0: mo ኤርትራ
1: ከምዚ ንሱ ካ ፀብቐልና ካብቲ ዘመናዊ ሕጂ

ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብመፃል ቀሪብናልኩም ዘለና ደርፊ ከላልየኩም ብዘቐርብ ዘሎ ደርፍታት ድማ ትዛነይ ክትል ተስፋ ኣለኒ። ሕጂ ቀሪብና ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብድምፃዊ ሙክታር ዑስማን መዲና እትብል ኣብ 2022 ዝደረፋ ደርፉ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ ኢሳቅ ኦባይ ክንሰግር ኢና። ናይ ኢሳቅ ንሎሚ ቀሪብና ዘለና ደርፊ ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፈ ሃነኔ እትብል ደርፊ ክትከውን

ኣፍቀርትን ተኸታተልትን ትሕዝቶ መደብር መት ስለምከታልኩም ኣዝየ እንዳመስገንኩ ካብዚ ብምቕፃል ቀሪበየን ዘለኹ ደርፊ ሓንቲ ባህላዊት ደርፊ ናይ ድምፃዊ በረኺ ገብረ መድህን ኣብ 2020 ዝደረፋ ጓል ባሕሪ እትብል ደርፊ ቀሪብና ኣሎና። ካብኣ ቀፂላ ናብ ድምፃዊት ኤደን ተኽሊት ፍቕራዊት ደርፊያ ናባ ክንሰግር ኢና ክደሌካየ እትብል ኣብ 2023 ዝደረፈታ ስርሓ ክትከውን

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
2: ብልዕሊና መፅኡ ከልዕለን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ናጋፊስካ ተዓርዳ ከብዶ
5: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
6: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎለማጎዳገለያሎሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
8: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕ ሓንቲ ሞት
9: እንታሓሸኒ ኢልከ ከዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
11: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ድምፃዊ ኣብርሃም ኣለም ክቡራትን ክቡራንን ተኸታተልትና ሃገራዊ ይኹን ፍቕራዊ ደርፍታቱ ኣዝዩ ብርከት ዝበለ እዩ። ንሕጂ ቀሪብና ዘለና ደርፊ ካብ ደርፍታቱ ማለት እዩ ካብተን ናብ ህዝቢ ዝቐረበን ኣብ 2018 ዝደረፋ ወይነይ እትብል ክትከውን ከላ ናይ ኣብርሃም ኣለም ኣቢ ካብኣ ቀፂላ ናብ ድምፃዊት ኤደን ከሰተ ክንሰግር ኢና። ሽፎነይ እትብል ደርፊ ኢና ቀሪብናልኩም ዘለና ኣብ 2016 ዝደረፈታ ደርፋ

ክቡራትን ክቡራን ተኸታተልትና ሰዓታትና ናብ ምእካል ገፁ ስለ ዝኾነ ዝተርፋና ክልተ ደርፍታት እየን ክኾና። ሓንቲ ብገዲም ድምፃዊ ሓጎስ ብርሃነ ፍሩታ እትብል ዝተደርፈት ደርፊ ክትከውን ከላ፣ ካብኣ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ኣብ 2017 ናይ ኩናማ ደርፊ ክትከውን እያ። ሃይለናቲ ምስ ኣልማፅ ተፈሪ እኩንዶ እትብል ደርፊያ ክትከውን ብኣ ክንዛዝም ኢና።

0: ቃል በዓሎ ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍልጥኒ ዋላ እዚ ሰብሲት ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸኒ ኣይፀላኳን መርከዝ ዘሎ
5: ስለዝኾነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያለው ሾማውራር ፈላኣኩኖሱቱባናይናሜኮዋይንኮኖኣዲ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ናይ ደቂ ኣንስትዮ ከዓ ሞ ኤርትራ
10: ኣይሎም ኣይፅባሕ ብሓመድ በለይቲ
11: ከምዚ

ናይ ሎሚ ሰሙን ትሕዝቶዊ መዳበር መት ክቡራት ተኸታተልቲ በዛ ዝተዓዘብኩማ ናይ ኩናማ ደርፊ ክንዛ ዝሚና ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ክኸውን ንረኸብና ክሳብ ዝመፅእ ሰሙን ብብዘለናዮ ወገን ሰላምን ጥዕናን ንኹልና።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ከተማ ናቕፋ ገጻት ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምክንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገፀ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ፅዩም ልምድታት እዩ። ኣብ ህዝባዊ ግንባር መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመኩሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብ ዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ

መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቅኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ

0: ታት ምድላው
1: ቋሚ ውሰዱ ታንክና ቋሚ ዕላማ ቋሚ ኮንሱ ታንክና ቋሚ ዕላማ ገድማዊ ከሰረቱ ንሕና ገድማዊ ታንክና ቋሚ ኮንሱ ንሕና ንጋድን ታ ክንቀሳቀስና ለና ዕላማና እውን ንጋድን ክንቀሳቀስ ወይ እውን ልክና ንግንባራዊ ንሓደ ኣፈ ክንቀሳቀስ ንስ ወይ እውን ልክና ንስያፍ ንሓደ ኣፈ ክንቀሳቀስ እዮም ሽዱሽተ ተክእሎታት ቋሚ
2: ወይ ከዓ ዓቐሚ ቅያር ርሕቀት ሃሊ ግን ርሕቀት ምስ ዝውስኽ ምዝጋባር ርሕቀት እንታይ ይኸውን ይውስኽ እተ ዓምቅር ጎዲሉ ከዓ ምዝጋባር ርሕቀት ይጎድል ማለት ስለዚ ትኻል ተኽሲ ዕላማ ተወቂዑ ግን ምዘይዓኒ ብክልተ ገባባት ምትኻል ንገብር እንታ ርሕቀት ዘይተቃይሩ ኣብኡ ከልና ተኽሲ ንደግ ምዝጋባር ርሕቀት ከይቀየርኒ እተ ምዝጋባር ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ እ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት እዩ ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
1: ዕቐሚ ክንታት ውቃዕ ብሚል ዝምሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋሚ ዝኸውን ሰለስተ ገባባት ከም ዘለዉ ዓቐሚ ክንታት ውቃዕ ክምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባባ ረኻኽባ ርሕቀትና እዩ ዝመ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ብምክንያት ዘለና ርሕቀት ንወስድ ማለት እዩ ንኣብነት ተደኣ ብሽሕን 600 ትኩስ ፀንሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ2000 ትኩስ ማለት እዩ ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን
2: ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኻዩ ነቲ ሚዛን ዝቐያይሮም ሓደ ክንዳ 10 ሚእትን ኮይኑ ክጋደል ድሉ ዝኸውን።
1: ስቅትናትሓርሓሪ

0: ዝወከፍ ካሊት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያት ባህሊ ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራኸ ነጥብን ቲየማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ እተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ሓጅታት ካልእ ሓይሊ ናይ ጸላእይ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያት ባህል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላእይ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላእይ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላእይ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእ ወይ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈለጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላእ ብኣና ፀቕጥታት እናግበርናሉ ማለት እዩ። ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ጠትና ተሓርሓሪ ሓይኡ ምስከንፈለ ካብ ዕንጋለዲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ዕርድ ናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: أن استعدادات هو فعلا في هذه المرحلة وبالنسبة في هذا العام إذا رأينا التحركات العدو أكثر وأكثر اللي قام فيه هو الجيش الشعبي خلال الخطوط الورى للعدو في دواحي مدن أسمرة وبالذات في جنوب وهذه التحركات العسكرية هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في جبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي اللي موجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابقونات كمدرخ كرتات نابزبا وحيلتات ዝተሰግረ ተመክሮ መቕድም ናይቲ ዓብ ሓይሊ እዩ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
3: መጀመርያ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና ማለት እዩ ስለዚ ናይ ደብር ሓሊፍ ደቡባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉኡ ምስኡ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልታ ክንቆፃፀር ይኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስ ተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ነ ክግኢሉ ማለት እዩ ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ባሓንሳእና ኣፅርካ ጥነት ዳርጋ ኮነ ክበሃል ክኣል እዩ ኣብ ቅድም ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለ ማለት እዩ። ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ኔርተ ትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ነበሩ ፅዋር ብዙሕ ይፍላይ ቁሩብ ከዳናዊ ጌካ ዝግባእ ማለት እዩ። ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእን ተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይፍ ኢሉ ማለት እዩ። በዚ ምስ ከምዚ ጠሚርካ ርኢኻያሲ ኣይነበሮን

0: ንርኢ። እዚ ብዛዕባ ኣፍዓበት ከተማ ዝሓዝኩ እንታይ ስምዒት ተሰሚዐካ?
1: ፅቡቕ ሰማዕከላይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተ ለዚ ምስ ከምዚታት ብዙሕ መስመራት ንዕኡ ተዓፂቦ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደር ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዖ እዩ።

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኾ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ድሓን ደሰልተካሎ
1: እዋ ኩሉ ፀፊፍ ሄጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ የኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ እንድሕሪ ታሽሙ ኮይኑ እቲ ናይ ወድቐሻ እቲ ምሳናት ነበረት ነዋይ
2: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንታ
2: ትባላ ኩሉ ደረጀ ሎ ዙ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፀፊፍ ተቢልካሲ ብወገና ድልው ዘለኹሉ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወታደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕቤኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠልን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋብ ንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥይትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ጸልኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ

ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ ዝኸም ንስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉ ናብሩ እዩ ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናዮ ከም ዘለናን ገምጊምናዮ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቁጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ ተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ትሕልፍ ታሪኻት
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለ።
2: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር፣ ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቖርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዶ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
3: እንተ ኮይኑ ጽቡቅ እዩ ውግእ ጽቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣጽናሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰርሐና ኣሎ ደሽካ ግን ስጋባ ብዙ ጽቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ላስ

0: ኣውሪድና ብዛዕባ ተቃውሞ ናተን ብዙሕ ይርእና ናና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ናና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ብወሪኡ ቅድሚ ሕጂ ከም ሕክያ ንሰምዐ ነበረ ብርታ ኮይኑ ስማኣኒ ከምኡ ተፀበናዮን ግን ምስ ርኤና ከዓ ከምዚ የፀበና ከዓ ከምኡ ፀንሓና ንኣነ ሓቂ ዕውት ንፅቡቅ ንምኳን እንታይ ተምልክተልካ ዝበሃል
1: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ
2: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካም ስማረኩም
1: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
3: ብደንደን ዲቡ ኩነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያደበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትል ከማን ቃተልና ዲቡ ዋላ እምበር ፀገም እየ ዓላ ግናኒ ፅቡቅ ግሩም ክምሰልዓልና
4: ኣለና ኢላ ትሕብር ነይራ እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነረን ስለዚ ኣብኡ 4 ሞተራይዝ ነረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ሕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዘካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተውክቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነ ክናሮ ንከይመፅእ ወላ ኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታንግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብቶም ብቅድሚ ዘጥቃዕ ዘሎ ኣሃታት ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ ልክዕ ከም ዝበልና እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናገበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማረኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና
5: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም እቲ ተመክሮ እቲ ትምህርቲ ብቐሊል

ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: ሰዓት ሓሙሽተ ኣኺሉ ዜናዊ መሰናድኡና ንፍልም ኣለና። ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ 15 ሓምለ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ዘሎና። ንምክታልኩም ብክብሪ ንዕድም ሮቤል በረኸት ምስ ኣቕረቤት ቋንቋ ምልክት ሰናይት በረኸት ብሓንሳብ ብምኻይና ብቐንዳ ርእሲ ዜና ንፍልም። ዓለማዊ መዓልቲ ምውጋድ ፊስቱላ ሙሉእ ጥዕና መሰላዩ ብዝብል ቴማ ብደረጃ ሃገር ኣብ ባረንቱ ተኸቢራ። ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ መዘኻኽር ቀሪቡ። ኣብ ንኡዝ በዓዲ ቀይሕ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ። ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ክተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቑ። ፈረንሳን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራረማ ገሊፀን። የአውሮጳዊ ሕብረት ኣብ ቀዳማይ መንፍቕ 2026 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወስኸ ተሓቢሩ። ዝርዝር ዜና ዓለማዊ መዓልቲ ምውጋድ ፊስቱላ ንቕሓት ንምብራኽ ብዝብል ዕላማ ካብ 2013 ጀሚራ ዓመት መፀ ትዝከር ኣላ። ሎሚ ዓመት ብደረጃ ሃገር ኣብ ባረንቱ ተኸቢራ። ወኪል ኤሪና ዮናስ ተኽለ ንዘዳለዎ ዜናዊ ፀብጻብ ኣርሴም ኣስመሮም ክተቕርቦ እያ።
1: ዓለማዊ መዓልቲ ምውጋድ ፊስቱላ ሙሉእ ጥዕና መሰላዩ ብሰንኪ ሕርሲ ዝስዕ ፊስቱላ ንምውጋድ ሎሚ ንበገስ ብዝብል ቴማ ብ14 ሓምለ ብደረጃ ሃገር ኣብ ባሮንቱ ተኸቢራ። ኣብ ምምሕዳር ዞባጋሽ ባርካ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብዝሃቦ ቃል ገና ኣብ ገዛ ዝሓርሰ ኣዴታት ስለ ዘለዋ ብሰንኪ ሕርሲ ዝስዕብ ጥዕናዊ ፀገማት ንምውጋድ ሓያል ፃዕር እንዳሃሳስን ክካየድ ከምኡውን ንቕሓት ሕብረተሰብ ኣብ ጎዳእቲ ልምድታት ንምብራኽ ብዕቱብ ክስራሕ ኣተሓሳሲቦም። ግዜያዊ ሓላፊ ጨንፈር ጥዕና ዶክተር ወሉ ዮሃንስ ብወገኑ ጠንቅታት ፊስቱላን ሳዕቤናቱ ድሕር ምብራህ ካብ 2023 ክሳብ 2025 ናብ መወከስ ሆስፒታል መንደፈራ ዝተላእካ 39 ደቂ ኣንስትዮ ዘድሊ ኣገልግሎት ሕክምና ክረኽባ ከም ዝኽኣላ ብምሕባር ፊስቱላ ንምክልኻል ቀጻሊ ጎስጓሳት ክካየድ፣ ናብ ደቂ ኣንስትዮ ዝቐንዐ ኣስተምህሮታት ክውደብ፣ ከምኡውን መሳለጢታት ኣገልግሎት ትካላት ጥዕና ክሰፍሕ ተላብዮም። ኣብ ሚኒስትሪ ጥዕና ሓላፊ ፍርያምነት ኣቶ ኤፍሬም ዘብኣይን ወኪል ቤት ፅሕፈት ማዕከን ህዝቢ ውድብ ሕቡራት ሃገራት ማለት ዩኤንኤፍፒኤ ኣብ ኤርትራ ሲስተር ዮርዳኖስ መሓርን ብወገኖም ዓለማዊ መዓልቲ ፊስቱላ ነፍሲ ወከፍ ዜጋ ሓላፍነት ክወስድ እተዘኻኽር ዕለት ከም ዝኾነት ብምጥቃስ ማእከል ተሃድሶን ሕውየትን ፊስቱላ ንዝህቦ ዘሎ ኣገልግሎት መጊሶም። ኣመሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ መወዳእታ ንሓደገኛነት ፊስቱላ ብሂወት ኣደ ከምኡውን ኣብ ስድራ ቤት ዝፈጥሮ ተፅዕኖ ቀሊል ከምዘይኮነ ብምጥቃስ ሙሉእ ብምሉእ ንምውጋዱ ኣመሓደርቲ ንኡስ ዞባታት ምስ ሓለፍቲ ጥዕና ብምርድዳእ ክሳብ ምምሕዳራት ከባቢ ወሪዶም ዘድሊ ዳህሳስን መፅናዕትን ከካይዱ ፀዊዑ።
0: ብቕዓት ተምሃሮ ንምምሕያሽ ኣብያት ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ኣብ መንደፈራ ኣብ ዝተኻየደ ገምገማዊ ኣኼባ መዘኻኽር ቀሪቡ። ወኪል ሪና ዞባ ደቡብ ዘርኣይ ብርሃነ ዘለኣኹ ፀብጸባሎ ኣንጎሶም ተኽለወይኒ ከቕርቦ እዩ።
2: ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ

0: ያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ንጥፈታት ትምህርቲ ንእስ ዞባ መንደፈራ ንምግምጋም ብ13/14 ሓምለ ኣብ ዝተኻየደ ኣኼባ መዘኻኸር ቀሪቦም። ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉቦን ሓዱሽ ኣብ ዝሃቦ መግለፂ መብዛሕትን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተዋሂደን ሕፅረታትን እናፈታሐይ ክዳ ምህላውን ዝምስገን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብጉቡእ ክስርሓሉ ተላብዮም። ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላላ ኣርኣያ ብወገና ዓመተ ትምህርቲ 2025 ከምኡውን 2026 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ። ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቕዓት መምሃራን ፃዕቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለኻ ብጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ። ነበርቲ ንኡስ ዞባ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ መምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ንቕፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር መምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ። ኣብ ንኡስ ዞባ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
1: እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ዓዲ ቀይሕ ብ13/14 ሓምለ ኣብ ዝተካየደ ገምጋም መደባት ትምህርቲ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ። ኣብ ዝቐረበ ፀብፀባት ከም ኣብ ምፅጋን ኣብያተ ትምህርትን ምስራሕ ተወሰኽቲ ክፍልታትን ከምኡውን ኣብ መነባብሮ መምህራን ዝገብሮ ኣበርክቶ ኣብ ብቕዓት ትምህርቲ ፅቡቕ ውፅኢት ከም ተረኽቦ ተገሊፆም። ኣብቲ ገስጋስ ትምህርቲ ናይ ኩሉ ደረጃታት ዝተገምገመሉ ርክብ ኣብ ዓመተ ትምህርቲ 2025/2026 መጠን ምሕላፍ ማእከላይ ገምጋም ማስታት ቴስ ዓሚኢታዊት ከም ዝበፅሐ በሪሆም። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር በየነ ተስፋይ ኣብ ዝሃቦ መግለፂ ምዕሩይ ተሳታፍነት ኣብ ማኣዲ ትምህርቲ ንምርግጋፅ ኣተባብዓ ስራሕ ከም ትዓመ ኣብ ምብራቃዊ ኣፃድፍ ዝርከባ ደቂ ኣንስትዮ ንምትባዕ ልዕሊ 300,000 ናቕፋ ሓገዝ ከም ተገብረ ድኻም ንዘርኣዩ ተምሃሮ ዝተገብረ ሓገዛት ድማ ውፅኢታዊ ከም ዝነበረ ሓቢሮም። ኣብ ማሕዳር ንኡስ ዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝጊ ብግድኡ ናበርኸ ዝመፅ ዘሎ ተሳታፍነት ተምሃሮ ንምዕቃብን ናብቲ ዝድለ ደረጃ ክብ ንምባሉን ምስ ኣማሓደርቲ ከባቢ ስሩዕ ርክባት ክካየድ ኣተሓሳሲቦም። መወዳእታ ፅበት ንምቅላል ናይ ካልኣይ ደረጃ ቤት ትምህርቲ ክትስራሕ ዝኣረገ መፅሓፍቲ ክውገን ፅገና ዘድልየን ኣብያተ ትምህርቲ ቆላዕታ ክግበረለን ከምኡውን ትሕቲ ቅርፂ ዘይተማልኣለን ቀዳምነት ክወሃበን ተላብዮም። ኣብ ንኡስ ዞባ ዓዲ ቀይሕ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 87 ትካላት ትምህርቲ ክህልዋ እንከልዋ ሎሚ ዓመት ንልዕሊ 17,000 ተምሃሮ ኣገልግሎት ክህባ ሓግየን። ኣብ ዞባ ማእከል ንኡስ ዞባ ሰረጀቓ ብቕዓት ትምህርቲ ክብ ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተኻይዱ። ሓላፊ ትምህርቲ ኣብቲ ንኡስ ዞባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማቲ ዓውደ ዘተ ኣብ ዓመተ ትምህርቲ 2025/2026 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረኣየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊፆም። መጠን ምሕላፍ ኣብ መባእታ 87.1 ሚታዊት ኣብ ማእከላይ 72 ሚታዊት ኣብ ካልኣይ ደረጃ ድማ 82 ሚታዊት ከም ዝኾነ እውን ኣረዲኦም። ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ብምግባር ንመጻኢ ሃነፅቲ ሓሳባትን ርእይታታትን ኣቕሪቦም። ኣብ ማሓዳር ንኡስ ዞባ ሰረጀቓ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባለ ስለ ዝኾነ ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምሕያልን ዝወፅ መምርሒ ቀዳምነት ናይ ቀዳምነታ ስለ ዝኾነ ብዕቱብ ከም ዝስራሓሉ ኣረጋጊፆም። ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ ኣብቲ ንኡስ ዞባ ንዝረአ ዘሎ ለውጢ ድሕሪ ምምስጋን ዝተረኽበ ብልጫታት ክዕቀብን ይቕሬታ ክብርኽን ተላብዮም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኢራን ንዘተ ሰላም ቅርብቲ ምስ ዘይትኸውን ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት መጥቃዕቲ ከም እትፍፅም ፕረዚደንት ዶናልድ ትራምፕ ኣጠንቂቖ። ፕረዚደንት ትራምፕ ኣብ መግለፂኡ ኢራን ናብ ዝርርብ እንተዘይተመሊሳ ካብ ዝመፅእ ሰሙን ናብ ልዕሊ ትካላት ፀዓትን ድልድላትን ከቢድ ደብዳብ ከም ዘካየድ ሓቢሩሎም። ብመሰረት ኣብ 1949 ዝተኸተመ ኣህጉራዊ ውዕል ጀኔቫ ኮነኢልካ ኣብ ልዕሊ ሲቪላዊ ዕላማታት ዝካየድ መጥቃዕትታት ምስ ገበናት ኩናት ከም ዝቁፀር ይፍለጥ። ክመፃእ ካብ ዝኽእል መጥቃዕትታት ርዒዳ ንልኡላውነታ ባእሉ

ታ ኣብ ዝጸሉብ ዘተ ከም ዘይትጽምድ ዝገለጸት ኢራን ውጥን ፕረዚደንት ትራምፕ ምስ ዝትግበር ኣብ ልዕሊ ዕላማታት ኣሜሪካ እተካይዶ መጥቃዕትታት ብዓይነትን መጠንን ከም ተስፍሖ ኣነጺራ ኣሜሪካ ብዝሓለፈ ሰሙን ኣብ ልዕሊ ወተሃደራዊ ትካላት ኢራን 4 ከባታል መዓልትታት ደብዳብ ክተካይድን ከላ ኢራን ብወገና ኣብ ግዝኣት ሃገራት ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ወተሃደራዊ መደበራትን ረብሓታትን ኣሜሪካ ተመሳሳሊ ደብዳብ ክተካይድ ቀኒያ ኣላ። ፕረዚደንት ትራምፕ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ ክልጥኢን ሃገራት ዝተኸተመ ናይ ምርድዳእ መዘክር ከም ዘብቅዐ ብምጥቃስ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ከም ዝሰፊሑ ገሊጹ ዘሎ። ዘይካ እዚ ኣብ ልዕሊ ኢራን ጸቕጢ ንምፍጣር ካብን ናብን ወደባት ሃገር ዝካየድ ምንቅስቓሳት መራኸብ ደጊሙ ከም ዝዓገቶ ይፍለጥ። ንመጻዊ ሆርሙዝ ዓጽያቶ ዘላ ኢራን መጥቃዕትታት ኣሜሪካ ምስ ዝቕጽል ኣብቲ ዞባ ዝርከብ ካልእ ማያዊ መስመራት ንግዲ ክትዓጹ ከም ትኽእል ኣጠንቂቓላ። ፈረንሳን ዩክሬንን ኣብ መፍሪ ኣጽዋር ዘተኮረ ክልታዊ ስምዕ ከም ተፈራረማ ገሊጸን። እቲ ስምዕ ዩክሬን ኣብ መሬታ ሚሳይላትን ጸረ ሚሳይላትን ዘጠቓለለ ኣጽዋር ብሓባር ምምዕባል ዘኽእል ኮይኑ መራሕቲ ክልጥኤን ሃገራት ብ14 ሓምለ ኣብ ፈረንሳ ኣብ ዘካይድዎ ዝርርብ ከም ዝኸተምዎ ተሓቢሮም። ፈረንሳ ነቲ ኣጽዋር ንምምዕባል ዘኽእል ንዋትን ቴክኖሎጂን ኣብ ዝመጽእ ቀረባ ግዜ ናብ ዩክሬን ክትሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹሎም። ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልትታት ተመሳሳሊ ስምዕ ከም ተፈራረማ ዝከር እዩ። እቲ ስምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 2022 ዝቕጽል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመጻ ዘሎ መጥቃዕትታት ንምምካት ዝተራቐ ጸረ ሚሳይል ክጠልብ ምጽንሓ ይፍለጥ። እዚ ከምዚ ኢሉ እንከሎ ፈረንሳ ንዩክሬን ካብ 2028 ክሳብ 2029 ኣብ ዘሎ ግዜ ራፋለ ዝተሰምያ ነፈርቲ ኩናት ክትልእኸላ ምዃና ገሊጻ። ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 2026 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ምስ ናይ ቅድሚ ዓመት ተመሳሳሊ ኣዋርሕ ክናጽር እንከሎ ብ18 ሚእታዊት ከም ዝወስኸ ጸብጸባት ሓቢሮም። እቲ ሕብረት ኣብ ዝሓለፈ 6 ኣዋርሕ ጥራይ ኣስታት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጦም። ሩስያ ካብቲ መሸጣ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበት ዝጠቕስቶም ጸብጸባት ፈረንሳ፣ ቤልጅምን እስጳኛን ዝለዓለ መጠን ጋዝ ከም ዝዓደጋ ኣረዲኦም። ኤሮጳዊ ሕብረት ካብ ሩስያ ክሽምቶ ንዝፀንሐ ባህርያዊ ጋዝ ካብ ፈለማ 2027 ጠቕሊሉ ካብ ቋርፆ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እቲ ሕብረት ኣብዚ እዋን እዚ ልዕሊ 14 ሚእታዊት ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ጸብጽባት ዝገልጹ። እስራኤል ኣብ ምዕራባዊ ገማግም እተካይዶ ህንፀት ሰፈራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። እቲ መደብ ልዕሊ 12,000 መንበሪ ኣባይትን ካልእ መንግስታዊ ፕሮጀክትታትን ንምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣፍሊጡ። መስርሕ ህንፀት ናይዚ ሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅምር ዝገለጸ ቀዳማይ ሚኒስትር ነታንያሁ ኩለን ኣካላት መንግስቲ ኣብ ትግባርኡ ክተሓበራ ጸዊዕሎም። እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ጸብጸባት የረድኦም። ምንቅስቓስ ሓማስ ንብድምሳስ ብዝብል ምኽንያት ካብ 2023 ኣብ ወሽመጥ ቃዛ ወተሃደራዊ ወፍሪ ተካይድ ዘላ እስራኤል ልዕሊ 70 ሚእታዊት ናይቲ ወሽመጥ ኣብ ትሕቲ ቁፅፅር ኣእትያቶ ከም ዘላ ይፍለጥ። ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ጸጥታዊ ጸገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሱ። ባይቶ ኤሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ናፃ ንግዳዊ ስምዕ ንምትግባር ዘኽእል ናይ መወዳእታ ውሳኔ ኣሓሊፉ። በዚ መሰረት ትግባር እቲ ኣብ ዝሓለፈ ወርሒ ግንቦት ዝተኸተመ ታሪኻዊ ተባሂሉ ዝተገልፀ ንግዳዊ ስምዕ ካብ መወዳእታ ናይዚ ዓመት ክጅምር ምዃኑ ተፈሊጡሎም። እቲ ሓፈሻዊ ኣገልግሎታት መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡውን ወፍርን ፍርያት ሕርሻን ዘጠቓልል ስምዕ ቁጠባ ክልቲኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት። እዚ ሓድሽ ስምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልቲኦም ወገናት ዝተኸተመ ኣብ ኢንዱስትርያዊ ፍርያት ጥራይ ተደሪቱ ዝጸንሐ ንግዳዊ ውዕል ዘሐድስን ዘሰፍሕን ምዃኑ ይሕበር። እቲ ስምዕ ንሰደድ ፍርያት ሃገሩ ናብ ኤሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ክዕብዮ ትፅቢት ይግበር። ኣብ 2025 መጠን ንግዳዊ ምልውዋጥ ኤሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ጸብጸባት ይሕብሩ። ኤሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡራጓይን ፓራጓይን ምስ ዝሓቁፍ ቀፅሪ ሞርኮሱር ናፃ ንግዳዊ ስምዕ ከም ተፈራረመ ዝከር እዩ። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊስታት
ምስኣ ጥቡቕ ንግዳዊ ዝምድና ዝፀንሕን ካናዳ ሜክሲኮ ጃፓንን ሃገራት ኤሮጳ ሕብረትን ኣብ መንጎኦን ዘሎ ዝምድና ንምድልዳል ዝሕግዝ ስምምዓት ክኽትማ ከም ዘገድደን እዩ ዝግለጽ። ህዝባዊት ሪፓብሊክ ቻይና ምስ ርእሰታት ሰሎሙን ዘለዋ ዲፕሎማሳውን ቁጠባውን ዝምድና ንምምዕባል ከም እትሰርሕ ኣፍሊጣ። እዚ ዝተገልጸ ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ማሊ 14 ሓምለ ኣብ ከተማ ቤጂን ኣብ ዘካይድዎ ዝርርብ እዮም። ክልጥኤን ሃገራት ኣብ ወፍሪ ንግዲ ትሕቲ ቅርፂ ፀጥታን ካልእን ከም ዝተሓገዛ ኣብቲ ርግብ ገሊፀን። ህዝባዊት ሪፓብሊክ ቻይና ቁጠባ ደሴታት ሰሎሙን ንምምዕባል ኣድላይ ደገፍ ከም እትገብር ክትገልጽ እንከላ ደሴታት ሰሎሙን ድማ ንፖሊሲ ሓንቲ ቻይና

ደገፍ ኣነፂራ ኣላ። ክልቲአን ሃገራት ኣብ 2019 ዲፕሎማስያዊ ዝምድና ካብ ዝምስርታ እንዳሓር ንብድንፍዑ ተደጋጋሚ ርክባት ከካይዳ ከም ዝፀንሓ ፀብፀባት የረድኦም። ምስ ደሴታት ሰሎሞን ዝምድናኣ ተደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይናን እታ ደሴታዊት ሃገርን ንዘሎ ዝምድናታት ብእወታ ከም ዘይትጥምቶ ይእመት። ኣውስትራልያ ኣብ ደሴታውያን ሃገራት ፓሲፊክ ብሓፈሻ ኣብ ደሴታት ሰሎሞን ከዓ ብፍላይ ፅልውኣ ንምዕባይ ነታ ሃገር ፋይናንሳዊ ደገፍ ክትገብረላ ምፅንሓ ፀብፀባት የረድኡ። ሩስያ 3 ጠፈርተኛታት ዝሓዘት መንኮርኮር ትማሊ 14 ሓምለ ናብ ኣህጉራዊ መደበር ጠፈር ልኢኻ። እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቐፈ ጉዕዞ መቐፀልታ ናይቲ ኣብቲ ኣህጉራዊ ትካል ክካየድ ፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ኣዋርሕ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊጹ። እዚ ናይ ሕጂ ተልእኾ እቲ መደበር ኣብ 2011 ካብ ዝድኮ ንድሓር ንመበል 75 ግዜ ምዃኑ ይጥቀስ። ኣህጉራዊ መደበር ጠፈር ብምትሕባር ኣሜሪካ፣ ሩስያ፣ ጃፓንን ካናዳን ኤሮጳዊ ሕብረትን ብ150 ቢልዮን ዶላር ከም ተዋደደ ፀብፀባት የረድኡ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ዓለዎ መዓልቲ ምውጋድ ፊስቱላ ምሉእ ጥዕና መሰላዊ ብዝብል ቴማ ብደረጃ ሃገር ኣብ ባሮንቱ ተኸቢራ። ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ መዘኻኸሪ ቀሪቡ። ኣብ ንኡ ዝብ ዓዲ ቀይሕ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሱ። ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ክተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቖ። ፈረንሳን ዩክሬንን ኣብ መፍሪ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራርማ ገሊፀን። ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 2026 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወስኸ ተሓቢሩ። ነሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ተረፉ መደባትና ንሓልገኩም ብወገና ብርኹም ይሸት።

0: ሳንቆኩም ሰንቆ ቀለተኒ ታሪክ ሻዕብ ኤርትርያ ታሪክ ኣባውኩም ሓውኩም ውሓዋትኩም ለቀዳምያም ታሪክ ሓበን ወፋሽቱ ኣቡኩም ወልደ ኣብ ወልደ ማርያም ነዛ ዘውዲ ዝተንከያ ወይልኡ ብህልቱ ኣቡኩም እብራሂም ስልጣን ሄ ሓተ ግቡ ሓተ ንግባእ ብህልቱ ሻዕብ ኤርትርያ እስላሙ ወክስታኑ ኩሉ ምስል ናደለ ምስል ሞተ ወምስል እቲ ሓተ ሕፍረት ትቀበረ ቆቀልኩነ ቆቀልኩነ ውላድ
1: ኣሀ ጀማዓ በርናምጅ ኩ ዓላ
2: ፋጃ ከና ወላ
3: ሕና ብዕድኣት ፋጎት ንጻበርዓና እዚ ላኪን ናይ ኣማን በርናምጅ ሓበን ወዝክርያ ትትውዓልና ሽክረን ያ ዲጄ ሽክረን ወላ ሽክረን
4: ኣብራኺ ቀደመለ ትልጃርዲና ብዝሓም ሸባብ መፅዕ ኣሎ ሳስዕቡ ገይሳዕ ኣሎ ናይ እሎም ሸባብ ኣሎም ላኪን ፍንቲት ተበይናታ
0: ሓጊገት ሓጊገት ጣየቡ ከሎም ናይ ሽማ ምን መስሎ ተፍኪሮም ዓብይቱ
1: ሕና ምንክም ሕና እሳስና እግን ንፍቀድ እንደንቤቱ እላ ምዕልእላ ህለዮትና ብቀልጭም ከምቱ ወእግል ኩሉ መሪር ወጥዑም እብሕበር ክምሰልና ሓልፉ ገረድ ለእትየነታ ምዕልታ ሓተ ሰብተምበር
2: ፈድል ኩሉ ዝሓልፋ መሪር ንዳል ወሰብር እልሕናዮም ንእብጊም እኩይ ግልብብት ላዕለት ፀሓይና ፀሓይ ሰላም ንእኩይ ጊማ ንደፋንጠራ ጊም ዝላም ወሰላም ጋብ እትሌት ዓድና
3: ኣማንኪ ትእሊ ኩሉ ለተይልክዩ ሰላም ረሃየት ወመስኩበት ኩሉ ፍረ ሰብተምበር ወረይም ወመሪር ንዳልናቱ
0: ታሪክ ሻዕብ ኤርትርያ ልበይ ሃስስ ሄ ክንዲ ዶሉ ትወራረስ ወኩሉ ዶሎ ምሮቱ
1: ኣበገይባ ሽክረን ባረከላ ፊኩም ጉሩን ዋዕልና ዮመቴ
0: ማርሓባ ማርሓባ ውላድ መርሓባ ውላ ሾከት ገበይኩም ተዋልጥ መንኩም እንሻ ኣላ
1: ሾከት ገበይኩም ተዋልጥ ኣሚን ይበ መርሓባ መርሓባ

ሰላም ተነብፃሕኩም ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እ ኣብ ሰዓትና ተላና ንርከብ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈና ምሳና ሓቢርኩም ክትፀንሑ ዕድሚና እዩ።

ዝኸበርኩም ተኸታተልቲ ናብታ ፈላሚት ትሕዝቶ ቀሪብናያ ዘለና ተኸታታሊት ፊልም ትግረ ሕደጋት ኢና ክነስግረኩም ሰናይ ምክትታል።

0: ያለጢፍ ንሙዳሊ ማእጀሪ እናፀፎ ተፋርሾ ትልሕል ሓለ
1: ኣጅ ኣንቲ ሕልብያክ ብሰላቸ ንኣና ለእተሰብ መሰላቸ ለካለኒ
2: ወልክንት ላማ ተማጀሪ መጠሎ ተፋርሾ ግን ዋት ናፅፎ ብለለ
1: ኣጋሽ ኣና ሳዕቢ ብገብሮም ብየሎን ሕልብያ ማንቶ
2: ና ሳዕቢ ብገብሮም ወና ሰሞሽ ብገብሮም ኣደ ብምዜት ኣምርት ለየከ ለናስ ላዕቢ ግልክን ግና ተሃድምት
1: ብ ሕዳእዘ ሓቆሽ ሂበት ምብራሕ ኣደበየላ ኢሉ ፍራሕ እሊ ሸባይብ ወሸባይብ ሓላ ኣይገመል ተካይብ እንደ ልብል ኣዋል ደባን ቀዳም ሳማዕት እንቲ
2: ከም ብቱ ንኡሽ ንእሽ ዝሃደ ዋዕቢ መሄና ኣባይ ዝሃደ
1: ድሓንቲ ድሓን ሳማዓም ከለየናወለጂ ኣነ ዲብኣህሎ ንወስል ጋሸ
2: ሚትክነምንታለክን
1: ኣፈይ ሸፈኩ ጋሸ ወልዮ ይኮን ሃጅር ጋሸ ወልዮ ጋሻ የቶም ማሚ
2: ዳእያሽፈገክን
1: ይልግባብ ዳይ ግበሃል ዳይ ከፎትል ከፎትረክበለት እዩ ኣተን ሰላማ

ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብ ሰዓት ዝተፈንያ ረቡዕ ድሕሪ ቅትሪ እትድገም ትሕዝቶ መደብ ማእግሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእስያት ኢና ክነቕርበልኩም።

ሰማንያ ነጥቢ ካልኢት ኮይና ትዓዊት ኣላ። ሞራል ሞራል ናሃቦም ሞራል ናሃቦም። ሽለማ ወደላ ድማ ታብለት ትሽለማ ኣላ። መዳልያን ታብለትን ትሽለማ ኣላ። መወዳእታ ቀዳማይ ኮይኑ ተዓዊቱ ዘሎ በረኸት ተስፋይ ብ284 ነጥቢ ካብ ቤት ትምህርቲ ሰማዕታት። በረኸት ተስፋይ ካብ ቤት ትምህርቲ ሰማዕታት ብ284 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣሎ። ሽልማቱ ድማ መዳልያን ብሽክለታን ይወስድ እዩ።

0: ብዙሕ ፍጻመታት ክህልወክ ንኽእል እዩ። ካብ ጎንኻ ብጻይካ ክፍለ ከሎ ወዲ መስርዕኻ ወዲ ጋንታኻ ሓላፊኻ ኣብዚታት ስከ ኣብቲ ፍጻመታት እትው ኢልና ስከ ሓፅር ሓፅር ኣቢልና ንዘክር።
1: ኣነ ካብ ድዝክረን ብፆታይ ማለት እዩ ሓንቲ ፅገረዳ ዮሃንስ ትበሃል ኣብ ግንባር ሓልሓል እዩ። ኣነ እኳ ሸዓ ቐልጢፈ ተወጊአ ከይደ ንሳ ምስ በዓል ቤታ መራሕ መስርዕና እዩ ነይሩ ወዲ ሓንጣል ዝበሃል ሕማ እዩ ነይሩ እቲ ኩነታት ግንባር ሓልሓል። ንሕና እውን ካብ ሰሜናዊ ሳሕል ከም ተደራበ ኣሃዱ ወይ ከም ሓድሽ ኣሃዱ ምቋም ተዋፅኢና ካብ ግንባር ሰሜናዊ ሳሕል ንሓልሓል ስለዝኽና ሓድሽ እዩ ነይሩ እቲ ቦታ ንዓና ሓድሽ ፅንኩርን በቃ ከቢድ እዩ ማለት ንሕና ብሳሓሊ ኢና ዓብና ብሳሓሊ እዩ ነይሩ ኣሃዱና ዳርጋ ነዊሕ ግዜ ብርጌድ 23 ማለት እዩ። ኣብኡ በዓል ቆብሮ ትበሎ በዓል ታባ ምግዛእ ትበሎ ማለሲ ፅቡቅ እዩ የረኣየካ እዩ ብዙሕ ሃግራብ የብሉን በዓል ሓልሓል ተመፂኢካ ግን ከምዚ ብጃኬትካ ብገለመለ እንዲስሕበካ መዓት ማይን ገለን ዘሎ መጀመርያ ብናይ ጨለማ ትበሃል ቦታ ውግእ ነይሩ ምድርባይ ብቡምባ እዩ ነይሩ። መጀመርያ እቲ እሱ ጉልባብ ትገብረሉ እታ ሰበይት እሞ ቡምባ ደርቤላ ክመፅእ የገለ ይብላ ሕራ ኢላ ቡምባ ክድርቤ ምስ ከደ ስግር ኢሉ ከምዚ ከናለ እዩ ድመስሊ ነይሩ የውድቆኦ ማለት እዩ ንወዲ ሓንጣል። እሳ ከዓ ጓል ክረንያ ኣነ ብጣዕሚ ካብዚ ሓንጎሊ ዘይትወፅእ ፅገረዳ ነዋሕ ቀጣንያ እንዳ ጎየት ከይዳ ቡምባ ክድርቢ ምስ ከደት ልክ እሳ ከዓ ኣብታ ጥቁኡ ወዲቃ ማለት እዩ። ክልቲኦም ኣብ ሓደ ኣብ ሓንቲ ክስታይ ብሓንቲ ደቂቕ ማለት እዩ። እዚኦም ሰብኣይን ሰበይትን ካብቲ ኣነ ዝገርመኒ ወይ ከምኡ እዩ ታሪክ ናህና ሓሊፉ ትገድሊ
2: ኣስመረ ሰረቀ ሓፍታ ንትብለፅ ማለት እያ ዓባይ ሓፍታ ማለት እዩ። ናይቲ ሰይድሽን ነበረ ግንባር ጥርናይ ፊት ነራሳ ምግብና ውግኣት ከውርዳን ምግብና ከዓ ወጊረንካ ሰልጣ ንሕና ከዓ ኣንበይ ሓባር ኮይና ሰንኪትና ንሰደለን መሪር ስለ ዝነበረ መስዋእትካ ቀቢፅካዮ ማለት እ እንታይ ላሊኢካሊ ይመስለካ ዘውዲ ሓፍተ ኢላ ወራትያ ፅሕፍ ከምዚ ኣዴታትና ደም ከይፈሰሰ ቆልዓ ዘይውለድ ናፅነትካ ደም ከይፈሰስካ ማፅነት ስለ ዘይትመፅእ እንተተረኺብና ፅቡቅ ተደራክና ኣብ ዓወት ኢላ ፅሒፋትለይ

0: እሳ ኣጋጣሚ ኮይኑ 96 ምስ ቆምና ኣጋጣሚ ተሰዊያ ፅኒሓተን ስመረት ዘውዲ ሓንቲ ጓላ ጓል 3 ወርሒ ጓል 3 ዓመት ገዲፋታ ዝወፀት እያ ኣደን ውላድን ሞርአ ኣብዛ ሰዓት እዚ ውላድና ገዲፍና ናብ ዝኾነ ክንክድ ከልና ድስማዓካ ንሳግን እሳ ጓል 3 ዓመት ጓላ ገዲፋታ ምሕረት ጓል ቀሺ ትበሃል ከምኡ ወዲ 3 ዓመት ገዲፋ ለተኺዳ ንገር ኣምላኽ ጓል 3 ዓመት ገዲፋ ወለሸ ኸዓ ኣደ ክልተ ቆልዑ እንዲያ ነቲ ሓንቲ ሓዚልና ኸድና ነታ ጓላ ነቲ ሓንቲ ገዲፍና ኸድና ሓሰቦ ሰውራ ስጋብ ክንደይ ማስ ቲ መግዛእትካ ኣብ ዝነበረ ደብዳብ ኣብ ነበረ ብፆትካ ክቅተሉ ከለዉ ሓፋሽ ድዋት በቲ ትመውት ተጋራይ በቲ ይቕተል ብፀላኢ ነዚ ኩሉ በሊሕካ ስለዝወፃእካ ንዝኾነ ነገር ኣይፅግመካን እዩ ኣንፃርዋ ክትለዓል ኣለካ ነቲ ኩነታት ከዓ ንካምቦድያ ወሪድና ተዓሊምና ኣነ ንዳ 58 ይበፂሕኒ ቀዳመይቲ ተወዚዐ ኣብ ገንፈሎም እየ መፅአ ጎንፈሎም ምስ መፃኹ ነቢያት ተስፋ ማርያም ትበሃል ኣብ ቃኘዋላ ንፍዕቲ ተጋዳሊት ክትዋጋእ ከላስ ከምዚ ኮፍ ኢልካ ገለ ኣይትዋጋእን እያ ብእምንያም ዳሃር ሞዋቶም ዝነበሩ ሓለፍቲ ናታ ጃኬት ሒዘ ድኸ ነይርኣኒ ሕጂ ትዕጥቅስ ከቢድኒ ማለት እንዮ ድሓር ናቕፋ ምስ መፃና መራሕ መስርዒ ሃይለ ነበር ዝበሃል ምስ ተሰውአ ናብቲ ዑጥቂ ዓጢቐ
1: ደቂ 3 ዓመት ደቀን ገዲፈን ድወፃ ነይረን ክትብልና ፀኒሕኺ ኣብነት እውን ሂብክና ሕጂ እዚ ዳርጋ ኣንጻር ባህሪ ኮይኑ እንዲ ድስማዓካ ስለምንታይ እዩ ከምኡ ክኸውን ዝኽእል ወዲ ሰብ ክጓዓዞ ዘለዎ ደረት ኣሎ ኣዲ ከዓ ክትጓዓዞ ዘለዋ ደረት ኣሎ እሞ እዚ ግን ዝተጣሓሰ ኮይኑ ይስማዓካ ስለምንታይ ከምኡ ኮይኑ እንታይ እዩ ነይሩ እቲ ደረጃ ንቕሓት ናይቲ ግዜ ናይቲ መድረኽ መንእሰያት ናይቲ ግዜ እቲ መረዳእታ ከመይ ድዩ ነይሩ
0: ህዝባዊ ግንባር ከ ኣመት ከሉ ከዓ ሓንቲ ጓል ኣንስተይቲ መኪታ ተቓሊሳ መሰላ ክተረጋገፅ ከም ዘለዋ ድብል ኣብቲ ፖሊሲ ኣውፅዎ ነዚ ጉዳይ ዚ መገዲ ተኸፊትልና ከሉ ከዓ ንሕና ሕጂ ንኣብነት ንተዓጠቕ ቁምጣ ንተዓጠቕ ስረ ድንቁርና ነጥፋ እዮ ባህሊ ዝነበረ ዝብል ጭርሖ ነይሩ ነዚ ኩሉና ሓጂ መኪትና እዚንዚ ከምዚ እቲ ናይ መግዛእቲ እቲ ጭቆና ስለ ዝረኣየካ ህዝባዊ ግንባርካ ኣብሊሕና እንድዩ በሊሕና ነቂሕና
1: ስለዚ ድርብ ናፅነት እዩ ማለት እዩ
0: ናፅነት
1: ፅቡቅ ናበይ ግን ክመልሰክም ደለኹ ናብታ ኣደነት እስከ ናብኣ ንመለስ
0: ኣደነት
1: ከቢኣደ ከመይ ገይራ እያ ውላዳ ገዲፋ ትኸይድ ኣደያ ብመልክዕ ኣደ ስከ ንሕሰብ ወይ እንታይ ትሓስብ ስለ ዝነበረት እያ ከምኡ ትገብር ኩላት ናነህብቶ ማለት
0: እዩ ህዝባዊ ግንባር ስስካብ ክንደይ ሓያል ምዃኑ እንድዩ ዝገርመካ ኣደ ሲ ኣብቲ ግዜ ትስሕሰቦሞ ዋላ እኳ ሚእቲ ካብ ሚእቲ ትንቕሓት ነራ ይኹ ንበር ሎሚ ወሊድና ሲ ደቅና ሰዓት 2ልተ ሰዓት ተጠፊኦም ከመይ ንፅለል ሰዋ ክወርዶ ከለዉ ከመይና ንገብር ዘለና እቲ ሽዑ ግን ስምሻለካ እቲ መግዛእትስ ደምፆ ድዩ እቲ ብልሒ ናይ ህዝባዊ ግንባር ኣብ ልዕሊ ጓል ኣንስተይቲ ዝወሪ ዝነበረ ጭቆና መግዛእቲ በቲኻ ክትወፅእ ከም ዘለዎ ስለ ዝበልሐት ድዩ ኣነ እንተደይ ተቓሊስኻ ውላደይ ካ ሰላም ክረክባይ ክእልኒ ብዝብል መበገሲ ድዩ ኣነ ከምኡ ንስምዓኒ ኣነ ተጨፍጭፈ ኣነ ደኪረስ ደቀይከ ንከምኡ ካይኮኑ ኣነ መስዋዕቱ ክኸፍለሎም ኣለኒ ኢላ ተበገሰት ኣደ ኮይኑ ስማዓኒ ህዝባዊ ግንባር ከዓ ንዚ ኣብ ፖሊሲኡ ከእትዎ ከሎሲ ንኩሉ እንተታታትዮት መክት እዮ ተቐለሲ ኢሉ ከበገሰካ ከሎስ ንስኻ ርእሰ ምትእማን ጌርካ ክትብገስ ከም ዘለካ ባርኳ ንኩሉና ማዕር ድ ብፅሓና ናይ ፀወታ ፍልሊ ተደይ ኮይኑ ኩሉና ካብ ረብሓና ክነብቁሩ ክነውዕሎ ከም ዘለኒ ከዓ ክተኮስኩስና ኣብዚ ሕጂ ክነግረካ ክንበልሕ ክልና ሲ ኣነ ጀማሄር ኣብቲ ግዜ ትነብሩስ ክንደይ ይበልሑ ክንደይ ይነፍዑ ነዚ ዝነበረ ኣብ ርእስና ኣተሓሳስፋ መስፉናዊ ኣረኣያ ድሑር ብሃይማኖት ዝሑር ባህሊ ዝነበረ ተፀሓፂምና ንቕሒና ኣብዚ ከብፅሑና ከለዎስ ኣነ ንዕኦምን ነቲ መትከል ናይ ህዝባዊ ግንባር ነ ደብሎ እምበር ኣደሲ ኣደያ
1: ስከ ንመላእ ኣላ
2: ቀፃሊ ኩናት ቀፃሊ ዘን ናይ ፃዕዳ ሓመድ ደምፃኣ ንእንዳ መሬንግ ዝነበረ ቀፃሊ ኩናት እዩ ነይሩ ክሳብ 42 ገዛውቲ ዝነደደሉ እዋን ነይሩ ዳርጋ ካብቲ ዓዲ ንቕመጦ ኣብ በረኻ ንሰፍሮ እዩ ድበዝሕ ነይሩ ብምሉእ ከዓ ተወዲኡ ብእዩ ኣብቲ ገዛስ ኣባል ህዝባዊ ግንባር እምበር ኣባል ህዝባዊ ግንባር ዘይነበረ ኣይነበረ ሰዝቀዲሙ ዋላዊ ነስመራ ኣጥቂዖም ስታላታት ዝወፃሉ ግዜ መድሃኒታት ዝወፀሉ ቀፃሊ እዩ ነይሩ ዕረፍቲ ዘይብሉ ስለ ዝኾነ እቲ ስርዓት ኣብቲ እዋን እቲ ዝነበረ ስርዓት ሃይለ ስላሴ ከመይ ጌርና ሓራ ነውፅእ እዩ ርድኢቱ ማለት እየ እቲ ግፍዒ ስለ ዝበዝሐ ኩልኻ እንተዘይተሳቲፍካ ናፅነት ትኹን ራህዋ ድብል ክመፅእ ከምዘይክእል ስለዝተረድአ እዩ ከምኡ በፂሐን እየ ድብል ኣነ ሓፍታይ ንኣብነት ዓባይ ሓፍታይ ቦክሪ እያ ኣስመረት ትበሃል ንሕና ንባዕልናስ ኣዲ ቆልዓ ግንዛ ጓላ ኣደይ ኣዕብያታ ኣብዝላ

0: ምክንያቱ ውድብቲ ስለ ዝነበረት በዓል ወለን ክኤል ኣብርሃ ወላ በዓል የማነ በዓል ደሱ በዓል ገለ ኩሎም ኣብቲ ገዛና እዮም ነይሮም። ገዛና ፅንሑ ፍቲ ካልእ ኸዱ ከምኡ ስለ ዝኾነ ዓሰርተ ግዜ ትለኣኸያ ነይራ ኣስመራእትያ እቲ ዝበልዋ ትምፅእ ዓላ በፅሕ ካብ ዓላ ከዓ እትዝደለየ ነስመራእቱ። ስለዚ ኣቐዲማ እያ ፈሊጣቶ ፀኒሓ ድሕሪኡ እውን እዚ ድሕሪኡ ዝመፀ 77 በሎ 78 በሎ ሞ ከዓ ኣብ ግንባር ስለ ዝነበረ ኣብቲ ግንባር ከም ጠርናፊት ናይተን ዝነበራ ሽዑ እዋን ኮይና እያ ትንቀሳቀስ ነራ። ስለዚ ትውሞት እዩ ከምኡ ድገብር።
1: ዘውዲ ኣለኽ ዶ? ዘውዲ ሕራ የ ዘውዲ መሓሪ ዘናዲታትና ክዕለዎ ዝፀንሓ ክትሰምዕዮ ፀኒሕ ኸ ይኸ እንታይ ትምልእ ኣለና እስከ ጓል ሰለስተ ዓመት ኣዴኺ ገዲፋት እኪ ናብ ሜዳ ከም ዝኸደት ኢና ኩላትና ክንሰምዕ ፀኒሕና እስከ ዕለለና ድሕረ ባይታ ኸ
2: ኣነ ኣይፈልጣኒ ማእሲ ከምዚኣ ትመስል ከምዚኣ ክብላ ኣይክእልኒ መካኣፍታ ናይ ስዋኣት ስእሊ ኣብ ኣይረኢ እያ ምስ ዓባየ እያ ዓብየ ካብ መጀመርትኡ ከዓ ብሓንሳብ ስለ ዝነበሩ ፍቲ ገዛ ማስ ዋላ ከመደይ እውን ኣይፈልጣኒ ነረ መስለኒ ከምቲ ዕላል ከም ሓፍተይ እምበር ከመደይ ኣይፈልጣኒ ሓደ ትዕድመ ንእሽተ የ ካልኣይ ነገር ከዓኒ ወላ ሓንቲ ኣፍልጦን ምስልን የብለይን ኣነናሳ
1: ነዲኣ ኣይትፈልጣን እያ ምክንያቱ ኣዲኣ እውን ክትስለፍ ከላ ጓላ ክትፈልጣ ከምዘይትኽእል እንዳተረዳያ ተሰሊፋ እዚ ፍሉጥ ነገር እዩ ብዛዕባ ቦኺ
2: ኣንበይ እውን ተጋላላይ እዩ 77 እዩ ተሰሊፉ ንዕኡ ኣይፈልጦን እየ ስእውን ኣይኣተውን ኣጋጣሚ ኮይኑ ስክልቲኦም ኣብ 84 እዮም ተሰዊዖም ነናይ ወርሒ ፍልል እዩ ዘለዎም ክልቲኦም ስ ዳርጋ ብሓደ እዮም ተሰዊዖም ማለት እዩ
1: ክልቲኦም ደይ ትፈልጥዮም ወለድኺ ብምስሊ ደይ ትፈልጥዮም ወለድኺ ተፈልዮም ኹሞ ብዛዕባ እዚኦም ክትሓስበ ከለኺ እንታይ ይስማዓኪ ኣብ ኣእምሮኺ እንታይ ይመላለስ
2: ዝስማዓና ሓበን እንድዩ ጓል ክልተ ስዋኣት ምዃነ ይሕበን እየ በቲ ሓደ ከዓ ናፍቀት እውን ይስማዓካ እዩ ከም ሰብ መጠን ማለት እዩ ዋላ ና ሓንቲ ደቂቕ እውን ዘይምርኣይካ ይስማዓካ እዩ ዝስማዓካ ነገር ኣብ ውሽጢካ ብዙሕ ኣሎ ኣስ ክሕባ ኣይከኣልኒ ሰብ ኢኻ ኣቦ ድልየካ ኣደ ድልየካ ኣብ ንእስነትካ ጥራይ ዘይኮነስ ዋላ ምስ ዓበኻ እውን ኣቦና ደንስ የድልየካ እዩ ኣቦኻ ናዲኻ ንስ ምሳኻ ክነብሩ ኢኻ ትደሊ ስለዚ ከም ሰብ ይስማዓካ እዩ
1: እስካ ዕልለና እቲ ዝስማዕክ ስካ ዕልለና ዝተፈላለየ ሕብረተሰብ ኤርትራሲ ተመሳሳሊ ተመክሮ እንዲ ዘለዎ ግን ከዓ ካብ ናብ ከዓ ናእሽቱ ፍልልያት ክህልዎ ይኽእል እዩ ኣብ ውሽጢ ክዘሎ ስካ ዕልለና
2: ኣብ ውሽጢ እንታይ መክብለካ ስምዒት ኣለዉ ከም ሰብ ሓደ ምሰብኡ ምሰዲኡ ክትሪኦ ከለካ ሰብ ኢኻ ማለሲ ቅንኣት ክስማዓካ ክእል ግን እቲ ዝዓበየ ናፅነት ስለ ዝኾነ ነዛ መሬት ኣደልዲልና ንረግፃ ስለ ዘለና ሙሉእ ህዝቢ ኤርትራ ከዓ ናፅነት ኮይኑ ሳለኦም ሳላ ጀጓን ስዋኣት ክብለካ ከሎካ ሓበን ስማዓካ እቲ ሓበን ስለ ዝዓቢ ዝግበር ነገር ከዓ የለን ወላ ሓንቲ ትገብሮ ነገር የለን ስለዚ እቲ ሓቢንካ ጥራይካ ክትነብር ዘለካ
1: እቶም ዝዕበይ ክስድራ ኸ
2: ኣብ ዝዕበይ ንስድራ ዓባይን ዝዕብያትኒ ንኣኣ ኣዝየ ዘፍቅራ የኽብራ እየ ከዓ እዚ ብሂወት የላ ንሳ እሳ ግን ከም ኩሉ ሰብ ሕንቂቓ ኣምሄራ ኣብ ዝብፃሕ ኣብፂሓት እኒያ ኣነ ሕጂ መምህር የ ብዚ ግዜ እዚ ኣባል ሻውዓይ ዙርያ እየ ከዓ ኣባል ሻውዓይ ዙርያ ሃገራዊ ኣገልግሎት እየ ዋላ ሓንቲ ዝጎደለኒ ነገር የለን ሳስ ኩሉ ነገር ኮይና ዕብያትኒ
1: ኩላትና ሲ ወለዲ ኣለውና ብሓጎታት ኣለውና ዓበይቲ ኣሕዋት ኣለውና ሕጂ ወላዲኻ ካብ ወላዲኻ ንእሽቶ ቃል ትደሊ ንእሽቶ ሓሳብ ትደሊ ኣዴኻ ናይ ኣደ ነገር ገለ ትብለካ እሞ ናይ ኣደነት ትወርስ ኣቦኻ ከዓ ገለ ነገር ብለካ ናይ ኣቦ ነገር ከዓ ናእሽቱ ናእሽቱ እንዳውረስካ እንዳተማእዘንካ ትኸይድ ኩላትና ደቅና ክነዕቢ ከለናስ እቲ ምዕባይ እውን ንባዕሉ ምግቢ ምቕራብ ኣይኮነን ኣብ ኣእምሮ እንዳህነፅካሎም ትኸይድ ኣለዎኒ ደቅኻ እሞ ስለዚ እዚታት ብርግፅ ስኢናቶ ክትከውን ትኽእል እያ ምክንያቱ ከምቲ ክዕላና ፅንሓ ኣዴታትና እቲ ታሪክና ከምኡ ኮይኑ ማለት እዩ ስለዚ ንመንእሰያት ነዞም ሰምዑና ዘለዉ ተዓዘብቲ ከምዚ ንድሕር ዳኣ ኮይኑ ታሪክና እንታይ ኢና ክንገብር ዘለና ከመይ ኢና ክንከውን ዘለና
2: በቃ ካብዚ ንሰምዖ ዘለና ታሪክ ካብኡ ተበጊስና ንሕና ከዓ ካብኡ ንላዕሊ ክንከውን

0: ማስ ኤርትራ ውስነ ናቱ ታሪክ ዘለዎ ኩሉስ ናቱ ታሪክ ኣለዎ ሕጂ ኣብ ዝኾነ ኣብቲ ዘለናዮ ፅፍሒ ግን እዚ መን እዩ እንታይ እዩ ከመይ ከይበልና ግን በታ ተዋሂባትና ዘላ ደረጃ ብኣኣ ንሰብ ንዝኾነ ሰብ ሓደ ዓይነት ኣገልግሎት ክንህቦ ትወለዶሲ ጥቡቕ ነገር ክወርስ ኣለዎ ማለት እዩ ማሲ ውላድካ ገዲፍካ ምኻድ ኣረገውተት ስድራ ገዲፍካ ምኻድ ከቢድ እዩ ኩሉ ነገር ከቢድ እዩ ከቢድ ይሓሊፉ ምናልባት ሕጂ ናይ ዘረባ ክኸውን ይኽእል እዩ ኣብቲ ተግባር ግን ብጣዕሚ እዩ ከቢድ ብጣዕሚ እዩ ከዓ ዝስማዓካ ብዙሕ ዝስማዓካ ነገርስ ኣሎ ስለዚ እዚ ከይከውን ንሕና ነቲ ሃገርና ሕጂ እቲ ናፅነት መፂ እዩ እቲ ካባና ዝድለ ነገር ግን ብግቡእ ክንፍፅሙ ኣለና
1: በዓልቲ ሓዳር ዲኺ ደቂ ኣለዎ ክዶ
0: ቆልዓላትንሓንቲቆልዓ
1: ፅቡቅ ሕጂ ንጓልኪ እስኺ ንስድራኺ ኣይፈለጥክዮምን ካብኦም ዝኾነ ተመክሮ የብልክን ብዘይካ ታሪክ ካልእ ሰብኣዊ ነገር ዝወረስኪ የለን ማለት እዩ ጓልኪ ግን እስኺ ኣለኺ እያ ምክንያቱ ኣቐዲሞም ዋጋ ዝኸፈሉ ኣቦታት ስለ ዘለዉ ከምዚ ትዕልያ ዶ
0: ወይ ይዕልላ እየ ከመይ ዓብየ እንታይ ዓብየ ኩሉ ነገር ይዕልላ እየ ኮፋቢለስ ይነግረ ስ ከዓ ድሓ ናይ ኣጋጣምስ ዓስራይ ክፍል እያ ሕጂ በፂሓ ዘላ ድሓ ንትርዳእ ሰብ እያ ማለት እየ ኣነ ከዓ ድሓ ነየ ማለት ዘኽቲ መስ ኣይብልኒአ ነህለት እዚኣ ሓፍተ እያ ማለት ኣደይ ፅቡቅ ገይራ ዕብያትኒ የሕንቂቓ ሓፍቲ ኣላትኒ ካልእ ሓወይ ኣለኒ ብዙሕ ዝኽትምናስ ኣይተሰምዓንን ማለት እየ እቲ ካብ ስድራ ክረኽቦ ዝኽእል ዝነበርኩስ ዳርጋ ረኺበየ እየ ክብል
1: ካብዚ እንታይ ኢና ክንርዳእ ንኽእል ወለድና ዓበይቲ ኣሕዋትና ኣቦሓጎታትና ተሰዊኦም ጥራይ ኣይኮኑን ኣካሎም ጥራይ ኣይኮኑን ተሰዊኡ ብዙሕ ነገር እዮም ኣሰዊኦም ፍቕሪ ምስኦም ተሰዊኡ ውላድ ምስኦም ተሰዊኡ ዝተፈላለየ ነገር ክበፅሕዎ ዘለዎም ደረጃ ምስኦም ተሰዊኡ ኣብ ውሽጦም ዝነበረ ሞያ እውን ምስኦም ተሰዊኡ እንድዩ ስለዚ ነዚ ንከታተል ዘለና ብሓፈሻ ከዓ መንእሰያት ኣፀቢቕና ክንርድኦ በዛ ኣጋጣሚ ላቦ ማለት እዩ ይቀኒልና
2: እዚያ ቆልዓ እዚኣ ሲ ንኹልና ከመደታ ትፍልጠና ነራ ኣብቲ ገዝኦም ሓፋሽ ድዋት ኮይንና ናፍትን ናፍትን ክንብል ከለና ማለት እዩ ታሓንቲ ስዕማታት ትኸይድ ታሓንቲ ስዕማታት ትኸይድ ኣይንትያ ታዲ ኣይትፈልጠና ፍሉይ ሓለፋናያ ደስ ኣይነበራን ነቲ ኩሉ ብቲ ከባቢ ዝነበረ ሓፋሽ ድዋት ደቂ ኣንስትዮ ከም ኣሕዋታን ኣዴታታን ኮይና ዝስማዓ ነይሮ ኣስመረሲ ሓንቲ ካብቲ ደንደንቃ ማለት እ ምዝላቕ እንነበረሉ ግዜ ካብ ዓዲ ሓውሻ ፅላኣትና ተብተም እዳበልና ከለና ልዕሊ ጓላስ ነየን ኣፍቂራ መስለካ ንጓላ ገዲፋ እንድያ ዋዮ ነይረና ኣብ ኣስመራ ዝቕመጣ እቲ ፅሑፍ ወረቐት ሕጂ ተረሲዑ ረሲዕናዮ ኣብ ገዛ ንዝግብ ከድና ክንወፅእ ንዓላ ማለት እዩ ዘውዲ ኢላ እኒወ ናይ ዘን ዋዮ ሽም ኣብ ገዛ ገዲፍ መፅኦ ኣለኹ እንታይ ክንገብር እሞ ንኸይድ ነምፃዮ ንምት ክልቴና ናድ ሕጂ ብፆትና ቤ ሒዞም ነይሮም ኣብዘን ታንኪ ናይ ዓዲ ሓውሳ ማዕበር ሓርበኛ ኣብኣ ሒዞም ነይሮም ድፋዕ ንሕና ካብዚ ግብ ንመፅእ ኣብኡ ክንሓልፍ ክተተለና ንረኽቡና ሕጂ ሓደ ወዲ ሓደ ሓውሻ ፅንዓና ወረደ ፀጋ ይድበሃል ናበይ ክንገለ ኢልና ተጋዳላይ ዋ ከምዚ ኣላሃና ሞ ከነምፃ እሞ ፀላ ኣትይዎ እንድዩ ፀላ ፍርቂ ዓዲ ኣትይዎ ገዞም ከ ኣብታ ጥቃ በተክስያን እያ ቤየ ንእተዋ ሕጂ ብማእኸል ዓዲ ክንሓልፋይ ንኽእልኒ ኢና በዚ ሕጂ መቐበር ናይ ዓዲ ሓውሻ ኣሎ ሩባሩባ ኣሎ ብኡ ተጠዊና ነተን ወረቐት ኣውፂና በታ ዝነበርናያ ተመሊስና ሕጂ ሕሰቦ ጓላ ከምዚ ምሻላካ ውሊዳ ታምር ወላ ሓንቲ ልዕሊ ዝኾነ ልዕሊ ጓላ ግን ነተን ስዋኣት ከይስዋኣ ብስምራ ዝነብራ ሓፋሽ ድዋ ተዋሃዮታት ንኸይጥቃዓኣ ንዕአን መስዋኣ ተኸፊልና እታ ወረቐት ብሰላም ኣውፂና እያ ማለት እዩ ኣስመረት ንፍዕቲ ናይ ንፍዓት ንፍዓት እያ ነራ ኣዲኣ ናይ ባሓቂ ከምኣ ክትኮነላ ጓላካ ተስፋ ንገብር ማለት እዩ
3: ዓሊምና ብርቓት ክንወፅእ ከለና ወዳ ፈወርቂ ምስ መረቐና ኣብ ሰውራ ገይረን ተቓሊሰን ዝተዓወታ ሰውራ ከም ወዲያ እዩ ሞ ብብዝሒ እተዓፃፅፈ ከዓ እስኻትክን ይኽን ከምቲ ናይ ሰውራ ከም ወዲያ እተዓወተ ከተዕውቶ ትኽእል ኣስኽን ብኩሉ መዳይክን ብንቕሓትክን ንኹን ብተመኩረታትክን ንኹን ተጋደልቲ ይኽን ፀኒዕኽን ሕጂ ከዓ ክትቃለሰ ይኽን ኣብ ነውሰ ከፍ ኣብቲ ሰዓት እትሲ ደይተበፅሐ ክፍልታት ደይተበፅሐ ሓይልታት ክደፎ ብብዝሒ ኢና ፈሲስና እዮ ኣነ ሓንቲ የ ንስድራይ ኣብታ ሰዓት እያ ሲ ኣያይስ ንዓይ ምስ ወለደ ኣይወለደን ምክንያቱ ኣቦይ ክንድደይ ክንድቦይ ኮይኑ ይዕብኒ ሓፋሽ ውድባት እዩ ውፉይ ሓፋሽ ውድባት እዩ ናይ ብሓቂ ከኣሱ ማለት ብኩሎም ሰኣነ ማእኺል እየ ዋላ ታ ሞይ ሓያል ንብሪያ ስጋብ ሕጂ ድላይ ሞተትን ኣየ ግን ተሰዊ ብፈንጂ ኣብ ዓዲ ሓውሻ ምስ ጓሉ ብድሕረይ ዝተ

ሰንበት እንዳኸድና ንሳሐን ወሊዳላ በይን ሓብቲ ላትክ እናበላኒ ኣይረኽዋን ገፃ ከይድና ሙስ ግን ዋል 4 ዓመት ደ ዋል 5 ዓመት ምስ ኮነት ብፈንጂ ፀላኢ ይቀትልዎ ማለት እዩ። ኣየይ ብጣዕሚ ሓያል እዩ። ኣብ 77 ኣብ 78 ኩናት ኮይኑ ፀላኢ ወፊሩ ኣብ ገምገም ኮይኖም እንዳሃደም ህዝቢ ብጥይት ንቐልብዎ ዝነበሩ ኣምሓራይ ብእምኒ

0: ሓያል እዩ ነይሩ ማለት ስ ኩለን ዘን ኣሕዋተይ ይፈልጦ እየን ብጣዕሚ ንፉዕ እዩ ብናይ ፈንጂ ፀላእ ከዓኒ ኣብ ማእኸል ዓዱ ምስ ጓሉ ኣብኣ ከዓ ሞይቱ ማለት እዩ ካብ ግንዳዕ ክመልሰኒ ኢሉ ኸይዱ እስኻ ሓንቲ ስክትከዲ ኢልኒ ኣነ ንእስካ ብክመብራት ጓል ኢልኒኖ ኣነ ክኸይድ እየ ምስ መን ክተርፍ ኣሕዋተይ ደቂ ዓደይ ኩለን ከይደን ምስ መን ክተርፍ ኢልዮ እሱ ካብኣቶም መሊስ ዘይትርስዓኒ ሓንቲ ዘይትርእሲ ያይ ክንልከ ዘይትርእሲ እንክበል እዚኣ ኢሉ ሂብኒ ነታ ዘይትርእሲ ከመይ ጌርና ዳ ክንስከማ ሕጂ ክንጓዓዝ ኒና ኢልና ንኩላህና ተለኺና እያብኣ የለን ርእሲ የለን ቆሪፅና ኢና ትርእስና ሕጂ ክሳብ ሕጂ ተመሊሰ ነያይ ዘይምርካበይ ብጣዕሚ ደይምዕላለይ ብጣዕሚ ስማዓኒ ናይ ብሓቂ
1: ስማዓኒእወ
0: ሕጂ ኣነ ብርጌድ ሓሙሳን ሓደን እየ ተመዲበ ፀጋማንጁስ ዝብልዋ ነይራ ቤትናም እያ መፅያትና ንእሽተ እያ ኣዝያ ንኣሽቲ እያ ንሕና ንኣሽቲ ንውፃእ እምበር ምስኣ ኣይንዋዳደርና ብጣዕሚ ንእሽተ እያ ሕጂ ማለትሲ ምሳይ ትቐርብ ኣብ ጋንታ እንድያ ካብታ ጋንታ ግን ናባይ ትቐርብ ንቐረበት ብጣዕሚ ፍቕራት ኮይንና ፍቕሪ ሕድርና በቃ ሕጂ እንዳኸድና ንጓዓዝ ኣብ ኣኼባ ዘይትብሎ ይብላን ስምዓ ኣቱም ብፀተይ ንእሽቶ እያ ክንጋደል እምበር ክንወልድ ክንጠንስ ክንሓርስ ኣይመፀናና ንሕና ክንጋደል ስለ ዝመፀና ንጋደል ኣትን ክትምርዓዋ ትሓስባ ኣትን ክትወልዳ ትሓስባ ከይትሓስቦ ትብል እወይ ሓቃ እብል ወዳሃኢለ መርሓ ኢልና ሕጂ ተሰው እዩ ብዛ ገዜ እዚኣ ሕጂ ተሰው እዩ ሓቃ እዛ ትብላ ፀጋ ማንጁስ በቃ ኣብ ልቢ ክንሕድር ኣብል ራብዓይ ሓምሻይ ወራር ተወዲኡ ናብ ሻድሻ ወራር ምድላው ይኸውን ኣትግረ ራሕ ዝበሃል ቦታ ንኸይድ እሞ ውሽጢ ከምዚ ዝበልኦ ስለያ ዝሓልፍዎ ሓንቲ መስርዕ ተሓድሩ ኩሉ ግዜ ኣሎ ክሻፋ እዩ ኣይወፁን እዮም ኣብኡ እዮም ንኸዱ ሕጂ እታ መስርዖም ኣብኣ ትኸይድ ትመራሕ መስርዕ ጋንታ ኸ ናይ ጋንታ መስርዕ ሓኪም ከዓ ምስኦም ኸይድ ምክንያቱ ክውጉእ ክእሉ ክስውኡ ክእሉ ኢሉ ኣብኣ ኸይዱ ማለት እዩ ሕጂ ጓዲ ኸባቢኣ እዩ ሳ ጓል ደቂ ምሓረ ኸባቢኣ ብጣዕሚ ትቐርቦ መሻለኪ ሓወይ እዩ ዚ ዓይነቱ እዩ ትቐርቦ በቃ ማንጁስ እያ ፍትውት እያ ብኩላና ፍትት እያ በቲ ብርጌድ ሓምሳን ሓደሲ ብጣዕሚ እዩ ፍትውት እያ ሕጂ ከምኡ እንዳበለት መቸም ኮይኑ ናይ ክስታይ ነገር እዛ ቆልዓ እዚኣ ንእሽቶ እያ ትፈልጦ ነገር የላን ኣብ ኩሉ ከዓ የላን ኮይኑ ምድቃስ ኣሎ ብሓንሳ ብኾነ ኮይኑ መቸም ጥንስዕ እዩ እዛ ቆልዓ ምሻለኪ ገፊሑ ዝጎላ ኩሉ ነገር ኣቲ ፀጋ ረጉት ክንበር ይብላ በቲ ከዓ ኢሎምሞ ኣለዉ ተሓቲታ ኣላ እምባ እንትሕ ከመይ ኮይነ ረጉደ ጎቢ ዝኸውን ክትጉብዝ ከለካ ትረጉድ ኢኻ መስለኒ ትብለኒ እወ ግን ክንዲዝ ስንድዒ ረጉት ክጥብካ ኣውፅኢ ሕጂ እንደ ድጉብዝ ዘሎ ክሸልቃ ሓፍተይ እንተይ ደኣ እሞ ክጉብዝ እየ እምበር ትብል እዋ ኢለ ድሓር ሓቲቶም ምስ መለስዋ ናብቲ ቦታ ትኸዶ ንሸልቅሲ ሓደረ ክሸልቂ ሓፍተይ ንኸይመውት ጉዕ ስለድለይ ትብለኒ ጉዕ ነይርና ንሓምሳን ሓደን ቆፈርቲ ብርጌድዮም ክጉዕቱ ማዓትዮም ጀርዲን ካኣለዎ ኣብዲ ኸድዎ ጀርዲን እዮም ዝገብሩ ካብኡ ጉዕ ዝፈስተላ ምግቢ ኣብይዋ ምግቢ ዋል ሓንቲ ትበልዖ ነገር በታ ጉዕ ሓንቲ ኩላ ሰተበሊዓ በቃ ፀጊባ ኣላ ሕጂ ትመፅእ እሱ ትብፃያ ንካድር እፅዋዕ ካድር ክኸዱ ሻድሻ ወራር ክኣዳሎ እዩ ደሎ ከይዱ ወፂ ካብኣ ኣብኣ ገዲፉዋ ንማንም ኣይነገረን ኣይነገረላን ፈሊጡዋ ግን ኣሎ ንሕና ድፋዕ እንዳወፃና ይኸይድ ነይሩ እንታይ ይብለኒ ሾልቂ ይብለኒ እየይ ፀጋ ሕማቐላ ሓደራኺ ንፀጋ ተኻናኸኒ እያ ብለኒ ተኮይና ይብሎ እንታይ ዓሶያ መስለኒ ሓሚማ የምልስ ኣሎ ተምላስ እንዳምለሰት የገዲፉ እያ እታ ጉዕ ዝበለት ከዓ ሓደራኺ ስጋብ ኣብኣ ካብኣ ድወፁ ሃብይ እያ ብለኒ ማለት ብውጥራ እያ ምግቢ ትበልዕ ኮይኑ ወፅያ ሓሚማ ተባሂሉ ሽዑ እሱ ምስ ከደ ኩሉ ጭንቀት ኣለዋ ትሓምም ማለት እዩ ሓሚማ ትወፅእ ካብቲ ውሽጢ ምስ ወፀት እዛ ቆልዓ ትሕተት እሞ ኣኒ ዋላ ሓንቲ ዝፈፀምክዎ ነገር የለን ጠኒስ ክለኸ ይብላ መሓቐልነት ሓይሊ ወዲ ሃይለ ነብሲ ርሓም ጠኒስኪ ይኽብል ኣኒ ዋላ ሓንቲ ዝፍፅሞ ይብለይኒ ንባዕለይ እንዳተመካዕኹ ንባዕለይ እንዳማዓትኩ ከመይ ገይረ ክጠንስ እዛ ግዜ ትርእያ ኣለኹ ወራርያ ትኸድና

0: መፀና ዘላ ሻ ተሸውራ እዚ ቆልዓ ኣብዚኣ ከይተርፍ ኢሎም መቸም ኮይኑ ተበጊስና ተበግ ከማ ኢላ ኮላ ማለት እዩ ስርያ መዕጣቂ ኣብይዋ ካልእ ስረ ተቀይርላ ኣይኣኸላን ናቕፋ ምስ በፃሕና ትረፍብ ዝብልዋ ፍፁም ኣይተርፍን እየ ትብለኒ ኣይተርፍን ኢላ ኣብያቶም ትረፍብ ለክለኩ ኢሉ ክቐፅዓ ዋላ ተበለ ፍፁም ንሕጊ ልዕሊ ሰብ ትፈልጣ ሽዑ ግን ኣብያ ምክንያቱ ናብ ወራል ንኸይድ ስለዘለና ትፈልጥ ዘላ ሳልሳ ግንባር እዩ ክንኣቱን ፀላኢኹም ብሰለስተ ሸነ ክመፀኩም ኣለኹ ብሉናን ሓንቲ ኣይበላዕና ኣይሰተና እሳ ከምኣ ኢላ ያ ደላ ፀገማንጁስ እብላ ኣቑሑት ሓልው ክብሉ ክዮም ኣብዚኣ ንብረትና ክንጎድፎ ኢና ፀላእ መፂ እዩ ኣብዚኣ ተረፊ ይብላ ኣይተርፍኒ ሸልቁ ሓፍተይ ኣነ ክስዋዕ እየ ዝደሊ ኣነ መስዋዕት እየ ዝመርፅ ከምኣ ከይትብልኒ ትብለኒ እሞ ድሓን ሓረተኢሎም ክስ ኢላ ተበገስ ኮይኑ ድሕርና ኣርኪባትና ማለት እዩ ዝባን ወፂና ሕማቕ እዩ ፀኒሕናት ቦታ ስለዘይፈለጥናዮ ግመ ኮይኑ ብጣዕሚ ሕማቕ ነይሩ ካብኡ ወፅያ ተወረድና ብሂወታ ፀኒሓትኒ ከምዚ እንዳበለት እዚ ኩሉ ወራር ተወዲ እዩ ሻዲሻ ወራርሲ ተወዲ እዩ ደድሕሪና ገተት እንዳበለት ካብኡ እኒው ናቕፋ መፂና እቲ ሓይሊ ተምስተኮነ ንናቕፋ መፂና ኣብ ናቕፋ ሽዑ ብሕጊ ውረዲ ተባሂላ ተወሪዳ ሰብ ገይሮም ምስሰደድዋ ወዲ ኣለም ድበሃል ኣሎ ሕጂ ኣብ ዘሎ ምሳና ንሓሙሳን ክልተን ሒዝዋ ክሂድ ሒዝካ እያ ምስ ተባህለ ሒዝዋ ከይዱ ኣብ ናቕፋ ምስ በፅሐት ኣሽኪዓቶ 17 ንኸይተኣቱ ካብኣ ሃዲማ ገምገም ድፋዕ መፅያ ንደንደን ገፅያ ካብኣ መሊሱ ከኣሱ 17 ኣትያ ኣብ 3ለስተ መዓልቲ ሓሪሳ በዚ ሓሪሳ የለን ከኣሱ ካድሪ ከይዱ ከዓ ሻድሻ ወራር ከዓ ብበዓል ደንቦ ቤት ይሳተፉ ኣሎ ኣይተሰውኦን መፂኡ ምስ መፀ ሓቲቶ ሞ እሱ እዩ ካልእ ዝቐርብ የለን እወ ኢሉ በቂ ከምዚ ኮይነ ምስ በለ እዚ ከሎ ሓሪሳ ኸ ንሕና ሓልሓል እንዳተበገስና 17 ወሊዳ ን17 ተደይኮትኩ ኢላ ካብ መገዲ ተመሊሳ ካብኡ መሊሶም ድፋዕ ምስኣብኡ ምስእተውዋ 17 ንሕና ከይድና ትወራር ተወዲኡ ኢላ ኢላ ከዓ ኣብ ኩነታት ባረንቱ የዕብየ የጓለ ኢላ እሱ ኣብ ሰላሕተ ወራር ኣይተረኸቡን ከይዱ ግን ርእይዋ እዩ ኣብ ሰላሕተ ከዓ እሱ ተሰው እዩ ብድሕሪ እሳ ከዓ ኣብ ኩነታት ባረንቱ ኣሃዳ ኸ ኣተወት ብኣየር ተሰው እዮም ብዙሓት ብኣተዋ ነይረን ኣብኣ ተሰው እያ ሕጂ ሲ ታሪክ ብፍላይ ንደቂ ኣንስትዮ ሓያል እዩ እዘን ዘለኽን ደቂ ኣንስትዮ ካባና ክትምሃራ ትኽእላ ሓያላት ክትህልዋ ትኽእላ መሊሽክን ግን ንሓይልኽን ሓይሊ ወስኻሉ ነዚአን ዘክርአን ንኣሽቱየን ቆልዓያዛ ድብለክን ትሰውያ ዘላ እሳ ግን ሕጂ ሓንቲ ወሊዳ ሓድጊ ገዲፋ ናይ ክልቲኦም ኣብ ደቂ ኣምሓረ ኣምሁር ዝበሃል ቦታ ኣላ
1: ዝኸበርኩም ተኸታተልትና ነዚ መደብ ትከታተሉ ዘለኹም ብመልእኹም ብፍላይ ድማ መንሰያት እቲ ታሪክ ትዕላል እቲ ዛንታ እቲ ጅግንነት እቲ መስዋእቲ ከምዚ ትከታተልዎ ዘለኹም እዩ እዚ ኩሉ እዚ ተፈፀመ ምርጫና ኣይኮነን ኣይምደለናየን እውን ካብ ኮነ ግን ብፍላይ ብፍላይ እቶም መንሰያት ዕድለኛታት ኢና ምክንያቱ ታሪክ ምህላው የማእዝነካ እዩ ታሪክ መሪሕ እዩ ስለዚ እቶም ነዚ ታሪክ ድፈፀሙን ኣብቲ መድረኽ ድወዓሉን ድነበሩን ዓብዪ ሃስያ እኳ እንትኾነ ንዕና ንመንእሰያት ግን ኣገዳሲ እዩ ምክንያቱ ፃዕረን ተወፋይነትን ወለድናን ኣቦታትናን ኣባሓጎታትናን ዓበይቲ ኣሕዋትናን ኣዴታትናን ንፈልጥ ነዚ ፈሊጥና ከዓ ንምእዘን ኣብ ሃገርና ሓላፍነት ትህልወና ማለት እዩ ዳርጋ ብዙሕ ግዜ እውን ሒዝና ክንዲና ንእሽቶ ዝተረፈና ነገር ተልዩ ኣሕፅራሕፅር ኣቢልና ፅሙቕፅሙቕ ኣቢልና ነዚ ምውርራስና ከዓ መደምደምታ ክንገብረሉ
2: መምሃራና ደቅና የዕዋትና ኩሉ ኣብ ንውሰከፍ ሰብ ኣብ ቅድሚ መፂኡ ምፅዋር ስኢልና ፀኒሕና ዝኾነ እዚ ንብዓት ወይ እዚ ሕንቕንቕ ምባል ናይቲ ዘሎ መስዋእቲ ዓብኡ ከዓኒ ነቲ ብርሃን ደምፅዎ ከም ሽምዓ ኮይኖም ድመኸኹ ንዕኡ ኮምፔር ምስ ገበርካ ያ ከዓኒ ትደዓዓስ ሞ ሜልሽካ እቲ ሂወትካ ትሰርዕ ትቕፅል ስለዚ ኣነ ሓንቲ ከም ኣብነት ክጠቕሳ ዝደሊ 83 እዩ ኣብቲ ዕላል ክናቱ 83 እቲ ዝነበረ ኩነታት ፅዕፅዕ ኩነታት እቲ ዝነበረ ፅዕፅዕ ኩነታት ካብ ክፍልታት ተዋፂና ከቲትና ነርና ሓንቲ ተዘክሮ የ ከምፂ ካብቲ ንኸተትናዮ ማለት እዩ ምስ ከተትና ምዞም ባህሊ 44 ዝበሃሉ ምስኦም ኢና ኣቲና ስሩዕ ተዕሊምና ወሲድና ስሩዕ ቲክግበር ዝግብኦ ተገይሩ ማለት እዩ ኣብቲ ኩነታት ኣቲና ኣብቲ ኩነታት ምስ ኣተና ብቐጥታ ብ ኪናት ኣይኣተና እቶም ካብ ክፍልታት ተዋፂና ድመፃና ውግኣት ምምላስን ኤምዳድ ምድያብን ኣስቤዛ ወይ መግቢ ምድያብን ማይ ምውራድን እዩ ነሩ ስራሕና እቲ ዝዓበየ ስራሕና ሓንቲ ካብቲ ተዘክሮ እየ ክዝክር ስለዚ ነቶም ውግኣት 4 ሰብ ኢና 2 ደቂ ኣንስትዮ 2 ኣወዳት ብስረቸር ጌርና ሓንቲ ውዐይ ትበሃል ማለት እዩ ቁሞታ ብጣዕሚ ካብ ዘውድት ነዊሓ ሽደንያ መንእሰያ ኩሉ እንትናኣ ውሽጣዊ ፅባቐያ ግዳማዊ ፅባቐያ መግለፂ ይብሉን ሓንቲ ካብተን ውጋኣት ማለት እዩ ንዓ ተሰኪምና ካብ ወድጋን እንታሕቲ ወሪድና ኣብተን ማኻኝ ዘለዎ ምስ ወረድና ሓንቲ ካብኣቶም ኣነ ማለት እዩ ሕፃተ ገይርላታ መኪና ብዙሓት ድታሰየ ውጋኣት ተሰቂሎም ማለት እዩ እዛ ጉዐይ ትበሃል ብፀይቲ ኤንፊጂን ተገይርላ ኣብ ዶሚንያ ተሃሪማ ነራ ከይትግረሙ ብክፍልታት ከለና ንፋለጥ ኢና ፅቡቅ ጌርና ማቴሲ ካብኣ ናብኣስ ኣሎ ገለ ትስማዓካ ስለዚ ኣብ ዶሚን ስለ ዝኾነት ማይ ክትሰቲ ይብላን ተባሂሉ እታ ኤንፊጂን ከዓ ሓዝያ ተባሂል ኣነ ማለት እዩ ሳብዚ ደቂሳ ኣነ ኣብ ላዕሊ ኮይኑ እታ ኤንፊጂን ከምዚኣ ገይራ ክትወርድ ኣለዋ ብዚኣ ሕዛ በዚ ሓንቲ ኢደይ ይጠውያ ብዚኣ ሕዛ በዚ ሓንቲ ኢደይ ይጠውያ ኣብ መጨረሻ እታ ኤንፊጂን እጠው ኢላ ጠጠው ምስ በለት ነቲ መራሓ መኪና ወራልያ ነራ ይሃርሞ ማለት እዩ በቲ ላዕሊ ይሃርሞ እዛ ኤንፊጂን ትኸይድ የላን ወሪዱ ይርያ ማለት እዩ ጓላንቶኒ ተሰውያ እንዲ ያብለኒ ማለት እዩ ሓደ ካብቲ ተዘክሮ ማለት እዩ ነዛ ስውእቲ ክንቀብራ ይከኣልና ንውግኣት ክበፅሑ ኣለዎም ውግኣት ገረግራ ኣስመራ መፂና ካብ ገረግራ ኣስመራ ንሓሊበት መፂና ኣብ ሓሊበት ተቐቢራ ማለት እዩ ምስም ውግኣት ሒዝና መፂና እዚኣ ይዝክር
3: ስለዚ ካብዚ ብምብጋስ እዞም ደቅና ከዓ ከም ናትና ክትወርሲ የ ድደሊ እሱ ጥራይ ደይኮነ ኣብ ደደለኹምሞ ኣገልግሎት ዘለኹምሞ ኣብቲ ተገልግልዎ ዘለኹም ቦታ ወይ ኣሃዱታት ብቕንዕና ህዝቢ ከየመላለስኩም ክተገልግሉ ጥራይ ኣነ ዝደሊ በርከ እዚ ኩሉ ቤት ፅሕፈታት ንሪኦ ኣለና ምስለኒ ኣብዚ ተመርኪስና ቅያስ ሕድሪ ስዋኣትና ወሪስና ክንብል ቲ ኮይና ኮ እቲ ህዝቢ ብግቡእ ከተገልግሉ ክትክእል ኣለካ ኣነ እዚኣ ጥራይ ሓደራ ክብልኩም ደሊ ከማኹም ወረስቲ ሕድሪ ከምቲ ናትኩም ከተወርሱ ከዓ ይላቦ
4: መንእሰያት ኣብ መስመር ኩላህና ኢድንኢድ ተተሓሒዝና ብዝብላ ዓለም መንገዲ ክንሰርሕን ክነድምቆን ኣለና የ ዝብል ሕድሪ ሓደራኹም እዛ ትብለፅ ዝገለፀታ ንባዕላ ሓንቲ ዓባይ ኣርእስቲ እያ የ ዝብላ ኣነ እወ እዛ ሃገር እዚኣ ብሃበት ተረኽበይ መፀትን ስድሪ ንስድሪ ተትዕቀን ሰማእታት እዩ ዘለዋ ስድሪ ብስድሪ ስለዚ ነዚኦም ክነቕስኖም እንድሕር ኮይንና ክንምሃር ኣለና ሃገርና ክነኽብር ኣለና ኣብ ቤት ፅሕፈታት ድረአ ነገራት ወጊድ ክበሃል ኣለዎ ሞባይል ሒዝካ ንተገልጋላይ እንተደኣ ክስታይ ክትገብር ኮንካ ስምዒቱ ትፈልጦ ኣሎ ኢኻ ኣደስው ኣደ 2 ስውኣት ክትመፀካ ትኽእል እያ ብኦፊስ ነዚኣት ብግቡእ ዶ ትርዳእ ኣለኻ ነዚኣ ተረዲእካ ክትምልሰላ ደለኻ ብዛዕባ ወዳኻይ ተስተንትን ብዛዕባ ጓላኻይ ተስተንትን ስለዚ እዚ ኩሉ ተደማሚሩ መጀመርያ ንሕና ነዋራርስ ካልኣይ መንእሰያት ሰዓቡና ኣነ እዚኣ ጥራሕ ሕድሪ ክብል ዝደሊ ህዝብና ነገልግሎ ኣገልግልና ኸ ኣብ ዝግባእ መስመር ንኸይድ ሞ ፅላእትና ኸዓ በዚዮም ንሰዓሩ
5: እስኹም ከማን እዚ ሕድሪ ተሸኪምኩም ካብ ወዲያ ድብሪሽም ሒዝኩም ነዚ ኩነታት እዚ ከተብሉ ተበገስኩም ሲ ንሕና ኣብ ጎንኹም ኮይና ኣጅኹም ኢና ከንብል ፍረ ናይቶም ዝሓለፍኩ ኣንሕና ጥዒት ኤርትራ ማሲ ንጹህ መንእሰይ ክንተክል ቅድሜና ፅሒና ኣለና ንሕና ተኪእናየን ብድሕሬና ካብ ዋርሳይ መፂኹም ኣለኹም ነዚ ብኸመይ ኩም ክኸውን ከም ዘለዎ ሓቀኛ ኤርትራ ከመይ ገርና ክንረኽባ ከም ዘለና ሕድሪ ናይቶም ብፆትና ክንሽከም ከም ዘለና ኣብ ትሬሳ ናቶም ብጠስጠሰ መሬት ኢና ጥጠው ኢልና ዘለና ኣብኡ ኮይንና ከንታይ ክንገብር ኣለና ሕድሮም ተሸኪምና ሲ ናይ ካልእ ናይ ካልእ ሓሳብ ዘይኮነስ ብዘለና ዓቕሚ ክንምክት ከም ዘለና ክንራዳዳእ ከም ዘለና የሕሊፍና ክንወሃብ ከም ደይብልና

0: ዝኾነ ነገር ከተፃቦታትካ ከመይ ገርና ኣብ ረብሓና ውፅኢና ክንምዕድን ክንመክርን ክንውደብን ከም ዘለና እየ ዝብል
1: ኣብዛ መወዳእታ እኳ ናብ መንእሰያት እንዲኸን ፀቐጥ ኣቢልክና ኣላ ኣነ እውን ሻቅሎት ዘለክን ኮይኑ ዝስማዓኒ ሞ ከም ብሓፈሻ ኩሎም መንእሰያት ኮይኑ ከዓ ወዲ ሰብ ብባህሪ ነቡይ ዝመስል ንሓዊ እዩ ዝመስል ነድያያት መስል ንሕብረተሰብ እዩ ዝመስል ሰብ ንታሪኹ እዩ ዝመስል ንባህሉ እዩ ዝመስል ሕጂ ንሕናቶም ናእሽቱ ወለዶ ከዓ እዚ ከተዕላና ፅናሕክንን ካልእን እንድሕር ዳ ኮይኑ ትይዛንታ ካብኡ ኣይንወፅን ኢና እስኡ ሓቂፍና ዘሎ ንዑ ኢና ንመስል ንዑ ኢና ነገልግል ስለዚ ኣጀኹን በዚ ስኽፋ ይበልክን ክብል ደሊ ኩላትና መንእሰያት ከዓ ዝዕላልን እዚ ሎቦዋን እዚ ታሪክን ክንሰምዖ ስለ ፀናሕና ኣብ ልብና ሕድሮ እንዳበልና ነዚ መደብ ክውን ክኸውን ዝወደቡ ኣባላት ካድር 78 ዞባ ማእከል ኣዚና ነመስግን ከምኡ ውን መደብና ክሳብ ንውድእ ብዓቕሊ ዝተፀመምኩምና ኣብዚ ምሳና ዘለኹም እውን ይቐኒልና ብፍላይ ብፍላይ ከዓ ኣባላት ካምቦድያ ገለ ካብ ኣባላት ካምቦድያ ማለት እዩ ኩላትክን ኣብዚ ምሳና ዘለኸን ነተዝሓለፈ ታሪክ ክትዕላና ምክኣልክን ኣዚና ኢና ነመስግን።

ባርከስ ዝኸበርኩም ተኸታተልትና ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ኣብዚ ንክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብና ንስለምክታልኩም እናመስገና ምስ ሰኣላይ ዮሃንስ ዮሴፍ ብምዃኒ ምስኹም ሓቢረ ፅንሐ ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ሰላም መዓልቲ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቀቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂንን ዕንፀይትን ይክኸውን ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ ዝፍፀም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን ንሎሚ ናብዘን ኣቐድማ ኣቢልና ዝጠቐስናየን ናይ ፅርበት ዕንፀይትን ሓፂንን ተንቀሳቂስና ዘዳለናዮ መደብ ክኸውን ሰናይ ምክትታል
1: ከም ኣርእስቲ ተላዒሉ ክዝረበሉ ንና እውን ንድል ንበርና ነገር እዩ እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥም ማለት እዩ መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ፅርበት ዕንፀይቲ ፅርበት ሓፂን ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ኢለን ዝመፃ ብዲናሞ ሰርሓ ቀደም ማንዋል ዝነበራ ሕጂ ከዓ ብዲናሞ ሰርሓ መፅአን ዘለዋ ማሽናት ምስ ተሓሓዝ ብዙሕ ሓደጋታት ይመፅ እየ ማለት እዩ ስታስቲካ ክንሪኢ ከለና ኣብ ዓመት ካብ 223 24 25 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ና ክንሕዞ ጀሚርና ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣብ ሞያዊ ትካላት ዘጋጥም ማለት እዩ ሓደጋ ጋጥመና ማለት እዩ ሕጂ እዚ ክንብል ከለና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
0: ሞያ ምውናን ኣገዳስነቱ ልዕል እዩ የዕበይን ኣስሞያ ሰሪሕካ ተበርክተሉ እንተኮይኑ ካብቲ ፀባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ
2: እቲ ኩሉ ዝስራሕ ዘለዎ ኣብ ዓለም ሕጂ ትሪኢ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛም ይደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕካ

ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሰኻ ክሳብ መዋእል ሂወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸ እዩ። ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዘንፀባርቑን ውሕረት ኣይኮኑን።
1: ኣነ ኣብ ህፃነ እንደጀሚርት ስራሕ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ናይ ኣባ ሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኒ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ ኣባ ሓጎይ ብጣዕሚ ጥንቁቕ እዩ እቲ ክኸውን ዘለዎ እና ነገረካ እዩ ትኸይድ ሰቂልካ ሃንደለቂልካ ሳብ ስራሕ ይታእቱን ያ መጀመርታ ሳዕቤናት እዩ ዘረዳእ ቅድሚቲ ስራሕ ሲ ጉድኣት ናቱ ኸ እንታይ እዩ ነዚ እዩ ዘረዳእካ ሕጂ ሳነ ዝተረድእኻ ብሩ ስለ ዝዓበና እስቲ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለ ሕጂ ነዞም ዝንምህሮም ቆልዑ ከዓ ከምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅባሕ ንጎ ክሰርሑ ዝኽእሉ እምበር ብንእሽተኣቶም ክሉፍ ተይሎም ካሲ ሓንቲ ካብዚኣ ንሕከይላስ ንዘላለም ሰንኪልካ ምንባር እዩ ስለዚ ኣብዚኣ ብዓብዪ ሲ ኣብቲ ድሕነቶም ኢና ንፀቅጥ
2: ከባቢ ሕጂራ 11 ወርሒ ዘለኹም ንስራሕ እዚ ከዓ ከብ ገዛ ብተገዳስነት ብክስተይ መፅእ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ሞያ ማለት እዩ
3: 24 ሰዓት ሰሪሕካ ይትፀግቦን ይኸፍልኝ እዮም ምክንያቱ ክትቆርፅ ኢኻ ከምዚ ክትሪኦ ፀናሕካ ክትጨድድ ኢኻ ምስ ጨዲድካ ኮላ ክተኣስር ኢኻ ኮላ ምስ ኣሰርካ ከዓ ሽዑ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስተወዲ ከዓ ክትፍሕፍሕካ ክትጅምር እጂ ግዜ የብሉን ፈለኛሙ ግን ብዝተኻእለ መጠን ስድራኻ ከዓ ክትርስዕ የብልካን ምክንያቱ ሙሉእ መዓልቲ ድሕ ዘካፈለኛሞ ብዝተኻእለ መጠን ግን ነተን ደድልያካ ስራሕ ነቲ ዘድልየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓኒ ስድራኻን ደቅኻን ክትርስዕ የብልካን ምክንያቱ ስፔሻሊ ደቅና መፃኢና እዮም ኣብኦም ዝተመርከሰ ነገር ከዓ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕሪኻ ተሸኪምካዮም ደለኻ ትጓዓዝ ክትርስዖም ከም ዘይብልካ ኣነ
2: ሞያስ ንዝኾነ ይኸውን ኣብዝለኻዮን እውን ኣብ ዝደለኻዮን ትሰርሓለ ስለ ትኽእል ክሳብ ዘለካ ማለት እዩ ክሳብ ዘለካ ዕድምኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለኻዮ ካ ትበፅሕ ዕላማኻ ካ ትሃርም ማለት እዩ ብኣኻ ስድራኻ ተሓቢኖም ካልካል ኮይኖም ከዓ ኣብ ሓጎስካን ኣብ ክሳካን ከዓ ዝሳተፉ ማለት እዩ ካልእ ዓይነት ዝኾነ ነገር ካልእ ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን ኣብ ዝኾነ ዓይነት ስራሕ ሞያ ሞያ እዩ ስራሕ ክብረት ዝብ ሞያ ምዃኑ ንኩላና ሕብረተሰብና ዘፍልጥ እዩ

0: ኣብ ስራሓት ፅርበት ዕንፀይትን ሓፂንን መንእስያትን ዓበይትን ከምኡውን ንኣሽቱ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንዕድሎም ክበኣሶ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓ ንስራሕ እዮም መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክኸዱ ከም ዘለዎም ዲስፕሊን እዮም ድምሃር
2: እንተ ናብኻ ክተምፅኦም ኮንካ ክተሪኦም ኣለካ ቅድሚ ዝኣገ ክሕዙ ከም ዘይብሎም ትነግሮም ኣለካ ተቀዳሊቦም ሳቶም ብድሕሪኻ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቕዑ ኩሉ ክተሪኦም ኣለካ እዚኣ ተወቂዓ እዚኣ እዚኣ ጠጠው ኢላ ኣላ እዚኣ ትኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ ወሊዕኻ እውን ክተሪኦም ኣለካ ምክንያቱ ትፍትኖ ወቃዕ ከም ምዃኑ ክተሪኦም ኣለካ ማሽን ብያላ ኣላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍተካ ኢልካ እውን ትኽእል እያ መጋዝቲ ኮይና እውን ትቆርፀካ ቆሪፀ እያ ትድርቤካ ብካሮት ኮይኑ ከምኡ ትቦ እውን ኣለዎ በዕሉ ታኣሽሙ እ ሃርመካ ምጥኢት ሃርመካ እዚ ዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚናብኡ ምእታቦም እዚ ተማሂሮም ከኣትውሎዎ በርሰ ኢልካ ተኣትዮም ኢደም ክውቑዑ

0: ኣብ ስራሕቲ ፅርበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ስራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዝብ ኢና። እዚ ባህል ዓያይነት እናተወራረሰ ክቕፅል ዝፅንሕን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕቲን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ታህዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ ከስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣለዎ እንታይ እዩ ደለየካ? ታህዋኽ ኣሎ፣ ኩሉ ነገራት ኣሎ። ሕጂ ምስ ታህዋኽ ከዓኒ ስኻ እንታይ እዩ በቃ እቱ ኢልካ ትከኣል ጥራይ እዩ ድመስለካ? ምስ ህፃንነት ዝነበረና ንኣሽ ዝነበረናዮ ሰዓት ብቆርፅ ኮይኑ ይስማዓካኒ። እቲ ዝኸፍእ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ትዝኸበደኻ እዩ። ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርቦ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማበረክሶ ስለዝኾነ እንደገና ነቲ ነገራት ድደለካዮ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ። እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሰብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዛ ኣብቲ ስነት ማኪና ክዝብር ከሎ እንታይ ኣጋጥሞ ናይ ሴብ ከንዲ ከማ ንደይኮስ ናይ እንታይ ሽሚያ ከምዚ ኣተይልስ ፀዲፉሎ ማለት እዩ። እዚ እውን ነቲ እንዳጠመተ ጨዲ ተልዩ ኢዱ ቆሊጥዎ ከም ዘሎ ክትፈልጥ ትክል ኣለካ። እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ ይቀልቦም ክኸውን ዘለዎም ናብኡ ጥራሕ እዮም ክጥሙት ከም ዘለዎም ተዳ የማን ፀጋም ጥሙት ኢልዮም ኢሎም ክሓርሚ እዮም ኣቱ ካብ መድፍእ ሓንቲ ወሪኢካ ንልካ እንዳደፋእ ክከለኩ እንተ ከምዚ ትብላለ ይኮንስ ኢለ ይቆርፅ ኣለኹ ማለት እዩ።
3: ኣብ ናይ ፈለኛ ቦታት ኣሎ ሕጂ ታይ እቲ ሓደ ተቆልዕነት ኣሎ ንኣሽቲ እዮም ሕጂ ዝያዳ ድኻኣል እዩ ድመስሎ እቲ ማሽን ተሒዙ ሕጂ ኣብ ዘይተድለያ ሓደጋታት ኣት እዚ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተ ደኣ ከይዱ ግን ምስ ኣትዋ ይሓይሽ ነቶም ቆልዑት ዘሎ ማንዋል ንዖም ድያስ ስራሕ እንተሃቦም ሓይሽ ይብል
2: ኣብ ፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ። ምክንያቱ 4-5 እዩ ዝዘውርዎ ምክንያቱ ብያላ ኣሎ፣ ቦካር ኣሎ፣ መጋዝ ኣሎ፣ ቱቡ ኣሎ። እዚ እንተ ተቃሳቂሱ ኩሉ እዩ ዝቀሳቀስቲ ማሽን እንተ ሱ ዝቀሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡሎዎም ቅድሚ ምእታቦም እዚ ድማ ተጠንቂካ ተቆልዓ ድማ ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ። ብድሕሪኡ ኢዱ ስፅረየ ኢኻካ ሕዘ ትኽእል በር ወተይ ኢልካ የቲኻዮ ኢዱ ክቆርፅ እዩ። እዚ ኣብዚ ብዙሕ ጥንቃቐ የድሊ እንድዩ ድሕሪ ክንደይ ኢኻካ ትሕዞ ነቲ ቆልዓ ምልኮት ርኢ ኢኻካ ትሕዞ ሲኢልካ ኣይኮነ ንድትሓስ
0: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ ኢመርጀንሲ ዝረኸብናዮ ሓበሬታ ኣብ ንጡፍ ስራሕን ከለዉ ብዝተፈላለየ ጠንቅታት ዝመበገሲኡ ኣብ ኣካላት ኢድ ዘጋጠሞም ፎኪስን ከቢድን ጉድኣት ብስእሊ ዝተሰነየ ከም ሰነድ ተዓቂቡ ይርከብ። ብመንፅር ሰዓቢ ጉድኣት፣ ግድያት ዘጋጥሞም ኩነታት፣ ግዜን ወቕትን፣ ደረጃ ዕድምን፣ ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ።
1: ምክንያቱ ኣድህቦ ወይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥራይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብልፃት ኮይኖም ንወፁ እቲ ዝበለፀ ነገር ግን ኣነ እንታይ ደሊ መሲልካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ደለና
2: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዕን እዮም ምክንያቱ ኣብ ቅድሚካ እንዳዳኣኸዮም ኢዶም ኣየትውን እዮም ትኻኹን ኣይትሰደምኒ ኢኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ዝወልዑልካ ክኢልና ኢሎም ክፀዲ ክብሉ ኢዶም ክትንክፉ ክእሉ እዮም።
4: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ክልዎም ባዓሎም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ማለት ክሳብ ስጋቢና ነፅሪ በዓሎም ንጉሳይ እናገብሩ ኩሉ ኢኻ እዮም ሓደና ሃንደፊልካ ትኽኢልካ ንድሕር ናብ ማሽን ኣትኻ ኢድካ ኣሎ ካልካል እውን ኣሎ
3: ዋላ ብሕጂ ግን ብሰነ ጥራሕ ዘይኮኑ ዋላ ተለኣኸም ድመፅኸውን ኣሎ ተለኣኸም መፅኻ

ጭርር ናብልኻ እናጨርካ ከለካ ኢዶም ሰዱ ኣሎ ዝተቆርፅ ኣሎ ናፍ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቅ ኣሎ ዜርካ ዜርካ ናብ ዋናይ እቲ ኣስራሓይ ኣዝዩ ክጥንቀቅ ኣሎ መጀመርታስ ከም ዝበልካ ዓንቶይ ንሕና ሳላ ከምኡ ዶ ዓበና ኢናከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ እትረብሑ በዕሉ ክፈልጥ ይዳሕራይ ሳዕቤን ግን ክፈልጥ ኣሎ ትቆላ ሕጂ እቲ ዕድመ ከም ዝበልካ ንኣሽቶ እዮም ውዕያት እዮም ግን ከመይርካ ትዕርብ ከምታ ቤት ትምህርቲ ምሽ ሰጢ ኢሎም ድምሃር ኣብዛኻ ሰጢ ኢሎም ክምሃር ኣሎ

0: ኣጸንሐን ግን ቀዳም ሸትን ደረጃ ክትጻወት እያም ተፈሪዳ ዘላም እዚ ጸወታ እዚ ንኣሰልጣኒ ዲደር ደሻምፑን ናይ መወዳታት ጸወትኡ ብመዝነት ምስልጣን እዚ ሃገራዊት ጋንታ ብምንባሩን ክብደት እዚ ስዕረት ዕጽፊ ዝገብሮ እዩ ነይሩ ዲደር ደሻምፕ ድሕሪ 14 ዓመታት ናይ ምስልጣን ግዜ እዩ ዝፋኖ ዘሎም ጽዋእ ዋንጫ ዓለምን ናይ ወርቂ ጫማ ብሉፃ መዝጋብ ሸቶን ብሓደ ክወስድ ሓሲቡ ዝጸንሐ ኪልያን ምባፐም ንወላ እኳ ናይ ወርቂ ጫማ ምውሳል ዕድል እንተሃለዎም እታ ዝዓበየት ዋንጫ ግን ካብ ኢዱ ሃዲማ ቶላም ድሕሪ ምዕፃው ዝግጥም ኩሉ ዓይኒ ኣብዚ እዋን ናብ ኒው ጀርሲ ኣቢሉ ዘሎ ክኸውን እስጳኛ ናብ ፍጻመ ሓሊፋላም ኣብዛዛ መድረኽ ከ ንመን ክትገጥም እያ ሎም ረቡዕ ኣብ መንጎም ዓዲ እንግሊዝን ኣርጀንቲናን ዝካየድ ኣዝዩ ዓብ ጸወታ ክውስኖ እዩ ዙር ፈረንሳ ብንሶኒ 13 ሓምለ ኣብ ዕረፍቲ ድሕሪ ምውዓለ ተማልሰሉስ ናብ ውድድር ክምለስ እንከሎም ተቓደምቲ ድማ ኩርባታት ዝበዝሖም ፈታን ውድድር ይትጸቢዎም ከም ውፅኢቱ ድማ ኣብ ዝተፈላለያ ጉጅለ ፋሕ ክብሉን ብፍላይቶም ናይ ሽኳ ተቓደምቲ ድማ ቃልሶም ምስ ግዜ ጥራይ ብምግባር ነብሶም ክመርሕን እዮም ተርእዮም እዛ 166 ኪሎ ሜትር ርሕቀት ዝነበራ ውድድር 25 ኪሎ ሜትር ምስ ተጓዕዘት ኣብ ዝነበረት ናይ ሞንጎ ናይ ሽኮ ነጥቢ ተውህብ ውድድር ቀጠልያ ማልያ ሒዝዋ ዘሎ ፔደርሰን ብብሉፅ ናይ ጋንታ ስራሕ ተሰኒዮም 25 ነጥቢ ክኸስብ እንከሎ ማክስ ካንተር ድማ ንዑ ስዒቡ 20 ነጥቢ ኣኪቡ ቢንያም ግርማይ ሳልሳይ ደረጃ ብምሓዝ ድማ ንፊሊፕ ሰናኸቲሎም 16 ነጥቢ ሓፊሱ ብድሕሪ እዚም ጠመተ ዝውድር ናብ ሰብ ጂሲ ማለት ብጫ ማልያን ዝዋደሩላ ንዓቐብ ተቓደምቲ ክቕየር እንከሎ ብሉፅ ተቓዳማይ ዝመዓል ተሰሚየም ካራፓ ዝወሰዳ መጥቃዕቲ ሓዊስካ ድማ ዝተፈላለየ ናይ መጥቃዕቲ ውሳነ ክውሰድ ድሕሪ ምውዓል ንብጫ ማልያ ሒዝዋ ዘሎም ኣርሓ ዝውድር ታዴ ፖጋቻር ንሃኒፅዎ ዘሎ ተኣምረታዊ ብቕዓት ዘንጸባርቕ መጥቃዕቲ ብምግባር ነቶም ምስእ ተሪፎም ዝነበሩ ውሱናት ተቓደምትን ቅድሚኡ ዝነበረ ካራፓዝን ሓሊፉ ንበይኑ ናብ ሕንጻጥ ብምብጻሕ ዕውት እዛ መድረኽ ብምዃን ዝውድር ናይ በይኑ ምዃኑ ኣመስ ኪሩ ንመዋድርቱም ተስፋ ቕሪጹ ይርከብ ድሕሪ ዝዓወት ፖጋቻር ነቲ ዝስዕቦ ዘሎ ቪንጌጋር ብ3 ደቂቕን 36 ካልኦትን ክፈልዮን ከሎም ኣብ ነጠብጣብ ማልያ እውን ፖጊ ዝሕዞም ኣይተረኽበን ዘሎም ነጥቡ ናብ 42 ደይቡ ድማ ኣብ ኣተኣማን ደረጃ ረጊጹሎም ኣብ ናይ ቀጠልያ ማልያ ውድር ማድስ ፔደርሰን ነጥቡ ናብ 293 ከደይቦን ከሎም ኣብ ካኣይ ደረጃ ዘሎ ቢንያም ገርማይ ድማ 239 ነጥቢም ኣኪብሎም 213 ነጥቢ ሒዙ ዘሎ መርለር ድማ ይስዕቦም ትማል ዝነበረ እንኮም ቅያር ኣብ ጻዕዳ ማልያ ኮይኖም 46 ካልኦት ዝኸሰረ ኢሳቅ ደልተሮም ካብ መሪሕነት ናብ ሳልሳይ ደረጃ ክወርድ እንከሎ ኹዋን ኣይሶ ድማ ናብ መሪሕነት ደይብሎም ዙር ፈረንሳ ሎሚ ረቡዕ ብናይ 11 መድረኽ ውድሩ ክቕጽል እዮም ተቓደምቲ ድማ 161 ኪሎ ሜትር ዝርሕቀቱ ጎልጎል ዝበዝሖ ውድር ከካይዱ እዮም
1: ባርከ ዝኸበልኩም ተዓዘብትና ናይ ሎሚ ትሕዝቶ ዕለታዊ ዜና ስፖርት እዚ ዝከታተልኩም ወይ ነይሩ ምክትልኩም የመስግን ሰላም

0: ከም ዘለ ናይ ብሓቂ ኣብቲ ካልኣይ ደረጃ ይበፅሑለዎ ዶ የለዎን ዝብል ሕቶ ቅሩብ ኣብኡ ሰካፊ እዩ ዋሕዲ ኣሎ ናይ ትምህርቲ
1: መሻረከት ደረሳ ዲብ ካልኣይት ደረጃት ሕድታ ኣሰፍ ብና እብዓመት ላኪን ለከደማት ተዕሊ

0: ቅድሚ ሕጂ ሓንቲ ናይ መቕሎ ህፃናት ኣላትና ኣብ ውሽጢ መንሸት ኣላትና ማለት እዩ። ሕጂሳ ንክልቲአን ምሕዳር ከባቢ ሰሜን ደቡብ መንሸብያ ኮይኑ ከተገልግል ፀኒሓ
1: ቀደመላ ሓተ ረውደት እግል ቅብለት ወግብለት መንሸብ ከደማ ተሂብ ፀንሐት እዚ ላኪን እልልህሌና እቱባካት ልርሕብ ሰበትሃላ እትል ለነብሮ እጀኒት ምንቁሩብ ዲብ ኣፍያቶም እግል ልድረሶ ሕኩመት እለ ረውደት ካልአይት ሸቀግሎም ህሌት
0: ስለ ዘለዎ መንግስትኻ ኣብ መዋል ህፃናት ወይ ከዓ ቅድሜ ትምህርቲ ኣተኪሩ ይሰርሕ ስለ ዘሎ ኣብዚ ግዜ እዚ ብኡ መጠን ከዓኒ ኣብ ከባቢኦም ምዕሩይ ኣገልግሎት ዝረኽበሉ መንገዲ ንምፍጣር እዚኣ ቤት ትምህርቲ እዚኣ ተፈቒዳ ትልና ማለት እዩ።
2: ፍንቲ እዮም ዓመት ዲም ረውደት ፍንቱ ይተቕይራ ርኢና ማና ብደውለት ብዙሕ ጅሃት ብዙሕ ባጀት ነፍገረቱ ሸቂ የብልሃለት ረውደት ንዝማም ክላ ኣለያ ናቐረምላ እዮም ዓመት ኣስርስዕ በፅሐ ኣለዩ ማና እታ መዴረት ብዓም ይብለዓም መዴረት ኣነክስ ሲሲጂ ኣነክስ ገለን ብላ ኣና ኣዘ ኩላ ዲ ብስራ ቀየራ እዮ ማና ንዙም መደርሲን ረክበያ መንሃጅ ሰኒ መፀየን ኩላ ተዓለመያ ማና ኣዘ ትለ ድዓም ለምና ንዙማ ረውደት ንብለ ኣና ክላ ዓለያ ዮም ዓመት ኣስርስዕ ጋያ ንብለ ለና ወባ ዓደት ሓኮርኢና ንሄ ለንዙማ ደረሰ ዓለው ናይ ረውደት ድዓም 84 ዓለው እዮም ዓመት ላኪን 736 ገብሉ።

0: ካሊእ ልልምጅተማዓሊ ዝተየብ ናይ ክታበት ድማ ናይ ሕማማት ኮከም ሰልመፂ ኮከም ዝመሓላለፍ ተውዕያት ዘተየብ ብዝያዳ ምና መርሓለ ዘበዲ ላዕለያ እዘን ዘለዓ ቤት ገይፍለ ዘለፈብ ኖሱ ዮመተኒ ከም ትሓዘ ሃፌት ኩል ዶለተኒ ሰበት ተውዕያት ዝተየቦም ወሰበት ዝርእዎ ኣለው ንሐሰ ዮምቱ ትበልቀ ድርቦ መቱ
1: እቲ ሽዕብ እታ ለዛየርናእቲ እዋን እቲ ወቅት ዓዳጋ ሰበት መፅእና ንዓዳጋ ግንጋንሕ ብክትረክባ መዓልና ብላኣሳሴ ሽዕብ ኣካን ሓርስ ወጀራዲን ሌጣን ደይገቢ እቲ መጃል ተጃረት ማ ገጽ ቀደም ትብል ክምህሌት እግል ንራሕፅ ቀደርና እቲ ዓዳጋ ሄነ ስካን ሎሚድሬት ሌጣን ደይገቢ መንብዕዲ ኣካነት ኤርትርያ ንደመፀው ትጃረት ለወዱ ኣንፋር ክምህለው ርኤና ብዝሓም ትጃር ምለጥፈናት ኣካናት ኤርትርያ እንደመፀው ፍርያት ኣካል ሽዕብ ወብዕድ ክምሰል ዝዛበው ወላዓዳጋ ግላ ስካን እትቅርቦም ከደማት ክምሰል ዝህይብ ኣመርና
2: ፍዕለ ለተጃረት ከማ ንሸዓብ ኒ ሓርስ ረክቦ መንገቢ ውእቶት ረክቦ መንገቢ ዝያደ ተጃረት ምሽክለ ተለኮነ ተባድሉ ግንብ ንሕና ዓዳጋ ናይ ሽዕብ ምስል ፍሮ ምስል ክንታ ቀራንካ መንገቢ ሒስ ዓዳጋ ሽዕብ ተልብሉካ ኣኑ ኩሉ ለመፃና መንበራ ልግባ እንዘድሃለ ልግባ እንደ ኣቕዳ እንደ ሓውይቱ እንተናሳይ መፅካ መንጋዲ ሓሊ መፁካ ወደና ቶምስዝወፍዓ በተለየት ምንግንዳዕ መፁካ ምለፈናታ ማክ መፁካ ያኒ ብላንሳ ንዋዩ እንደ ኣዝባ ብላ ተዓዳጋ ገይስ እሊ ብዙሕ ረብሓቱ ግላዓ
1: ስካን ሽዕብ ብብልትፈናታ ናይ ጀው ኣስባብ ምን ምድሮም ኣስቀላቅሎታት ሳግሞ እቲ ልወቀት ምን ከደማ ትግልት ዓጠሎ ክምሰል ቀድሮ ማ ይፋሉ እግል እዳረት ለሙዴርት እተቀደም ናው ሰኣል በልሑዳም ለበዝሐው ኣስከራ ሙዴርት ገለብ ሰበት ገይሶ እቱ ማ ኩሉ ክዳማት እጅትማዒ ከምሰ ረክቦ ሓበረውና
3: ስበክስጉምቲ ንግና ደቀትል ኣላ ዳዓባ
4: ስበክስጉምቲ
3: መትከምካም ዓድበታት እየ ልግነወስ እዩ ልግነወስ እዩ ኣዘ ፉንቲ ዝብል ስበክሳግም እቲ ድራሰት እ ኣንበሰበት ሻሮ ከም ሕና ወዲ ፍንቲ ዮም ዓመት ምስሊ ዝሩፍ ለለዩ ከረም ማ ሰበት ዘለይም ያዕላ ኣርት ናሽፋ ኩሉ ማ እንደተኣከርና ኣንበትና ፍንቲ ሃኮ ክለስብዕና ኣንበትና ተስጂል ማና ኣዘለ ተእሲር ኢንስትራክሽናል ታይም ንብሎ ዘለና ምኖ ዘበና ዝድሮሰ ዝገብም ይደርሰ እዩ ኣለውን ሓተ ዲበ ሰበብ ላኣት ለ ማለት ካልእ ሄኒ ዋልደን ምስሊ ንስበኩ ሰገም ብዙሕ ድራሰት ሕትማም ሃይባሙ ያህለውን ማለት ግልሚ ዝሓለት መንበሮ ተበርትዖም ለ ላማ ሓተ ምና ኣስባብቲ ላማ ልውሑድ
5: ኣብ ቀፃሊ ምስ ምዕባለ ዝርአዩ እቲ ባህሊ ከም ባህሊ ካብኣቦታት ካብ ኣባሓጎታት ስለዝፅንሐ ኣብ ላዕሊ እውን መረት ስለ ዘለዎ
6: ስብክ ወስእግም ምን ኣብ ዕቦታቶም ለፀንሐ ውርስቱ ወምስል ተጠውር እግል ልትረፍ ለቀድር ጋርቱ ስካን ሽዕብ እት ገለብ ምድር ሓርስ ሰበትቦም ኬን ገይሶ ወሰብ ገለብ ህየ መደት ከረም እንሰር መጾ ወልሓርሶ እርድ ሓርስ ወሰከን ኬን ቦም ምን እሊ ስብክ ወስግም እግል ለኣባሮ ሓቆገብኦው ህየ ክስአት ራስማል ዓባይ ወኣብካት ሽቅል እግልቲ ደግሎም ብካ እትሊ ወቀት ላኪን ብጠረምኑ እንደ ትቤ እግል ትጅበሮም ይትቀድር እቲ መስተቕበል ላኪን ኣዳም ሓቆ ዳርሳ ወኣብያት ሓቆ ገባግሉ ላዓል ወትሓት እግል ይበል ይቀድር
5: ተማሂሩ ኣብ ታሕቲ ገዛውቲ ጥዕዩ ገዛውቲ ብታሕቲ እንድሕትፈሪሑ ሰብ ላዕሊ ንታሕትን ኢሉ ዝክስረሉ ምክንያት ብዙሕ ኣይክህልዮን እዩ ግን ምስ ምዕባለ ዝተኣሳሰር ዩ ኣብ ቀፃሊ ዝርአ ኮይኑ እዩ ዝስማዓኒ
1: እሊ እቲ ምዴርት ሽዕብ ልትርአ ዝሃላ ዓቦት ክዳማት እጅትማዒ ግላ ስካን ርህየት ካልቕ ዝሃላ ጋርቱ መጃል ሓርስ ኣካል ላኪን ዝያት ክሰእት ረእስማላ ኣትሓዘ እፍንቱይ መናበረት ለስካን እቲ ሓርስ ወወራታት ሓርስ ኣካል ሄ እቲ ዓግምት ሰበት ለእተንክብ ኣብ ጉዛረት ሓርስ ናይ ማሽነሪ ሰዳየት እግል ርከቦ ክምሰል ዝሓዙ ለስካን ልትፋኖ እላ ሰዳየት ረክቦ ምንገብ ሄኒ እግል ርሕም ሌጣ እንደይ ግቢ እግል ብዙሕ ኣካናት ዓድና ፍረያት ኣካል እግል ኣቅርቦ ክምሰል ቀድሮ ዝእክዶ
7: እምበል እሊ ዘ ሕና እሊ ግረህና ለ ጠረፍ ናይ መሓዝ ብሎህምትጃ ቅብለቸ መሓዝ ስልሃለ መሓዝ ዓብዪ መሓዝ ሽዕብ የኒ ኩሉ ዝእምሮ ማዕና ያኒ እዚ ምን ላባል ዓጉም ሓቆ ኣፍራሳ እየ ኩሉ ሓቆ ፋርሳ ዲቤት ለመፅእ እዚ ኣና ያኒ ግል ለምሓዝ ምኑ መከላከሊ ግልኢደ እዚ ኣና መሽክለት ናይ ሽቑል ፀገም ኣለብየኒ ላኪን ኣስመንቲ ከም ምራድ እዩ ትትረከብ ሓፂን ከም ሰል ምራድ ይረክብ እሊታ ደሉ ወፈር እግል እየ ኣነ ነወሸግ ነወሸ ተረተር ብዲብየ በተረተር እመን እንደ ደነኮ

0: ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ከተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቖም። ፈረንሳን ዩክሬንን ኣብ መፍረፂ ዋር ዘተኮረ ክልተኣዊ ስምምዕ ከም ተፈራርማ ገሊፃን። ኤውሮጳዊ ሕብረት ኣብ ቀዳማይ መንፋቕ 226 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወሰኸ ተሓቢሩ። ዝርዝር ዜና። ዓለማዊ መዓልቲ ምውጋድ ፊስቱላ ንቕሓት ንምብራኽ ብዝብል ዕላማ ካብ 213 ጀሚራ ዓመት መፀ ትዝከር ኣላ። ሎም ዓመት ብደረጃ ሃገር ኣባሮንቱ ተኸቢራ ኣላ። ወኪል ኤርና ዮናስ ተኽለን ዘዳለዎ ዜናዊ ፀብጻብ ኣርሴ ማስመሮም ከተቕርቦ እያ።
1: ምውጋድ ፌስቱላ ሙሉጥዕና መሰላዩ ብሰንኪ ሕርሲ ዝስዕ ፌስቱላ ንምውጋድ ሎሚ ንበገስ ብዝብል ቴማ ብ14 ሓምለ ብደረጃ ሃገር ኣባሮንቱ ተኸቢራ። ኣብ ምምሕዳር ዞባጋሽ ባርካ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብዝሃቦ ቃል ገና ኣብ ገዛ ዝሓርሳ ኣዴታት ስለ ዘለዋ ብሰንኪ ሕርሲ ዝስዕብ ጥዕናዊ ፀገማት ንምውጋድ ሓያል ፃዕር እንዳሃሳስን ክካየድ ከምኡውን ንቕሓት ሕብረተሰብ ኣብ ጎዳእቲ ልምድታት ንምብራኽ ብዕቱብ ክስራሕ ኣተሓሳሲቦም። ግዜያዊ ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃን ስ ብወገኑ ጠንቅታት ፊስቱላን ሳዕቤናቱ ድሕር ምብራህ ካብ 223 ክሳብ 225 ናብ መወከሲ ሆስፒታል መንደፈራ ዝተላእካ 39 ደቂ ኣንስትዮ ዘድሊ ኣገልግሎት ሕክምና ክረኽባ ከም ዝኽኣላ ብምሕባር ፌስቱላ ንምክልኻል ቀጻሊ ጎስጓሳት ክካየድ፣ ናብ ደቂ ኣንስትዮ ዝቐንዐ ኣስተምህሮታት ክውደብ፣ ከምኡውን መሳለጢታት ኣገልግሎት ትካላት ጥዕና ክሰፍሕ ተላብዮም። ኣብ ሚኒስትሪ ጥዕና ሓላፊ ፍርያምነት ኣቶ ኤፍሬም ዘብኣይን ወኪል ቤት ፅሕፈት ማዕከን ህዝቢ ውድብ ሕቡራት ሃገራት ማለት ዩኤንኤፍፒኤ ኣብ ኤርትራ ሲስተር ዮርዳኖስ መሓርን ብወገኖም ዓለማዊ መዓልቲ ፌስቱላ ነፍሲ ወከፍ ዜጋ ሓላፍነት ክወስድ እተዘኻኽር ዕለት ከም ዝኾነት ብምጥቃስ ማእከል ተሃድሶን ሕውየትን ፌስቱላ ንዝህቦ ዘሎ ኣገልግሎት መጊሶም። ኣመሓዳሪ ዞባጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ መወዳእታ ንሓደገኛነት ፌስቱላ ኣብ ሂወት ኣደ ከምኡውን ኣብ ስድራ ቤት ዝፈጥሮ ተፅዕኖ ቀሊል ከም ዘይኮነ ብምጥቃስ ሙሉእ ብምሉእ ንምውጋዱ ኣመሓደርቲ ንኡዞባታት ምስ ሓለፍቲ ጥዕና ብምርድዳእ ክሳብ ምምሕዳራት ከባቢ ወሪዶም ዘድሊ ዳህሳስን መፅናዕትን ከካይዱ ፀዊዑ።
0: ኣብ ንኡዞባ ገልዓሎ ዋሕዲ ማይ ዝጠንቁ ስደትን ሞትን እንስሳታት ዘገዳም ንምግታእ ምንጭታት ስተማይ ንምስፋሕ ይስራሕ ኣሎ። በቲ ብምትሕባር ሚኒስትሪ ሕርሻን ኣባላት ሓይልታት ምክልኻልን ዘዕመም ዘሎ ስራሕ ድሮ ኣብ ምሕዳራት ከባቢ ባርዶልን ገልዓሎን 19 ጋብላታት ከም ተሰርሐ ወኪል ኤርና ሓቢሩ። ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ናብቲ ንኡዞባ ኣቶ መሓመድ ዓብዱን ኤሪና ዝሃቦ ሓበሬታ ኣብ ዝሓለፈ 2 ዓመታት ኣብቲ ከባቢ ብዝተኸስተ ደርቂ ዕላታት ስለ ዝነፀፋ ዋሕዲ ማይ ከም ዘጋጠመ፣ ብሰንኩ ድማ ብርክት ዝበለ እንስሳታት ዘገዳም ከም ዝሞታን ከም ተሰዳን ብምጥቃስ እቲ ተዋዲዱ ዘሎ ጋብላታት ነዚ ከወግድ ትፅቢት ከም ዝግበር ገሊፆም። ካብ ኣባላት ሓይልታት ምክልኻል ኣቶ ሳልሕ ድሪስ ብወገኑ ውፅኢት ናይቲ ተሰሪሑ ዘሎ ጋብላታት ተራእዩ ንምስፍሑ ድልዋት ምዃኖም ኣረጋጊፆም። ኣብ ንኡዞባ ገልዓሎ ከባቢ ኢንገል ብብዝሒ እንስሳታት ዘገዳምን ኣግራብን ዝልለ እዩ። ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያን ዝተመደቡ 200 ወፋሮ ክረምታዊ ልምዓት ብምውሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከልን ናይ ሓደ ሰሙን ስልጠና ተዋሂቦም። ብ15 ሓምለ ብዝተካየደ መዛዘሚ ስነ ስርዓት ኣዛዝ ፖሊስ ትራፊክ ሜጀር ሃብ ተገብሩ እቲ ስልጠና ኣብ ስራሕ ምስ ተዋፈሩ ኣብ ምምእዛን ኣጋር ምኽባር መሰረታዊ ሕግታት ትራፊክ ከምኡውን ምክትታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆም። ሰልጠንቲ ንሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስልዎ ንጥፈታት ብዞባ ደረጃ እናወሰኺ ዝመፅእ ዘሎ ጥሕሰት ሕግታትን ሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅቢት ኣሎ። ኣቦ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ ስቲፋኖስ ሃብተማርያም ብወገኑ ዕላማቲ ስልጠና ሓደጋታት ትራፊክ ብምንካይ ሂወት ሰብ ንምድሓን ከም ዝኾነ ብምብራህ ተጠቀምቲ ፅርግያ ክተሓባብርዎም ተላብዮም። ርእሰ መምህራን ኣብያተ ትምህርቲ ካልኣይ ደረጃ ባርካን ቀይሕ ባሕርን ብወገኖም ተምሃሮ ኣብ ስርሖም እሙናትን ትጉሃትን ክኾኑ ዘኻኺሮም። ሎሚ ዓመት ብደረጃ ሃገር ንመበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ሓሰብ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት 37 ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምሃራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ኣብ 160 ነቑጣታት ተዋፊሮም ኣለዉ። ብቕዓት ተምሃሮ ንምምሕያሽ ኣብያተ

0: ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ኣብ መንደፈር ኣብ ዝተካየደ ገምጋመ ኣኼባ መዘኻኸር ቀሪቦም ወኪል ኤርና ዘርኣይ ብርሃነ ዝለኣኾ ፀብጻብ ኣሎ ኣንጎሶም ተኽለ ወይን ክቕርቦ እዩ
1: ኣብ ዞባ ደቡብ ብቕዓት ተምሃሮ ንምምሕያሽ ኣብያተ ትምህርቲ ምስ ሕብረተሰብ ተዋሂደን ክሰርሓ ንጥፈታት ትምህርቲ ንኡስ ዞባ መንደፈራ ንምግምጋም ብ13/14 ሓምለ ኣብ ዝተኻየደ ኣኼባ መዘኻኸር ቀሪቦም ኣብ ጨንፈር ትምህርቲ ዞባ ደቡብ ሓላፊ ምምሕዳርን ፋይናንስን መምህር ጉቦን ሓዱሽ ኣብ ዝሃቦ መግለፂ መብዛሕትን ኣብያተ ትምህርቲ ምስ ኣብ ከባቢአን ዝርከብ ህዝቢ ተዋሂደን ሕፅረታትን እናፈታሓይ ኸዳ ምህላውን ዝምስገን ምዃኑ ብምጥቃስ ብቕዓት ዝውሃብ ትምህርትን ተወዳዳርነት ተምሃሮን ንምዕባይ ስሉሳዊ ዝምድና መምሃራን ወለድን ተምሃሮን ብጉቡእ ክስራሓሉ ተላብዮም ሓላፊት ትምህርቲ ኣብቲ ንኡስ ዞባ መምህር ብላል ኣርኣያ ብወገና ዓመተ ትምህርቲ 225 ከምኡውን 226 ኣብ 81 ኣብያተ ትምህርቲ ካብ ዝተመዝገቡ 29145 ተምሃሮ እቶም 75 ሚእታዊት ናብ ዝቕፅል ደረጃ ከም ዝሓለፉ ብምጥቃስ ዝተረኣየ ብዝሒ ምትራፍ ንምፍዋስ መምሃራን ፃዕሮም ካሒሉ ፀዊዓ ትሑት ተገዳስነት ተምሃሮ ድኹም ምክትታል ወለዲ ዋሕዲ ብቑዓት ምምሃራን ፀዓቂ ተምሃሮን ዋሕዲ መምሃሪ ክፍልታትን ገለኻ ብጠንቅታት ትሑት ብቕዓት ተምሃሮ ምዃኖም ዝገለፀት መምህር ብላለ ንመምሃራን ስልጠናታት ክወሃብ ከምኡውን ንዝደኸሙ ተምሃሮ ስሩዕ ደገፍ ብምሃብ ንምምሕያሾም ክስራሕ ከም ዘድሊ ገሊፃ ነበርቲ ንኡስ ዞባ መንደፈራ ንምዕባል ኣብያተ ትምህርቲ ንደገፍ መነባብሮ መምሃራን ከምኡውን ንፅገናን ወሰኺ ክፍልታትን ኣብዚ ዓመት እዚ ልዕሊ 1.7 ሚልዮን ኣቕፋ ዝግመት ንዋታዊ ገንዘባውን ጉልበታውን ሓገዛት ከም ዝገበሩ ብምሕባር መምሃራን ብመፅርቲ ሕብረተሰብ ዝገብረሎም ዘሎ ደገፍ ብቕዓት ተምሃሮ ንምምሕያሽ ኣበርክቶም ክዕዝዙ ተላብያ ኣብ ንኡስ ዞባ መንደፈራ ካብ መባእታ ክሳብ ካልኣይ ደረጃ ዝዝርግሓ 81 ኣብያተ ትምህርትን 49 ትካላት ቅድመ ትምህርትን ኣለዋ።
0: እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ዓዲ ቀይሕ ብ13/14 ሓምለ ብዝተካየደ ገምጋም መደባት ትምህርቲ ተራ ሕብረተሰብ ኣብ መስርሕ ምምሃርን ምስትምሃርን ተመጊሶዎም ኣብ ዘቕረበ ፀብጻባት ከም ኣብ ምፅጋም ኣብያተ ትምህርትን ምስራሕ ተወሳኺ ክፍልታትን ከምኡውን ኣብ መነባብሮ መምህራን ዝገበሩ ኣበርክቶ ኣብ ብቕዓት ትምህርቲ ፅቡቕ ውፅኢት ከም ተረኽቦ ተገሊፆም ኣብቲ ገስጋስ ትምህርቲ ናይ ኩሉ ደረጃታት ዝተገምገመሉ ርክብ ኣብ ዓመተ ትምህርቲ 225/226 መጠን ምሕላፍ ብማእከላይ ገምጋም ኣሳት 90 ሚእታዊት ከም ዝበፅሐ በሪሆም ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር ብሄነ ተስፋይ ኣብ ዝሃቦ መግለፂ ምዕሩይ ተሳታፍነት ኣብ ማእዲ ትምህርቲ ንምርጋፅ ኣተባብዕ ስራሕ ከም ተዓመ ኣብ መብረቓዊ ፃድፍ ዝርከባ ደቂ ኣንስትዮ ንምትብባዕ ልዕሊ 300,000 ንኣፋ ሓገዝ ከም ተገብረ ድኻም ንዘርኣዩ ተምሃሮ ዝተገብረ ሓገዛት ድማ ውፅኢታዊ ከም ዝነበረ ሓቢሮም ኣብ ማሕዳር ንእዞ ብዓዲ ቀያሕቶ ሃብታይ ተስፋ ዝግብግድኡ እናበረኸ ዝመፅእ ዘሎ ተሳታፍነት ተምሃሮን ምዕቃብን ናብቲ ዝድለ ደረጃ ክብ ንምባሉን ምሰብ ማሕደርቲ ከባቢ ስሩዕ ርክባት ክካየዳ ተሓሳሲቦም ኣብ መወዳእታት ፅበት ንምቅላል ናይ ካልኣይ ደረጃ ቤት ትምህርቲ ክትስራሕ ዝኣረገ መፅሓፍቲ ክውገን ፅገና ዘድልያን ኣብያተ ትምህርቲ ቆላሕታ ክግበረለን ከምኡውን ትሕቲ ቅርፂ ዘይተማልኣለን ቀዳምነት ክወሃበን ተላብያዮም ኣብ ንዞ ብዓዲ ቀይሕ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 87 ትካላት ትምህርቲ ክህልዋ ከለዋ ሎሚ ዓመት ንልዕሊ 17,000 ተምሃሮ ኣገልግሎት ክህባ ሓግየን ኣብ ዞባ ማእከል ንኡስ ዞባ ስረጀቓ ብቕዓት ትምህርቲ ክብ ንምባል ዝሕግዝ ዓውደ ዘተ ብ14 ሓምለ ተቓኒዑ ሓላፊ ትምህርቲ ብቲ ንኡስ ዞባ መምህር መሪሕ ኪሮስ ኣብ ዘስምዖ ቓል ዕላማቲ ዓውደ ዘተ ኣብ ዓመተ ትምህርቲ 225/226 ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ንዝተረኣየ ብልጫታት ብምዕቃብ ድኻማት ንምእራም ከም ዝኾነ ገሊፁ መጠን ምሕላፍ ኣብ መባእታ 87.1 ሚእታዊት ኣብ ማእከላይ 72 ሚእታዊት ኣብ ካልኣይ ደረጃ ድማ 82 ሚእታዊት ከም ዝኾነ እውን ኣረዲኡ ተሳተፍቲ ኣብ ዘቕረበ ፀብጻብ ምርኩስ ብምግባር ንመፃኢ ሃነፅቲ ሓሳባትን ርእቶታትን ኣቕሪቦም ኣብ ማሕዳር ንኡስ ዞባ ስረጀቓ ኣቶ ክፍለ ማርያም ገብረ መስቀል ትምህርቲ መሰረት ኩሉ ምዕባል ስለ ዝኾነ ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምሕያልን ዝወፀ መምርሒ ቀዳምነት ናይ ቀዳምነታት ስለ ዝኾነ ብዕቱብ ከም ዝስራሓሉ ኣረጋጊፅዎም ወኪል ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ቢግድኡ ኣብቲ ንኡስ ዞባ ንዝረአ ዘሎ ለውጢ ድሕሪ ምምስጋን ዝተረኽበ ብልጫታት ክዕቀብን ክብርኽን ተላብዮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኢራን ንዘተ ሰላም ቅርብቲ ምስ ዘይትኸውን ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኣብ መጥቃዕቲ ከም ትፍፅም ፕረዚደንት ዶናልድ ትራምፕ ኣጠንቂቖም ፕረዚደንት ትራምፕ ኣብ መግለፂ እዩ ኢራን ናብ ዝርብ እንተዘይተመሊሳ ካብ ዝመፅእ ሰሙን ኣብ ልዕሊ ትካላት ፀዓትን ድንድላትን ከቢድ ደብዳብ ከም ዘካየድ ሓቢሩ ኣሎ ክመፅ ኣብ ዝኽእል መጥቃዕ

ኣታትርዒዳን ሉዓላውነታ በዓሉት ኣብ ዝጸሉ ዘተ ከም ዘይትጽመድ ዝገለጸት ኢራን ውጥን ፕረዚደንት ትራምፕ ምስ ዝትግበር ኣብ ልዕሊ ዕላማታት ኣሜሪካ ተካይዶ መጥቃዕትታትን ብዓይነትን መጠንን ከም ተስፋሖ ነጺራ ኣላ። ኣሜሪካ ካብ ዝሓለፈ ሰሙን ኣብ ልዕሊ ወታደራዊ ትካላት ኢራን ንኣርባዕተ ተኸታታሊ መዓልታት ደብዳብ ከተካይድ ከላ ኢራን ብወገና ኣብ ግዝኣት ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ወታደራዊ መደበራትን ረብሓታትን ኣሜሪካ ተመሳሳሊ ደብዳብ ከተካይድ ቀኒ ኣላ። ፕረዚደንት ትራምፕ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ ክልቲአን ሃገራት ዝተኸተመ ናይ ምርዳእ መዘክር ከም ዘብቅዐ ብምጥቃስ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ከም ዝሰፊሐ ገሊጹ ዘሎ። ብዘይካዚ ኣብ ልዕሊ ኢራን ጸቕጥን ምፍጣር ካብ ናብን ወደባት ሃገር ዝካየድ ምንቅስቓስ መራኽብ ደጊሙ ከም ዝዓጎቶ ይፍለጥ። ንመጻዊ ሆርሙዝ ዓጺያቶ ዘላ ኢራን መጥቃዕትታት ኣሜሪካ ምስ ዝቕጽል ኣብቲ ዞባ ዝርከብ ካልእ ማያዊ መስመራት ንግዲ ክትዓጹ ከም ትኽእል እውን ኣጠንቂቕሃላ። ፈረንሳን ዩክሬንን ኣብ መፍረፅ ዋር ዘተኮረ ክልተኣዊ ስምምዕ ከም ተፈራረማ ገሊጻን። እቲ ስምምዕ ዩክሬን ኣብ መሬታ ሚሳይላትን ጸረ ሚሳይላትን ዘጠቓለለ ጽዋር ብሓባር ንምምዕባል ዝኽእል ኮይኑ መራሕቲ ክልቲአን ሃገራት ብ14 ሓምለ ኣብ ፈረንሳ ኣብ ዘካይድዎ ዝርርብ ከም ዘኸተመዎ ተሓቢሩ። ፈረንሳ ነቲ ጽዋር ንምምዕባል ዝኽእል ንዋትን ቴክኖሎጂ ናብ ዝመጽእ ቀረባ ግዜ ናብ ዩክሬን ክሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹ ኣሎ። ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልትታት ተመሳሳሊ ስምምዕ ከም ተፈራረማ ዝዝከር እዩ። እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 2022 ዝቕጽል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግን ግምታት ኣሎ። ዩክሬን ካብ ሩስያ ዝመጻ ዘሎ መጥቃዕትታት ንምምካት ዝተራቐቐ ጸረ ሚሳይል ክትጠልብ ምጽንሓ ይፍለጥ። እዚ ከምዚ ኢሉ እንከሎ ፈረንሳን ዩክሬን ካብ 2028 ክሳብ 2029 ኣብ ዘሎ ግዜ ራፋል ዝተሰሚያ ነፈርቲ ኩናት ክትልእ ከላ ምዃና ገሊጻ። ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 2026 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳለዉ ባህርያዊ ጋዝ ምስ ናይ ቅድሚዮ ዓመት ተመሳሳሊ ዋርሒ ክነጻጽር ከሎ ብ18 ሚታዊት ከም ዝወስኸ ጽብጻባት ሓቢሮም። እቲ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራዩ ኣስታት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጡ ኣሎ። ሩስያ ካብቲ መሸጣ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበ ዝጠቐስቶም ጸብጻባት ፈረንሳ፣ ቤልጅምን ስጳኛን ዝለዓለ መጠን ጋዝ ከም ዝዓደጋ ረዲኦም። ኤውሮጳዊ ሕብረት ካብ ሩስያ ክሽምቶን ዝጸንሐ ባህርያዊ ጋዝ ካብ ፈለማ 2027 ጠቕሊሉ ከቋርጾ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ግን ጸቢብ ምዃኑ ይእመት። እቲ ሕብረት ኣብዚ እዋን ዝልዕሊ 14 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ጸብጻባት ዝገልጹ። እስራኤል ኣብ ምዕራባዊ ገማግም ተካይዶ ህንፀት ሰፈራታት ንምስፋሕ 2.3 ቢልዮን ዶላር ሰሊዓ። እቲ መደብ ልዕሊ 12,000 መንበር ኣባይትን ካልእ መንግስታዊ ፕሮጀክትታትን ምህናፅ ዝዓለመ ምዃኑ ቀዳማይ ሚኒስትር በንያሚን ኔታንያሁ ኣፍሊጡ። መስርሕ ህንፀት ናይዚ ሓድሽ ውጥን ኣብ ቀረባ ግዜ ከም ዝጅመር ዝገለጸ ቀዳማይ ሚኒስትር ኔታንያሁ ኩለን ኣካላት መንግስቲ ብትግባርኡ ክተሓባብር ኣፀዊዑ ኣሎ። እስራኤል ኣብ 1967 ብውግእ ጎቢጣ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ከም ዘላ ጸብጻባት ይረድኡ። ምንቅስቓስ ሓማስ ንምድምሳስ ብዝብል ምኽንያት ካብ 2023 ወሽመጥ ጋዛ ወታሃደራዊ ወፍሪ ተካይ ዘላ እስራኤል ልዕሊ 700,000 ናይቲ ወሽመጥ ኣብ ትሕቲ ቁፅፅር ኣትያቶ ከም ዘላ ይፍለጥ። ፖሊሲ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ፀጥታዊ ፀገማት ዞባ ማእከላይ ምብራቅ ኮይኑ ከም ዘሎ ምስ ተኸባቢ ቅርበት ዘለዎም ወገናት ይጠቕሱ። ባይቶ ኤውሮጳዊ ሕብረት ምስ ሜክሲኮ ዝኸተሞ ነፃ ንግዳዊ ስምምዕ ንምትግባር ዝኽእል ናይ መወዳእታ ውሳኒ ኣሕሊፉ። በዚ መሰረት ተግባረቲ ብዝሓለፈ ወርሒቲ ጉንበት ዝተኸተመ ታሪካዊ ተባሂሉ ዝተገልጸ ንግዳዊ ስምምዕ ካብ መወዳእታ ናይዚ ዓመት ክጅመር ምዃኑ ተፈሊጡ ኣሎ። እቲ ሓፈሻዊ ኣገልግሎታት፣ መንግስታዊ ዕድጊ፣ ዲጂታላዊ ንግዲ ከምኡውን ወፍርን ፍርያት ሕርሻን ዘጠቓልል ስምምዕ ቁጠባ ክልቲኦም ወገናት ንምድንፋዕ ሓጋዚ ምዃኑ ይእመት። እዚ ሓድሽ ስምምዕ ነቲ ኣብ 2000 ዓመተ ምህረት ኣብ መንጎ ክልቲኦም ወገናት ዝተኸተመ ኣብ ኢንዱስትሪያዊ ፍርያት ጥራይ ተደሪቱ ዝጸንሐ ንግዳዊ ውዕል ዘሐድስን ዘስፍሕን ምዃኑ ይሕበር። እቲ ስምምዕ ንሰደድ ፍርያት ሃገሩ ናብ ኤውሮጳዊ ሕብረት ክሳብ 2030 ካብ 24 ቢልዮን ዶላር ናብ 36 ቢልዮን ክዕብዮ ትፅቢት ይግበር። ኣብ 2025 መጠን ንግዳዊ ምልዋጥ ኤውሮጳዊ ሕብረትን ሜክሲኮን ልዕሊ 91 ቢልዮን ዶላር ከም ዝነበረ ጸብጻባት ይሕብሩ። ኤውሮጳዊ ሕብረት ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ምስ ዝሓቁፍ ቀፅሪ መርኮሱር ነፃ ንግዳዊ ስምምዕ ከም ተፈራረመ ዝዝከር እዩ። ኣሜሪካ ትኽተሎ ዘላ ንግዳዊ ፖሊሲታት ምስ ኣጥቡቕ ንግዳዊ ዝምድና ጸንሐን ካናዳ፣ ሜክሲኮ፣ ጃፓንን ሃገራት ኤውሮጳዊ ሕብረትን ኣብ መንጎአን ዘሎ ዝምድና ንምድልዳል ዝሕግዝ ስምምዓት ክኽትማ ከም ዘገድደን እዩ።

ዝግለጽ። ህዝባዊት ሪፐብሊክ ቻይና ምስ ደሴታት ሰሎሞን ዘለዋ ዲፕሎማስያውን ቁጠባውን ዝምድና ንምምዕባል ከም ትሰርሕ ኣፍሊጣ። እዚ ዝተገልጸ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ትማል 14 ሓምለ ብከተማ ቤጂንግ ኣብ ዘካየድዎ ዝርርብ እዩ። ክልቲአን ሃገራት ኣብ ወፍሪ ንግዲ፣ ትሕቲ ቅርፂ፣ ፀጥታን ካልእን ከም ዝተሓጋገዛ ኣብቲ ርክብ ገሊፀን። ህዝባዊት ሪፐብሊክ ቻይና ቁጠባ ደሴታት ሰሎሞን ንምምዕባል ኣድላይ ደገፍ ከም ትገብር ክትገልጽ ከላ፣ ደሴታት ሰሎሞን ድማ ንፖሊሲ ሓንቲ ቻይና ዘለዋ ደገፋ ነፂራ ኣላ። ክልቲአን ሃገራት ኣብ 2019 ዲፕሎማስያዊ ዝምድና ካብ ዝምስርታ ንዳሓር ንምንንፍዑ ተደጋጋሚ ርክባት ከካይዳ ከም ዝፀንሓ ፀብፃባት የረድኡ። ምስ ደሴታት ሰሎሞን ዝምድና እትደንፍዕ ዘላ ኣውስትራልያ ኣብ መንጎ ቻይና ንታ ደሴታዊት ሃገርኒ ዘሎ ዝምድናታት ብእወታ ከም ዘይትጥምቶ ይእመት። ኣውስትራልያ ኣብ ደሴታውያን ሃገራት ፓሲፊክ ብሓፈሻ ኣብ ደሴታት ሰሎሞን ካብ ብፍላይ ፅልዋ ንምዕባይ ነታ ሃገር ፋይናንሳዊ ደገፍ ክትገብረላ ምፅንሓ ፀብፃባት የረድኡ። ሩስያ ሰለስተ ጠፈርተኛታት ዝሓዘት መንኮርኮር ትማል 14 ሓምለ ናብ ኣህጉራዊ መደበር ጠፈር ልኢኻ። እዚ ክልተ ሩስያውያንን ሓደ ኣሜሪካውን ዝሓቆፈ ጉዕዞ መቐፀልታ ናይቲ ኣብቲ ኣህጉራዊ ትካል ክካየድ ዝፀንሐ መፅናዕታዊ ተልእኾታት ኮይኑ ንኣስታት 8 ወርሒ ከም ዝቕፅል ማእከል ምርምር ጠፈር ሩስያ ገሊፆም። እዚ ናይ ሕጂ ተልእኾ እቲ መደበር ኣብ 2011 ካብ ዝድኮን ዳሓር ንመበል 75 ግዜ ምዃኑ ይጥቀስ። ኣህጉራዊ መደበር ጠፈር ብምትሕባር ኣሜሪካ፣ ሩስያ፣ ጃፓን፣ ካናዳን ኤውሮጳዊ ሕብረትን ብ150 ቢልዮን ዶላር ከም ተዋደደ ፀብፃባት የረድኦ። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ዓለማዊ መዓልቲ ምውጋድ ፊስቱላ ሙሉእ ጥዕና መሰላ እዩ ብዝብል ቴማ ብደረጃ ሃገር ኣበረንቱ ተኸቢሩ። ኣብ ንዞባ ገልዓሎ ምንጭታት ስተማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ። ኣብ ዞባ ማእከል ንወፋሮ ክረምታዊ ልምዓት ስልጠና ድሕነት ትራፊክ ተዋሂቦ። ኣሜሪካ ኣብ ልዕሊ ሰላማዊ ዕላማታት ኢራን መጥቃዕቲ ክተካይድ ምዃና ፕረዚደንት ትራምፕ ኣጠንቂቑ። ፈረንሳን ዩክሬይንን ኣብ መፍረጥ ዋር ዘተኮረ ክልተኣዊ ስምምዕ ከም ተፈራርማ ገሊጸ። ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 2026 ካብ ሩስያ ዝሸመቶ ባህርያዊ ጋዝ ከም ዝወሰኸ ተሓቢሩ። ንሰዓት እዚ ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ብወገነይ ሮሁሸት።

ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ እዋን ርእሱ ክኢሉ 6 ክፍልታት ማለት ስነ ህይወት፣ ስነ ቀመም፣ ስነ ምድሪ፣ ስነ ሕሳብ፣ ፊዚክስን ስታስቲክስን ኣጠቃሊሉ ይርከብ። ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዝ ሓለፈ 18 ዓመታት ብጠቕላላ 4441 ተምሃሮ ብዲፕሎማ ቀዳማይን ማስተርስን ዲግሪ ኣመሪቑ እዩ። ኮሌጅ ስነ ፍልጠት ማይ ነፍሒ ቀዳም ዕለት 11 ሓምለ 2026 ኣካዳምያዊ ትምህርቶም ዘሳላሰሉ ተምሃርኡ ንመበል 19 ግዚኡ ኣመሪቑ።

እዞም 147 ደቂ ኣንስትዮ ዝርከብኦም 300 ተመረቕቲ ተምሃሮ ብ6 ዓውድታት ትምህርቲ ብዲግሪ ዝተመረቑ እዮም። ኮሌጅ ስነ ፍልጠት ማይ ነፍሒ ናይዚ ዓመት እዚ በብዓውድታቶም 54 ብስነ ህይወት 70 ብስነ ቐመ

0: in the disciplines and designated as outstanding students.
1: ኮሌጅ ስነ ፍልጠት ማይ ነፍሒ ኣብዚ ኣካዳምያዊ ዓመት 27 ናይ ዶክትሬት ማዕርግ 20 ናይ ማስተርስ ዘለዎም ብቑዓት ደቂ ሃገር መምሃራን ከምኡ ድማ 11 ናይ ዶክትሬት 7 ናይ ማስተርስ ማዕርግ ዘለዎም ወፃተኛታት መምሃራን ዓጢቑ እዩ መስርሕ መምሃርን ምስትምሃርን ኣሰላሲሉ ብተወሳኺ 22 መምሃራን ኣብ ወፃኢ ሃገር ብዶክትሬትን ማስተርየትን ይስልጥኑ ኣለዉ
0: This is one of the happiest moments in your life. You have made a huge investment to educate your son or daughter. Your dream has become a reality. However, more is expected to guide and advise the young graduates to be responsible citizens. Dear college staff, this day of joy has become a reality with hard work of the academic and administrative staff of the college. On this occasion, I would like to pass my gratitude to the committee of the college for the effort they have put and take this opportunity to request them to pursue their contribution for better success.
1: ወኪል ተመረቅቲ መንእሰይ ኤፌሶን ዶሞዝ ብወገኑ ኣብ ዘስምዖ መደረም
2: ብመጀመርታ እንኳዕ መበል 19 መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ብድሓን መጻእኩም ክብል ይፈቱ ንተመረቕቲ ድማ እንኳዕ ናብዚ ክቡር ዕለት ኣብፅሓኩም ብምባል ዮሃና ክብሎም ይፈቱ ዮሃና ተመረቁ ካብዚ ቀፂለ ከም ወኪል ተመረቕቲ ኮይነ ቃል ተመረቕቲ ንኸስማዕ ንዝተዋበ ንዕድል እናመስገንኩ ዝተሰማዓናዮ ሓበን ክገለፅ ይፈቱ ኣብ ኩነተ ሰላምን ርግኣትን ኮይንና ትምህርትና ብዝግባእ ተኸታቲልና ናብዚ ደረጃ እዚ ንክንበፅሕ ዘይትድገም ሂወቶም በጃና ዝወፈዩ ጀጋኑ ሰማእታትና ክብርን መጎስን ይኹኖ ከምኡውን ነቲ ንትምህርቲ ናይ ቀዳምነታት ሰሪዑ ብናፃ ክፍሊ ካብ መዋእለ ህፃናት ክሳብዚ ደረጃ እዚ ዘብፅሓና መንግስትና ከየመስገንክዎ ክሓልፍ ኣይደለን ዝኸበርኩምን ዝኸበርክን ኣብ ነብሲ ወከፍ ናይ መስርሕ ምምሃርን ምስትምሃርን ጉዕዞና ነቶም ናይዛ መዓልቲ ዋንጫ ዓወት ክንጭብጥ ዘብቅዖና ክቡራት መምሃራና ነቶም ደቆም ኣብ ዝለዕለ ደረጃ ትምህርቲ ክበፅሑ ዘይሕለልን ዘይፅንቅቕን ፃዕሪ ዝገበሩ ክቡራት ወለድና ከምኡውን ኣብ ኩሉ ናይ ኮሌጅ መነባብሮና ከም ወለድና ኮይኖም ዝኣለዩና ማሕበረሰብ ኮሌጅ ብስም ተመረቕቲ ከመስግን ይፈቱ ዓወት ሓባራዊ ዕዮ እዩ ትምህርቲ ድማ መሰረት ምዕባለን ሃገራዊ ብልፅግናን እዩ ሎሚ ንቃደሶ ዘለና ዓወት ውፅኢት ሓባራዊ ፃዕሪ መንግስትና ወለድና መምሃራና እዩ ንሕና ድማ ሳላቲ ዝተነፅፈና ባይታ ነቲ ብቐዳማይ ዲግሪ ዝዛዘምናዮ ጉዕዞ ትምህርትና ሎሚ መዓልቲ ናይ መዛዘሚ ወግዓዊ ምረቓ ነልብሶ ኣለና መመረቕታ ናይ መወዳእታ ምዕራፍ ዘይኮነስ መጀመርታ ናይ ትካለ ምዕራፍ ሂወት እዩ ከምኡውን መመረቕታ ፅብል ጥራይ ዘይኮነስ ሓላፍነት እዩ ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሃረትና ሃገርና እዩ መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ ሕድሪ ናይቶ ምእንታና ዝሓለፉ ጀጋኑ ሰማእታ ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባነት ክነውዕሎ ምዃንና ኣብዚ ዕለት መመረቕታና ቃል ንኣቱ ኣለና ብድጋሚ ነቶም ተመረቕቲ እንቋዓብቃዓና ዘለኣብለማ ሰኽሪ ሰማትና ኣውና
1: ንክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ መመረቕታ ስነ ስርዓት ቃል ዘስምዐ ሚኒስተር መሬትን ማይና ከባብን ኣቶ ተስፋይ ገብረ ስላሴ ካብ ዝበሎ
3: ክቡር ዶክተር እስጢፋኖስ ሃይለማርያም ወኪል ዋና ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ ክቡር ፕሮፌሰር ገብረያስ ገሎም ዲን ኮሌጅ ስነ ፍልጠት ማይ ነፍሒ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ ሰበስልጣን መንግስቲ ኣዘዝ ሰራዊትን ዕድማትን ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ ኣቐድሜ ኣብዚ መበል 19 ዙርያ ስነ ስርዓት ምምራቕ ተምሃሮ ኮሌጅ ስነሰብሕ ማይ ነፍሒ ንምስታፍ እንኳዕ ብድሓን መፃእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ ቀፂለ ንክቡር ፕረዚደንት ሃገር ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትንን ምምርን ወኪለ ንኩሎምቶም ነዞም ናይ ሎም ዓመ ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይን ድማ ንኩሎም

0: ሰብኡታት ምረቕትን ሕቡናት ወለዶምን እንቋዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ፣ ከምዚ ሕጂ ወኪልኩም ኩሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛንኩም ኪኖ ምብሳሩ ኣብ ህይወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጅውን እዩ። ኣብቲ እትኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቕፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚትኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ብማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ብድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መፃኢ እንተሓሰብኩም እውን ካብኡ ዝፍለ ኣይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ ሓምናን ቀልብናን ንተስፉ መፃኢ ምምሕዳውን ፍልጠት ዝመሰረቱ ብልሓትን ውህድን ስራሕ ክውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መፃኢኹምን መፃ ሃገርና ትስቡን ብርሁን ምዃኑ እመኑ ኣይትጠራጠሩ።
1: ኣብ መወዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል ማዕርግ ብኣዝዩ ልዑል ማዕርግ ዝዛዘሙ ተመረቕቲ በቲ ኮሌጅ ኣፍልጦ ተዋሂብዎም።
2: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ዞባ ሄኒ ንኡሽ ዞባ ሰሜናዊ ቀይ ባሕሪ ንኡሽ ዞባ ፋዕበት ከባቢ ፈልከት ላዕቤኮ ዲባ ቪሌጅ ፈልከት ሊቱ መበቀልናእቲ መበቀልናተይ እዚ እዩ ዝወድእ ኩሉ ዓውዲ ከዓ ስነ ህይወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ትሕት ለበለ ነጥቢ ዓላ ግልየ ዲባሕ ከእተይኮ ነጥቢ ልወስክ ከባቢ ሰለስ ብፅሑልዩ ከእዘ እንሻላ ብመፅእ ኣለየኒ ላዓል ብልዋስል ሙሉእ ትምኒትናየ ቱ እንሻላ ብእዝንላህ ኩሉ ሸዓብ ኤርትርያ ምን ንውሽ እንደበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲብ ዓውዲ ናይ ትምህርቲ ኩሉ ጅህድ ወብ ኩሉ ሰዒዳና ወብ ኩሉ ዲብ ሞራል ልሃይባና ሰበት መፅዕና ኩሉ ተወፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻላ ብእዝንላህ ኩሉ ተዋፋይነት ግንሽቀ ዲ ብህለና ድዮ ዓውዲ ናይ ሙሉእ ትምኒትናየቱ።
3: ስመይ ቤኖር ግርማ ይበሃል። ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ።
4: እሺ ኣነ ከዓ ስመይ ኣዱላም ግርማ ይበሃል። ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ።
5: ራይ እስከ ክልቲኹም ኣሕዋት ይኹም ክልቲኹም ካብ ሓሳብ ትምሩ ከለኹም ሞ እንታይ ይስማዕኩ?
4: ብጣዕሚ ሓጎስና ወሰን የብሉን። መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ኣመስግን ፈቱ ማለት እዩ። ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳይ ኣብዛ ዓውዲ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ። ንኩሎም ተመረቕት ከዓ እንኳዕ ኣብቃዓኩም ክብል ይፈቱ።
3: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ብዙሕ እውን ኣይጋጥምን እዩ። ብሓንሳብ ዲፓርትመንት ክትውድእ ብሕዋት ኮንካ ንሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትመረቕ ብፍላይ ድማ ኣፕላይድ ማቴማቲክስ ምዃኑ ኣዝዩ ዘሕብን። ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ኣብ ሓንሳብ ኮይና ንሰርሕ ነርና ማለት እዩ።
4: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ። ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ። ኣብ ምውዳእና እውን ኣዝና ኢና ሕጉሳት። እወ ፅቡቅ እዩ። በቲ ረብሓታት ድሕር መፂና ብሓፈሻ ክንዝበልናዮ ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዝሕጉሱ እዩ ማለት እዩ። ዝተፈላለየ ዓውዲ ክትውድብ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተ ዓውታት ክትከውን ከዓነ ኣዝዩ ይፈርስ።
6: ሽመይ ዘምዘም ሕጉስ ይበሃል። ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ። ካብ ዞባ ደቡብ መንደፈራይ ካ መፀ እዛ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ እያ ነብዚ በፅሒ ዘለኹ። ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከምዳበሉ ኣብዚ ዘብፅሑን ደረጃት ናቶም እዩ ዝዓወት እዚ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለን ስድራይ ፅሬ ዘሎ ምስል መስዋእትኮ ብዙሕ እዩ። ብዙሕ መሰናኸለ ኣጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብ ደረጃ ኮፍ ኢልካ ተሓድረሉ ግዜ ነይሩ ከተፅንዕ ገለ ብዓብዪ ግሩፕ ዲስኬሽን እንዳግበርካ ዲስካስ ትገብረሎ ዲፓርትመንት ኩሉ ብዙሕ ብድሆታት ኢኻ ትሕልፍ ንዓይ ኣብ ዓወት እዩ ዝሓልሞ ነበርኩ ነገር ስእዚዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚያ ክረ እንደደሊ ነረ እስኻበትሕያ ፍሉይ ስምዒት ኣብ ዓወት እዩ።
7: ኣንስመይ ናወዳ ኣክሊሉ ይበሃል። ብዓውዲ ፊዚክስ ወዲኤ ማለት እዩ 4 ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እትኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ። ኣብ ርእሲኡ ግን ኮ ካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ። ስለዚ ብፍላይ ኣብቲ ዓውደ ሙዚቃ ተቐስምኮ ብዙሕ ነገራት ኣሎ ማለት እዩ። ብዓብዩ ከዓ እዛ ናይ ግራጁዌሽን ደርፍታት ግለ ከዓ ነዞም ተመራቆ ከም መዘክርታ ኢልና ዘደለና እያ ሰሚዕኹም ትኽእሉ ማለት እዩ።
5: ፅቡቅ
7: ውፅኢት ናቱ እዩ ማለት እዩ። እቲ ሓሳብ ካብ መጀመርታ ከምፈለምታ ኮ ከም ቅድሚኡ ስራሕ ሰሪሕና ነርና እንዲና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ። ሕጂ ኣብዚኣ ከም ክርዩ ዝነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃየይ ደረፋይ ኤፌሶን ድሞዝ ማለት እዩ። ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመራቆ ነቶም ናህና ባች ከመይ መዘከርታ ግዜያዊት ከዓ ስለ ዝኾነት ኣብ ምሻሉ መዘከርታ ትኾነልከ እያ እታ ሓሳብቲያ ቅድሚ ሰሙን ገለመታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ እያ ግጥምን ዜማ ተገጢማ ማለት ተዘይማ ምስ ተዋህበትና ኸ ናይ ሰሙን ዕድል ነራትና ኣብታ ሰሙን ከዓ ፅኒዕና መሊእንያዮ ማለት እዩ። ኣይ ሆፕ ጥዕምቲ ዜማ ትኸውን ትሰሚዕኹማ ትኹንኩም ማለት እዩ።
8: ኣነ ምልእቲ ፀጋ መንግስታ ብበሃል ወላዲት እናወዳ ክልሉ ማለት እዩ ናወድ ካብ ብጅምርራት ሒዙ መቸም ጠባ ይኹን ብትምህርቱ ኩሉ ንኡድ እዩ በቃ ንኡድ ሻለ ከምታ ሽሙስ ንኡድ እዩ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኹ ከም ወላዲት ብጣዕሚ ሕጓስ ዝተረፈ ከዓ ነቶም ህዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪ እግሪ ስዒቦም ኣብ ደረጃ ዝበፅሑ ከዓ ሰናይ ትምኒተይ ማለት እዩ። ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ እንዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይ ሓዘኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ነቶም ንወፅኦም ብዙሕ ነገራት ንገብሮም ንብሎም ከም ወለዲ ማለት እዩ። እቲ ናቱ ግን ኣይግለፅን ማለት ሕራይ ማማ ሕራይ ባባ ኢልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርናሉ እሱ ግን ደጊፍና ብዝብፅሕና ዝኾነ ግን በቃ ሓጎሰ ይወሰነ የብሉን ኣነ ብደረጃ ዝመፅ
9: ኣነ ወላዲ እየ ኣክሊሉ ዘሙይ ተክላቅ ይበሃል ኣብ ዓሰብ እየ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከም ዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ።
10: ሽመይ ሚካኤል ተስፋ ለ ምበሃል ዝወዳእ ኩሉ ዓውደ ትምህርቲ ስነ ሕሳብ እዩ ናይ ግሬድ ዲስቲንክሽን ወደየ ማለት እዩ ኮሚላቲቭ ጂፒኤ 3.67 ንመፃ ኩሉ ቦታ ኣስመራ መጀመርታ ትስማዕና ሓጎስ እዩ ካልይ ከዓ ስድራይ ስለ ዘኩራዕኩ ልዕሊዩ ሓጎስ ትስማዕና ማለት እዩ በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ ሕጂ ወዲ ኣለኹ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለኒ መጠን ከገልግለ ናብ ዝድበፃሕ ኮ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማትስ ቀሊል ኣይኮነ ማለት እዩ ካልይቲ ክሬዲት ክበወደሊ ስድራ እዩ ነቦይ ገይቶርምሶም ነደይልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ ኣብ መወዳእታ ንመንግስተይን ሃገረይን ከመዝግን ደሊ
11: መጀመርያ ጎይቶኦም ርእሶ

ምባል ሚካኤል ጓላይ ኣብዚ ምብፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ። ምክንያቱ ዝሓረሰ ድዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ድቐለበ ድኸደነ ከዓ እዚ ፀጋዚ ይርኢ። እዚ ፀጋዚ ማንም ኣይረክቦን እዩ፣ ድፃዓረን ተማህረን እዩ ዝረክቦ። ኣነ ከዓ በዚ ናታ ሕቡን እየ ንምሉእ ስድራ ቤት ዘይኮነስ ንምሉእ መንግስቲ እያ ይሐጉሳቶ። ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከተመስግኖ ከነመስግኖ ይግባአና። እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብምሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ክተገልግል ከዓ ንምነየና ኣምላኽ።

0: ዓንታ ስጅሩ ደኣ ክንደይ ይበዝሕ እስኹም ደኣ ደጊም ሪኢኹምሞ መዋሰብትና እንዲኹ ወ እዛ ጓልና እውን እስከ ንጐሮ
1: እዛ ሓውተይ ጓል ኣቦይ ጓልነይ ጓልቶም ደቂ ሳሕል ሕልሞም ሃገር ጓል ዓራርብ ዓራግ ሓሊበት ጓል ዒታ ረውሕሽ ኪብሌቓት ጓል ዓራርብ ሰሜናዊ ምብራቕ ሳሕል ጓል ግንባር ናቕፋ ጓል ግንባር ሓልሓል ጓል ባ ድመ ጓል ሽላሎ ጓል ዓዲ በጊዖ ጓል ጎልጎል ሃዘሞ ጓል እግሪ መኸል ጓል መረብ ሰቲት ጓል ግንባር ቡሬ ጓል ራሓይታ ክልተ ወደባት ውወ ዓሰብ ምጽዋዕ ዋንነታ ካብ ራስ ቄሳር ክሳብ ራስ ዱሜራ ግዛእታ ጓል ማርሳ ጉልቡብ ማርሳ ፋጥማ ማርሳ ተኽላይ ጓል ቀይሕ ባሕሪ ብደም ዝተኸለለ ርስቲ ጓል መረብ ምላሽ ተከዘ ደረታ ሩባ ጋሽ ሩባ ዓንሰባ ቕናታ ኣጥዒኹም ክትፈልጡ ኤርትራዊት ይመንነታ
0: እዞም ደቂ ኣማን ብኣማን መዋስብቲ እዮ ጅግንነት ይሰረቶ ፍቕሪ ሃገር ኢኻ ሓዲዶ መትበሮም ሓድነት ህዝቢ መስርዖም ሃገራዊ ኽብሪ እዩ ብሓቂ ብሓቂ ድርዖም ውን ሓድነት ህዝቢ እዩ ስለዚ ርኸቡይ ትሰኣኑ ትብጻሕኹም ኢልናኩም ኣለና
2: እሞ ኽብረት ሃበልና ኽቡራት እንዳሓማና እዚ መርዓ ምዝ በዓልና ጽነት ምገበርና እዮ
0: ግርም ድርብ ሓጐስ ይኾነልና ከምዚ ምስ ተረኽበይ ደጊም ሪኢኹም እሞ ንሽሮ ጠስሚ ወረሮ ዝተባህለየ

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባርያ ኣሎ ፅሕፈት ፕሬዚደንት ኣብርሃም ወዲስም ዝበሃል ኣሎ ጨቐቅድ ሜና መኮንን ገብረኣ ብከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዛ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረኣ ብዩዘኒ ቅድሞ ኢለዮ ንመኮንን ገብረኣ ብሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ ኣውቲስታ ብከቢድ ተወጊኡ ክለሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰውዮም ኣነ ከቢድ ማሃርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእክቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእክትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ከዓ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሓለን
3: ድሕርዚ ሕጂ ወዲእታይ ንዓይን ማናጃን እዩ ዝፅዋዕና ማናጃ ንዓና ይብለኒ ይህብሎ ፅውዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናና ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሓንቲ መደብ ክህበኩም እየ ብለና ሓራይ ንብሎ ቁርብ ነተን ሓይታት መንከስ ዝግበሩለን መፅናዕቲ ክትገብሩ ንብሎ ሓራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁር መኪና ገይሩ ሓጊዝና ነተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ከዓ ብማእከል ላይትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ዝሕጂ ስለያ ሕናብ ስለያ ኣይኮንናን ዘለና ወዲ ዓይነ ንድሕሪ ስለያ ገለ ኣባላት ሒዙ ስለዝኸደ ነተን ስለያ ና ክንመርሕ ንኸይድ ዘለና ነተን ስለያ ሒዝና ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንዑ ንየማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚ ኣስኻ ክትመርሒ ኢኻ ስኻ በዚኣ ክትመርሒ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቋት ናይ ፀላእ ከምዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዕኦም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ ብዙሕ ኣቓልቦ ይገብረሎምኒ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፍት ገርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡቱ መስበልና ሕጂ ሓደ ዓፋር ይርኤና ንሕና ክርኤና ኢልና ሓሰብና መንጎ ኣትኽሉ መፂና ስመፃና ክንሕዞ ክኢልና ሒዝናዮ ብረቱ ከንሕድጎተ ዘለና ብረቱ ኣይህበኩምን እየ ኢለና ብረዳእ ክሰቢኻ ሽዑ ወጠጥ ኮይኑ ቅቅድሚያ ግን ተኩሱ ነይሩ በዕሉ እሱ ንዓና ክፈራራ ተኩሱ ነይሩ ምስ ተኮሰ ኢና ካብዚና ሕጂ እታ ብረቱ ንሕድጎ ብረቱ ሕጂ ግና ንዓና ይተለናዮ ምካደ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክታል ናይ ፀላእ ንገብር ፀላእ ዋላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ና ክስራሕ ዝግብኦ ወዲእና ና ታንክታት ብየን ክኣትዋ ከምትኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኺልና መፂና ኣብ መንጎ ብረተይ ትህቡር እንትኾንኮ ሃብ ንሕደይ ትኹኑ ግን ኣይከየድ ነብለና ተመርፋ ኣውፅ ኣቢልና ንካ ብረትካ ንብሎ ዘብዘብ ነረት ትኽኢሉ ምሳና ሒዙ ፅዒት ብረት ሒዘ ኣለኹ እዩ ዘሎ መርፍዕ ድግንያ ስለ ዘለና ትኽኢሉ ይኽኢሉ ዝሓረ እዳተረድኦ እዳፈረሀ ቁሊሕሊሕ እናለና ገለ መፅእ ታኣት ውዲ ንዓና ጥራሕ ሕጂ ገለ ኢልና ትኽልና ሒዝናዮ ኣፈንቦ ምሸት ከባቢ ሰዓት ትሸዕተ ድና ገለ ናኣቱ እቱ መስበልና ምፅእ መስበልና ወዲእታ መጢኹም ብለና ከመይ ኢልና ከምዚከምዚከምዚኣ እንታይ ዳ እዩ ዝብለና እዚ ዳ ከመሽ መስመር ፀላእ ኣውፅኢና እዮ ንብሎ ዋ እንታይ ገይሩ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ገርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፀላእ ካይ ተቃልዕኩም ገለ ብለና ኣረክባ ቢልና ወዳሓን ንግሆ ንረኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለ ዝኾና ንግሆ ንረኸብ ብለና ሓራይ ንብሎ ካሪካረ ዕዱ ውዒሉ መፅእ ምሸት ምፅእ መሰለ ና ደቂስና ኢና ንግሆ ርክብ ነብ እዚ ዓፋር ደምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላኢ ከይትዋግኡ ድብል ኮይኑ ፀኒሑ ወዲእታ ሕጂ ምፅእ ኢሉ ኣታ ከምዚ ኒ ኮይኑ ገለገለ ብለና ንስሕዕ ኩላና ሓቁ ዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታርያ ናይ ካሪካረ ማለት እዩ ስዓ ልክዕ ከምትና ናተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
4: ኣብ ርዓኖ ብርዓኖ ኩሉ ተፀኒዕ እዩ ብዓቕሙ ከዓ እቲ ስለይ ኣህታትናኹም ካልእ ሓበሬታኹም ፅቡብ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከምሒዙኹም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁርብ ከትክል ክከላኸል ፈቲኑ ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝና ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ ወይ ተሓብያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ዓርዓኖ ብርዓኖ ምስ ወዳእኻ ብሩኽ ዝበለ ስለ ዝኸይድ እምኒዩ ኣሰራ ይርእካ ኣሰር ናይ ተታንክ ክኣሲእና ዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪኛ ሚኒሞ ገይሩ ነታ ታንኪ ካብ ፅርግያ ውፅኡ ኣብ ሓደ ሩባ ህጉም ከውሒ ኣብኡ እትዩዋ ታ ታንኪ ብኣሰር ከድና ረኺብና ያ ታ ታንኪ ማለት እዩ። ድሕሪ እዚ ንዋዲና ንወርድ
5: ግን ቅድሚቲ መጥካዕቲ ምጅማሩ ንሕና ንውደብ ስለ ዘለና ውጩ ኣኪቡ ሓንቲ ፓራ ኮማንዶ ናይ 96 በዓል በለዛን ቀሽማሩ ዘለዋ ካልአይቲ ፓራ ኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ

0: ሓንቲ ናና ኣሃዱ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌድ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናተይ ካልኣይ ወዲ በርሀ ነይሩ ኣብዚ ተዋሃበና ስራሕ ንበጥሎና ሓንቲ ሓይሊ ሪሰርቫ ገርና ክልተ ሓይሊ ኣገዲምና መምርያ ኣብ ኣርዓመ ዝነበረ መምርያ ክንሕዝ ኢት ናና መደብ ልክሳዕ ሓሙሽተ ፈረቓን እታ ቀዳመይቲ ሓይሊ ናና ብፀላኢ ተራኺባ እታ ሳልሰይቲ ሓይሊ ደድሕሪኣን ማዕሪኣን ጎናን ኮይና እዳኸደት እሳውን ምስ ፀላኢ ተራኺባ ተኽሲ ተጀሚሩ ዳርጋ ብኩሉ ግንባራት ተኽሲ ተጀሚሩ ፅቡቅ ሰጉብና ቅድሜና ፀልዕ ዝነበረ ፀላኢ ፅቡቅ ወቂዕናዮ ከቢድ ብረት ናና እዞም ታንክታት ናና ተደሪበናና እንተኾነተን ክልተ ሓይሊ ናና ፀፊዐንኡ ዝኸዳ ፀላኢ ብየማን ሸነክ ገለ ክጥውዐና ስለጀመረ እታ ሓንቲ ሓይሊ ሪሰርቫ ናና ናብኡ ኣዋፊርና እዮ ፀላኢ ደረጋ ብየማን ተጠዊስ ናብተን ታንክታት ናና ክመፅእ ዝሓስብ ነሩ ገለ መለ እቲ ውግእ ፅቡቅ ተዓዊትና ኣሉ ዓሰርተ ኣቢሉስ ኣርዓኑ ከዓ ኣብተተቆፅር ናኣትያ ማለት እዩ
1: ካብ ነብሲ ወከፍ ክፍለ ሰራዊት ሓንቲ ወጠሎ ሓንቲ ወጠሎኒ ከም ናህና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማኒ ሓደ ማለት እዩ እዳሰማኒ ሓሙሽተን ቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓበረታታት ተዋሂብና ሰዓት ሓሙሽተ ውግእ ጀሚርና ልዕሊ 30 ታንክታት እየን ነረን የማን ፀጋም ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ኣብ ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት ኣብዚኣ ሕጂ 6 ታንኪ ቃፂልና ሓሙሽተ ደን ገለ ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት ሓሙሽተ ወጋሕታ ክሳብ ሰዓት 6 ናይ ምሸት ኣብ ውግእ ና ውዕልና ኩሉ እቲ ከባቢ ክን ኣራሪ ምዉት ቁሱል ብዙሕ እዩ ናይ ኩለን ኣሃቶታት ይከኣኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማለ ፀጋም ከዓ ተደሪብና እዩ
2: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዖ ሓሊፍና ሩባ ጉምጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ትጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስልቲ ትሰት እዩ ብሙሉእ ኣህና ከዓ ዓፀረሽን ተሓሚምና ገሊኦም እውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት ሓሙሽተ ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንኪ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ እቲ ውግእ ዕለት 29 ጀሚሩ ሰዓት 9 እታ ዝረሰነት ውግእ ተወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ ፀላኢ ካብኡ እንተደፊእካ የ ማይ ዝበሃል የለን ስለዚ ባህሪ ይቐትሎ ኣብኡ ከሎ እታ ናይ መጨረሻ ታንኪ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡስ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህሪ ምስ ነበሮ ኣብኡ ኣትያ እታ ታንኪ ስጋዕ ሕጂ ውላ ቅርፂ መሬት ኣይንፈልጠን ኢና ግን ነብሲ ወክፍ ማኦ ክልተ ዓፋር ምስእ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ ነፍሲ ወከፍ መራሕ በጥሎኒ ክክልተ ዓፋር ህዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ኸዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎሎ ኣርዓኖ ዝወሰዶ ማለት እዩ ስጋዓ ሰብኣት እዩ
3: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊ እዮም ኣብዚ ቀረባ ግዜ ነይሩ ርክባት ነይሩና እጂ መሳኪን እዮም እቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳብ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሕ ኢሉ ዝክትክሰልኩም ዝቐነ ብሩባ ናይ መኒኻ ትብሎ እውን ናተይ እዩ ሕጂ ኣብ ላዕሊ ከዓ በፂሐ መፅ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ

0: ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ ኣበይኹም ክትበፅሑ ኢሉ ውጩ ከዓ ንኻሪካረ ስጋዕ ሃረር ይበሎ ወደ ሃረር ሃረር ኖ ንበፅሕ ይበሎ ኢልዎ ስጋዕ ሃረር ትመፅሒና ኢልዎ ከዓ ኻሪካረ ማንም ምልሻይ ተኽሱ ቋርፁ ክብል እየ ንሳኹም ምትሕብባር ኢኻ ብሕጂ ንኒኦ ማለት ኢሉ ኣሉሰን ካብኡኒኦ መገዲ ድመርሓና ነበረ ንስ እዩ ቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ
1: ሰዓት ሓሙሽተ ፈረቓን እዩ ተውግእ ተጀሚሩ ንሕና ሓንቲ ጋንታ ምስ ሰለስተ ሓይሊ ምስ ሰለስተ ታንክታት ሓንቲ ጋንታ ከዓ ምስ ሰለስተ ሳንክታት ናይ 34 ናይ ውዲ ሳቅ ወጦለኒ መካናይዝ ኣህዱ ማለት እዩ ምስኡ ኢና ተደሪብና እቲ ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ ንሱ ጢሜት ኣሎ ፅምኡ ኣሎ ካልኣይ ናይ እሳቶ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይትኽእል ተመሊስካ ናብቲ ዝመፃኻዮ ተመሊስካ ኣኻ እንደገና ንጣቅትሎ ትገብር ማለት እዩ ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባለት ሓንቲ ጋንታ ሒዘ ናብ ኸይደ ኦራል ሒዘ ማለት እዩ ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነተወቅቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣለም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህረም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ዝተሰዋኣና ሰብ ኣይነበረን ተስፋ ኣለም ምስ ተመለሰ እንደገና ውጉኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪት ሃሪማቶም ተወጊኡ ኣብ ርዓኑ ተወጊኡ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት ኣብ ዝባሃል
2: ምሸት መግለፂ ተገይሩ መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለ ወታ ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀጋማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ ይኹን እምበር ኣብታ ማኪና ተፃዒኒ ነይሩ እታ መግለፂ ሕጂ ንሕና ኣይሰማዕኹዋን ብየማናይ ክንፊ ከይድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ትገብሩ መፂኹም ብለና ተዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓረእሱ ተጋጊኸ ዋላ ተመስገን ከይድና እሄ ጋንታኹም እው ትብላላ ፀጋማይ ክንፊኣ ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ንፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዕ ትቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሩ ታራ ግን ብጣዕሚ ንፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ኸ ይሄ ተልጎስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ፈለጥ ኣነ ናይ ማኪና ነገር ኣታ ተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞተሬ ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠውን በል ማይ ስጉዒ ክኸይድ ኣብኣ ትብሎ ኢልኒ ከምኣ ጌርና እታ ማኪና እታ ፈንጂ ብሙሉአን ማለት እዩ ኣውፂና እየ ወፂና ከድና
0: ወዲ ጎበዛይ ቦፀሎ ብሓንሳብ ባዕሉ ካሃጅ ንሱ መፅኡ ሕሎፍ ወስገ ሕጎት ዋዛ ቦፀሎ ንስም ብቅድሚት ክዱ ንሕና ብቲ ድፋዕና ቀዲምናዮም ሰ ኣብቲ ኣጋር ኣጋር ከዓ ንዓና ከዓ ብቡምባይተ ሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ ንደኢ ብቡምባይት ኣብ ኮፎኖ ወድቕኒ በዚ ኣብኣ ከሎ ወዲ ጎበዛይ መፅኡ ረድአና ሓደ ሚእቲ ዝኾነ ኣብኣ ማረኸብ እታ ጉዳይ ብድሕሪያ ውጋእ ኣይተካየደ
3: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውጋኣት ሽጊር እዩ ነይሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውጋኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ትዝኸፍአ ነይሩ
0: ዝተወጋእኹ ሃለዋታይ ኣይፈለጥ እ ነይረ ኣፎምቦ ከይድ ድብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጓእቲ ኣሎካ ተባሂሉ 70-80 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4 ኣብኡ ሓዲርና ዘይተኣቲና ንምሸቱ ሰዓት 4 ትብጎስ ኢኹም እናበይ ንጢዖ ሕራ ኢልና ሜጀር ጀነራል ኣሕመድ ካሪካረ ይትቕበለና ንዓና ኣብ እንቲ ንዓና ድወስዳ ማኪና የለዋን እንታይ ዳ እዩ

0: ኣዚ እንታይ ይብለኒ ዋይ ዳረ ክንደይ ሽዑ ፈትሹ ሓቀኻ እንዲ ቃላታ ፔሬድ እንዲመፂዋ ኢለኒ ንኻፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓል ክትገልፁ ከለካ ግን ከቢድ እዩ ድሓና ኣይቶ ሽግር ከይፈልጥ እንዲ ወደይ ንሱ ኢለየ ሽዑ
1: ክልተ ሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ ኣርባዕተ ግዜ ሰለስተ ግዜ ምስ ሃርማ ኣብ ምብራባይ በንዚና ረኽቦ ሞ ብሙሉእ እቲ ውጉእ ናብ ባሕሪ ከሎ
0: ነፈርቲ ምስ ርከባና ከጣሚ ዝክሮ ካብቲ ኣጃልባ ሒዝዋ ነበረ ናይ ሓይሊ ባሕሪ ሸምሸዲን ድበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገለ ኢሉ ክሳብቲ ሃርማ ይኸይድ ነይሩ ጓዓዝ መወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖ ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬት የን ወሪደን ነረን ማዕረዘይቲ ክስታይ መፅን እዛ ጀልባ ዝነበር ኳ ኣነ ኣጋጣሚ ትህረም ማለት እዩ
2: ናበይ ኢኻ እሞ ክትሃድም ተዘሊልካ ብቲ ባሕርኻ ክትኣቱ ሱቕ ተልካ ከዓ ኣብኣኻ ክትውቃዕ ኣመራፂ የለን ሱቕ እዩ መፅ ይወስ እጂ ቶም ገባር ንፋዕትዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረ ዝትድርፊ 23 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጥዮ ዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስ ተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይድ ኣላ እቲ ሓይሊ እቲ ክሕምብዝ ዝኽእል ኣካል የለን እቲ ኩሉ ውጉእ እዩ እቶም ዝወፁ ሉ ዋላ ነቲ ባሕሪ ከዓ ኩሉ ከዓ ፈክረት ስለ ዝገበረቶ ኩሉ ሞት እዩ ኣብ መወዳእትኡ ሳልሳይ ራብዓይ ክትበፅሕ እታ ጃልባ ኣብኣ ኣንፈት ስለ ዝኸደታ ትኺላ ናብቲ ጢዖ ገፃ ትምርሕ ብሮኬት ድያ ብምንታይ ድያ ስዑኢልካ ካትሪያ ኣብ ክልተ ትፍትባ ትቑረፅ እታ ጃልባ ተቆሪፃ

0: ኣባኖሩ ፓራላይዝ ክወፁ ዘይክብሉ ኩሉ ሰብ ከዓ ሃለዋት ሾ ናይ ምፍላጥ ናይ ቁስልካ ምሕዋ እዩ ገለ መለ ዘይኮነ ቁስሊ ኩሉ ተጓዳዲ እዩ ከም ብሓድሽ መጓእቲ ይጋጢሙ ኣብዚኣ እታ ጃልባ ኣብ ክልተ ምስተ መቕለት እታ በንዚን ዝሓዘት ዝተቓፀለት ሓንቲ ኣካላ ኮይና እታ ሓንቲ ፓራላይዝ ሒዛ ንእሽተይ ብከዓኒ በቲ ተፈንጭላ ካ በይና ከይዳ እቶም ሰባት ኣበይ ኣለ ክሳብ ሎም ኩሉ ግዜ ኣነዝክሮ
1: ገለ ኣብ ደሚን ዝነበሩ ናይ ኢድ መስበርቲ ናይ እግሪ መስበርቲ ዝነበሮም ዝነጥር ነይሩ ንባሕሪ ዝኸይድ ነይሩ ወፁ ነይሮም ሓደ ኣባል ከዓ ነይሩ ሽዑ የማነ ዝበሃል ዝክሮ ኣባል ማእከላ ናይ ተሕክምና ዝነበረ እዩ ምሳና ነቶም ውጋኣት ሒዙ ዝነበረ እዩ ውጋኣት ነቶም ዘይክእሉ ሓፍ እንዳበለ ይድርቢ ነይሩ ንኡ ከዓ ሃሪማቶ ፋክረስ እያ ተሃርመና ነይራ ኣጋጣሚ ሕጂ ኣነ ካብቶም ተፀጊዕና ዝነበርና ነርና ከምዚ ኢልና ሱ ኢላ ተሃርመና ነይራ ንዓይዚ ኩሉ እግረያ መንፊት ገይራ ተፋክረስ ገይራ እንደገና ዳግማይ ማለት እዩ ካብኡ እንዳተፋሓኩ ኣብታ ጫፍ ኣንከር በፅሐ ኣነ ኣብታ ጫንከር ኣንከር ምስ በፃሕኮ ዋላ ሓንቲ ክገብሮ ዝኽእል ነገር ስለዘየለ ኩሽኩ ነራትን ነታ ኩሽኩ ተቐሊለ እቲ ቡምባታት ኣብኡ ዝነበረ ተነዳዲ ኩሉ ከዓ ትኮስ ስለዝነበረ ኣብኣ በቃ ነገር ክላ ንጉሆም ኸይ ንስዋኣስ እንታይ ዝበለ ሽግር ይወዲእ ሕጂ ከዓ ዳግማይ ስቃይ ኢለ ኩሽኩ ተሸፊኑ ከለኹ ዓይኑ ዝተሃርመ ሓደ ብፃ እዩ ይመፅእ ምስ መፅ ረግፀኒ ባዕመን ኢኻ ገደ ኢለ እንደገና ነታ ኩሽኩ ምሽተፈንኩ ኣነ ዓይነ ተሃሪመ እንታይ ሓግዘኒ ባብለኒ ንኸዓ እንታይ ሞ ሓግዘካ ኣይክእልን እየ ኣነኻ ክትስእ ኣይክእልን እየ ግን ካብ ሓዊ ትቃፀል ባሕሪ እቶ ዓሳብ ኣብላዓካ ኢሉ እዩ ሞቤን ካኣት እዮ ምስ በለኒ ንዓይለ ብኢደይ ሒዘ ኣብታ ጫፍ ናይታ ጃልባት ሒዘ ዘሊሉ ኣት ሕጂ ዘሊሉ ሙሳኣተወ ናይሓሊ ባሕሪ ነቶም ውጋኣት ኣሪቦም ስለ ዝነበሩ ጎዮም ንዑ ከኣርኪቦሙ ሓደ ብፃይ ኣሎ ኢልዎም ካዓሱ ናባይ እንደገና ሓደ ድባፅዕ ይብልዎ ሽዑብቲ እዋንቲ ንድዒ ኣታ ብፆት ሰብ ኣለካ ዶ ሰብ ኣለካ ደኢሉ ዳ ተቓፀለት ኮላ ናብኣ ይዲብ ማለት እዩ ናብኣ ምስ ደየበ ድምፂ ሰሚዐ ከዓ ብመን ኢኻ ንዓጆኻ ድሓን ሓጆኻ ገደኢሉ ከምዚ ገይሩ ሓፍ ከብለኒ ከልዕለንን ኣብኡ ዝነበረ ቡምባ ክፍንጀርን ሓንቲ ኮይኑ ንዕኡ ከዓ ሰሊዕዎ ምእንታይ ሓሊፉ ናይ ከውፅእ እሱ ከዓ ሓሊፉኒ
2: ሓደ ዓንዲ ሕቁ ተሃረመ ሓደ ልክ ኣብታ መንዚና ሙሉእ ነብሲ ተቓፂሉ ሓደ ኣብ ቅድሚት ናይታ ጃልባ ተሰውኡ ማለት እዩ ሓንቲ ጓል ከዓ ፋጥና ሽማ ኣቐዲሙ ናይ ዓይኒ መውጋእቲ ዝነበራ ኣብዚ ከባቢ ኣብ ዶም እንተወጊኣ ስለ ዝነበረት ኣብቲ ቅድሚት ልዕ ካብ ሓወር ሒ ኣብቲ ቅድሚት ጠልጠል ትብል ሕጂ እታ ጃልባ ርእሳ ንባሕሪ ወገን እዩ ስጋዓብ ዝበፅሕ እዩ ሕጂ ንቋወማእታ ነፋሪት ሞ ብረት ክሻፋ የብሉን ብጋጣሚ ናይ እንዳ ክልተ እዩ ነይሩ ንሃና ኣይኮነ በጦሎን ሓደ ቅዲማ ገስጊሰ ኣደላ ክልተ ካብ እንዳ በጦሎን ሓደ ጀማል በክርን ኣነን ማለት እዩ ካብ እንዳ በጦሎን ክልተ ከዓ ኩችን ኣስመሮም ንኣምንን ንድይባ ነታ ብረት ትከኣለና ፈቲና ግን ክሻፋ ስለዘይነበሮ ኣይድማዕናን ከምዚ ኮይኑ ሓደ ናሃና ካብቶም ከሰኒ ኢሎም ዝኸዱ ኪዳነ ፍቓዱ ነይሩ ኪዳነ ተሃሪሙኣት ኢሎ ባሕሪ ብሉና ኣብ ኣስዋዕ ውርድ ምሰለስ ተሃርሞ ማለት እዩ
0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መሊሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ብጢኦ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸ
2: ኣነ ከኣትየ ኢለ እዮም ካኣትየ እንድሕር ቀፂለን ኣብዛ ዘለኹማ ትኾኑ ተደይ ቀፂለን ክትስዕቡን ኢለ ተኸድኩ ጥኢት ናይዞም ናሓና ቡምባ ቻይና ትበል እቲ ዕጥቂ ጠያይቲ ካላሽን ሓለዋ ዝኸዱ ኩሉ ነይሩ ምቕራብ ክልኣኒ በንዚና ንሓውን ኮይኑ ዝኾነ ታጓል ሓንቲ ገበራን ያላ ሕግዝ ንብላ ትወርድ ኣይደየብኩን ከማንኣነ ትወርድ ስጋዕ ኣብዚታ በፅሕ በንዚና ካብዚታ ስጋዕ ኣብዚታ ፍርቂ ጎና ብሙሉእ ተቓፂል እዩ ምስ ወረደት ንሓቒፈ የውርዳ ሙዚታ ቕለጥ ሪታኛ ክዳን ኣብዚታ ንላዓል ክዳን ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እያ እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና

0: ብዝኾነ ስለ ዘይመፀት እታ ክስታይ እታ ነፋሪት ብምሉኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅዎም ንብዙሓት ተጋደልቲ ሕጉፁ ማለት እዩ። ሕጂ ኣብ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኪዳነይ ናና ወዲ መሓመድ ድብልዎ ሓቲትና ኢና ነብሎም ነቶም ውጋኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅእ ኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ገሬ ሓኪም ኣብ ሸዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅእ ሞ ፈቲኑሉ ላሓንቲ ገብሮ ይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታእዋንቲ ያ ናይ ሓይሊ ባሕሪ ሓኪም እዩ ማለት እዩ።
1: ወጨጊር ይመፅእ ንንኢንገር ካብ ኢንገር ነጢዖ ክንኣቱ ሸዕ ለይቲ ንጎዋኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ብጉኣት መፁ ኣለዎ ቦታ ንርአኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳብ ጅመር ናብ ጎየና ኢና ተመሊስና ካብ ባሕሪ ናውፃ ካ እዩ ነሩ ስራሕ ከባቢ 20 ገለ ንኾኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃግላር ኤን ካሮቲድ ኣርተሪ እዩ ተበትዩ ክንቋፃፆ ኣይከኣልና እሱ ከይድና ልክዕ እቶም ካልኦት ግን ብምሉኦም ኣብ ውሽጢ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ምሳይ ዝመፀት ነይረ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረ
2: ሓንቲ ነራ ኣዝያ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነይረ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማነ እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍልሲ ንዕኦም ንርእሶም ነቶም ውጋኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈልጥሲ ንዕኦም ንምድሓን ይንስባ መስዋእቲ ከፊ ኢሉ
0: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጂ ንገብሩላ ገለ ብዝኾነ እታ ጓል ነውርዳ ማለት እዩ እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብሲ ተቃፀለት ተስፋኣለም ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀስ ኢልና ነውርዶ ክስታይ ጌርና ብከበርታ ወይ ነፀላ ጌርና ኣውፅናሕ እቲያቶም ቀዳምነት ንቕበር እንዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለት ተኸይድሞ ምልስ ተልካ እቲ ብፃይና ሓዊ ዝሓረረ ፋሕፋሕ ኢሉ ሙሉእ ነብሲ ተቓፂሉ ስለነበረ በትሞች ይሓልፍ ማለት እዩ። ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺብያ ኣብ ቃኘው ሓውያ ኣብ ንቡር ተመሊሳ ማለት እዩ።
2: እንደገና ኣብ ጢዖ ነፋሪት ክትመፅያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነራ ብኣ ተሰቂልና ሙሉእ ለይተ እንከይድ ሓዲርና ኣጋጣሚ ኣነ ሽዑ ነቲ ከታተር ነሩኒ ተከታተር ሽዑ ምስቲ ሰሓቦ ዝነበርኩ ብገለ ተሳሒቢ ወፅኡ ናይ ሽንቲ ሽግር ኣጋጢሙ ንሽንቲ ከዓ ምፍሳስ ኣብ ንፍትዋንቲ ፍሕኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ናባፅሕግን ቀዳማይ ረድኤት ምስ ተገበረለይ ሰብኩይ ነ
1: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ ቶም ተሰውኡ ናይ ሓይልታት እዮም ነሮም ምሳያ መውጋዕቲ ዘጋጥሞም
2: ረለይስ ኮይነ ንዓንደቆ ማሕረምቲ ስለ ዝኾነ ብድሕሪ ግን ፖርሱዳን ከይደ ብሳሓል ጌርና ካብ ሕሰቦ ካብ ትትወጋእ ክሉ ጫፍ ዓሰብ በሎሞ ንፖርሱዳን ዝተጓዓስክዎሲ ባህሊ ክለኽ ምስ መወጋእትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ እዩ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድውን ንባዕሉ ብዓቕሙ ደረጃስ ኣብ ድሃን ጉነታት ስለዝነበረ እቲ መጓዓዝያስ ኣይተሰኣነን ተፃብኦታት እዩ ድበዝሕ ነይሩ ናይ ባህሪ ተፃብኦ ናይ ነፈርቲ ተፃብኦ ኩሉ እዝታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ራእዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስን ካልይ መጓሃየኒ ነይሩ። ሕጂ ግን ኖርማል ብእግረ ይኸይድ ነይረ ድየ ኣይከይድን ከማን ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርምና ማለት እዩ። ንኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ከማን ሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ Thank you.

0: ኣዴ በዓል ኣቦይ ኣበይ ድዮም ነይሮም?
1: ኣብዛ ንነብራ ዘለና መሬት ኣብዛን ሰተላ ዘለና ዕላ ዝወደይ
2: ኣደ ዛንታ ኽበርቲ ኤና እንታይ ኸግን ትብሊ ዘለኺ?
1: እዞም ደቀይ ዛንታ ኣይኮነን በርትዕኩም፣ ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዕናይ ሕጂ ናብ ስራሕና። እዞም ደቀይ
2: ራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብሮ ኣለኒ።
1: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ? እዚ ግራትና መን ምሕዋሓድ ይርዎ?
2: ኣነ እውን ይገርመኒ እዩ ዘሎ። ትማልኮስኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ? ሰብስስ ኣይኮነን።
1: ካብ ሰብ ሓሪፉ ድኣ መንኩም ምንቅሶ ደቂ ዕድትና
2: እሞ እንታይ ክንብል? ዋዕጋ ዳኣ ከይኮኑ
1: ክላክ ደፈና ዓሰር ዋዓግ ዳ ካብ ማዕዘቀቀሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ገይርና ኣለና የግዳ ሕጂ ሞ ንዓነ ኢናብ ስራሕና ሰብ ድ ዋዓግ ዝፅባሕ ንሪኦ
2: ሕራይ ንኽድ

ወይለይ ኣንታ እዚኦምስ ኣይፈቅዱን እዩ። ንስኽ እንትኸላ ኣነ ኸምሑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድ ልማዓት ተዋሂበኪ ግርም እባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠቲ ሰበይቲ ኾንክስ መስኖም ኣይፈዳይ በይኒኺ ክትውንን እዮ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽውን ክምንክለኪ ወይ ዝሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና

0: ኣንታ ኣብ ትግራተይ ደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣቱም ቆልዑት ንዕነ እዩ ዶ እንትኾንኩም ኢኹም ናንሕትኩም ጠቅመት ዘለኹም ኣቶም ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂዩ ኢላና ተደፊነን ይፀኒሕና
0: ጓል ኣራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ እንታ
1: እንደዒ ሰብ ድዩ ዓግሲ ዋላ ኣይፈለጥናን
0: ሰብ ሓሳድ እምበር ዋዓግ ደኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላጣን ቁስጣን ዝበልዐ
2: ኣዴ ከይረአኻስ ብጥርጣረይ ዝረብን እዩ
0: ጓል ኣራዶኸ ክብተሽ ዓበልዕ እምበር ክብተሽ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጡ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፁ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ድሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማጥን ቆልማጥን ዘይበት ኮሎ ዓዲ
1: ኣደ ፀላይና ክንፈልጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረኒና ኣባኣደ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀይ
1: ራይናነይ ኣደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድድ። ዘይሓልፈላ ጭሩስ መስከረም ትዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርዓ ክገብረኒ። ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር። ኣቶም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ? ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን። እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ እያ። ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን መፈዳ ኢና ኣቦይ ዘደይ።

0: ናብ ስራሕኹም ዲኹም በሉ ጥዕ መዓልቲ በሮ
1: ኣብየ ንኽለና ሕራይ ብሮኸ መዓልቲ
2: ሰናይ መዓልቲ ይብ
0: ኪዳ ጥራ ገጽ ሓምለሰነ ክትመስላ ኢኻ ክትበኽያ ዲኽን ክትሰቃሲ ረማሲሰ የመፅእ ኣለኹ ኣነ ዘደይ ዋያፅኻ ይመስለካ ግራእት ኣለኒ ኢላ ኣለኒ ውርሻ እዩ ከዓ ኣባሃል ኣለይ
1: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒል ፀኒሕና ኣንታ እንታ ኢና ንገብሮ
2: ወላይ ኣደ ሓቀ እያ እዚ ሰብኣይ ከይኮነስ ኣይተርፎን እዩ
1: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና
2: ኣቦይ ዚደ ኮ ቆኑዕ ድዩ ወይስ ክተዛርበነ ደልያ
1: እንድዕ ወደይ ኣቦይ ዘደይ ስማዓረ ክንዲዝጭክን ይረ ሓስን
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንኡ ሕተቶ ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ ሬ ባ ሬ ንዚስ እናርኣኻ ዝትዛረብ
1: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ኖ ነደይ ንገረ
2: ንኺድ ንገራ
0: ኣንታ ዝዓበየ ንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓ ኣይትገድፎን ኣበይ ሎሞ ትኽር ቤት
1: ረኸብኩኻ ዘተኣካይ
2: እውይ እውይ እውይ ግደፍዮ ኣደይ ግደፍዮ ባዕለይ ኣለኽዎ ብትን ከብሎ እየ
1: ኣደይ እኳ ሓቂ እያ ነይራ እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ እንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሉይ ማይክስንተንታ
2: ተጋጌ ተጋጌ የጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሞት ፀዊዕኻ የምለስ ኮይኑኒ ይነገሩ
1: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነይ ዝሓመልካዮ ካብሓምለካ ኣይመፅ ሃየ ዞም ደቀይ ሓየ ወሰድዎ
2: ሕለፍ ሕለፍ ትንፋት ሕለፍ

0: عزو سلامتنا تقبلوا فنو نابد من كتاب شو كوب تغركم تعزبتنا كم يتوعلو فرق معرتن فرعنا خيلو لو مع صوتو شد الشاح حمل السدالة وهاجراون هاجراون زيناتات حيزركم قريبا لهم نمكتالكم بغرب زعدم صادكم تصنح ميكايل حركو فنو ماقم كانت وتاتو فيلم أبي حق قاس زرقحن بغعات انتكالات عنا نمر قاس كسرح تصاول قريبا ኣብ ንኡ ዞባ ገልዓሎ ምንጭታት ዝስተ ማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ ኣብ ንኡ ዞባ ሰገነይቲ ብደቂ ኣንስትዮ ንዝእልያ ስድራ ቤታት ናውቲ ሕርሻ ተዓዲሉ ኣብ ዜናታት ወፃኢ እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደን ንግዳዊ ስምዕ ህንድን ብሪጣንያን ተግባራዊ ክኸውን ከምዝ ጀመረ ተገሊጹ ኢንዶኔዥያን ሲንጋፖርን ወተሃደራዊ ዝምድነን ንምድንፋዕ ዝሕጊ ስምዕ ከቲመን ዝርዝር ዜና ኣብ ንኡ ዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርጋፅ ክስራሕ መዘኻኸሪ ቀሪቡ ወኪል ሪና ዞባ ዓንሰባ ሰምረ እዮብ ዝለኣኾ ጸብጻብ ኣሎ ስቴፋኖስ ግርማይ ከቕርቦ እዩ
1: ኣብ ንኡ ዞባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሐን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፀውዒት ቀሪቦም ኣብቲ ሓለፍቲ ኣገልግሎት ጥዕና ዞባን ንኡ ዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 226 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም ብዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ሳዕቤ ናቶምን ኣብ ትካላት ጥዕና ዝረኣዩ ጸገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ጽፈትን

0: ዝምልከት መብርህት ተዋሂቦም ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ህይወት ሳላ ዝተኸየደ ፅዑቅ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ 1 ሚእታዊት ሸፈነ ክታብት 100 ሚእታዊት ተጠቃምነት ከም ዝመርሑ ከባብያዊ ፅሬት ድማ 89 ሚእታዊት በፂሑ ምህላው ኣረዲኦም። ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኑ ከምኡ ተበግሶ ንመርባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቒሱ ህዝቢ ኣብ ምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም። ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማ ይፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡ ውን ኣብ ከማዊ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፆራትን ሓራሳትን ክቀላጠፍ ዝብል ርእቶታትን ለበዋታትን ኣቕሪቦም። ኣመሓዳሪ ንእዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዘሚ ቃል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀጻልነቱ ክወሓሳ ዝኻኺሮም ኣብ ንእዞባ ሓጋዝ ሓንቲ ከማዊ ሆስፒታል 6 መደበራት ጥዕናን 2 ነቑጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
1: ናብ ብካል ዜና ምስንሰግር ኣብ ንዞባ ገርዓሎ ዋሕዲ ማይ ዝጠንቁ ስደትን ሞትን እንስሳታ ዘገዳም ንምግታ ምንጭታት ስተማይ ንምስፋሕ ይስራሕ ኣሎ። በቲ ብምትሕባር ሚኒስትሪ ሕርሻን ኣባላት ሓይልታት ምክልኻልን ዝዕመም ዘሎ ስራሕ ድሮ ኣብ ምሕዳራት ከባቢ ባርዶልን ገልዓለን 19 ጋብላታት ከም ተሰርሐ ወኪል ሬና ሓቢሩ። ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብቲ ንዞባ ኣቶ ማሕሙድ ዓብዱ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓልፈ 2 ዓመታት ኣብቲ ከባቢ ብዝተኸስተ ደርቂ ዒላታት ስለዝነፀፋ ዋሕዲ ማይ ከም ዘጋጠመ ብሰንኩ ድማ ብርክት ዝበላ እንስሳታት ዘገዳም ከም ዝሞታን ከም ተሰድና ብምጥቃስ እቲ ተዋዲዱ ዘሎ ጋብላታት ነዚ ከውግድ ትፅኢት ከም ዝግበር ገሊፆ። ካብ ኣባላት ሓይልታት ምክልኻል ኣቶ ሳልሕ ኢድሪስ ቦጎኑ ውፅኢት ናይቲ ተሰሪሑ ዘሎ ጋብላታት ተራእዩ ንምስፍሑ ድልዋት ምዃኖም ኣረጋጊፆ። ኣብ ንዞባ ገልዓሎ ከባቢ ኢንገል ብብዝሒ እንስሳታት ዘገዳምን ኣግራብን ዝልለ እዩ። ቤት ፅሕፈት ሕርሻ ብንዞባ ሰገነይቲ ብደቂ ኣንስትዮ ንዝእለያ 70 ኣብነቶን ሓረሶ ስድራ ቤታት ናውቲ ማእቶት ብምልክዕ ሓገዝ ተዓዲሉ። ሓላፍቲ ቤት ፅሕፈት ኣቶ እያስዋ ሶፋዊ ኣብ ዝሃቦ ሓበሬታ እተን ስድራ ቤታት ነበርቲ ምምሕዳራት ከባቢ ማይ ሰገን ማይ ምግድሞምን ማይ ፋትን ከም ዝኾና ብምጥቃስ ዘካይድኦ ንጥፈታት ብክኢላታት ተራእዩ እቲ ናይ ምትባዕን ስጉምቲ ከም ተወስደ ገሊፆም። እተን ስድራ ቤታት ዝገብርኦ ዘለዋ ንጥፈታት ውሕስነት ማእዛዊ መግቢ ንምርጋፅ ኣብ ዝካየድ ፃዕራት ተባባዒ ምዃኑ ብምጥቃስ ንዝበለፀ ውፅኢት ኣብ ምፍራይ እንቃቕሖ ፀባን ማዓርን ኣተኪረን ክሰርሓ ተላብዩ። ኣመሓዳር ንዞባ ሰገነይታ ኣቶ ዓብደልቃድር ሓጂ ዓሊ ቦጎኑ እተን ሓረስቶ ስድራ ቤታት ንዘካየዶ ፃዕሪ ብምጓስ ምስ ክኢላታት እናተመኻራ ክነጥፋ ተላብዩ። እዚ ከምዚ ኢሉ እንከሎ ሎም ዓመት ኣብ ምምሕዳር ከባቢ ድግሳ ንዝካየድ መረባት ምግራብ ልዕሊ 11,000 ጎዳጉዲ ኣብ ሕሩም ሕዛእቲ ተዳልዩ ከም ዘሎ ተሓቢሩ። ኣብ መሓዳርቲ ምምሕዳር ከባቢ ኣቶ ሃይለማርያም ዮሃንስ ኣብ ዝሓወ ሓበሬታ ኣብ ዝሓለፈ 3 ዓመታት ዝተተኽለ ልዕሊ 4,000 ዓይነታት ፈልሲ ገረብ ኣብ ፅቡቕ ደረጃ ከም ዘሎ ኣብሪሁ። ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ንዝተመደቡ 200 ወፋሩ ክረምታዊ ልምዓት ብምውሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከል ናይ ሓደ ሰሙን ስልጠና ተዋሂቦም። ብ15 ሓምለ ኣብ ዝተካየደ መዛዘም ስነስርዓት ኣዛዚ ፖሊስ ትራፊክ ሜጀር ሃብተ ገብሩ እቲ ስልጠና ኣብ ስራሕ ምስ ተዋፈሩ ኣብ ምምእዛን ኣጋር ምኽባር መሰረታዊ ሕግታት ትራፊክ ከምኡውን ምክታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆ። ሰልጠንቲ ንሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስሎ ንጥፈታት ብዞባ ደረጃ እናወስኸ ዝመፅ ዘሎ ጥሕሰት ሕግታትን ሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅዊት ኣለዎም። ኣቦ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ ስቴፋኖስ ሃብተ ማርያም ቦጎኑ ዕላማት ስልጠና ሓደጋታት ትራፊክ ብምንካይ ሂወት ሰብ ንምድሓን ከም ዝኾነ ብምብራ ተጠቀምቲ ፅርግያ ክተሓባበርዎም ተላብዩ። ርእሰ መምህራን ኣብ ቤተ ትምህርቲ ካልኣይ ደረጃ ባርካን ቀሒ ባሕርን ቦጎኖም ተምሃሮ ኣብ ስርሖም እሙናትን ትጓሃትን ክኾኑ ኣዘኻኺሮም። ሎም ዓመት ብደረጃ ሃገር ንመበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ነሓሰ ኣብ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት 37 ሚእታዊቲ ደቂ ኣንስትዮ ዝርከቦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ክኢላታት ሕርሻ ኣዋሃድትን ኣጋር ሓካይምን ኣብ 160 ንቑጣታት ተዋፊሮም ኣለዉ።

ዝነበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቀፅሉ ደጊመ ብኽብሪ ዕድም ዜና መሰናዶ ቲቪ ይቕፅላሎ ዝኸድኩም ተዓዘብቲ ስለምክታልኩም ኣዘየመስግን ዜና ወፃኢ እስራኤልን ሊባኖስን ትማል 15 ሓምለ ብመንጎኘት ኣሜሪካ ኣብ ኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደን እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሲ ኣሜሪካ ዝተካየደ ዝርብ ብቕፅልታ ናይቲ ኣቐዲሙ ኣብ ዋሽንግተን ዝተካየደ ርክባት ኮይኑ ተግባርት ዝበፅሐ ስምዓት ምቅልጣፍ ሓጋዚ ምዃኑ ተገሊጾ ክልቲን ሃገራት ኣቐዲመን ኣብ ዘካየደ ርክባት ሰራዊት እስራኤል ካብ ደባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክገብርን ምንቅስቃስ ሕዝቡላ ዕጥቁ ከውርድን ኣብ ዝርከቦም ነጥብታት ከም እትረዳዳ ዝዝከር እዩ ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ተግባር እቲ ስምዕ ምስ ምውራድ ዕጥቂ ሕዝቡላ ተታሕዞ ብምህላዋ ድማ በቲ ካልእ እቲ ስምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት እስራኤል ንዝተበፅሐ ስምዕ ምቁራስ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕታት ከተካየድ ምፅናሓ ዝፍለጥ እዩ ህንድን ብሪጣንያን ኣብ ዝሓለፈ ዓመት ዝኸተሞ ኣጠቓላሊ ንግዳዊ ስምዕ ካብቲ ማል 15 ሓምለ ተግባራዊ ክኸውን ከም ዝጀመረ ኣፍሊጠን እቲ ኣብ ወርሒ ሓምለ 225 ዝተበፅሐ ታሪኻዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ከተኽፍሎ ዝፀንሐት ቀረፅ ካብ 150 ሚታዊት ናብ 75 ሚታዊት ኣብ 10ይ ዓመት ናይቲ ስምዕ ድማ ናብ 40 ሚታዊት ከተጉድል እያ ብዜካዚ ኣብ ልዕሊ ፍርያት መካይን ክኽፈል ዝፀንሐ መጠን ቀረፅ ካብ ልዕሊ 100 ሚታዊት ናብ 10 ሚታዊት ክወርድ ምዃኑ ተሓቢሩ እቲ ስምዕ ብሪጣንያ ኣብ 220 ካብ ኤሮጳ ሕብረት ድሕሪ ምውፃእ ካብ ዝኸተመቶ ንግዳዊ ውዕላት እቲ ዝዓበየ ምዃኖም ፀብጻባ ዘረዱ ህንድን ብሪጣንያን ዓመታዊ ኣስታት 52 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ብምጥቃስ ተበፂሑ ዘሎ ንግዳዊ ስምዕ ነቲ ኣሃዝ ክብከብሎም ምዃኑ ኣፍሊጠን ኣለዋ ኢንዶኔዥያን ሲንጋፖርን ወተሃደራዊ ዝምድነት ንምድንፋዕ ዝሕግዝ ስምዕ ከም ዝኸተመ ሓቢረን እቲ ሚኒስትራት ምክልኻል ክልቴን ሃገራት ብ15 ሓምለ ዝፈረሞ ስምዕ ስሩዕ ናይ ምምኽኻር ርክባት ዓመታዊ ወተሃደራዊ ልምምዳትን ክካየድ ዝኽእል ምዃኑ ተገሊጾ እቲ ስምዕ ኣብ ምውሓስ ዞባዊ ፀጥታ እወታዊ ኣበርክቶ ከም ዝህልዎ ዝገለፃ ክልቴን ሃገራት ንትግባርኡ ብዕቱብ ከም ዝሰርሓ ኣፍሊጠን ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይዚ ወርሒ እዚ ኣብ ምምዕባል ቁጠባ ዘተኮረ 26 ስምምዓት ከም እተፈራረማ ዝዝከር እዩ ፈረንሳን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራረማ ገሊፀን እቲ ስምዕ ዩክሬን ኣብ መሬታ ሚሳይላትን ፀሪ ሚሳይላትን ዘጠቓለለ ኣፅዋር ብሓባር ንምምዕባል ዝኽእል ኮይኑ መራሕቲ ክልቴን ሃገራት ብ14 ሓምለ ኣብ ፈረንሳ ኣብ ዘካይዶ ዝርብ ከም ዝኸተሞ ተሓቢሩ ፈረንሳ ነቲ ኣፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቀረባ ግዜ ናብ ዩክሬን ክሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹ ኣሎ ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልታት ተመሳሳሊ ስምዕ ከም እተፈራረማ ዝዝከር እዩ እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 222 ዝቕፅል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ ዩክሬን ካብ ሩስያ ዝመፃ ዘሎ መጥቃዕታት ንምምካት ዝተረቐቐ ፀረ ሚሳይል ክጠልብ ምፅናሓ ይፍለጥ እዚ ከምዚ ኢሉ እንከሎ ፈረንሳ ንዩክሬን ካብ 228 ክሳብ 229 ኣብ ዘሎ ግዜ ራፋኤል ዝተሰመያ ነፈርቲ ኩናት ክትልእ ከላ ምዃና ገሊፃ ኤሮጳዊ ሕብረት ኣብ ቀዳማይ መንፈቅ 226 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳልዎ ባህርያዊ ጋዝ ምስ ናይ ቅድሚ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ18 ሚታዊት ከም ዝወስኸት ፀብጻባት ሓቢሮም እቲ ሕብረት ኣብ ዝሓለፈ 6 ኣዋርሒ ጥራይ ኣስኣት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጦ ሩስያ ካብቲ መሸጣ ኣስኣት 7 ቢልዮን ዶላር ኣታዊ ከም ዝረኸበት ዝጠቐሱቶም ፀብጻባት ፈረንሳ ቤልጅየምን ስጳኛን ዝለዓለ መጠን ጋዝ ከም ዝዓደጋ ረዲኦም ኤሮጳ ሕብረት ካብ ሩስያ ክሽምቶ ንፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርፆ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት እቲ ሕብረት ኣብዚ እዋን እዚ ልዕሊ 14 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ፀብጻባት ዝገልጹ

ዜና ንምዝዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርጋፅ ክስራሕ ፃውዒት ቀሪቡ። ኣብ ንኡ ዞባ ገልዓሎ ምንጭታት ዝስተ ማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ። ኣብ ንኡ ዞባ ሰገነይቲ ብደቂ ኣንስትዮ ንዝእልያ ስድራ ቤታት ናውቲ ሕርሻ ተዓዲሉ። ኣብ ዜናታት ወፃኢ እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደ። ንግዳዊ ስምዕ ህንዲ ብሪጣንያን ተግባራዊ ክኸውን ከም ዝጀመረ ተገሊጹ። ኢንዶኔዥያን ሲንጋፖርን ወታደራዊ ዝምድነ ንምድንፋዕ ዝሕግዝ ስምዕ ከቲመ። ነዚ ቐትሪ ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም ስለምክታልኩም ኣዝየ መስገን። ዕለታዊ ዜና ስፖርት ስዒቡ ክቕርብ ብወገነግም ሰላም።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂእ ኣለኹ ንምክታልኩም ብክብሪ ዕድም
1: ሻምፒዮን ካልኣይ ዲቪዥን ኩዕሶ እግሪ ዞባ ማእከል ደቂ ተባዕትዮ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ተዛዚሞም ፈለማ ደንደንቢን ጎዳይፍን ደረጃ ህፃይተን ምዱብ ግዜ ብዘሸቶ ድሕሪ ምውድአን ናብ ፍፁም ቅላዕ ኣምሪሐን ደንደንቢ 4-3 ዓዊታ ሳልሰይቲ ወፂኦም ኣባላ ኣንሰር ቁስሙላህ ብሉ ተፃወታ ናይቲ ግጥም ተሰሚዮም ቀፂለን ኣብ ናይ ፍፃሜ ፀወታ ኣኽርያን ኩባንያ ህንፃ ሳዋን ገጢመን እዘን ንምድበን መሪሕን ዝወፃ ጋንታ ተመጣጣን ፀወታ ርእየን ኣኽርያ ኸ ኣብ መበል 12 ደቂ ብመንገዲ ንሆም ተስፋጋብ ብዝረኸበታ ቐልጥፍቲ ሸቶ መሪሕነት ሒዛ ኣብ መበል 31 ደቂ እውን ኣማን ተርፈ ሸቶ ወሲኹ ኣኽርያ ንፀወታ ክልተ ባዶ ክትቅልሶ ጀሚራ ኩባንያ ህንፃ ሰዋ ቀዳማይ ዕብርቕን ምምዛሙ ብመንገዲ ሮቤል ሃብቲ ማርያም ሸቶ ረኺባ ውፅኢት ናብ 2-1 ፅቢባ ንዕረፍቲ ወፂያ ኩባንያ ህንፃ ሰዋ ኣብ መበል 82 ደቂቕ እውን ዕስማን ሓደራ ብዘመዝገባ ሸቶ ካብ ድሒት ተበጊሳ ንፀወታ 2-2 ጊራቶም እንተኾነ ከይተሳዕረት ናብ ፍጻሜ ዝበፅሐት ኣኽርያ ኣብ መበል 89 ደቂቕ ካብ ዮናታን ሚካኤል ቀታሊ ሸቶ ረኺባ 3-2 ተዓዊታ ሻምፒዮን ካልኣይ ዲቪዥን ኮይና 60,000 ድማ ተሸሊማ ተጻዋታያ ኣማን ትርፈ ናይታ ግጥም ብሉእ ተጻዋታይ ተባሂሉ ኩባንያ ህንፃ ሰዋ 40,000 ክሽለምን ከላ ሳልሰይቲ ወፀት ደንደንቢ 30,000 ንኣፋ ተሸሊማ ንግዳዊ ባንኪ ኤርትራ ብጠባይ ምስግንቲ ጋንታ ተባሂላ ዋንጫ ክሽለምን ኮላ 18 ሸቶ ዘመዝገበ ተጻዋታይ ፕራዲዞ ኤርምያስ ቴድሮስ ዝለዓለ ኣብ መዝጋቢ ሸቶ ዝውድር ተፀዊዑ ኤርትራዊ ተቐዳማይ ኤንኤስኤም ቢንያም ግርማይ ትርማን ረቦ ኣብ ዝነበረት መበል 11 መድረኽ ዙር ፈረንሳ ሻርሻይ ኣትዩ እዛ ንናይ ሽኳ ተቓደምቲ ትጥዕም ነበረት መድረኽ 161.3 ኪሎ ሜትር ዝሸፈነት ናይ ጎላጎል ብምንባራ ብናይ ሓባር ቅፅበታ ውድር ክዛዝም ልዑል ግምት ነይሮም ከምቲ ልሙድ ኣብ ናይ መንጎ ቅፅበታ ውድር ሰርዕ እዛ መድረኽ ብኣጉ ሃዲሞም ዝውዕሉ 5 ተቓደምቲ ነታ ኣብ መበል 27 ኪሎ ሜትር ዝነበረት ቦታ ከሲቦምላ ብተኸታሊ 25 20 16 14 12 ነጥቢ ወሲዶምላ ናይ ቅፅበታ ውድር ተቓደ ቀደምቲ ድሒሮም ኣብ ዝገብሮ ሽኳኻ ያስፐር ፊሊፕሰን ረቲዕዋ 10 ነጥቢ ወሲዱ ማክስ ካንተር ማርስ ፐደርሰን ቢንያም ጎራሚ ብተኸታሊ 9-8-7 ነጥቢ ወሲዶም ምህዳም ዞም ተቓደምቲ ዘይዋፀን ቀዳማይ መደብን ብሽኳ መድረኽ ምዕዋ ዝኾነ ጋንታት ንምርካቦም እናተባባርያ ሰሪሐን ውድር ክዛዘም 6.7 ኪሎ ሜትር ምስተረፉ ወርኪበንኦም ነዛ መድረኽ ክንክዕወቱላ ዝከኣሎም ዝገብሩ ዝነበሩ ተቓደምቲ ብሓባር ኣብ ዝገብሮ ቅፅበታ ውድር ድማ ተቓዳማይ ኡኖ ኤክስ ሞቢሊቲ ሶረን ወርነስኮል 500 ሜትሮ ምስተረፎ ብዝፈፀሙ ሓያል ሽኳ ዕውት መድረኽ ኮይኑ ሓምሸይቲ መድረኽ ብቕፅበታ ውድር ተዓወተላ ኦላፍ ኮይን ያስፐር ፊሊፕሰንን ካልኣይን ሳልሳይን ኣትዮም ቢንያም ግርማይካ ንሚላን ፍሬንቲንን ሆብ ኣርትዝን ስዒቡ ሻሸ ኣትዮም ኣብዛ መድረኽ ሳልሳይ ዝኣትዎ ፊሊፕሰን ዘይስርዑን ሓደገኛን ቅፅበታ ውድር ኣካየድካ ተባሂሉ ኣብ ፈለማ ካብ ሳልሳይ ደረጀው ናብ 119 ወርዱ ነይሩ በዚ ኸ ቢንያም ዝርከቦም ኩሎም ድሕሪ ዝወፁ ተቓደምቲ ሓሓንቲ ደረጃ ንላዕሊ ደይቦም ነይሮም ይኹን እምበር እዚ ቤልጅማዊ ይግባይ ድሕሪ ምባሉን ኣካየቲ ዝውድር ጌጋ ምንባሩ ብሕም ፍላጦምን ናብ ዝነበሮ ደረጃ ሳልሳይ መሊሶሞም ቀዳመይቲ ናይ መድረኽ ዓውት ዙር ፈረንሳ ዘመዝገበ ሶሮን ኣብታ ናይ መወዳእታ 500 ሜትሮ ዝገበሮ ቅፅበታ ውድር ብገምጋም

ኣብ ሰዓት 50.9 ኪሎ ሜትር እንራረገፀ ተዓዊቱ። በዚ ኸኣ ነቲ ብኢጣልያዊ ማሪቺ ፖሊኒ ኣብ 1990 ኣብ እዋን ቅፅበታ ውድር ተሃርመ ኣብ ሰዓት ብገምጋም 50.35 ኪሎ ሜትር በሊፁ ሓድሽ ክብሮ ወሰና ፅሒፉ ኣሎ። እዚ ብዝውኖ 1.95 ሜትሮ ካልኣይ ዝነውሐ ተቓዳማይ ዝውድር ኮይኑ ዘሎ ነሮ ጃዊ ሶሮን ኣብ ሻምነይቲ መድረኽ ኣብ እዋን ቅፅበታ ውድር ብቢንያም ከም ተደፍአ፣ ቢንያም ግና እቲ ኖሮጃዊ ማንዮ ግሮብሽኮቶ ብምትንካፉ ንስክላ ካብ መውደቕቲ ከም ዝድሓኖ ምግላፆም ዝዝከር። በዚ ውፅኢት ኣብ ማልያታት ዝመፀ ለውጢ የለን። ንብጫን ናይ ማልያ ኣንበሳ ዓቐብን ታዲ ፖካቻ ለቢሶ ኣሎ። ንማልያ መንእሰያት ከ ኩዋናይሶ ለቢሶ ኣርከም። ንቀጠልያ ማልያ ድማ ትማሊ መበል 11 ዝኣተወ ፐደርሰን ብ317 ነጥቢ ለቢስዋ፣ ቢንያም ብ272 ነጥቢ ስዕቦም። እዚ ውድር ሎሚ ነዞም ቮላቸራት ብእቲ ጥዕሚ መድረክ ክቕፅል እዩ። ሕጂ እውን ጽቡቕ ዓድን ልቢንያም ግርማይ ኣብ 1982 ክልቲአን ሃገራት ብሰንኪ ደሴታት ፎክላንድ ዝኸፈቶ ኩናትን ቅድሚ ሕጂ ኣብ ተፈላለዩ መድረኻት ዋንጫ ዓለም ብዘራኸበን ብዙሕ ፍጻሜታት ዝተኸስቶን ፀወታ ተቓንዩ ዝቐነየ ፍርቂ ፍጻሜ ፀወታ እንግሊዝ ኣርጀንቲናን ትማሊ ምሸት ኣብ ኣትላንታ ተኻይዱ። ድሕሪ 6 ዓመታት ዋንጫ ንምልዓል ትቃለ ዘላ እንግሊዝ ንሓላ ውሉዳት ፒክፎርድ ምስ 4 ተኸላኸልቲ ስቶንስ፣ ግሂ፣ ስፐንስን ጄምስን ንኣሰርቲ ካፈልቲ ራይስን ኣንደርሰንን ንቐዳማይ ኣጥቃዓይ ሃሪኬን ድማ ዕድላት ክፈጥሩሉ ብዝኽእሉ ሰለስተ እናጥቁዑ ዘከፋፍሉ ሮጀርስ በሊንግ ሃምን ጎርደን ኣቐዲማ ክቲታ ናይ 2022 ክባ ንምዕቃብ ዝወሓደ ግን ከኣ ተሪር ጉዕዞ ተርፋ ኣርጀንቲና ኸ ንሜስን ኣልቫረዝን ኣብ ቅድሚት ንኢንዞ ፈርናንደዝ፣ ማካሊስተን፣ ፓራደዝን ጂልያኖ ሲሞንን ኣብ መስመር ምክፋል ኣብ ምክልኻል ከ ንታግላፊኮ ማርቲነዝ፣ ሮሜሮን ሞሊናን ምስ ሓላ ውላት ማርቲነዝ ኣምሪሓ። ኣብቲ ብልዑ ርእሲ ንጀመረ ፆታ ክሳብ ናይ ማይ ምስታይ ግዜ ማለት ሃይድሬሽን ብሬክ ኣብ መበል 25 ደቂ ዘዕርፋ ክልቲአን ጋንታ ዝኾነ ፈተነ ገበራን። ብመንፅሩ ኣርጀንቲና 6 ሳብ እንግሊዝ ድማ 5 ግዜ በደል ማለት ፋውል ብምግባርን ብድምር 11 በዳል ፈፂመን። ቀዳመይቲ ፈተነ ዝዛሰር ተደጋጋሚ በደላት ፊስካ ዳኛ ብተደጋጋሚ ተሰምዓላ ፆታ ኣብ መበል 33 ደቂ ተኸላኸላይ እንግሊዝ ጆንስቶንስ ብመንገዲ ራይስ ንተሻሞት ናይ ኣፀቕላዕ ዝረኸባ ብርእሱ ሃሪሙ ንግዳም ሰዳ ነይራ። ድሕሪቲ ክብሮሰን ክምዝገበሉ ጀመረ ናይ 1966 ዋንጫ ዓለም ማለት እንግሊዝ ነዛ ፅዋ ዝዓተረትሉ ውድር ኣብ ቅዳሞ 30 ደቂ ሓንቲ እኳ ፈተነ ከይትራይ ተዛዘመ ናይ መጀመርያ ፀወታ ኮይኑ እዚ ድማ ልዕሊ እቲ እንግሊዝ ኣብ ዝሓለፈ ናይ ርብዒ ፍጻሜ ፀወታ ኣንጻር ኖርዌይ ክሳብ 29 ደቂ ዝኾነ ፈተነ ዘይረኣየትሉ ፀወታ ማለት እዩ። ንተደጋጋሚ በደላትን ጎነፅን እዚ ፀወታ ተዓዘበ ሓደ ተኸታሊ ብዝዕዘቦ ዘለኹ ናይ ኤፍሲ ፀወታ ብሓቂ ተዛኒ ክብል እዩ። ነዚ ፀወታ ልክዕ ከምቲ እግርኻ ሓዊስካ ትቃለሰሉ መኸተ ቁስጢ ኮይኑ ምህላው ገሊጹ። ክሳብ መበል 36 ደቂ 16 በደላት ተፈጺሙ ክንሱ ነዚ ነውፂ ዝበዝሖ ፀወታ ብዓቕሊ ከመሓድሮ ዝፈተነ ዳኛ ግና ንኣካፋሊ እንግሊዝ ኣንደርሰን ቀዳሜቲ ብጫ ካርድ ኣርእዎም። ድሕሪ ገለ ደቓይቕ ድማ ናይ ኣርጀንቲና ዝሓሸት ፈተነ ፈርናንደዝ ካብ ግዳም ኣትሪሩ ዝሃርማ ልዕሊ ዳ ዝኽእለት ነይራ። ትንፋ ዘይህብን ካብ ፈለማ ሓርፋፍ ዝነበረ ቀዳማይ እብረ ሸቶ ከይፈረየ ክልቲአን ጋንታት ከክልተ ፈተነ ጥራይ ኣካይደን ንዕረፍቲ ወፂአን። እንግሊዝ ሓንሳብ ኣብ ዕላማ ዝሃርመት ብምግባራ ዝሓሸት ነይራ ካብ ኣርጀንቲና። ብመንፅሩ እንግሊዝ 7 ግዜ በድላት፣ ኣርጀንቲና ድማ 12 ግዜ በድላት ፈጺመን ናብ ዕረፍቲ ወፂአን። ኣብ ቀዳሞት ደቓይቕ እቲ ዝኾነ ለውጢ ከይገበረ ጀመሮ ካልኣይ እብረ ኣጥቃዓይ ኣርጀንቲና ጁልያን ኣልቫረዝ ኣካቲሉ ክልተ ፈተናት ብምክያድ ልዳት እንግሊዝ ፈቲኑ። እምብል 55 ደቂ ድማ ብየማናይ ክንፊ መስመረ መጥቃዕቲ እንግሊዝ ዝተሰለፈ ሮጀርስ ብጸጋማይ ክንፊ ናብ ዝተሰለፈ ወዲ ጋንቱ ጎርደን ዝለኣኻ ኩዕሶ ኣብዚ ክረምቲ ካብ ኒኳስል ናብ ባርሴሎና ተሰጋገረ ጎርደን ቅድሚ ተኸላኸላይ ኣርጀንቲና ሞሊና ሓሊፉ ኣብ ሰኪዐት ዕሪፍዋ እንግሊዝ 1-0 መሪሓ። ለውጢ ንምምጻእ ተቐይሮም ካብ ዝኣተዉ ተጻወቲ ኣርጀንቲና ዝነበረ ዴፓውል ብየማናይ ክንፊ ናብ ውሽጢ ዘሻውማ ከይተታሕዘ ፀንሐ ማካሊስተር ናፃረኺቡ ብርእሱ ገጩ ዓንልዳ ዝህረማ ንኣርጀንቲና ክተማዕርያ ትኽእል ነበረት ብልፅ ፈተነ ነይራ። ኣብ መበል 85 ደቂ ግና ካብ ግዳም ተረርቲ ቅላዓት ካርም ዝውዕለ ኢንዞ ፈርናንደዝ ብልፅ ሸቶ ካብ ክልዳት ሃሪሙ መዝጊቡ ፀወታ መዓሪቦም። ተወሳኺ 9 ደቂ ምስተዋህ እውን ማካሊስተር ዝሃረማ ኩዕሶ ባይታና ላሓሰት ዓንልልታት ሃሪማ ናብ ሊዮኔል ሜሲ ምሪሓ። ሜሲ ኸ በታ ኩላ ዝከኣላ ፀጋመይቲ እግሩ ዘይኮነ በታ ድኽምቲ የማነይቲ እግሩ ናብ ውሽጢ ልዳት ላኢኽዋ ተቐይሩ ዝኣተው ላውቶረ መርቲነስ ብርእሱ እሱ ረኺቡ ናብ ሸቶ ቀይርዋ። ኣብ ናይ ሎም ዓመት ዋንጫ ዓለም ፀወታ ናብ 80 ደቂ ምስኣተወ ክትመዓረን ክትዕወትን ሰራዊት ኣርጀንቲና ካብ ድሐይ ተበጊሳ 2-1 መሪሓ። ፀወታ ክትመርሖም ምጀመረት ዝያዳ ክትዓፁ ዝፈተነት እንግሊዝ ወላ እኳ ኣብ ቅድሚ ዝስለፉ ተፃወቲ ቀይራ ሸቶን ተነለየት ክትረክብ ግና ይከኣለትን። ከምቲ ኣብ 2018 ኣብ ፍርቂ ፍጻሜ ፀወታ ዋንጫ ዓለም ኣንጻር ኩሮሻ ካብ ፈለማ መሪሓ ድሒራ ግና 2 ሸቶ ተመዝጊባ ተሰዕረት። ድሕሪ 8 ዓመታት ሕማቅ ታሪክ ተደጊምዋ። እዛ ጋንታ ሸቶ ምስ መዝገበት ዝያዳ ኣብ ካብ ላዳ ተዓሺጋ ክትከላኸልን ንተፃወቲ ኣርጀንቲና ብፍላይ ንሜሲ ከም ድላይ ክንቀሳቀስ ዝያዳ ክፉት ቦታ ስለዝሓደገትሉና ግዳይ ኮይና ካብ ድሒ ተበጊሳ 2-1 ተዓወት ኣርጀንቲና ታሪኻዊ ጉዕዞ ቀፂላ ናይ 2022 ክብራ ንምዕቃብ ሰንበት 19 ሓምለ ኣንጻር እስጳኛ ናይ ፍጻሜ ወሳኒ ፀወታ ጽበያ። ቅድሚ 19 ዓመታት ናይ ሓገዝ መደባት ክብል ኣብ ዝተሰርዐ መደብ ንህፃን ዝነበረ

0: ላሚን ያማል ዝሓፀቦ ሜሲ ድማ ምዚ ከም ኣርኣዩ ነጠሞቶ ዝዓበየ ትስፉ ስጳኛው ተፃዋታይ ክፋለም እዩ። ፈረንሳን እንግሊዝ ድማ ናይ ደረጃ ፀወተአን ከካይዳ የን።
1: This is in play. It'll count as a game-winning goal in the semi-final. Indeed it is. Argentina do it again. And they set it in with Spain. Sunday in New Jersey in the World Cup final.
2: ማርከ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋ ብሄረ ሰናይ መዓልቲ እዩ።

0: ታሪክ ህሉ ኩነታት ክንርዳ እዩ ዝሕግዝ። ታሪክ ናይ ሕሉፍ ብልጫታትናን ድኽመታትናን ይነግረና። ታሪክ መጻኢና ክንእምት ይሕግዘና። ታሪክ መሰረት መንነትናን ሓበናን እዩ። ሰላምታ ይረሳዕኩን ክቡራትን ክቡራንን ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ከመይ ትኾኑ? እምበኣርከስ ንሎም እውን ሓድሽ ውድድር ሒዝናልኩም መጺና ኣለና። ከምዚ ዓይነት ታሪክ ኣገዳሲ ስለ ዝኾነ ኢ ኸዓ ታሪኻዊ ውድድር ፍልጠት ጉያ ካብን ናብን እናተቐሳቐሰት ምስተፈላለዩ መንእስያት ቀጻሊ ውድድራት ተካይድ። ንሎም ኸዓ ኣብ ከተማ ኣስመራ ዞባ ማእከል ምስካብ ዝተፈላለዩ ቤት ትምህርትታት ዝተዋፅኡ ተምሃሮ ካልኣይ ደረጃ ውድድር ከነካይድ ኢና። ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ሓራይ እምበኣር ተወዳደርቲ ናብ መድረኽ ክዕድሜ ብጣቂዒት ተቐበሉለይ። ቤትኤል ተኸስተ ካብ እምባሃራ፣ ሉልያ ብርሃነ ካብ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ሰማእታት፣ ልያት ጀማል ካብ ልምዓት። ቃድሓን መጻኽን ቀዳሚቲ ተወዳዳሪት ቤትኤል ተኸስተ ኢኺ። ቃድሓን መጻኺ።
1: ቃድሓን ፀናሕኪ።
0: ናይ ኣጋጣሚ ዲ ኩሉ ክንደቂ ኣንስትዮ በፂሒክን ዳኣ ወላ ተፀዋውዒክን ኢኽን?
1: ናይ ኣጋጣሚ ዳኽንሎ
0: በዕጨ
1: እዋ
0: እሞ ከመይ እዩ ዘሎ ምድላዋትኪ?
1: ድሓኒ እግዚኣብሔር ይመስገን ፅቡቅ።
0: ነዘን ብፆትኪ ትሰዕርየን ዲኺ?
1: ሓቢርና ክንዕወት ኢና።
0: ኣራይ ፅቡቅ። ኣብ ትርፊ ግዜ ክንታይ ክትገብሪ ቤቲ?
1: ምስ ማሓስተይ ምዕላል ፈትወይ መፅሓፍቲ ከዓ ከምዚ ዝስሕበካ መፅሓፍቲ ገለ ክርክብ ከለኹ ባፎቲ ኣብ ማሲ ኣብ ኮሙታት ቀንዲ ይሕልፉ።
0: ፅቡቅ። ኣብ ታሪክ ከ ከመይ ተገዳስነትኪ?
1: ታሪክ ከዓ ከምዚ ብዛዕባ ሕሉፍ ዘይትፈልጥ እንተለ ኮይንካስ እቲ ዝሓለፈ ጌጋታት ስለቲ ደግሞ ብዛዕባ እቲዝሓለፈ ግድን ክትርዳ ኣለካ ሶ ምክንያቱ ዝሓለፈ እንትዳ ተረዲእካዮስ ኣብ መፃ ድሞ ኣደግሞ ኒኻ ማለት እዩ። ስለዚ ኣብ ታሪክ ሲ ኩላህና ወላ ንውሽጡ ዓሚቕና ኣይንፍለጥ ግን ዝኾነ ኣረኣያ ወይከዓ ዝኾነ ኣፍልጦ ከለወና ዝብል ኣተሓሳስብ ኣለኒ።
0: ብፍዕቲ ሓቂ ቀዳሜይቲ ሕቶ ክይበል ትስዕብ ኣስተውዕሊ ኢኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መን እዩ? ሀ ቱርኪ፣ ለ ግብፂ፣ ሐ ጣልያን፣ መ እንግሊዝ፣ ረ ኢትዮጵያ።
1: ሐ ጣልያን።
0: ሙሉ መልሲ። ትኽክል ረኺብኪ ኣለኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መግዛቲ ጣልያን እዩ ነይሩ። ቅድሚኡ ከም ሃገር ኣይኮነት እንተጠርኒፋ ነይራ በብ ወገኑ ሃይማኖታዊ ይኹኑ ንግስነታዊ ግዛኣታት እዩ ነይሩ። ጥልያን እዩ ንኤርትራ ከም ኤርትራ ኣቑሙ ክገዛእ ጀሚሩ ማለት እዩ። ስለዚ ረኺብኪ ኣለኺ። ካሊእ ተወዳዳሪት ሉልያ ከመይ ኣለኺ? ከመይ ተዳሊ ክለኺ?
2: ፅቡቅ እየ ተዳልየ ዝብላ እንዳ
0: ትምህርቲ ነፍዕቲ ዲኺ?
2: እወ።
0: ተወዳዳሪት?
2: እወ።
0: ነጥብን ተርታንሲ ንተምሃራይ ክሳብ ክንደይ ይውስኖ ኢል ክትሓስቢ ካብ ተመክሮ ክተወሲንኪ ናይ ብሓቂ ብነጥብን ብታርታን ንተምሃራይ መንፋዕት

0: ልክዓ ንኽእል ዶ ወላስ ካልእ መለክዒታት ኣለዎ?
1: ኖ ብነጥቢ ኮ ክንልክዓይ ንኽእል እንዲና ንነጥቢ ኢልካ መጀመርታ ንነጥቢ ኢልካ ኮንካ ንትምሃር ንፍልጠት ኢልካ ኢኻ ትምሃር ሽዑ ንፍልጠት ኢልካ ትምሃር ከለካ ከዓ ብመልክዕ ከዓ ነጥቢኻ ስለ ዝዓቢ ነጥብስ መለክዒ ናይ

0: ዕድልያ ዘላትኪ ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት መዓስ ፈሊቁ? ሀ ኣብ ምግዛቲ ኢጣልያን፣ ለ ኣብ ምግዛቲ እንግሊዝ፣ ሐ ኣብ ምግዛቲ ሃይለ ስላሰ፣ መ ኣብ ምግዛቲ ደርግ፣ ረ ኣብ ምግዛቲ ቱርኪ።
1: ሀ ኣብ ምግዛቲ ኢጣልያን።
0: ሙሉ መልሲ። ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት ኣብ ምግዛቲ ኢጣልያን እዩ ፈሊቁ። ሽዑ እዩ እቲ ህዝቢ ኣብ ትሕቲ ምግዛቲ ከም ዘሎን ክሳብ ሽዑስ ይኮነለይ ዶ ይኸውን ዝብል ርድኢት ነይርዎ እዩ። ሽዑ ግን መግዛቲ መሪርዎ በብዓቕሙ እውን ሓንሳብ ብብውልቁ ሓንሳብ ምስዓዱ እንዳፀመደ ኣንፃር መግዛት እውን ብዓቕሙ ይገጥም ነይሩ ማለት እዩ። ኣብዚ ከዓ እቶም ዝያዳ ንጠቕሶም ኣለውና ኣቦታትና ሓርበኛታት ከም በዓል ደጊያት ባታ ሓጎስ፣ ኣበራ ካሳ፣ በዓል ቡሩይ ክጥቀሱ ይኽእሉ ማለት እዩ። ሳልሰይቲ ተወዳዳሪት ሉልያ ሄኖክ ቃልሃን መፃኸ
2: ቃልሃ ፅላሕኩም
0: ከመይ ኣሎ ውድድር ከመይ ጀሚሩ ኣሎ?
2: ፅቡቅ።
0: ስለምንታይ ኸ ኣብ ቡያ ክትወዳደር ወሲንኪ?
2: ኣብ ታሪክ ሲ ምሻሎ ካብ ወላ ካብ ቀደም ሲ ዝምባለስ ኣለና ቅርብ ኣብኡ ኣንፈስ ስለ ዘለናስ ሳይ ንግብር ኢለ
0: ነብሲ ክትፍተሺ። ኣብ ትርፊ ግዜ ክንታይ ክትገብሪ?
2: ኣብ ትርፊ ግዜ ከመይ ናይ ትምህርቲ ሰዓታት
0: ወፃይናይ ትምህርቲ ሰዓታት ወፃይ
2: ፍሉጢት ሰዓታት ካብ ዊከንድስ ገዲፍካተን ቀዳሚ ሰንበት ገዲፍካስ ካብ ሶኒስ ጋብ ዓርቢ ንጎሆ ኣብ ላብሬሪ ኣቱ ምሸት ሽዑ ናይ ካልእ ስራሓት ዝገብር ናይ ምሸት ይኸ ትምህርቲ
0: ምድቡ ግዜኹ ማለት እዩ
2: ምድቡ
0: ብዛዕባ ምሕደራ ግዜ ኣገዳሲት ነጥብ ልዒል ክለ ክንምለሳ ኢና። ሕጂ ግን ናብ ሕቶ ክከብለከ ቀዳማይ ወገን ህዝባዊ ሓይልታት ካብ ተጋድሎ ሓርነት ኤርትራ ምስተፈለየ ዝዓስከረሉ ቦታ መን ይበሃል? ሀ ፍልፍል ሰለሙና፣ ለ ስዱሕ ዒላ፣ ሀ ገልዓሎ፣ መ ማህሚመት፣ ረ ናቕፋ።
2: ለ ስዱሕ ዒላ።
0: ሙሉ መልሲ። ብትኽክል ረኺብኪ ኣለኺ። ቀዳማይ ወገን ህዝባዊ ሓይልታት ካብ ተጋድሎ ሓርነት ኤርትራ ምስተፈለየ ዝዓስከረሉ ቦታ ስዱሕ ዒላ እዩ ዝበሃል። ኣብዚ እዋን እዚ ምስተፈናጨሉ በብወገኖም እዮም ሃዲሞም። እቶም ናብ ሱዳን ሃዲሞም ዝነበሩ ከዓ ብሓገዝ ናይ ሳበ ናብ ዓደን ገሊኦም ብመረኽብ ገሊኦም ብኣየር ክኸዱ ዕድ ረኺቦም ማለት እዩ። ሽዑ ተኸሊሎም እዮም ናብ ኤርትራ ተመሊሶም ብደንከልኣትዮም ኣብ ስዱሕ ዒላ ከዓ ዓስኪሮም ወይ ዓሪዶም ነይሮም ማለት እዩ። ስለዚ ረኺብኪ ኣለኺ። ራብዒቲ ተወዳዳሪትና ከመይ ኣለኺ?
3: እግዚኣብሔር ይመስገን።
0: ከመይ ተዳሊኽ ኣለኺ?
3: ሓኒ እግዚኣብሔር ይመስገን ዓቕሙ ነብሰይ።
0: ፅቡቅ። ኣብ ታሪክ ሲ ኩሉ ግዜ ዝለዓል ኣሎ ብዛዕባ ናይ ደቂ ኣንስትዮ ተሳታፍነት ኣብ ታሪክ ማለት እዩ። ኣብ ዝበዝሕ ግዜ ከዓ ኣብ መደባትና ብዝተፈላለየ ምክንያት ክኸውን ይኽእል እርግፀኛ ኮንኩን ግን ደቂ ኣንስትዮ ይውሕዳ እየን። እዚኣ መደብ ግን ኣርባዕት ይኹን ብደቂ ኣንስትዮ ኣፈልይ ማደላ ምንታይ ይስማዓክ ኣሎ?
3: እንዳ ሓበን ይስምዐኒ ምክንያቱ ከምዚ ኢልና ኩላትና ደቂ ኣንስትዮ ውድድር ክንኣቱ ከለና ሲ ከምዚ ምሽ ኣበይ ናይ ደረጃ ከም ዘለናስ ነብስና ክንግምት ሕግዘና። ስለዚ ሓበን ይስምዐኒ።
0: ፅቡቅ። ኣዝዩ ደስ ደብል እዩ። ቀዳሜት ሕቶ ክበል ትስዕብ። ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ በናይ መግዛእታዊ ውዕላት ምርኮስ ብምግባር ብይን ተዋሂቡ ሀ 1900 ለ 1902 ሀ 1908 መ ኩሎም መልሲ እዮም።
3: ሀ 1908
0: ኣይረኸብክያን ኣለኺ ኢልያት። ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ በናይ መግዛእታዊ ውዕላት ምርኩስ ብምግባር ብይን ተዋሂቡ ኩሎም መልሲ እያ። እታ መልሲ መ እያ ትኸውን ደላ። ስለዚ ኣይረኸብክያን ኣለኺ። ናብ ቀዳሜ ተወዳዳሪት ተመሊስና ኣለና። ከመይ ፀኒሕ ክቤተ እየን?
4: እግዚኣብሔር ይመስገን ፅቡቅ።
0: ሕጂ መወዳድርቲ ኸ ኣብ ውድድር ሜዳ ርኢኽየን ኣለኺ ከመይ ምዃነ። ስለዚ እንታይ ስማዕ ክሎ ከመይ ዘሎ ሞራልኪ?
4: ፅቡቅ ብጣዕሚ። ዋዚ ምስ ሓያል ክተወዳደር ክለ ሓያል እንዲኻ ትኸውን ከበን ክሕይልብት
0: ናይ ባሓቂ ሓይሊ ከተንፀባርቐሉ መድረኽ እዩ ዘሎ
4: ወይ ይብል።
0: ኣብ ዝኾነ ውድድር ክትዕወት ሲ ዕድል ምድላው እውን ክልቲኡ ተተራኺቡ ኢል ሰልጠካ ይበሃል እሞ ግን ናይ እጃም እዩ ዝልዕል ናይ ዕድል ዶ ወላ ናይ ፃዕሪ ወይ ክንደይ ሚታዊት መሃብ ኪዮስከ?
4: ክልቲኡ ባዕሪ እዩ ይብል ኣነ ከም ቤቱ ማለት እዩ። ምክንያቱ ሓደ ሓደ እዋና ንፍታን ሕቶታት ዝመፀሉ ስለዚ ኣብ ዕድል ድማ ናቱ ኣንፍታ ኣለዎ ግን

0: ኢልካ ትመፅእኻ ከምዚ ቅድሜና ዝፀንሑ ተወዳደርትስ ከም ትብድሆ ይርግፀኛ እዩ ማለት እዩ።
1: ፅቡቅ በሊ እቲ ተዳለኽዮ ምስ ዕድል ተሓዊሱ ክሰልጠክስ ንምንኤልኪ ካልይትሕቶ ከያ ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ መፀዊዕኡ እንታይ ነይሩ? ግዜ ኣለክጆኺ
0: ሓራካ
1: ኣይኮነን
0: ማዕበል ፍቅር ሃገር
1: ውሽጢ ክሪ ሓሲብካ ወላ መልሲ እያ ውሽጢ ክሪ ሓሲብካ ወላ
0: መልሲ እያ ይብል በር
1: ኣጅ ክበል ዓብል ክበል እያ
0: ማሕበር ፍቅር ሃገር
1: ሙሉእ መልሲ ናይ ዕድል ደ
0: ክልቴን ሕወት
1: ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ ማሕበር ፍቕሪ ሃገር እዩ ዝበሃል ነይሩ። እዚ እቲ ብሓሙሽተ ግንቦት 1941 ዝተመስረተ እቲ ሃገራውነት ወይ ከዓ ሃገራዊ ስምዒታት ዝበሃል ካብ መጀመርቱ ዝውለደሉ ዝነበረ ወይ ከዓ ድቂ ሃገራውነት ክንብሎ ንኽእል ግዜ እዩ ነይሩ። በዓል ኣቦና ወልዳ ወልደ ማርያም ሸክ ኢብራሂም ሱልጣን ዓብደልቃድር ከቢረ ኸዓ ካብቶም ኣባላት መራሕቲ ናይዚ ማሕበር ኮይኖም ኩሉ ግዜ ዝጥቀሱ እዮም ማለት እዩ። ስለዚ ረኪብ ከያ ንኽ እንኳ ሓጎሰኪ ናብ ካልእ ተወዳዳሪ ትህሉልያ ናባኸ ከመይ ኣለኺ? ፀቕጢ ኣሎ ድዩ? ፀቕጢ ኩሉ ግዜ ምሰልዓልካስ ብዝተፈላለየ ካብ ናይ ደገር ኣቑሒታት ድመፅእ ስምዒት እንድዩ ኣብ ንኣሽቱ መንእስያት ከዓ ፀቕጢ መዘና ዝብል ዓብዪ ኣርእስቲ እዩ። ሕጂ ከመይ ትርእዮ ንስኺ ከም ተማሃሪት ኣብ መዛኑኺ ወይ ከዓ ኣብ ከባቢ ክትዕዘብ እዮ ፀቕጢ መዘናስ ክሳብ ክንደይ ሓደገኛ ወይ ክሳብ ክንደይ ከቢድ ይገብሮ በቲ ኣሉታዊ መገዱ?
2: እወ ኣብ መንእስያት ፀቕጢ መዘና ኣሎ እንድዩ ግን ነብስኻ ከም ዝገበርካ እያ ነብስኻ ሲ ኣብ ካልኦት ሰባት ተመርኪስካ ንድሕር ትኸይድ ትኾንካ ፀቕጢ መዘና ግድን ከጥቃዓካ እዩ። ነብስኻ ብነብስኻ ተመርኪስካ ትኸይድ እንድሕር ኮንካ ግን ፀቕጢ መዘናስ ኣየጥቃዓካን እዩ ዝብላኒ
1: ልክ። ስለዚ ናይ ኣተሓሳስባ እዚኻ ፍልል እዩ ዘለካ ሰባት መሓዙ ትኸውን ትኽእል ዶ?
2: ውሕድ እዩ ፕሮባብሊቲ ናቱ ውሕድ እዩ እታ መሓዛኻ ናብቲ ናትካ ጠወይ ኣምፅኻ ግን ክትገብራ ትኽእል ኢኻ።
1: እስኻ ናብቲ ናተይ ክትብለ
2: ዝቐደመ
1: ልክዕ። ብተወሳኺ ኸ ንኣብነት መሓዙት ሲ ኣብ ብፍላይ ተምሃሪ ኣብ ዝኾንካሉ ደቂ ክላስካ ኣለዉ ደቂ ገዛውትካ ኣለዉ ኣብ ዕረፍቲ ዕረፍቲ ናይ ስፖርት ትርክቦም ሰባት ክህሉ ይኽእሉ በዚ ቢሉ ከዓ ብዙሓት መሓዙት ከተጥሪ እቲ መድረኽ ይዕድመካ እዩ እሞ ከመይ ትርእዮ ከም ሉላ መሓዙት ከተብዝሕን ከተዋሕደን?
2: ኩሎም ትረኽቦም ሰባት መሓዙትካ ማለት ኣይኮኑ መሓዙትካ ውሕዳትን ውስናትን ክኾኑ ፅቡቅ እዩ። ኣብ ደገ ወፂኢኻ ትረኽቦም ሰባትን ከምዚ ኖርማል ናይ ደገ ዳሓን ክንብሎም ንኽእል እምበር መሓዙትካስ ኣይኮኑ።
1: ፅቡቕቲ ካልእ ትሕቶ ክበል ትስዕብ ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣበይናይ ቦታ ተጀሚሩ?
2: ብሓደ መስከረም 1961 ኣብ ጎቦ ኣዳል ተመስሪቱ።
1: ሙሉእ መልሲ ሙሉእ መልሲ። ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣብ ጎቦ ኣዳል ተጀሚሩ። ብዛዕባ ሓምድ እድሪስ ዓዋተ ኣዝዩ ሃፍታም ዝኾነ ታሪክ ኢና ንመሃር ወይ ከዓ ንፈልጥ እሞ ብዛዕባኡ እንታይ ትፈልጥዮ ለክ ወይ ከዓ ካብ ተመስጦ ክስከ ኣካፍለና ብዛዕባ ዓዋተ?
2: ሓምድ እድሪስ ዓዋተ መጀመርታ ብረታዊ ቃልሲ ክጅምር ከልስ ምስ ውሑዳት ሰባትን ምስ ውሑድ ዓቅሚ ውሑድ ናቱ መሳርሒታትን ከም ዝጀመረ ይኽእል
1: ልክዕ። ሻውዓይ ርእሲ እዩ ኸይዱ ወላት ሒዝዎ ዝነበረ መሳርሒ እውን ሓንቲ ኣቦ ዓሸራ ብረት ንሓሙሽተ ከዓ ናይ ጥልያን ዝኣረጋ ብረት ይሒዝ ወፅዩ እዚ ሕጅስ እቲ ክትብልዮ ፀናሕኪ ብውሑድ ዓቕሚ ወላዳ እይጀምር እምበር ኣብ ሕልሙ ክበፅሕ ክኢል የርእየና። ሳለሰይቲ ተወዳዳሪት ሉልያ ናባኸ ክመፅእ ብዛዕባ ምሕደራ ግዜ ፅቡቅ ኣርእስቲ ኣልዒል ክፀኒሕኩም ሞ ክሳብ ክንደዩ ኣገዳሲ ብፍላይ ከዓ ተማሃራይ ኮይንካ ትምህርትኻን ማሕበራዊ ሂወትን ከተካይዶ ኣለካ ሞ ብኸመይ ክትመሃሮ ትኽእል ወይ ክሳብ ክንደዩ ኣገዳሲ ኢል ክትሓስበ?
3: ከም ኣተሓሳስባይ ምሕደራ ግዜ ብፍላይ ከዓ ኣብ ዘለናዩ ናይ ሃይ ስኩል ዕድመ ተማሃሪ ናይ 11 ክፍለዎንካ ብጣዕሚ እዩ ዘለየካ። ምክንያቱ እቲ ናይ ዝሓለፈ ክፍልታት ዝነበረ ንሃገራዊ መልቃ ፈተና ንክጠቕመካ ኣብዚ ክደግሞ

0: ኣለካ ሕጂ እቲ ግዜ ከዓ ክትካውን ኣለካ በትካ ትምሃር ኣለካ ናይ 11 ግሬድ ሕጂ ቅድሚ ኩሉ ምውህላሉ ስኒ ንሓንቲ ነታ ዝተምሃርካ ያለ ሰንሲ ሸዓ ኣብታ ግዜኣ ተፅናዕምሽ ሽዑኡ ኣይውህለለካን እዩ ንኻልእ ዕማማት ንክትገብር ከኣኒ ግዜ ኣለካ ማለት እዩ
1: ልክዕ ምዚ ክጥቀስ ዝፀኒሐ ኣቐዲማ ከተብርሆ ፀኒሓ ይወላሉልያ እሞ መክስኪያ ብዛዕባ ፀቕጥመ ዘና እውን ክትብለና ፀኒሓ እሞ ንስኻ እንታይ ተወሳኺ ሓሳብ ኣለክቦ መንእሰይ ናይ ኮተተይ ዕድመ እዩ ኣዝዩ ተኣፋፊ ዕድመ እዩ ድበሃል
0: ሓቂ ብል ከምታ ዝበለት እያ ኩሉ ከመተሓሳስባኻ እንድዩ ትመኻይ ድኻ ይፀልወካ ሕጂ እስኻ ዕላማኻ ትፈልጥ ትኾንካ በታ ዕላማኻ ትኸይድ ትኾንካ ኣርሒቕካ ተሓስብን ውድ ንፁር ዝኾነ ዕላማ ኣብ ርሑቕ ክስታይ ኣቐሚጥካ ተለኻ ስኒ ንዑ ንምብፅሕ ዘለካ ሲ ኩሉ መስዋእትስ ክትከፍል ኢኻ ስለዚ ወላ ነቶም ዘየድልዩካ ዓርከ መዘና ስኒ ከተወግዶም እዩ ዘለካ ኣነ ብተሓሳስ
1: ንፍዕቲ ድምቕ ድበለ ጣዒታ ውለይ እንታይ ክትኮኑ ትደሊሉ ለ ትምህርቲ ምስወዳኪ
0: ናይ ፖለቲካል ሳይንስ ዕድል ተረኺበ ፖለቲካል ሳይንስ ክምረቐ እየ ዝደሊ ብኡ ተመሪቐ ኣብ ዲፕሎማስያዊ ዲፕሎማት ኮይኑስ ኣብ ዲፕሎማስያዊ ስራሕቲ ፅቡቅ ክሳብ ይገብር ይደሊ
1: ናይ ባሓቂ ኣዝዩ ደስ ደብል ዓብ ሕልሚ እዩ ንዓኺ ንስድራ ቤት ኪኢና ሃገር ዘፀዊዑ ከምዚ ዝበልክና ኢኻ እሱ ኣብ ባይታት ተግቢርክዮ ዘይከውን የለን ዕላማታትካ እዩ ፅቡቅ ዕድል ምነ ኢልኪ ኣብዚ ውድድር ጥራይ ደይኮነስ ኣብ ሂወት ክበላ ማለት እየ ካሊእ ሕቶ ከያ ቁጠባዊ ፖለቲካዊ ማሕበራዊ ጉዳያትካ ባዕልኻ ምስላጥ ዝገልፅ ሓደ ካብ ክብርታት ህዝባዊ ግንባር እንታይ እዩ
0: ኣብ ደጀን ዝነበሩ ናይ ትካላት ናይ ኣብ ድሕሪ መስመር ናይ ምክልኻ ዝነበሩ ናይ ህዝባዊ ግንባር ኣብቲ ደጀን ዝሰርሖም ነበረ ናይ ትካላዊ ንጥፈታት ዝተፈላለየ ነብረሲ ባዕሉ የፍሪ ነይሩ እዩ ኣብ ሆስፒታላት ተመፂና ኣብ ከኒናታት ገለ ትምህርቲ
1: እጂ ተቓል ረኺብ እያ
0: ኣብ ሰንዓ
1: እታ ግዜ ተጠቀምላ
0: ንብሰ ምኽኣል ኣብ ካልኦት ዘይተመርኮስነት
1: ሓራይ እንታይ ይበሃል ንሱ ሞ
0: ፅጋዕ ካብ ካልኦት ናይካ ናይ ቆል ፅጋዕ ሸኒነት ናፀምኻን ነብስኻ ምኽኣል
1: ሙሉ ነጥቢ ብትኽክል 4 ነጥቢ ረኺብኪ ኣለኺ እዚ ኩሉ ዝገለፅክዮ ኣቢሉ ንርእሰ ምርኮሳ እዩ ዝገልፅ ፅቀተኛ ዘይምዃንን ካብ ካልኦት ዘይምፅባይን ኣብ ነፍስኻ ምሙርኳስ እዩ ዝገልፅ ካልኦት ክብርታት ናይ ህዝባዊ ግንባር ከ እንታይ ክጠቕስ ትኽእል
0: ህዝባዊ ግንባር ብዙሕ ክብርታት ነይሮም ሞ ተወፋይነት ብፃይነት ነፍሰ ፍቶት ምውጋድ ፅንዓት ብዓብኡ
1: ልክዕ ኩሎ ናምፂ ኸይኒ ኸ ናብ ዝቕፅል ተወዳዳሪት ክንሰግር ኢና ልያት ኣብ ትምህርቲ ኣቐዲምና ሓቲትናዮም ፀኒሕና ኢና እሞ ታርታን ነጥብን ክሳብ ክንደዮም ንተምሃራይ ዝገልፅ ወል ክትሓስቢ ንስኸይ ከም ልያት
2: ራይ ታርታን ነጥብን ክሳዕ ክንዲቲ ኣገዳስነት ኣለዎም ኢለ ይሓስብኒ ምክንያቱ በቲ ሓደ ፅልዎ ኣለዎም ወ ልክዕ ምክንያቱ ዳሓስካይ እንዲኻ ትፍተኖ ሽዑቲ ሪዛልትካ ናይ ትብርእስኻ ደሎ እዩ ግን ክሳዕ ክንዱ ኣብ ነጥቢ ይኹን ኣብ ታርታ ንድሕ ንምርኮስ ንድሕር ኮይና ጀስ ነታ ግዜ እቲኣ ምሕለፊት እምበር ንመፃኢ ድኾነ ክስታይ ደ የብልና ኢና ንኸ ስለዚ ኣብ ታርታ ነጥብን ጥራይ ደይኩና ክንግደስ ዘለና ኣብ ርእስና ሞ እንታይ ንሕዚ ቅድም ንፈልጥ ሽዑቡኡ ጌርና ፋርዘር ክንከይድ ንኽእልና እንድሕር ኣብ ታርታን ኣብ ነጥብን ጥራይ ተተመርኪስና ግን ጀስ ነታ ግዜ እቲኣ ንምሕለፍ ንጥቀመላ ኦኬ ድሕሪኡ ኸ ክርሳዕ እዩ ማለት እዩ ስለዚ ኣብ ታርታ ነጥብን ክሳዕ ክንዱ ኣገዳስነት ክህልወና ኢለ ይሓስብኒ
1: ንፈቲ ናይ ባሓቂ ስለዚ ታሪክ ከተፅንዖ ከለኺ ካብ ውድድር ወፃኢ ነዚ ውድድር ጥራይኩን ክንተላለ ክመፅኺ ዘለኹ ማለት እዩ ልክዕ እዛ ዝበልክያ ኣባይታ ዝተተግበረት እቲ ኢኩብ ፍልጠት ንወለዶታት ክፀንሕ ዝኽእል ወላ ፅሒፍካ ክተስግሮ ትኽእል ይኸውን ማለት እዩ ኣጆ ክበሊ ንዓኻ ካሊእ ትሕቶ ከያ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻዊሕ ንውን እንተኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት መን እያ
2: ይማ ዘይነት
1: ሙሉ ነጥቢ ሙሉ መልሲ ኢልያት ረኺብኪ ኣለኺ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻዊሕ እውን እንትኾኑ ብሓዊ መኩ ኣለው ዝበለት ኤርትራዊት ወይዘሮ ወይ ኣዴና ዘይነብ ያሲን እያ ስለዚ ረኺብኪ ኣለኺ ሙሉ መልሲ ናብ ቀዳሜይቲ ተወዳዳሪት ሰጊርና ኣለና ቤትኤል ከመይ ኣለኺ
3: ፅቡቅ እግዚኣብሔር ምስግን
1: ዝኾነ ሰብሲ ብተምሃሮ ተምሃራይ ካልኣይ ደረጃ ኮይኑ ምስ ሓለፈ ኣብ ዝኾነ ዕድመ ሓቲትካዮ ኣዝዩ ብዙሕ ሰብ ማለት እዩ እቲ ዝያዳ ተናፍቆ እዋን መዓስ እዩ ኢልካዮስ ናይ ግዜ ሃይ ስኩል እዩ ዝብል እጂ ምናልባት ምስ ሓለፍኩ ነ እዩ ዝርዳእ ክንድኸውን ብርግፅ ንምኳኑ ማለት እዩ እንታይ ኮይኑ ይስማዕክ እንታይ ኣመና ተዘካሪ ተናፍቃ ድገብሮ ሂወት
3: እንታይ ስከ ኣብቲ ዕድመትስ ዋላ ከምዚ ባዮሎጂ ዋላ ከምዝተምሃርናዮ ሆርሞንስ ኣለው ን ብካልእ ወገን ከዓኒ እቲ ከባቢካ ዘሎ መዘና ኣሎ ስለዚ ኣብቲ ዕድመቲ ውዕ ዕድመ ወይከ ፋርጂልና ኢና ንፅዖ ስለዚ ብቲ ዕድመቲ ዝኾነ ነገር ናይ ምፍታን ድሌይት ኣሎ እንደገና ድማ ሰብ ከይብለኒ ዝበሃል ነገር ብዙሕ ኣብኡ ዝረአ ነገር ኣይኮነን ስለዚ ትሕግታት ትፈልጡ ኢኻ ከም ድሌትካ ከ ክትከውን ትፍትን ኢኻ ኣብዚ ድማኒ እቲ ሰብ ከይብለኒ ዝብል ኣብ ምስዓበካ ተምፅኦ ደረጃ ኣሊኻ እንደገና እቲ ፍፃነትካ ዝነበረ ናይ ዕሽነት ነገር ኣሊኻስ ከምዚ ኣብቲ ማዕረ ወይከዓ ኣገዳሲ ዝኾነ ዕድመ ትኸደሉ ኮይኑ ስምዐኒ
1: ስለዚ ከመይ ትሕልፍ እዩ ኣለኹ ንስኸ ብውልቅኸ
3: ኣነ ድ ምስ ዓበኹ ብፍላይ ስማራ ደስ ይብለኒ ኢለ ሓስብ
1: ዘጣዕሰኪ ትገብር ንክእል ኣለኸ
3: ዋ
1: ፅቡቅ ንፈቲ ሞሳልሰይቲ ክሕቶ ኸያ ምረፅ ስለ ዝኾነት ጥንቅቂልኪ መልሲ ብዘመነ ዓደይ ዓደይ ዝፍለጥ ግዜ ሀ ዘመነ ኣካሒዳ ለመግዛቲ ኢጣልያ ሐ መግዛቲ ደርግ መ መግዛቲ ብሪጣንያ
3: መ መግዛቲ ብሪጣንያ
1: ሙሉእ መልሲ ዘመነ ዓደይ ዓደይ ዝፍለጥ ግዜ መግዛቲ ብሪጣንያ እዩ ኣብዚ ድማ ብተወሳኺ ከምዚ ክትብልዮ ፅናሕኪ ከፋፊልካ ግዛእ ዝብል ፖሊሲ የተግብርዎ ስለ ዝነበሩ እቲ ክርስትያናዊ ከበሳ ምስ ኢትዮጵያ እቲ ምዕራባዊ ቆላ ዝበሃል ከዓ ምስ ሱዳን ክሕውስዎ ይደልዩ ነይሮም ኣብዚ እዋን እዚኦም ከዓ ቦታትና ንኖ ሓደ ኢና ይንፈላለን ኢሎም ማሕበራት እንዳቆሙ ብሕቡን ብስቱርን እንዳተቓለሱ ሃገር ኣፅኒሖምልና ማለት እዩ ስለዚ ቤትኤል ንፍዕቲ ንክብኪ ኣለኺ ካልይ ተወዳዳሪት ሉልያ ኢኺ ከመይ ኣለኺ
4: ፅቡቅ
1: እስኺኸ ኣብ ግዜ ንእስነት እቲ ፍሉይ ድገብሮ ወይ ከዓ ተምሃራይ ሃይ ስኩል ኮይንካ ሓሊፍካ ተምሃራይ ካልኣይ ደረጃ ኮይንካ ሓሊፍካስ ንዘላለም ደይርሳዕ ዝገብሮ ተዘክሮታት እንታይ ኮይኑ ይስማዓኪ
4: ካብቲ መጀመርታ ንእሸይ ከለኻ ወይ ኣብቲ ጁኒየር ወይቲ ኤሌመንታሪ ከለኻስ ብስድራኻ ተወኪልካ ኢኻ ትኸይድ ኩሉ ግዜ ሃይ ስኩል ምስ በፃሕካ ግን ከምዚ ነፍስኻ ወኪልካ ኣብ ሂወትካስ እንታይ ክትገብር ኣለካ ትውስነሉ ዕድመ ስለ ዝኾነ ተዘካሪ ገብሮ ይብል ኣነ
1: ፅቡቅ እስኪ ሕጂ እቲ ድሕሪ ዓመታት ትዝክርዮ ወይከዓ ተስተማቐርዮ እንታይ ኮይኑ ይስማዓክ ካብዚ ኩሉ ትሕልፍ እዮ ዘለኺ ንጥፈታት
4: ኣብ 11 ምስ ክላሰይ ዘሕልፎ ዘሎ ሂወት ተዘካሪ ኮይኑ ይስማዓኒናይ
1: ፅቡቅ በሊ ሳልሰይ ትሕቶ ከያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትኪ ሕስብ ኣቢል ክመልሲ ቀንዲ ዕላማ ሃገራዊ ኣገልግሎት እንታይ ነይሩ ሀ ንህላወን ቀፃልነትን ሃገር ለ ንህንፀት ሃገር ሐ ዱልዱል ሓይሊ ምቋም መ ኩሉ መልሲ እዩ
4: መ ኩሉ መልሲ እዩ
1: እርግፀኛ ኸ ሙሉእ መልሲ ሙሉእ መልሲ ሙሉእ ነጥቢ ረኺብ ክለኺ ቀንዲ ዕላማ ሃገራዊ ኣገልግሎት ንህላወን ቀፃልነትን ሃገር ንህንፀት ሃገር ዱልዱል ሓይሊ ምቋም መ ኩሎም መልሲ እዮም ስለዚ ኩሉ መልሲ እዩ ማለት እዩ ኩሉ እዚ ምክንያታት ወይ ዕላማታት ናይ ሃገራዊ ኣገልግሎት እዩ ሉልያ ሉልያ ናባኸ ሕጆን ኣብ ቤት ትምህርትኹም ንጥፈታት ናይ ሃማመት ኣሎ ዶ
5: ኣሎ
1: ትሳተፍ ዶ ንስኸ እቲ ንጥፈታት ከመይ ይመስል ንስኸ እንታይ ዓይነት ኣበርክቶ እዩ ዘለኪ
5: ንሕና ምስ ገለ ብፆተይ ኮይና ከምዚ ኣካይድ ተኣካል ኒና ናይ ቤት ትምህርቲ ሰማዕታት ብዙሕ ንጥፈታት ነካይድ ኢና ሕጂ ኣብታ በብክስታይ እዩ ኣብ ምክታል ክለባት ተመፂና ስኒ ብዙሓት ክለባት ኣለዋ ንዕን ጠርኒፍካ ናይ ክለብ ናይ ጥዕና ኣሎ ናይ ኣንበብቲ ኣሎ ናይ ምህዞን ሰንዓን ብዙሕ እዩ ብሰብሲ በብቲ ዝደልዮ ስኒ ኣብ ድላይቱ ምእንቲ ከድምዕሲ ብዙሓት ክለባት ኢና ፈጢርና ዘለና ቤት ትምህርቲ ሰማዕታት ተመፂና ኣብ ዕረፍቲ ድማ እቶም ናይ ሚኒ ሜድያ ዝበሃሉ ክስታይ ድማ ናይ ሃገራዊ ደርፍታት ድዩ ገለ ንተምሃሮ ከነቃቑሕ ዝኽእል ፅሑፋት እዮም ነንብብ ገለ እታ ክለብ መሪሕ ክትበሃል ኣለ ከዓ ኣብ ሃገራዊ መዝሙር ተሰሪዕካ ኣብ ባንዴራ ምስቀል ምውራድሲ ዓብተራ ንፃወት
1: ፅቡቅ ንስኺ ብፍሉይ ኣብያ ክትነጥፊ ቀንዲ ክስተይኪ ካብዘን ክለባት ማለት እየ
5: ኣነ ኣብ ሓላፊ ናይ ምክታል ክለባት እየ
1: ፅቡቅ እንታይ ካብ ትጅምር እዮሞ እንታይ ኣብ መዛንኩምሲ እንታይ ዓይነት ፅልዋ ይሕዲርኩም ካብ ተዓዘብኩሞ ማለት እዩ ወይ ለውጢ ትርእዩ ኣለኹም ዶ
0: بعبيون مجمرتان سبي خات حسب اها ما ناي كلهم بيت مرتات قال ملتا اكيبكا بب بزحت سي نناتكا ان شاء الله بزح سبي خات فلت بعبيو خا اب ناي سيفيكا وسلطاناتك بزحي خات حسب بزي بوخا نحنا بنقربو طلبات نوزبانا زخون اب زخون عاود ان شاء الله كيلاتات مهورات قال ملا يمصلناي مسوم ناي زت خصاي سي فطرناي
1: ጽቦ ተስፋይ ገብርክ ትቀጽልዎን አብና አሽትዋትኩም ከተሰጋግሩዎም ድማ ሳልሴት ህጥቶ ኸያምባር ምረጽ ስለዝኾነት ጥንቅቅልክ መልሲ ንፖለቲካውን ቁጠባውን ዕላማ ዘካይድ ውጽኢት ናይ ዘመን እዚ ዝኾነ ስልጣናት ተሐሳስባ እንታይ ሀ ሀገርን ሀገራውነትን ለ ጂኦግራፊያዊ አሃዱ ሀ ቀቢላውነት መ ኩሉ መልሲ
0: ሀ ሀገርን ሀገራውነት
1: ሙሉ መልሲ ሙሉ መልሲ ሉሊያ ንፖለቲካውን ቁጠባውን ዕላማ ዘካይድ ውጽኢት ናይ ዘመን እዚ ዝኾነ ስልጣናት ተሐሳስባ ሀገርን ሀገራውነትን ትክክር ረክብኪ ያለኺ ሉሊያ ጽቡቕ መረዳታ ጽቡቕ ዝኾነ ኣፍልጦ እዩ ዘለኪ ኣብዚ ዛዕባ ዝሞ ከም ኩለን ብፆትኪ ሃገራውነት እንታይ ልኪም ይገለፅኪዮ
0: ሃገራውነት ሲ ቅርብነት ናይ ዜጋታት ንዝኾነ ምሻሎ መልክዕ የብሉን ስምዒት ከም ዝምሃኑስ መልክዕ የብሉን ግን ንሃገርካ ትገብሮ መስዋእቲ ብግዜ ካድዩ ወላ ስጋ ናይ ደም መስዋእቲ ክትከፍልሲ ኩሉ ግዜ ቅሩብ ምዃን ብከምዚ ከተረጋግፆ ትኽእል ንስታይ እዩ
1: ልክዕ ስምዒት ክሳብ ዝኾነ በቲ ስምዒት ዘይኮነስ በቲ ውፅኢት እዩ
0: በቲ ውፅኢት እዩ
1: ስልክዕ ትኽክል ያቀንዴልና ልያት ናባኺ ተመሊሰ ኣለኹ ከመይ ኣለ ውድድር እንታይ ነይሩ ትፅቢታት ክስከ
2: ኩሎም ትፅቢታተይ ደሎ ከምዚ ተፀቢየ ነይሮ ሞራ በላሕቲ ዝኾነ መወዳደር ተወፃዕኒ ትፅቢተይ ነይሩ ይላሉ
1: ማዕረ ትፅቢት ክዶ ከተዳሊኹሞ
2: ኣነ ከም ዓሙይ ተዳለየ ድ
1: ፅቡቅ ኣጆ ክበሊ ሕጂ እውን ፅቡቅ ዕድል ምነየልኪ ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብዪ ተራ ዝተፃወተ ነጥበ መቐይሮ ኣይና እዩ ሀ ወፍሪ ባሕር ነጋሽ ለ እናደው እዝ ሀ ሰላሕታ ወራር ይቕሬታ ሀ ሰላሕታ መ መልሲ የለን ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላት ኪ
2: ለ እናደው እዝ
1: ግፀኛ ዲኺ ሙሉ መልሲ ወላ ከደናግረኪ ኢሎሞ ወላ ሓንቲ ግን ንቕ ከምኡና ኣይበልክን ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብ ተራ ዝተፃወተ እናደው እዝ እዩ ስለምንታይ እዩ
2: ኣብ ናደውዝ ዓብ ዝኾነ ሓይሊ ናይ ፀላእ ስለ ዝተደምሰሰ ብኡ መጠንካ ኩሉ ኤርትራ ዋላ እቲ ኣብ ሜዳ ደይነበረ ህዝቢ ከምዝትባዓት ረኺቡ ዋላ ንሜዳ ንክወፅእሲ ብብዝሒ ሰብ ከም ዝወፅእ ተገይሩ ካልኣይ ድማ እቲ ፀላይ ብዙሕ ዕንወት ስለ ደጋጠሞ ከምዚ ናይ ምርባሽ ፀገም ኣምፂኢሉ ሞ ስለዚ እቲ መቐይሮ ኮይኑ ለፍቶስታይና ማለት
1: ናይ ብሓቂ ድማ ዝበለጣቀይት ልዕሊ ታሕቶ እዩ ክመሊስካ ተወሳኺ እውን ብዙሕ ናይ ንብረት ክሳራታት እውን ከሲሩ እዩ ማለት ሲ ወላ ዓቕሚ ሰቡ ኣማይት ታንክታት መኪናታት ብረታት ክሳብ መኮነናት ናይ ሶቪየት ዝተማረኽሉ እዩ ነይሩ ስለዚ ፅቡቅ ጌር ክብሪ ክናለኽ ያቀኒልና ቤተኤል ናባ ክመፅእ ኣለኹምዎ ናይ መወዳት ሕቶ ኸያ ኣብ ግዜ መፅናዕቲ ሲ ኩሉ ግዜ ኣብ ተማሃሮ ኣማራፅታት ኣሎሞ ብውልቂ መፅናዕቲ ዶ ይሓይሽ ትብሊ ወላ ብጉጅለ ወይ ከዓ ነናቱ ጥቕሚ እንታይ እዩ
3: ክልቲኡ ነናቱ ጥቕሚ ኣለዎ ዶ ብውልቂ ከተፅንዕ ከለኻ ሓደ ግዜኻ ኣይተጥፍእን ኢኻ ማሲ ንብዙሓት ሰባት ከተረድኦም ከለኻን ንዓኻ ንበይ ንካ ትርድኦ ከለኻን ዝወስደልካ ግዜ ይፈላለዩ ብኣንፃሩ ከዓኒ ብጉጅለ ኮንካ ከተፅንዕን ከለኻ እቲ ስኻ ዘይትፈልጦ ካልኦት ሰባት ክነብሩካ እዮም ዝተወሰም ዘይፈልጦ ድማ ንስኻ ክትቦም ኢኻ ስለዚ ንሓሳባት ምለውዋጥ ኣሎ ማለት እዩ ስለዚ ክልቲኡስ ዘይባላለፅ እዩ ኢለ ይሓስብ ግን ካብ ናብኡ እቲ ስኻ ትፈልጦ ወይ ስኻ ሒዝከዮ ዘለኻ ምሽ ኩላትካ ነናትካ ብውልቂ ከተፅንዕ ሽዑኡ እቲ ዘይተረድአ ኮይከዓ ዘይበርሀልካ ሕቶታት እዩ ሓሳባት ከዓ ብሓባር ተኣኪብካ ሽ ምግባርሓ ይሽብል
1: ንፈቲ ንስኻ ሕጂ እንታይ ክዝያዳ ትጥቀሚ
3: ከምዛ መወዳእታ ዝበልኩም ምሽ መጀመርታ በዕለ የፅንዕ ሽዑኡ እቲ ዘይተረድአኒኻ ናብ ግጅለ ይሕልፉ
1: ኣዝዩ ፅቡቕ መፅናዕት እዩ ኣብ ትምህርቲ ኸ ከመይ ውፅኢት ትርኢሉ
3: ፅቡቕ ኣርባዓይ ውፅኢት ኣለዎ ብለነ
1: ልክ ክቅፅል እዮ ከዓ ተስፋ ገብር ራብዒት ሕቶ ኸያ እሞ ምረፅያ ናይ መወዳእታ ሕቶ ኸያ ኸዓ ፅቡቕ ዕድል ምነየልኪ ካብዞም ዝስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ኣይኮነን ሀ ባህርያዊ ፀጋታት ለ ድሌታት ح حرنت م مننت

0: ባህርያዊ ፀጋታት
1: ሙሉ መልሲ ሙሉ ነጥብ ክረክብ ክለኺ ካብዞም ስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ዘይኮነ ባህርያዊ ፀጋታት እዩ ድሌታት ናይ ህዝቢኻን ናይ መንግስትኻን ብዓብዩ ሃገርካ ትደልዮ እንታይ እዩ ሓርነት መንነት እዚ ኩሉ ምስ ሃገራውነት ክነተኣሳስሮ ንኽእል ኢና ባህርያዊ ፀጋታት ግን ከምቲ ንብሎ ዘለና ተፈጥሮ እዩ ወይ ከዓ ባህርያዊ እዩ ሉልያ ናብ ኣኸ ክመፅእ ራብይቲ ሕቶ ኸያ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነ ድማ ሓንቲ ዕድላ ዘላትኪ ሓደ ሃገር ድሩትን ፍሉጥን ዳሽ ኣሃዱ እዩ ሀ ሕርሻዊ ለ ኢንዱስትርያዊ ሐ ቱሪዝማዊ መ ጂኦግራፊያዊ
2: መ ጂኦግራፊያዊ ኣሃዱ እዩ
1: ሙሉ መልሲ ንፍዕት ሉልያ ሙሉ መልሲ ሓደ ሃገር ድሩትን ፍሉጥን ዝኾነ ጂኦግራፊያዊ ኣሃዱ እዩ ልክዕ ሃገር እኳ ከም ስነ ሓሳብ ኣዝዩ ዓብዩ ብፍላይ ፖለቲካዊ ስነ ፍልጠት ክግለፅ ከሎካ እንዳዓሞቕን እንዳሰፍሐን እዩ ዝኸይድ ታዝናእሰት ኣሃዱ ትበሃል ግን እዚኣ እያ ሕጂ እቲ ወይ ብግዛኣታት ወይ ብናይ ደጋዊ ስርዓት ወይ ከዓ እቲ ህዝቢ ብሰላማዊ ባዕሉ ደቡ ክሕንፅፅ ይኽእል እዩ እቲ መንግስቲ ከዓ እንተስ ብሓይሉ ድዩ ምምሕዳርን መንግስትን ከስርፅ ወይሲ ተሰማሚዑ ተፋትዩ ከም ዘለዎ ከስርፅ ካ ሓደ ነገር ይኸውን ማለት እዩ ስለዚ ታዝናእሰት ጂኦግራፊያዊ ኣሃዱ እዩ ኣየልናያ ሃገር ሳልሰይት ተወዳዳሪትና ሉልያ ፅቡቅ ዕድል ምነየልኪ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ መን እያ
2: ሃገር
1: ሙሉ መልሲ ሙሉ መልሲ ይስተረና እምበር ክፈላለያ ደንከ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ ሃገር እያ ረኺብኪ ኣለኺ ከምዛ ቀዲምና ጠቐስናዮ ሃገር ስፍሕ ዝበለ መረዳእታ ክህልዋ ይኽእል እንድዩ ግን ስኽኸ ከም ሉልያ እንታይ ኢልክ መገለፅ ክያ ሃገር ማለት እንታይ ማለት እዩ
2: ሓንቲ ህዝቢ ዘለዋ ንፁር ጂኦግራፊያዊ ኣቀማምጣ ንፁር ወዳዶባታ ዝተኸለለ ልኡላውነታ ድማ ዝተረጋገፀን ብካልኦት ሃገራት ዝተቀበለኦን ኣህዱ እያ
1: ልክ ስለዚ ሃገር ንጭበጥን ዘይጭበጥን እዩ ማለት እዩ እቲ ዝጭበጥ መሬትና ባህርና ባህርያዊ ፀጋታትና ኣሎ ዘይጭበጥካ ዝጠቐስክዮ ኣሎ ሕጂ ኤርትራዊት ምኳን እንታይ ይስማዓኪ ሞ ንስኺ ከም ሃገር
2: ዓብ ሕበት
1: ኤርትራውነት እንታይልክ መገለፅክዮ
2: ኩሉ ንሻሎ ኩሉ ግዜ እቲ ዝሓለፈ ታሪክና ኣብዚ ደረጃ እዚ ከም ሃገር ቀይማ ኤርትራ ልኡላዊትን ልኡላውነት ዝኽበረት ሃገር ኮይና ኣብዚ ደረጃ እዚ ንክትበፅሕ በቶም ዓበይቲ ኩሉ እቲ ዘሕለፍናዮ ክሳይ ክንገረካ ወይ ክፀወየልካ ከሎስኒ ድዕቲ ሃገራውናስ ከስሚ መሊሲ እዩ ዝውስኽ
1: ናይ ባሃቂ ንስኹምን ብዓቕሚኽን ትገልፅዎ ዘለኹን ኣብ ብፆትኩን ኣብ ሕዋትክን ኣብ መዛንኹም ተመሳሳሊ ፅልዋ እዩ ዘለዎ ሞ ክትዕቅቦን ክትቅፅልዎን ይላቦ ማለት እዩ ስለዚ ሉልያውን ውድድር ክወዲእ ክለኺ ኳሓጎሰኪ ልያት ናባኸ ካብታ ርስቲ ኸ ወፃናስከ ሃገር ማለት ከ ንዓኽ እንታይ ማለት እዩ
3: ሃገር ማለት ከምዚ ዝበለተሎ ሓንቲ ፖለቲካዊት ኣህዱ እያ ኣብዛ ኣህዱ እዚኣ ብዙሕ ነገራት ዝሓቆፈተ ህዝቢ ክህልዋ ክእል መንግስቲ ኣለዋ ብዙሕ ድጭበጥን ደይጭበጥን ነገራት ውን ኣሎ እዚ ሃገር እዚኣ ግን ክትዕቀብ እንተኮይና በቶም ኣብ ደለዉ ህዝቢ እያ ትዕቀብ እምበር ብባዕዳዊ ይኹን ብካልእ ነገራት ኣይትዕቀብን ስለዚ ነዛ ፖለቲካዊት ኣህዱ እዚኣ ንዕቅባ እቶም ኣብ ውሽጣ ደለና ኣባላታ ዳኣ እምበር ብካልእ ድመፀ ኣይኮነን ስለዚ ሃገራውነት ክንብል ከለና ከዓ ነታ ሃገር እቲያ ንምዕቃብ ስለ ንጥቀመሉ ተወፋይነት እዚ ሃገራዊ ኣገልግሎት ኢልና ብሕጂ እውን ንክርኢ ዘለና ነታ ሃገር እቲያ ንምግልጋል እዩ ሞ ስለዚ ሃገርናና ከም ሓንቲ ዕላማና ኣብ ድኾነ እዩ ኹን ከይድና ሲ ክንጥምት ኣደለና ሃገርና ያትከውን ዘለዋ ኢላ ሕስ
1: ናይ ብሓቂ ድምቕ ድበለ ጠቃዒት ኣዝዩ ደስ ደብል ዝሕብን መግለፂ እዩ ንስኹ እውን ከም ብፀትኪ ሕጂ እውን ክደግመልክየ ቀፅልዎ ጥራይ ክብለክ ንኽእል ቀፅል እዮ ናይ መወዳእታ ሕቶ ኸያ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ እንታይ ተባሂላ ትፅዋዕ ነይራ
3: መረብ ምላሽ
1: ሙሉ መልሲ ሙሉ መልሲ ብትኽክል ረኺብኪ ኣለኺ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ መረምላሽ ወይ ምድረ ባሕሪ ተባሂል እያ ትፅዋዕ ነይራ ረኺብኪ ኣለኹ ንስኸውን ሙሉ ነጥብ ረኺብኪ ኣለኹ ማለት እዩ። እዚ ማለት እቲ ከበሳታት ዝነበረ ግዛኣት እዩ እምበር ብበዓል በለው ዝበሃል ነይሩ ብድሕሪ ፉንጅ ዝበሃል ነይሩ መግዛእታዊ በዚ ምዕራባዊ ቆላ እቲ ገማግም ከዓ ብናይ በዓል ቱርኪ መግዛእቲ እዩ ነይሩ ማለት እዩ። እምበር ከስ ዝኸበርኩምን ዝኸበርክንን ተኸታተልትና ንሎሚ ዘቕረብናልኩም መደብ ነዚ ዝመስል እዩ ነይሩ። ኣብ መንጎ ዘን ኣርባዕተ ጀጋኑ ዋዕሮታት ዝኾነ ደቂ ኣንስትዮ ኣዝዩ ሓያል ውድድር ይፀኒሑ። ናብ ዝቕፅል መድረኽ ሓሊፈን ናብቲ ፈታን ወይ ከዓ መፃሪ ዝበሃል መድረኽ ሓሊፈን እውን ነቲ ውድድር ክትከታተልዎ ብክብረ እየ ዝዕድም። ንሎሚ ዝበልናዮ እምበር ኣብ ዝወዲና ኢና ዘለና። ኣብ ዝመፅእ ብካልኣይ ዙር ናይ ቀዳማይ መድረኽ ውድድር ይኸውን ምርኻብና። ክሳብ ሽዑ ሰሰናይ

ከማይ ፀበርበይ መውእልና ባዕደ ሓደ ባዓድበ ሴብንዋልጣንጎሚዳ ንሱ ወርቂ ክኸወር ዓሳኽሩ ነጉዳ

profissional.

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት ሰላም ከመይ ትቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ መፅሓፍ ዘተኮረ ክኸውን እዩ መሪፅናያ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ ደራሲኣ መምህር ቴድሮስ ሃብተ እዩ መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ ሎሚ ነተኩረላ ዕላልና ግን ኣብዛ ፅዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ እዛ ዛንታ እዚኣ 266

0: ገጻት ዝሓዘት እያ። ኣብ ዕስራ ምዕራፋት ድማ ተኸፋፊላ ኣላ። ብዘይካዚ ድማ መቕድም ምእተዊ ብኡ ድማ ምንጪ መወከሲ እውን ኣጠቃሊላ ኣላ። ምክተልኩም ብምዕዳም ብና መደብና ክንሰግር መምህር ብርእስቲ እስከ ክንጅምር ፅዋግ ጎልጎል እዚ ሕጂ ምስተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ ኣገባቢ እሞ ፅዋግ ጎልጎል እንታይ ምውካል ኢካ ቅሪብከ?
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን። እዛ መፅሓፍ ኣርእስታ ከም መጀመርያ ፅዋግ ጎልጎል እውን ኣይነበረትን። ምናልባሽ ምስታ ቀንዲ ገፀ ባሕሪ ምስ ሰብለል ዝተኣሳሰር እያ ገርያ ነይረ መጀመርያ። ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ። ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የውርቃ ዝምታ ምስረአኹ ሓንቲ ፊልም እውን ትረአ ነራ ብችኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሉብ ክትፍለየለ ብዙሕ ግዜ ወሲዱለይ ታ ሽም ክገብራ። ዳሕራይ ግን እቲ ግዜ እንታይ መሰል እቲ ሰብዓታት ሰማንያታት ንፈልጦ ኢና። ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ። መቕተልቲ፣ ማእሰርቲ፣ ኩናት ዝነበሩ ግዜ ስለ ዝኾነ ሕጂ ምስኡ ተሓሒዝካ ክትሪኦ ከለካ ኣስመራ ከም ዋና ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ ብመስሎ ሰብ ክነብር ይኽእል እዩ ብቲ ግዜ እቲ። ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ። ስለዚ እቲ ጎልጎል እቲ ጎልጎል ኢልካ ተሓስቦስ ፀዋግ ኮይኑ ይፅወግ ማለት እዩ። እቲ ጎልጎል እንድሕር ተፀዊጉ እቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ። ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰምዕ ኳ ልክዕ ማች ገራትለይ ምስታ ካብ ሓደ ሰብ ምሰምዕ ኳ ፀዋግ ጎልጎል እንተበልኳ ኢለ ድሕራይ ብኣ ወዲአ እያ ማለት እዩ።
0: ራይ እንታይ ትርጉሙ ኮ ፅዋግ ጎልጎል ምስቲ መፅኣን ሕቑፎ ናይ ትዛንታ?
1: ኣብ ሕቑፎ ናይ ትዛንታ ሕጂ ከምዚ ክገልፆ ፀናሕኩ። እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላብቲ መጨረሻ ዓመታት ናይ ንጉስ ሃይለ ስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን ኣስመራ እውን ከመስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸምሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ። እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ። እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከም ዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከም ዝነበረ ሰባት ይግፍዑ ከም ዝነበሩ ብመግዛእቲ ሕጂ ትጎልጎል ፅዋ ከም ዝነበረ ንምርኣይ እያታ ሓሳበይ።
0: ኣብ ገበር ናይታ መፅሓፍ እንተዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢዱ ጠሚሩ ንድሕሪ ዝኸይድ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ?
1: እዚኣ እታ መልእኽታ እዚ ኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲስው እዩ ኣቦኡ ምስተሰብኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፆ ተሰኪሙ ይኸይድ ነይሩ። ግን ንዕኡ ክገብር እውን ዕድል ኣይረኸበን እቲ ግዜ ዕድል ኣይሃቦን። ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘሎ ወተሃደራት እዮም ኣኸቢቦሞ ዘለዉ እንድሕሪኢኸዮም። እቲ ብቅድሚኡ ዘሎ ከዓኒ ምድረ በዳ እዩ ኣዝዩ ናብ ዝኸፍአ ፀገማት ይኸይድኩም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ። ሕጂ ከመይ ኣተር እዚያ
0: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ?
1: ከምቲ ኣብ መእተው ተጠቂሱ ዘሎ እዛ መፅሓፍ እዚኣ ብዘገርም ኣብ 92 እየ ጀሚር እያ 92 እቲ ፕሎት መፂለ ሽዑ እቲ ዝነበረና ስምዒትና ፅምነት ኮይኑ ይሽዑ ሓጎስና ክስተያ ኣይነበሮም መወዳእታ ኣይነበሮም ሰብ ዝብሎ ይፈልጥን እዩ ነይሩ። ንኣብነት ንዓይ ኣቦይ ወላድየ ክልተ ቅንብ ፅርግያታት ይዘውር ነይሩ ከምቲ ህዝቢ ድስዕስዕ ድጭፍር ማለት እዩ። ኣነ ብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ 5 ሰዓት ብእግርካ ትኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረው ኣነየ ከፊተያታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስተዓፀወት ኣነየ ከፊት

ዶክተር ዳሕራይ መምሃራ እንዳተወሰኹ ኣብኡ ኸይድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታት ኮይነ የ ብተስዓን ክልተን ጀሚረ እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚረ እያ ይጅምራ የቕምጣ የልዕላ ሰለስተ ዓመት ድርብያ የልዕላ እቲ ቁም ነገር ዘይምጥፋ እዩ ማለት እዩ ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ኸነ ህዝቢ ከመይ ይብድሆ ነይሩ እቲ ቓልሲ ናይ ኤርትራ ብሓፈሽኡ ማለት እዩ ብፍላይ ከዓ እቲ ኣብቲ ከተማ ብዓይንና ንሪኦ ነበርና

0: ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ። ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ። ዝተፈላለየ ብዙሕ ነገራት ኣሎ። ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅብራቅ ኢለ ገርያ እዛ መፅሓፍ።
1: ፅቡቅ ኣብቲ ኣርእስቲ ክንምለስ ፀዋቅ ጎልጎል ይብል እሞ ክውንነታዊ ልብወለድ ካ ይድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ ክውንነትን ልብወለድን ክልተ ተፀረርቲኦም ዝብል እውን ምጉት ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም ይብሉ እዮ እሞ ስለምንታይ ካ ክውንነታዊ ልብወለድ ክልካ
0: ብናተይ መረዳእታ ኣነ እንታይ ሓሲበ ክውንነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ ብኸመይ ንቀሳቀሱ ይኽእሉ ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኮኑ ምስቲ ኣብ እምሮና ዘሎ ስእሊ እምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ በቲ ሓደ ከዓ ዝቆትሉን ዝኣስሩን ዝገፍዑን ከዓ ኣለዉ ማለት እዩ ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ እቲ ናተይ ሓሳብ ነይሩ።
1: ፅቡቅ እሞ ናብ ኣውራ መልእኽታ ክንከይድ እንታይ መልእኽትካ እንታይ ከ ክትብል ከም ወዳእታ እዚኣ መፅሓፍ ሲ ጠሚር ናብ ዚ 266 ገፃት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንምሓርን ሓዊስና ብኩሉ ሲ እንታይ ኢኻ ክትብል ኢኻ
0: ሕጂ ዋላ ብኣቶም ተጀሚርና ብመሓር ተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም ስድሪኦም ተቐቲሎም ኣቦኦም ተኣሲሩ ተቐቲሉ እቲ ጦር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽቅ ዝነበረ ፖለቲካዊ እንታይ ዝበሃሉ እኳ ሓደ እምነት ከም ሃገራውያን መጠን እንተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይ መነባብሩ ንዕኡ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርኣይ እዩ በንፃሩ ከዓ ተበዓት ኮይኖም ዝቃለሱን ዝብድሁን ከዓ ከም ዝነበሩ ንምርኣይ እዩ ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይቲ ፀላእይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላእ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒና ግን ብሽግሩ ኣብቲ ቃልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ንኩሉ ነቲ ህዝቢ ፀላኢኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከለዎ እዮም ዝግፍዑ ነይሮም ማለት እዩ። ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕፍ ንኩሉ ፀላኢኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር
1: ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስ ማርያም ኣቕሪብካ ኣለኻ ስእሊ እንተላይ ኣሎ ትጉዕዞ ውን ኣብኢኻ ጀሚርካዮ ሓደ መቓብር ዓሚቕ ምስጢር ዘለዎ እዩ ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም ኣብ መወዳእታ መቓብር ምዃኑ ሰፈሮም ግን ፅቡቅ ሽም ተገዲፎም ኣብኡ እውን ፅቡቅ ሽሞም ከም ዝተርፍ ሂወትን እንታይ ያ ሂወት ዝብል እውን ሕቶታት መሊስካ ኣለኻ እሞ እስከ እቲ ኣወዳድባ ናይቲ ዛንታካ ክንዛርብ
0: ሓደ ዛንታ ክህነፅ ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ። ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሓሉ ቦታ ኣብ ኣስመራ እንተልካ ኣበይ ክኸውን ንኽእል በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ ብዙሕ ነገራት እውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዎ ምስጢራውያን ነገራት ከም ዘለዎ ንፈልጥ ኢና ምስ ቃልሲ ተኣሳሰሩ እተ ዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቕ ነገር ምግባራት ኣሎ። ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል ንብረት ተለካ በይ ተሓብኦ ኣብ ቤተክርስትያን ክትሓብኦ ትኽእል ትኸውን ኣብ መቃብር ከዓ ዝበለፀ ምክንያቱ መቃብር ተፈራሒ እዩ ከቢድ እዩ ርዝነት ኣለዎ ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምዃን ተኽእሎ ኣለዎ እሱ ጥራሕ ዘይኮነ እዞም ገለርያታት ናይ ኣስመራ ተዳርእኸዮም ብተመሳሳለ መንገዲ ንሕና ቆልዑ ኮይና ክንዓቢ ከለና እዞም ገለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣክርያ ካብ ሞደሽቶ ታዕዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም

0: ንፈልጦ ኢና እቲ ኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ ኣግዲሰና ኒ ኣብኡ ዘሎ ሕማቅ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ። ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ዝኽእል ይርዳእካ እዩ። ብፍላይ እዚ ናይ ዝገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለ ዝኾና ግና ይርዳእና እዩ ነይሩ። ንቓልሲ ዝኾኑ ገመድ ሽጉእ ዝተረኽበሉ ግዜ እውን ነይሩ እዩ። መድሃኒታት ዝረኽበሉ ግዜ ነይሩ እኡ። ስለዚ እቲ ምስ ዓበኻ ነዚታት ኢኻ ዝዝክር ክፅሕፍ ከለኻ እንተ ደኣ ከምኡ ክትፅሕፍ ደለኻ እዚ ክልተ ቦታታት እዚ ከም ምስጢራዊ ቦታ ኢልካ ክመርፅዎ ዝኽእሉ እቶም ሽዑ ተቓለስቲ ዝነብሩ ክመርፅዎ ይኽእሉ እዮም ኢልካ ትግምቶ እዩ ማለት እዩ። ካልእ እውን ብዙሕ ክህሉ ይኽእል ግን እዚኣተን ኣብ ኣስመራ እንተራሪእኻ ካብዚአ ንዳዓቢ ምስጢራዊ ነገር እውን ብዙሕ ደሎ ኣይመስለኒ ክንዲኡ ዝወዳድር ደሎ ይመስለኒ። ኩሉ ኽእል እዩ ኣብ ሓደ ገዛ ውን ክነብር ይኽእል እዩ ኣብ ሓደ መንበሪ ገዛ ውን ክኸውን ይኽእል እዩ ግን እዚ እቲኣዝዩ ምስጢራዊ ኮይኑ ኢለ ዝረኸብኩ ኣነ እዚ ቦታታት እዚ እዩ ማለት እዩ።
1: ሂወት እንታይ ማለት እዩ? ኣብዚ መፅሓፍካ ብብዙሕ ኣእምራት ገሊፅካ ኣለኻ እንታይ እያ ሂወት?
0: ሂወት ብመንፅር እዚ መፅሓፍ እዚ ምስቲ መድረክ ክትሪኦ ከለካ ብፍላይ እቲ ህወት ምስ መድረክ ተኣሳሲሩ እዩ ዝኸይድ ኩሉ ሻዕ ኣይናይ መድረክ ኣብ ግዜ ሰላም ዘሎ ሕጂ ዘሎ ብዘለናይ እዋን ዘሎ ሂወትን ሽዑ ዘሎ ሂወትን ንኣብነት ይፈላለዩ። ስለዚ ሂወት ብድሆታት ዝተመልአት እያ። ፀገማት ብየማን ብፀጋም መፁ ንዓቶም ከመይ ጌርካ ትብድሆም መስርሕ ናይ ሂወት መስርሕ ናይ ሂወት ከምኡ እዩ። ኣብ ግዜ ቃልሲ ከዓ እቲ ሂወት ምስኡ ተኣሳሲሩ እቲ ሰብ ድኹም ዝነበረ ሓያል ይኸውን እቲ ብዙሕ ዘይሓስብን ዘይመራምርን ነበረ ናብ ከምኡ ገፁ ከይድ መፍትሕታት ናይቲ ሽግር ከምፅእ ስለ ዘለዎ ማለት እዩ። ስለዚ እቲ ሂወት መድረኽ ዝፈጥሮ እዩ። እቲ ሽዑ ዝነበረ ሂወት ግን በዳህ እዩ። እቶም ሰባት ከዓ ብኡ መጠን ኣዝዮም ሓያላት ነይሮም ማለት
1: እዩ። ፈትነካ እዩ ዝያዳ ክትወፅእ ዝድርኽ ስለ ዝኾነ ሂወት ናይቲ እዋን መኸተን ቃልስን ናፅነት ነይሩ ንብል ራይ ኣብ እውን ብዛዕባ ፍቕሪ ኣሎ ኣገላልፃታት ንሕርካ እውን ብግጥሚ ቢልካ ትቕርቦ ሓሳባት ኣሎ። ናይቲ እዋን ፍቕሪ እንታይ እዩ ነይሩ?
0: ፍቕሪ ከዓ ኩሉ ሻዕ ኣሎ። ምስሰብ ሰብ ክሳዕ ዘሎ ፍቕሪ ኣሎ። ፍቕሪ ናይ ሃገር ኣሎ ኣብዚ መፅሓፍ ተሪኢካዮ። ፍቕሪ ናይ ኣንፃራዊ ፆታ እውን ኣሎ። እዚኣቶም ካብ ዝኾነ ነገር ክፍለዩ ዘይክእሉ እዮም ኩሉ ሻዕ ነበርቲ ስለ ዝኾኑ ናይ ማሓርን ናይ ሃናን ናይ ያቆብን ናይ ዛ መኒሓ ሂዋንን ኣሎ። እቲ ወደ ገባ ኣብቲ ዓዲ ኣብቲ ርዑ ገጠር ኣብቲ ዝነበርኩ ኣነ ዝነበረ በቲ ከባቢ ክምዘን ዝኽእል ዓይነት ፍቕሪ ኣሎ ማለት እዩ ኣብቲ መፅሓፍ። እዚ ከዓ ባህርያዊ ነገር እዩ። ኩሉ ሰብ ምናልባሽ ኣብ ገዳም ተደኣቲኻ ፍቕሪ መኸይዲ ሰባት እዩ። ፍቕሪ ተዘይህሉ ነይሩ ከዓ ፍቕሪ ሃገር ተዘየሎ ፍቕሪ ኣንፃራዊ ፆታ ተዘየሎ ከዓ እቲ ህወት እውን መቐረት የብሉን።
1: ገዛእ ስምዒታት እዩ ፅቡቅ ሰብለል ትብል ገፀ ባህሪ እውን ኣብቲ መቓብር ትርከብ ኣብ 1951 ከም ዝተወለድ ዝሕብር ኣሎ ሞ እስከ ስለምንታይ እዛ ገፀ ባህሪ ብኸመይ ከምፅኻያ ስለምንታይ ብከምዚ ዓይነት ደረጃ ክትህሉ ደሊኸ እያ?
0: እታ ቀንዲ ገፀ ባህሪ ንሳን ድያ ተቃላሲት እያ። ናይ ውሽጢ ናይ ከተማ ስርሒታት እውን ብንጥፈት እያ ትሰርሕ ታጓል። እቲ ዛንታ ሕጂ ካብ መጀመሪኡ ክሳዕ መጨረሹ ንዓኣ ኣብ ግምት እንዳእተወ ክኸይድ ኣለዎ። ከም ሕጊ እሳ ኣዝያ ሓያል እያ፣ ኣዝያ ቅልጥፍቲ እያ፣ ምስጢራዊት እያ። እቲ ዛንታ ምናልባሽ ምሰንበብካዮ ዝያዳ ይርዳእካ። ሕጂ እቲ ናታ ከም ጓል ኣንስተይቲ ሓደ ከም ጓል ኣንስተይቲ ክንሪኣ ከለና ኣበርክቶ ደቂ ኣንስትዮ ኣብቲ ቃልሲ እውን ከተንፀባርቆ ኣገዳሲ እዩ። ስለዚ ተባዕታዮም ክትገብሮም ክኣልካ ግን ጓል ክትከውን ዝመረፅ ኩሉ ከዓኒ ደቂ ኣንስትዮ ማዕረክ ንደይ ኣብዚ ሃገር እዚ ኣበርክቶ ከም ዝገበራ ማዕረክ ንደይ ሓያላት ምኳነን ስካብ ሕጂ ማለት እዩ። እቲ ተርእዮ ትብዓ እቲ ትገለ ንካልኦት መሃሪ ክኸውን ክእል እዩ። ንሕጂ እቲ ታሪክ ከዓ ካብኡ ሕጂ እንተ ደኣ ዝተነቢቡ ስተን ደቂ ኣንስትዮ እውን ከምዚ ከም ዘሎ ፈሊጠን ክሒላ እውን ክድረኽ ንኽእል እዩ ክድረኽ ክእል እዩ። ቃልሲ ናይ ደቂ ኣንስትዮ ከዓ ክንፀባረቕ ኣለዎ ብዝብል እዩ። እሳ ሕጂ እንተ ደኣ ርኢኻ ኣብቲ መፅሓፍ እቲ ብዙሕ ሰብ ሕጂ ነቲ መፅሓፍ ኣንቢቡ ዝወደአ ስጋዕ መጨረሽታ ዳርጋ ኣይረኽባን እዩ ግምታ

0: ገለ ዝጥርጥሩ ሰባት ከምዚ ድያ ክትከውን ክትእሰር ድያ ክትመውት ድያ ገለ እዮም ዝብሉ። ዳሕራይ ግን ኣብ ዘይተፀበይዎ ቦታ ትፀንሕ ከምዚ ረእኸ ኣብቲ መቐበር እያ ትፀንሕ። እቲ ቃልሲ ዘሕለፈቶ ከዓ ነዊሕ እዩ። ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ ብፀላእቲ ምስተኸበበት ትገብሮ ስራሓት እንተዳርእኻ ዮ ትብዓታ ንገለ መሊያን እስዩ ክትብል ኣለዋ። ስለዚ ብከምዚ ኣንፃር የርእያ ነዛ ሰብ እዚኣ መቐረት ናይቲ ዛንታ እንተሪኢኻዮ ምስጢራውነት ናይቲ ዛንታ ምስኡ ተኣሳሲሩ ዝያዳ ምስ ኣዩ ዘሎ ማለት እዩ።
1: ድሕሪ ሳልሳይ ብፍላይ ካልኣይ ሳልሳይ ምዕራፍ ደርግ ናብ ስልጣን ዝመፅሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ። ከም ዝፍለጥ ከዓ እቲ መሰለት ናቱ መድረክ ነይርዎ እዩ፣ ናቱ ትርኢት ነይርዎ እዩ፣ ናቱ ተግባራት፣ ናቱ ምንቅስቃስ፣ ናቱ ተሓሳስባ ነይሩ እሞ ኣብቲ እዋንቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ?
0: ኣብቲ መፅሓፍ ኣብ ኩሉ ምዕራፋት ዳርጋ ተጠቂስኩም ዘሎ ኣብ ሸቁረራ እዩ ትነብር ነይሩ እቲ ህዝቢ ሸለብ ገለብ እዩ ነይሩ እቲ ሂወት። ንሕና እኳ ቆልዑ ኮይና ኣርኪብና ኣለዉ። ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኽሲ ዝሰማዕና ኣሉ እዩ። ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን እንኾነ ነቲ ህዝቢ መልሾ ኸማን ከም ብጨክን ከም ድሕርን ዝገበረ እዩ። እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሩ ነቲ ኩነታት ብቓልሲ ክብድሆ ተሰውራ ቀዲሙ ተጀሚሩ ነይሩ እዩ። ናይ ደርጊ ምምፃእ ከዓ መልሾ ነተሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና። ምክንያቱ ኣዝዩ ጨካን ዝኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜ ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ። ዋላ ኣብቲ ናይ ሃይለ ስላሴ ነይሩ ክኸውን ክእል እዩ ኣብ ርሑቕ ገጠራት ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ። ስለዚ ኣዝዩ ሕማቅ እዋኒ ነይሩ። ዝብላዕ ተሳኢኑ፣ ሓዊ ዝነድድ ተሳኢኑ፣ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እዳኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እዳምፃና ንእሽቲ ኮይና ደቂ 11 ዓመት ከምኡ ኢና ሓሊፍና። እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ። በቲ ንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነተሰውራ ከዓ ኣሒሉ ወይ ኣነ ዝብል ብውልቂ ይረአያ ተተሓዛ ኣዝዩ ክስታይ ስለ ዝነበረ
1: ካልእ ምናልባት ሕጂ ኣብቲ ዳሕሪዋይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ። ዘይተዓደመት ማለት እዩ። ዘይተዓደመት ጋሻ ብዘይክኡ እውን እቲ ዝዓበየ ነገር ድፋዕ ኣብ ውሽጢ ከተማ ድብል ነይሩ እሞ ስ ብዛዕባኡ ንዛረብ
0: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ። ኣብቲ ግዜ እቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉእ ትመፅእ። ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል። ብመንገዲቶም ገዛ ትፈልጦም ስለ ዝነበረት እውን ኣቀዲማ ሌላ ስለ ዝነበራ ንዕኡ ንምስላይን ኩነታትን ምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛ ትገብረሎም ነይራ። እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላይ እዩ። ኣብ መጨረሻ እውን እንታይ ዓይነት ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻትብሎ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ። ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና። ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞዴሽቶ ዝበሃል ከባቢና ዓቢና ግን ክሳዕ እዚ እግሪ ፎርቶ ዘሎ ዚ እግርኩም ዘሎ ዚ ስጋዕኡ በዚ ንኣቱ መፅእ ነርና ኢና። እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ። ክረአ ዘይክእል ድፋዕ እዩ። ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከምዝነበረ ኣንርግፀኒ ዝፈለጥዎ ሰባት እውን ዳሕራይ ላዕለሉንሎ እዚ ፅሒፍካዮ ዘለካ ዝበለኒ ሓደ ውድ ገዛውቲ ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሸናሎም ነገር እውን ነይሩ ዩ ዝሓብእዎ ሽዑ ግን ንሳቶም ደ ገዛውትና ስለ ዝኾኑ ስለ ዝፈለጥዎ ነቲ ነገር ካልእ መልክዕት ሒዞም ቀይሮሞ ማለት እዩ። ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም እትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል ከምዚ እቲ ሓሳብ
1: ፅቡቅ ዛንታ ምናልባት

0: ሕዚ እዩ ካብ መጀመርያ እንዳ ማዕበለ እዩ ትኸይድ ኣብ ነፍሲ ወከፍ ምዕራፉ ኣከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ኸይዱ መወዳእታ ውን ናፍታሕ ገጹ እዩ ዝኸይድ ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ ኣባህላታት ኣሎ ንባዕሉ እቲ መድረኽ እውን ዝሕብር መስመር ግዜ ዛንታ ኣሎ እዛ ሓበሬታ እዚ ኣብ ቅምር ናይ ልቦለድ ክትፀምብሮ ተርኣ ኮንካ ናይ ግድን መፅናዕቲ ክትገብር ኣለካ መፅናዕቲ ካብ ምንታይ ተመርኮሰ ነይሩ
1: ሕጂ ግድን እዩ ንኣብነት ኢትዮጵያ ኣብ ኢትዮጵያ ካብ ኣዲስ ኣበባ ደርጊ ክመፅእ ከሎ ዝነበረ ኩነታት ኣውፅዒፈ ኣለኹ ኣነ ግን ኢትዮጵያ ረጊፀ ኣይፈልጥኒ ዋላ ኣብዚ ዶባት ትግራይ ዋላ ንበሉ ሰጊረ ኣይፈልጥኒ ካብ ዶብ ናይ ኤርትራ ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድዮም ዋላ ኤርትራውያን ድዮም ፀሓፍዎ ነገራት ሓሰስ ክብል ኣለኒ ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ ንሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ናዕቢ ናይ ህዝቢ ናዕቢ ብኣዲስ ኣበባ ሓይለ ስላሰ ንክወድቕ ዝነበረ ብቐጥታ ካብኡ የወሲደ እዩ በርኣነ ኣይፈልጦ ናይ ኢትዮጵያ ነርካ ዲኻ ኣዲስ ኣበባ ከድካ ነርካ ዲኻ መቐለ ገለ ብሉኒ ኣይፈልጦኒ ኣይከድክዎን ግን ካብ ፅሑፋት እንታይ ኮነ ህሉ ኢለ ሓሰሲ ኢለ ዝረኸብኮ ነገራት ብዙሕ እዩ ማለት እዩ ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ተረኽብኩላ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገል ዓይነት መንሬ ገለ ምልታት ናይ ሩዝቨልት እንታይ ካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ እዩ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ይብሉ ነይሩ ምኾኑ ቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን ኩሉ ተሓሲብሉ እዩ ዝግበር ብዓይኒ ኣሜሪካውያን ተሓሲብሉ እዩ ዝግበር ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋ ሲ ፕላን ነይርዎም እዩ ሕጂ ነዚ ክትረክብ ገላ ክትገብር ኣለካ ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደሓደ እት ኣለኹ ሓደሓደ እት ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላ ሕብለኒ እዩ ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታዮ ሓቢሮምኒ እዚ ምስ ነገርኩም ማለት እዩ እዚ ሕጂ እቲ ንኣድጊ ዚ መዓር ኣይጥዕሞን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ መዓርሲ ንኣድግስታ ይገብረላ
0: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም ኣነስቲ ሃፍታምሲ ብንጌራ ገይሩ ፀብሒ ድበልዕ እምበር ብወርቂ ገይሩስ ኣይበልዕን እዮም ድብሉ ኣብ ማለትሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል እዩ ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ እዚኣ 224 ኢኻ ሓቲምካያ ዝሓለፈ ዓመት እውን እዚኣ ታሪካዊት መፅሓፍ ሕቲምካ ነርካ ኣበባይ ክብረተይ መሊስያ ናብ ቤተይ ትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋ እዩ ፅቡቅ መፅሓፍ ኣቕሪብካ ነርካ ሞ ንእሽተይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተል ፅሑፋ ዳሓር ከመይ ጌርኩም ረኪብኩም መንሕፅር ኣቢልካ
1: እዛ መፅሓፍ እዚ ሃንደበት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ እውን ተደሪባት ኒ ኣብቲ ክስታይ ግዜ ማለት እዩ እዚኣ መፅሓፍ እዚኣ ሓደ ዓንደፅዮም መልኣክ ከሰላም ቀሺ ኣፍወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 እዩ ፅሒፍዋ ግጥማዊት እያ ብምልእታ ትዛንታ ሓደ እዩ ግጥሚ እዩ እቲ ግጥሚ እውን ግጥሚ መንባብ ኣብ ባህለና ቁር ድኽም ንበለ እዩ ንበር ንግጥሚ ዘንብብ ዘስተማቐር ኣዝዩ ብሉፅ ክስታ እዩ ሕጂ ሓደ ዓርከዩ ብሓንሳ ኣነምስ ነርና እንታት የድሮስ ግጥሚ ገለ ትፍትን ይካስኻሲ ኣብ ውን ብበሎም ነረ ዚ ታኸትብሎ እዳሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ እሞ ከምፃ የብለና ምፃ ኢሉ እዩ ምስ ምፃኣ ሒዝያ ገዛይ ከይደ ማለት እዩ ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበር ቀደም ታይፒንግ ነዊዕ ከምዚ ንሕጂ የፈርዎን ኣይኮነን ብታይፒንግ ተፃሓፈ እዩ ሕጂ ከይደ ገዛይ ምስ ንብብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንብባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለ ዘይነበረ ምሰምፃ ምሰንበብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኺበ እያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ እያ ማለት እዩ
0: እዛ መፅሓፍ እዚኣ ከዓ ብቲ ስርዓት ኣይተፈቅደላን ብክፍሊ ሴንሱርሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪቦ ነይሩ
1: እስዩ ትቕም ነገር ቀንዲ እዚ ሰብ እዚ ኣብ 73 ምፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ ኣብ 75 ናብ ሜዳ መፂኡ ኣብ ህዝባዊ ሓይልታት ተሰሊፉ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰው እዩ ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ትብለካ ከምዚ ገርና ሰሪሕናያ ምስ ሰሎሙን ኮይና ሰሪሕናያ ክብል ክእል ምስቲ ዘምፃ ዳሕራይ ስድራ ቤት ክንረክብ እውን ቁሩብ ተፀጊምና ነርና ንእሽተይ ጫፍ ምስ ተረክበት ግን እሱ እውን ዝምድና ብናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ከድና ነቶም ስድራ እውን ረኪብናዮም እሳቶም ፈቃደኛታት ኮይኖም ፅሒፍናያ ማለት እዩ ክመፅሓፍ ኮይና ተሓቲባ ውፅያ ኣዝያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲት ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፎ እንዲዩ ሃይለ ስላሴ ዝወድቕ ደርጊ ዝመፅእ ኣብ ናይ ኣዋርሒ ግዜ እያ መፅያ ክእሰር እውን ተገብኦ ነይሩ ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ውን ብዙሕ ሰብ ተቐቲሉ ተኣሲሩ እዩ ሰብ እዚ ግን ምናልባሽቲ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ ንካዚ ኢሎም ምሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ ምክንያቱ ነቲ ስርዓት ጨፍጨፎ እዩ ርኢካ ኣለካ ደንቆሮ ስርዓት እዩ ትብሎ ደንቆሮ ስርዓት እዩ ትብሎ ባህሎም ድሕረት ድሕራት ምዃኖም ከም ባህሎም ኣብቲ ዓዶም ምስከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተው ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይርዎ ትወዲ እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባረቀልና ዘሎ ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅ ዝኽኣሉ ሰባት ዝመፁ ኮኑ ዘይመፁ ኮኑ ዝሰንከሉ ኮኑ ማለት እዩ ማዕረ ክንደይ ብልሒ ከም ዝነበሩ ማዕረ ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንዕኦም እያ ትገልፀልካ ንዕዩ ዘርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለመለ ክንደኦም ማለት እዩ ዘ ተርእኻዮ እቲ በደህኡ እቲ ሕራንኡ እቲ ፅንዓቱ ሲ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ዘዘኻኽረካ ኣብቲ ዕድሚኦም ስደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ኸይዶም ስነት ሰውራ መሪሖም ኣብያ ምፅኦማ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዝለጥሙፅሙ ዝኾኑ
0: ፅቡቅ ፅዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ ዕንጋሎ ረኪብካ
1: እቲ ዘንበበ ብጣዕሚ ፅቡቅ እዩ እቲ ዝበካ ዕንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ ዝብሉ እውን ኣለዉ ናይ ብሓቂ ፅዋ ጎልጎል ብዙሓት ኣንቢቦማ ፊድባክ ን ዝሃቡን ኣለዉ ግን ርእቶ ኩሉ ሽ ኣወንታ ጥራሕ ኣይኮነን ኣሉታዊ ርእቶ ማለት ኣሉታ ደይኮነስ ንቀፌታዊ ክንብሎ ንኽእል ካብቲ ሓደ ዕብ ዝበለ ዝብሎ ግጥሚ ላ ነዋሕ ግጥሚ ብቶም ወዳእታ ሕጂ ከም መደምደምታ ኣነ ሓሲብ እያ እቲ ነገር ከዓ ትድምድማ
0: እያ
1: ትጥርንፍ እያ ሓደ ናትካ ርእቶም ሰምዓኹ ብዛዕባ እሞ ግን ሓደ ክኢላ እንታይ ኢለኒ ቴድሮስ እንድሕር እቲ ሰብሲ ንክመራምር ደይተሓድጎ ዝነበርካ በዕልኻ ዓፂኻዮ ደምዲምካዮ ኢሉ እወ ሕጂ ኣነ ግጥሚ ከዓ ስለ ዝፈቱ ክኸውን ይኽእል
0: እዩወከፍ ምዕራፋ ኣባህላታት እውን ግጥምታት ኣይ ገደፍካ
1: ሕጂ ከም ኣርእቶ መጫት እኒኣ ዝበዝሑ ከዓኒ ነዚኣ ከዓ ደነቑ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራ ንበብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራ ኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሎ ሓደ ከምኡ ዝነጥፍ ሰብ ግን እዚ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ የድልየናን እዩ ግን ኣይ መድለየካን ምክንያቱ ሰብሲ ባዕሉ ጓል እያ ጓል እያ ደራሲት ገለ እያ ባዕሉ ደይማራምሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኔላትኒ ድሓን ገለለ ናትካር ጠቕመ ይመስል ኹን
0: እቲ ዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ኣየድለየን እዩ ዛንታ ምስ ተወደአ ግን ፅቡቕካ እዩ ኣነስ ብግዲ ሓቂ ከም ግጥም ግን ፅቡቕ እዩ ሕብሪ ሰማእታት ልብል ዘሎ ሲ እቲ ጉዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ ዩ ብርግፅ ሳ እውን ባዕላስ ዛንታ እያ ማለት እዩ ብኸሙያ ቀሪባ ፅቡቕ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለካ ማለት እዩ ብሕጂ እንታይ ክንፅበ ኢና ከባ
1: ቅድሚ ሕጂ ተባሃልናዮ ዝክር ትኾንካ እንታይ ኣብታ ኣክሊል መርሓ ክንዛርብ ከለና ከምዚኣ ሕቶ ቅሪብካ ኣለ ነርካ ርግፅ ኢላካ ነረ ዝክራ ትኾንካ ርግፅ ክንራኸብ ኢና ካልኣይ ግዜ ተባሂልና ተራኺብና ማለት እዩ ሕጂ ካ ከምኡ ትመልቲ ሕጂ እውን ኣሎ ዝስራሕ ነገራት ብዙሕ ነገራት ኣሎ ዕድመ ንጥዕና እንታይ ይብና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ኣብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ክፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቆቦም ኣለዉ እምባይ ኣብዚ ተካትብሎ እምባትካላ ካብቲ ናይ መምህርና ስራሕ እውን ውፅኢ ኢልና ናብኡ ክነትኩር ዕድል ረኪብና ኣለና ማለት እዩ ዝበዝሕ ግዜ ረኪብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር ትድልት ኣሎ ትድልት ላዓሊ እዩ
0: ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባር ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ ኣብ ውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ ምምራቕ እውን ብዙሕ ነይሩ እዩ እሞ እንታይ ጦብላሕ ተገዲፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ዝስኹም እውን ወይ ሒዝኩም ፅዒኩም ወግዒ ናይ መሰል ዋንነት ኣከቢርኩም ምስ ኩሉ ኢኹማ ንፅምብል ኣቀሪብኩማ እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበትከ ተሰሚዐካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ
1: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢናይ ኣለና እታ ናይ ቀደም ማክሊል መርሓም ርኢናይ ኣለና ካብዘን ኩለን ነየነይቲ ትፈቱ እንተትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስውእ ምክንያቱ ሓደ ሕድሪ ናይ ሓደ ስውእ ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ እቲ ህዝብና ከምኡ ስለዝኸይድ ሕድሪ ስዋኣቱ ስለዘኽብር ምክንያቱ ብዙሕ ነገር ክግበር ክኣል እዩ ሽዕ እውን ጠቂስካያ ነርካ ደይናቶም ናህና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነ ሲ በዛ መፅሓፍ እዚኣ ኮሪዕና ንነብል ክንዲውላዱ ሕጂ ዝወዲ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽዩ ነይሮም ዝነብዓ ኣንስቲ ነረን ድበኽያ ነረን እዚ ሰብ እዚ ኣይወለደን ምእንቲ ሃገር ምእንቲ ናይ ፅምነት ከይዱ እዚኣ ግን ከም ውላዱ ኢና ንሪያ ኢሉ እቲ ቤተሰብ ብምልኡ እቲ ሽዑ ዝነበረ እውን ክርስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሐጉሰካ ከዓ ብጣዕሚ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ ዘኽብራ ዝፈትዋ ከዓ ቀፃሊ ሕጂ ንዓየ ዘንብብ እቲ ግጥሚ ከዓ ቅሩብ ስለ ዝስወጠኒ ዜማየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ ሞ ከባድ መፅሓፍ እያ ናይ ብሓቂ ከባድ መፅሓፍ
0: ሞ መምህር ቴድሮስ ኣብተ ስለቲ መቕሉልን ሰፊሕና ሓበሬታካ ብስም ተኸታተልቲ ኣመስግነካ ካልእ ግዜ ክንረኸብካ በዓል ሙሉእ ተስፋየ ይቐኒለይ
1: ይቐኒለይ ክንረኸብካ ኢና ከምቲ ኩሉ ሻዕ ንብሎ ማለት እዩ
0: ዝኸበርኩም ተኸታተልትና ንሎሚ ዘዳለናዮ መደብ በዚ ንዛዘም ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 12 ክፋል መደብና ሓደ ብዝሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎም መዓንቲ ተዳልዩ ዘሎ መደብ ኩሎ ብዛዕባ ኣብ ዝሓለፈ እዋናት ብሞያ ናይ ኣርቲፊሻል ኢንቴሊጀንስ ዝሰልጠኑ መንእሰያት ዘቕረብዎ ትሕዝቶታት ዘዳለወ መደብ ይኸውን። ኣብዚ ናይ ሎም መዓንቲ መደብና እዞም ብሞያ ናይ ኤኣይ ወይ ኣርቲፊሻል ኢንቴሊጀንስ መተግበሪ ዝሰልጠኑ እሞ ዝተፈላለዩ ስራሓት ዘቕረቡ ብዙሕ ሕቶታት ዝምልስ መደብ ከም ዝኾነ ፍሉጥ እዩ። ምክንያቱ ኣብዚ ዝቐረበ መደባት ወይ እቶም ተምሃሮ ዘቕርቦ ዝተፈላለዩ ስራሓት ብኤኣይ ተጠቂምካ ክግበር ዝከኣል እንታይ ዓይነት እንታይ ብዙሕ ነገራት ኣሎ ማለት እዩ። መብዛሕትኡ ግዜ እዞም ተመረቕቲ ዘተኮርሉ ኣብዚ ናይ ኮንተንት ክሪኤሽን ወይ ነገራት ምቕራብ ወይ ዛንታ ክኸውን ክእል ስነ ጥበባዊ ስራሓት ክኸውን ክእል ዝተፈላለዩ ንሜድያ ዝኸውን ትሕዝቶታት ምቕራብ ኮይኑ ብፍላይ ታሪክናን ባህልናን ዝገልፁ ነገራት ክሳብ ክንደይ ብኤኣይ ክግለፁ ከም ዝኽእሉ ተንቢህ ነይሩ። ብፍላይ ብምክንያት ኣብዚ እዋን እዚ ዝምረቑ ዘለዉ መበል 38 ዙርያ ተመረቕቲ ሃገራዊ ኣገልግሎት ናይ ሳዋ እንተዳርእናዮም ሓደ ናይ ኤኣይ ሞዴል ብዛዕባ ተዓለምቲ ኣብ ሳዋ ወይ ብዛዕባ ሳዋ ግጥሚ ግጠመለይ ምስ በልካዮ ብከምዚ ኣገባብ ከቕርቦ ክትርኢ ከለካ ክሳብ ክንደይ ስነ ጥበባዊ ስራሓት ናይ ብኤኣይ ተጠቂምካ ክግለፅ ከሎ እሞ ዕምቆት ዘለዎ ትሕዝቶታት ንውሽጢ ንሃገርናን ብፍላይ ከዓ ንመዲና ከተማና ዝኾነት ሳዋን ክገልፃ ምክኣሉ ሓደ ካብቲ መሳጢ እዩ ነይሩ። ምናልባት መደብና ድሒርና ነቲ ደርፊ ነቲ ክሊፕ ተሰሪሑ ዘሎ ክንርአና፣ ግን ንመደብና መጀመሪ ክኾነና በታ ግጥሚ ከብለኩም እየ። እወት ፀሓይ ኣብ ቆርበትካ ከም ዘቃፅል እፈልጥ ኣለኹ። ኣብ ሽዳኻ ሕፃ ኣብ መንኮብካ ፀር ከም ዝኸብደካ፣ ግን ነፍስ ወከፍ ትወስዳ ስጉምቲ ስምካ ተሃንፃላ። ሳዋ ኣብ ደምካ ኣትያ ሓደ ካብቲ ባርዕ ኮንካ ኣጆኻ ተንስእ። ሕጂ ግዜኻዩ ፅናዕ ከቶን ድሕሪት ኣይትበል። ሳዋ ስሙ ዓዋ ቢልካ ስምዓዮ ንስድራኻ ኣኹርዕ ንሃገርካ ኣኹርዕ ይብል። ናይ ኣያታትካ ውሰድ እቲ ወርቂ ብሓዊ እዩ ዝፍተን፣ ሓፂን ካብ ሓመድ የውፅእ። እቲ ትመሃሮ እትዕለሞ መለለይ ጅግንነትካ እዩ ካብ ህፃንነት ናወዱ ተባዕታይ። እቲ ጉዕዞ ጉዕዞ ሓቂ እዩ ንህዝብኻን ንመሬትካን። እቲ መብፅዓ እቲ ሕድሪ እዩ ናይ ኣቦታትካ ኣጆኻ ፅናዕ ተንስእ። ርእስኻ ክባቢልካ ሓዞ ኣብቲ ቃልሲ ጫፍ ንሰማይ ተንኪዮ። ሓደ ፍቕሪ ሓደ ልቢ ብውሽጥኻ ፅናዕ። ሕጂ ሰብኣይኻ ብመንፈስ ጀጋኑ ተመራሕ። ተንስእ ከይትወድቕ ኣጆኻ ኣይትውድቕ። ኣብ ማእከል ሓዊ ትኺልካ ዶበል ትኽበል። ንህዝብኻ ንስምካ መልሲ ሃብ። ፃውዒት ክመልፅ ከሎ መልሲ ሃብ። ወጋሕታ ድቃስ የለን ተመሊስካ ትትንስእ። ኣብ ኣፍልባኻ ቃንዛ ግን ብውሽጥኻ ትቃለስ። የድኩሙኻ መታን ዝበለፀ ካሃንፁኻ። ንድኻምካ ናብ ሓይሊ ንፀብልማት ናብ ብርሃን ለውጦ። እቲ ጉዕዞ ጉዕዞ ብርሃን እዩ። ኣብ ዙርያኻ ሕውነት ኣሎ። ንበይ ኣይኮንካን ነፍሲ ወከፍ ተዓላማይ ኣብኡሎ። ምሳኻ ንሃገር እዩ ዝቃረስ። ካብ መሬት ክሳብ ሰማይ ትብዓትካ ይፈለጥ። ንስኻ ውን ጅግናኢኻ ከም ኣቦታትካ ከም ኣያታትካ ክትከውን ኢኻ። ናብ ዕላማኻ ሰጉም ክትበፅሕ ኢኻ። ኣጆኻ ሰጉም ናብ ዕላማኻ። ኣጆኹም በሎም ደቂ ኣሃዱኻ ንደቂ ጋንታኻ ንደቂ ሓይልኻ ብሕሹ

0: ሾኽ ጾር ምስ ከበደካ ኣስተንፍስ መገዲ ባዶ ምስ መሰለካ እመን ወዘተ እንዳበለ እዩ ዝኸይድ እዚ ሙሉእ ሙሉእ ወይ ዳርጋ ቅሩብ ምትዕራይ ተገይሩሉ ግን ብኤኣይ ዝተገጥመ ግጥሚ ናብ ዜማ ተወሲኽዎ ናብ ሙሉእ ደርፊ ኸይዱኣሎ እምባርከስ ናብቲ ተዳልዩ ዘሎ ሙሉእ መደብ ከብለኩም እየ ዝኸበርኩም ተኸተልቲ መደብ ቴክኒሳይት ኤርትራ ደጊመ ንሙሉእ ምክህታልኩም ይዕድም ናብቲ ሙሉእ መደብ ንኸይድ ኣብዚ ዘለናዮ ናይ ቴክኖሎጂ እዋን ሓንቲ መዓልቲ እውን እንተኾነት ሒዛቶ ትመፅእ ዘላ ለውጢ ኣዝዩ ንቕድሚት ዘሕንብብ እዩ ነዚ ዝመፅእ ዘሎ እዋናዊ ናይ ቴክኖሎጂ ለውጢ እግሩ እግሩ እናሰዓበ ንረብሓ ሃገርን ህዝብን ንኽውዕል ዝገብር ዜጋ ድማ በቲ መንግስቲ ዘንፀፈሉ ናይ ትምህርትን ስልጠናን ባይታ እናተደገፈ ክምዕብል ክትርኢ ከለኻ ሃገርና ብኩሉ መዳያዊ ወይ ማልቲ ዳይመንሽናል ብዝበሃል ኩርናዓት ተካይዶ ዘላ ንጥፈታት ዘብርህ እዩ ኣብዚ እዋን እዚ ብዓለም ደረጃ ዝበዝሕ ግዜ ዝደጋገም ቃል ኤኣይ ዝብል እዩ ዓበይቲ ኩባንያታት ዓለምና ቢልዮናት ብዝግመት መጠን ናብዚ ዓውዲ ወፍሪ ይገብራ ምስ ምህላወን እቲ ሎሚ ዝጅምር መጻኢ ኣበይ ዘተኮረ ከም ዝኸውን ኣይጠፍኣካን ኣብ ሃገርና እውን ብመጠንቲ ዝህነፅ ዘሎ ጸጋ ሰብ ኣብ ቴክኖሎጂ በብፅላቱ ዓመታዊ ዝምረቑ መንእሰያት ሓያል መሰረት ናይ ተኣቲናዮ ዘለና መድረኽ ምዃኑ ብሩህ እዩ ትምህርትን ስልጠናን ኣብ ዘመናዊ ቴክኖሎጂ ሓደ ካብ ዓበይቲ ንጥፈታት ብምዃኑ ኣብዚ ሓለፈ ሰሙን ኣስታት ሓሙሽተ ኣዋራሕ ብኣጠቃቅማ መተግበሪታት ወይ ሶፍትዌራት ናይ ኤኣይ ክስልጥኑ ዝፀንሑ ተምሃሮ ብኽብ ዝበለ ስነ ስርዓት ኣብ ኣዳራሽ ሃኮ ዘአ ተመሪቖም ነይሮም እዞም ተመረቕቲ ዕቑር ዓቕሚ ኤርትራውያን መንእሰያት ዝረአዩ ኮይኖም እቲ ኣብ መምረቕታ ዝቐረበ ዝተፈላለዩ ስራሓት ነዚ ዘረአየ እዩ ነይሩ ብናይ ኤኣይ ሶፍትዌራት ተጠቂምካ ዓበይቲ ስራሓት ብዝወሓደ ወፃኢታት ክትሰርሕ ከም ዝከኣል ድማ ዘረአየ እዩ ከምቲ ንሽሮ ጠስቢ እንተተወስኾ ዝበሃል ንዝፀንሐ ስራሓት ስነ ጥበብ ብዘመናዊ መሳርሒ እንተጠቂምካ ኣዝዩ ገላፂ ከም ዝኸውን ድማ ዘርኢ እዩ ተመረቕቲ ኣተኪሮም ዝሰርሕሉ ንምድራዕ ስነ ጥበባዊ ስራሓት ኣብ ዘተኮረ ናይ ኮንተንት ክሪኤተር ስራሕ ኮይኑ ንሃገርና ባህልናን ታሪክናን ብዘመናዊ መሳርሒታት ከተቐርብ ምኽኣል ድማ እዩ
1: ትምህርቲ ብጣዕሚ ፅቡቅ ነይሩ ልዕሊ ኩሉ እቲ ተወዳዳርነት ነይርዎ ቃልሲ ነይርዎ ትክላስ ብጣዕሚ ፅቡቅ ነይሩ ዝያዳ ከዓ እቲ ምዕውል ነገራት ዝኾነ እቲ ሓሳብ ከዓ ብጣዕሚ እዋናእዋና እውን ደሎ ሓሳብ ዝኾነ ከዓ ብጣዕሚ ሳ ዝኾነ ዝያ ተመሲጥና ኣብ ክላስ ተማሂርና ማለት እዩ ብመጀመርታ ክሊፕ ክሰርሓን ከለና እ ሓፈሻዊ ምስ ኣሌክሳንደር ካሓሳይ ሳንድሮ ምስተዘራረብና ኦልሬዲ እታ ስራሕ ከምዚያ ከምዚያ ምስ ነገረኒ ኢልና እታ ስራሕ ጀሚርና ማለት ብዓብይታ እዩ ኩሉ ሰብ ታሪክ ኣለዎ ኣብ ርእሱ ኣለዎ ዓብይ ታሪክ ዝባዊ ግንባር ኣብ ርእስና ሰሪት ዓብየ እዩ ሕጂ ነቲ ታሪክ ከመይ ጌርና ናብቲ ደሎ ናብ በቲ ኤኣይ ጌርና በቲ ምዕቡል ደሎ ግዜ ጌርና ንሰርሖ ነሩ ተሓሳብ ኦልሬዲ ከዓ ተሓሳብ መፅኡ ሰሪሕናዮ ማለት እዩ።

0: ክላስ ናይ ኤኣይ ብጣዕሚ ፅቡቕ ነይሩ። እቲ ፅቡቕ ዝገብሮ ነገር እንተደኣ ነይሩ ቅድሚ ትምህርቲ ምእታውና ዝነበረ ኩነታት ነብስኻ ክትግምግም ከለካ እንዲ ኩሉ ግዜ ፅቡቕ ሕጂ ኤኣይ ሓፈሻዊ ኣፍልጦ ዋላ ናይ ኩሉ ሞዴላት ሓፈሻዊ ዋላ እኳ እንተዘይነበረና ካብ ሪሰርች ምግባር ዘይሓልፍ ነይሩ። ስለዚ ኣብ ዝተፈላለየ ኣጋጣሚ ከዓ ኤኣይ ክኽፈተልና ብዙሕ ግዜ ኢና ንፅበ ነርና። ካብቲ ዝተኸፍተሉ ግዜ ጀሚርና ድማ ኣብቲ ትምህርቲ ምስ ተሳተፍና ኣዝዩ ፅቡቅ ዝኾነ ገስጋሲና ኣርእና ዝብል ውልቀው ርኢቶ ለኒ ማለት እዩ። ስለዚ ኣብቲ ክላስ ኣብ ጀበርናሉ ግዜ ብዙሕ ሰብ ይሓተካ እዩ ኤኣይ እንታይ ክትመሃረሉ ኢሉ ይሓትት እዩ። ዝያዳ ትምህርቲ ዋላ እውን ኣነ ንባዕለይ ከምኡ ዳ ሓስብ ነረ። እንተኾነ ግን ኣብ ዝያዳ ኣቲኻ ክትሪኦ ከለካ ኣዝዩ ኣድማዕ ዝኾነ ውፅኢት እኻ ትረክበሉ። ምክንያቱ ኤኣይ ምስ ተማሃርካ ካብቲ ዘይተማሃረ ሰብ ኣዝዩ ዝፈልየካ ብዙሕ ነገራት ኣሎ ማለት እዩ። ምናልባት ክንመሃሮ ኮለና ዝነገረና ዝነበረ ጂጎ ድብል ነይሩ ጋርቤጅ ኢን ጋርቤጅ ኣውት ድብል ነይሩ ማለት እዩ። እዚ እንታይ እዩ ዘብረሃልካ ሕጂ ንስኻ ኣብቲ ተማሂሩ ሓደ ሰብ ክሰርዖን ከዳልዎን ዝኽእል ፕሮምፕትን ሓደ ኖርማል ሰብ ሞዴል ጥራይ ረኪበ ኢሉ ዝገብሮም ነገራት ኣብቲ ሪዛልቱ ዝፈላለዮም ነገር እንተናሃል ኮይኑ ኣብቲ ፕሮምፕት ሓደ ዝተማሃረ ሰብ ማዕረ ክንደይ ኣፅፊፉ እቶም ዘድልዮም ነጥብታት ጠቂሱ ስለዝህቦ ኣዝዩ ከምቲ ርእስኻ ዝሰኣሎ ከምኡ ሓሳባ ንክህበካ ኣይትሽገርን ኢኻ ማለት እዩ። ኣብዚ ናይ ኤኣይ ኮርስ ኣብ ዝኣተናሉ ግዜ ካብቲ ዝሓሰብናዮም ንላዕሊ ነገራት ኢና ተማሂርና ወይ ድማ ከሲብና ኢልካ ክዛረብ ይኽእል እዩ ማለት እዩ። ተቐንዲ ምክንያት ናዩ እንተረኣየና ሓደ ሰብ ኤኣይ ተጠቂሙ ኣብ ምንታይ ክነጥፍ ይኽእል ወይ ድማ እንታይ ሞያ ከጥሪ ይኽእል። ሕጂ ኩሉ ሰብ መብዛሕትና ኣብኡ ነበርና ካብ ሓደ ክልተ ሞያ ዘይሓልፍ ሰብ ዋላ እኳ እንተነበረ ድሕሪ ትምህርቲ ድሕሪ ዝኩሉ ፍልጠት ድሕሪ ምቕሳሙ ግና ሰብ ዝተፈላለየ ሞያታት ሎሚ ሰብ ዝተፈላለየ ነገር ንክሰርሕ ኣብ 2-3 ሰባት ምርኮስ ተዳ ነይሩ ሎሚ በዚ ኣጥሪዎ ዘለዎ ዘሎ ሞያ ድማ ነብሱ ክኢሉ ኣብ ሓንቲ ገዝኡ ኣብ ሓንቲ ኮምፒተር ኣብ ሓንቲ ሞባይል ጥራይ ኮይኑ ብዙሕ ስራሓት ብዙሕ ሞያታት ከድምዕ ይኽእል እዩ።
1: መጀመርታ ክንጀምር ከለና ኣብ ኩላሃና ካባይ ጀሚርካ ዝነበረ ማለት እዩ ከመይ ዓይነት ኣቀራርባ ክህልወና እዩ እቲ ትምህርትስ ናብ ከመይ ከምቲ ሶም ዘቐርቦ ክነቐርብ ንኽእል ዶ ንብል ነርና እታ ምስጢር ትምህርቲ ንኤኣይ ተማሂርካን እታ ኢንተርነት ከዓ ተጠቂምካን ከም ዝስራሕ እምበር ፍሉይ ካልእ ከምዘይትጥቀመሉ ኢና ተማሂርና ኣብቲ ክላስ ከምንሪኦ ዝነበርና ልክዕ ከምቲ ኣብ ዩቲዩብ ይኹን ኣብ ካልእ ቻነላት ናይ ኤኣይ ኢሎም ዜና ከምፅሉና ከለዉ ልክዕ ከምኡ ድማ ኣብ ቤት ትምህርትና ንርኢ ነርና። ኣሰራርሑ ኣተገባብሩ ድማ እቶም ትምህርቲ ምስ ተማሃርካዮም ብስነስርዓት ተነብኣ ዘለዎ ሕግታት እናርእኻ ከዓ ኢንተርነት ተጠቀምካ እዩ እምበር ዋላ ሓንቲ ካልእ ከምዘይብሉ ትምህርቲ ከዓ ኣገዳሲ ምኳኑ ኖርማል ክሰርሐሉ ዝኽእል እንዲኻ ነይሩ እንዲዮም ዝሰርሑ ብትምህርቲ ክትከድ ከለካ ግን ነቲ ኤኣይ ልክዕ ኢካ ትጥቀመሉ ሓሳባትካ ከዓ ክተፍሰሉ ትኽእል ከም ዝኾነስ ተማሂርና። ኣብ ፋሽን ዲዛይን መጀመርታ ክንሰርሕ ከለና እንታይ ኢና ንገብር ነርና ምነቲ ስእሊ ስኬች ንድፊ ነውፅእ ሞ ምሳኣልናዮ ድማ እቲ ስእሊ ተሳኢሉ ተቐሚጡ ድሓር ኣብ ቆሪፅና ሰፊና ኣብ ሞዴል ጌርና ኢና ንሪኦ ነርና። ሎሚ ኤኣይ ምስ መፀ ግን እታ ስኬች ትህባ ሞ ነታ ስኬች ሂወት ለቢሳ ስእሊ ተምፀልካ ምስኡ ድማ ሸው ክነዳሉ ምስቲ ናይ ሾው ቦታ ድማ ኣዳልውለይ ምስቲ ክዳውንቲ ዝኸይድ ኢልካ ትሪኦ። ሕጂ ትረብሓ እንታይ ረኪብናሉ መጀመርታ ሲኢ ኢልካ ቆሪፅካ ሰፊኻ ኢኻ ሰብ ስሩ ሕጂ እዚ እንታይ የምፅእ ነይሩ ብዙሕ ባጀት እዩ ዘውፅእ ነይሩ ሰፊኻ ቆሪፅካ ክተምፅኦ ከለካ ድንሕር ደይመፀ ድማ ትደግሞ ነርካ። ሕጂ ግን ከምኡ የለን ኣብ ኤኣይ ምስ ምፀናያ ስታስኬች ምሳብናያ እንታ ክዳን ሂወት ለቢሳ ኣብ ሞዴል ከመይ ከም ትመፅእ ተርእየና ከምኡ ድማ ሸው ክነዳሉ ከለና እቲ ድካየደሎ እቲ ዲዛይን ናይቲ ሩም ንዕኡ በዕላት ኤኣይ ኣዳልውልና ምስ ክዳውንቱ ዝኸይድ ዲዛይን ምስ ናትና ቴም ናህና ዝኸይድ ምስኡ ኣዳልያ ድማ ተቕርበልና ማለት እዩ። ሕጂ ከምኡ ዝተገበረ ስራሓት ኣሎ። ስለዚ እቲ ግዜ ንምቁጣብ ግዜ ሓጊዛትና ቀዳማይ ነገር፣ ካልኣይ ከዓኒ ሓደ ራእይ ንክህልወና እውን ሓጊዛትና። ስለዚ እቲ ክዳውንቲ ዳይሬክት ስለዘይኮና ንቆርፆ ብኤኣይ ሰሪሕና ኣዳሊና ሙሉእ ሸው እውን ኣዳሊና ክንደይ ግዜ ክወስድ እዩ ኣብ ከመይ ዓይነት ሰባት ክኾኑ ኣለዎ ፖዚሽኑን ንክንሕግዝ ኣደላትና። ስለዚ ግዜ ንክንቁጥብ ሓጊዛትና ኣላ ኤኣይ ማለት እዩ።
2: ክላስ ብጣዕሚ ፅቡቅ ነይሩ። ኣብቲ ናይ ዝውሃብ ዝነበረ ስልጠና ናይ ክላስ ብፕሮጀክት ሲሆን ፕራክቲካል ቲዮሪ ኢቨን ብጣዕሚ ኣድማዕ ዝነበረ እዩ ነይሩ ማለት እዩ። ከም ያፌት ከይነክሪኦ ከለኹን ኤኣይ ዝወሰድኮ ክላስ ከዓ ቅድሚ ሕጂ ፕሪ ትምህርትታት ብናይ ኮምፒተር ሳይንስ እንደይወድአ ሕጂ ኢቨን ኣብ ናይ ኣርቲፊሻል ኢንቴሊጀንስ ምምዕባል ይነጥፍ ነይረ ማለት እዩ። ሕጂ ሞር ኢንተረስቲንግ ከይኑ ዝረከብኮ ወይ ፍሉይ ዝገበሮ ነጥቢ እዚ ግን ካብ ከተማዕብሎ ንባዕሊ ኤኣይ ክትጥቀመሉ ከለካ ዝበለፀ ተጠቃምነት ኣለዎ። ሕጂ ክትጥቀመሉ ከለካ ኢት ሜክ ኢት ኢዚየር በቃ ንዝኾነ ነገር ብዝቀለለን ብዙ

0: ሓፀርን መገዲ ከምቲ ጥቀሚ እዩ ዝገብረካ ሰብ ኤኣይ ንምንታይ ይጥቀሚ ኢልና ንድሕር ክንዛረብ ኬና ወይ ከም ሓሳብ ማለት እዩ ኢቨን ምሽ ንክሰርሓሉ ሲ ንመዓልቲ ዋላ ፍርቂ ሰዓት ንኤኣይ ንድሕር ክጥቀመሉ ጥራይ ክኢሉ ክዛረብ ጥራይ ክኢሉ ብርኡይ ኣብ ውሽጢ 6 ወርሒ ወይ ዓመት ፐርሶናል ዲቨሎፕመንት ናይቲ ሰብ ይውስኽ እዩ መጀመርታ ፕሮግራሚን ኣብ ናይ ፕሮግራሚን ዓለም ዝኾነ ነገር ከተዳሉ ከለካ ኮድስ ክፅሕፍ ኦልሞስት ክሳብ 6,000 ላይንስ ኦፍ ኮድስ ትፅሕፍ ማለት እዩ በቶም ላንጅ ሃይ ላንጅ ተጠቂምካ ማለት እዩ ሕጂ ኣብዚ ክፅሕፍ ከለካ ልዕሊቲ ከተዳልዎ ትወስዶ ግዜን ፀዓትን ነቲ ኮድ ቸክ ክትገብረሎ ኮስት ሎ ንባዕሉ ብሰብ ተስርሑ ተሊካ ዝኾነ ፕሮጀክት ናትካ ማለት እዩ ሕጂ ኤኣይ ብምጥቃም ዝረከብ ኮት ዝቐለለ ነጥቢ ግን እንታይ ዊዝን 2 or 3 ሚኒትስ ብሙሉእ እዚ ክትሰርሖ ዝግደካ ነገር ቀልጢፉ ኣፃሒፉ ህበካ ማለት እዩ ኤኣይ እዚ ካብ ሓደ እቲ ዝዓበየ ረብሓታቱ ማለት እዩ ሲምፕል ዝኾኑ ሲምፕል ፍሬንድሊ ወይ ዩዘር ፍሬንድሊ ዝኾኑ ዓይነት ፕሮጀክት ከተዳሉ ይሕግዘካ ነቲ ስኻ ተዳልዎ ፕሮጀክት ሶፍትዌራት ይኹኑ ዳታቤዝ ይኹን ዌብሳይት ወላ ውን ሞባይል ኣፕሊኬሽን ማለት እዩ ሰኪሪቲ ፉል ሰኪሪቲ ህበካ ማለት እዩ ኤኣይ
1: ናይ ዚ ኣብነት ነታ ንብዙሓት መንእሰያት ሓብሒባ ናብ ጀጋኑ ዝቐየረት መዲና ሳዋ እንተርኢና ንዝሓለፉ 30 ዓመታት ብብዙሓት ስነ ጥበባውያን ተዘይምላን ተዘሚርላን እዩ ኣብዚ እዋን እዚ ሞዴላት ናይ ኤኣይ ብዕምቆት ክገልፅዎ ክትርኢ ከለኻ ኤኣይ እውን ድሮን ታሪክና ተረዲኡ ብግጥሚ ክገልፆ ምርኣይ ዋላ እኳ ገና ዝምጥናና ብሕጂ ክመፅእ ንፅበዮ እንተኾነ ምጅማሩ ግን ዘሐጉስ እዩ እቲ ኣብ መእተዊ ዝቐረበ ግጥሚ ብዜማን ትልሂትን ብኸመይ ከም ዝቐረበ ድማ ካብ ዝቐፂልና ንተዓዘብ
2: ህወት ይፅሓይ ኣብ ቆርበትካ ከምዘካዕስ ዝፈልጥ ኣለኹ ኣብ ሽዳኻ ኽውፃ

0: ካብ ሰባት ክመፅእ ከሉ ሕጂ ንሕና ድሩት ሓሳባት ኣለና። እተን ሓሳባትና ጌርና ቀዳሜት ስራሕ ንሰርሓ ሽዑ ድሕሪ ካልእ ሓሳባት ምስ መፀ ኦሬዲ ስራሕ ተሰሪሑ እዩ ዝፀንሕ፣ ገንዘብ ፈሲስዎ እዩ ዝፀንሕ። ሕጂ ብዚ ኤኣይ ግን ሓንቲ ትሰርሕ ሞ ትሪዮ ምስ ረኣኸያ ድማ ተመሊስካ እዚኣ ከዓ ሓሳብ ኣላት እኒልካ ወሲኽካ ሲ እታ ዘላትናስ ኢንተርነት ተጠቂምና ኢና ክንሰርሐላ። ሕጂ ብዙሕ ገንዘብ ሲ ኣብቲ ኢንተርነት ኢና ክንውፍር ዘለና እምበር ንክሶ ክንፅውዕሞ ግዜ ክንቆፅሮሞ ኢልካስ ብዙሕ ተጥፍኦ ግዜ የለን። ነፍሶ ከፍ ሰብሲ ነፍሲ ክኢሉስ ናቱ ቢዝነስ ክኽፍት ይኽእል እዩ። ከምዚ ዲጂታል ማርኬቲንግ ዝብልዎስ ቀደም ኢንተርነት ነይሩ፣ ኢንዱስትሪላይዜሽን ነይሩ፣ ድሕሪ ኢንተርነት መፅዩ፣ ሕጂ ከዓ ኤኣይ መፅዩ። ሕጂ ኤኣይ ምስ መፀሲ ንስኻ ነቲ ኤኣይ ፕላትፎርም ናትካ ጌርካ እቲ ዘለካ ሓሳባት ከተፍረሉ ትኽእል፣ ማርኬት ትገብረሉ ትኽእል ብኢንተርነት ማለት እዩ። እቲ ብዙሕ ሰባት ዝስራሕ ዝነበረ ድማ ሎሚ ሓደ ክልተ ሰብ ኮይንካ ክትሰርሖ ትኽእል። ካልኣይ ድማ ዓበይቲ ሓሳባት ኢካ ትረክብ። እስኻ ንእሽተይ ሓሳብ ትባ ሞ እሳ ኣስፊሓ ምስ ናይ ዓለም ዘሎ ሓሳባት ገይረን ተን ኤኣይ ሞዴላት ኤኣይ ቱላት ይነግርካ ማለት እዩ።
1: ብሓፈሻ ኣብ ኤኣይ ከም ቱል እንተዳሪእናዮ ሎሚ ኣብ ዓለም ሙሉእ ዘገልግለሉ ዘሎ ነገራት ኣዝዮም ዓበይቲ ዝኾኑ ሞያታት ብኤኣይ ተሓጊዞም ይካየዱ ኣለው። ንኣብነት ኣብ ኢንጂነሪንግ ተዳሪእናዮ ከምዚ ዝረኣናዮ ኣብቲ መምርቕታ እውን ኣፕሊኬሽናት ይኹን ሶፍትዌራት ክኸውን ይኽእል። ዝተፈላለዩ ኣብ መዳይ ሕክምና እውን ተዳሪእና ብኤኣይ ተሓጊዙ ዝተፈላለየ ነገራት ክዕመም ክስራሕ ንሪኦና ኩሉ ግዜ ማለት እዩ። ካብኡ ዝሓለፈ ኣብ ዝተፈላለየ ንኣብነት ከምዚ ዘለናዮ ሎሚ ናይ ዋንጫ ዓለም 2026 ኣብ ዝካየዱ ዘሎ ኩነታት ብሙሉ እቲ ናይ ሎሚ ዓመት ዋንጫ ዓለም ብኤኣይ ዝተሓገዘ እዩ። ካብ ስታድዮም ጀሚርካ፣ ካብ ኩዕሶ ጀሚርካ፣ ብሙሉ ነገራት ብኤኣይ ዝተሓገዘ እዩ። ስለዚ ኤኣይ ዘየድምዖ ወይ ድማ ዘይኣትዎ ሞያ የለን። ስለዚ ኣብ ዝተፈላለየ ሞያታት ክሳብ ዝሃለና ብኤኣይ ተጠቂምና ሎሚ ንዑ ዝያዳ ክነማዕብሎም ነቲ ኣብ ርእስና ዘሎ ሓሳባት ድማ ልክዕ ተግባራዊ ንክንገብር ዝያዳ ሎሚ ክንጎየሉ ዝግበኣና ግዜ ምዃኑ ከነፅር ይፈቱ ማለት እዩ።
2: ካብቲ ኤኣይ ተጠቂምካ ዝስራሕ ፕሮጀክትስ ማለት እዩ ከምዝንብሎ ፀናሕና ናይ ሞባይል ኣፕሊኬሽን ሶፍትዌር ተዳሉ እንተሊካ ሓደ ኣብዝሓፀረ ግዜ ከዳልወልካ ክእል፣ ካልኣይ ሬላያብሊቲ ዘዳልወልካ ኤኣይ ማለት እዩ። ኮንፊደንሻሊ ንስኻ ክተኣመነሉ ትኽእል ኢኻ። ባክቶርስ ክህልዎ ይክእልኒ ንክገብሮ እውን ኣፀጋሚ ስለዝኾኑ ማለት እዩ። ከም ተወሳኺ ኣብ ኖርማል ሶፍትዌርስ ወይ ድማ ዳታቤስ ትሰርሖ ድማ ብዙሕ ላርጅ ዳታ ሰት ንዓኻ ኣናላይዝ ናይ ምግባር ሓይሊ ህበካ ካብኡ ፓተርን ስለተፅንዐ ኤኣይ ፕሬዲክት እናገበረ ትንተናታ ትበካ ኣብቲ ናትካ ዳታ ማለት እዩ። ኣብ ፋይናንሻል ምክሪ ከይተርፈ ክበካ ክእል ከምዚ ክትገብር ኣለካ ከምዚ እቲ ፕሬዲክት ስገይሩ ፕሮባብሊ ከምዚ ክኸውን ኣለዎ ኢሉ ስለዝነግረካ ኢፌክቲቭ ዝኾነ ኣካይዳ ስቴፕ ንክትወስድ ኣብ ናትካ ቢዝነስ ይኹን ኣብ ትሰርሖም ሶፍትዌርስ ይሕግዘካ ማለት እዩ። ባህርካ እንዳፅንዓካ ስለዝመፅውን ናይ ኤኣይ ፅቡቅ ባህሪ እቲ ስኻ ኤኣይ ተጠቂምካ ትሰርሖም ዌብሳይትስ ፐርሶናላይዝ ሪኮመንዴሽን ከምጣልካ ክእል ነቲ ኣብትናትካ ዌብሳይት ዝመፅ ሰብ ቀዲሙ ስለዘፅንዖ ወይ ድማ ፓተርን ስለዝርዮ ኤጅናቱ ድዩ ዲሞግራፊ ድዩ ተጠቂሙ ስለዝፈልዩ ካታጎሪስ ኤኣይ እቲ ብኡ ዝቀርበሉ ነገር እቲ ሱ ዝደልዮ ዝበለፀ እዩ ዝኾኑ። ስለዚ ኣብ ማዕነት ናይቲ ስኻ ተብሎ ዘለካ ላዕሊ ዝበፅሕ ናትካ ፕሮጀክትስ ማለት እዩ።
3: ሕጅታ እዩ ዓብዩ እቲ ብጣዕሚ ብድህ ኣለዎ ሓቂ ሓሽ ብድህ ኣለዎ ልዕሊ ኩሉ ሙሉይ ተከይደቀስካ ክትሓድር ኢንተርነት ትገብር ብዙሕ ሓሳባት እዩ ድመፀካ እቲ ሓሳባት ከመርካ ናብ ደረቕ ስእሊ ጌርካ ካብ ደረቕ ስእሊ ከዓ ናብ ቪድዮ ትገብሩ ማለት ብዙሕ ፀዓቅ ኣለዎ። ነቲ ፀዓቅ ግን ብዓብዪ ሽቡ ግን ድሌት ንሕራ ኣለዎ ኩሉ ስግበር ይኽእል እዩ ማለት እዩ። እቲ ናትካ ድሌት ይወሳኒ ድሌትካ ንድሕር ጌርካ ከ ትበፅሑ ዝተኽእል ኢኻ ማለት እዩ። ብሓፈሽ እቲ ቅድሚ መጀመርታ ሲ ኤኣይ ደፈለጥ ከለኹ ወይከዓ ኣብ ተምሃራይ እንከለኹ ሲ ዝኾነ ነገር ክሪኦ እንከለኹ ሓደ ቪድዮ ወይከዓ ሓደ ነገር ተሰሪሑ ክሪኦ እንከለኹ ብጣዕሚ ግርም ረ ሀመይ ግረም ሰርሑ ብል ነረ ግን ፕላስ ተማሂርካ ምስ ረእኻዮ ግን ክግበር ከም ድኽእል ሲ ትምህርቲ እዩ ማለት እዩ። ብዓብዩ ክሰርሑ ትኽእል ኢኻ ግን ብጣዕሚ ፃዕርካ ተካይ ትፃዕርካ እንድሕር ተማሂርካ ኸ ትዕወተሉ ኢኻ ማለት እዩ።
4: ገለ ካብቲ ኣብ መሬት ዝቐረበ ህፃናትና ታሪኾም ብዛንታን ፅውፅዋይን ክሰምዑን ክመሃርሉን ዝኽእሉ ኣገባብ ብኤኣይ ክግበር ናይ ዝኽእል ናይ ኣኒሜሽን ስራሓት ዝቐረበ እዩ ነይሩ። ደጊም ድማ ዛንታ ተጠቂሞም ብዝቐለለ ክረኽብዎ ከም ዝኽእሉ ዘርአየ ናይ ኣኒሜሽን ስራሓት እውን ገለ ካብቲ ትሕዝቶታት እዩ ነይሩ።

ካብ ዕለታት ሓደ መዓልቲ ኣብ ውሽጢ ሓደ ልሙዕ ጫካ ሓደ ህበይ ነበረ። እቲ ህበይ ኣዝዩ ዝፈትዎ ዝነበረ ነገር ባናና እዩ። ሓንቲ ባናና ድያ መሲላትኩም? ኣይኮነትን፣ ክልተ እውን ኣይኮነን። እቲ ህበይ ኩሉ ግዜ ባናና ክበልዕ እዩ ዝፈቱ ዝነበረ። ሓደ መዓልቲ ባናና በሊዑ ደቀሰ። ሓደ ዘፈርሕ ሕልሚ እውን ሓለመ። ኣብ ሕልሙ ኣዝዩ ዓብዪ ኩምራ ባናና ረአዩ እሞ ኣዒንቱ ብሓጎስ ተኸፍተ፣ ኣፉ ድማ ማይ መልአ። ዋው! እዚ ኩሉ ባናና ንዓይድ እዩ በለ ብኣግርሞት። ባናና ምብላዕ ከዓ ጀመረ። ንጉስ ጫካ ክስዕሮየ ኢሉ ድማ ጸደረ። ኣነ ሓያሌ ኢሉ ፍኸረ ዓጸለ። እንስሳታት ድማ መሊሶም ሰሓቑ። እቲ ኣንበሳ እዚ ኩሉ ወረ ሰሚዑ ድማ ናብቲ ህበይ መጸ። ጫካ ብምሉእ ድማ ጸጥ ኮነ። ኣንበሳ ድማ ኣንተ ሓያል ህበይ፣ ከምቲ ዝበልካዮ ክትስዕረኒ ትኾንካ ተንስ እሞ ተቓለሰኒ። እቲ ህበይ ድማ ብብኽያት እናለመኖ ወይ ጎይታይ ኣንበሳ ይቕረበለለይ፣ እዚ ኩሉ ብሰንኪቲ ዝበላዕኽዎ ባናና እዩ በሎ። ኣንበሳ ድማ ሓያል ክትከውን ብትዕቢት ኣይኮነን፣ ሓያል ክትከውን ብጥበብን ብትሕትናን እዩ። ትዕቢት ግና ንውርደት እዩ ኢሉ ገዲፍዎ ኸደ።

0: ካልእውን ኤርትራውያን ስነ ጥበባውያን ብዘመናዊ ናይ ቴክኖሎጂ ከቅርቦ ዝኽእሉ ከም ኣብነት ዝቐረበ ናይ ኣክሽን ፊልም ስራሓት እውን ሓደ ካብቲ ዝተረኣየ እዩ። ስነ ጥበባውያን ሃገርና ታሪክናን ባህልናን ንምንፅብራቅ ዝገብርዎ ዘለውን ክገብርዎ ዝፀንሑን ፃዕርታት ብዝያዳ በዞም መፂኦም ዘለው ሶፍትዌራት ብዝቐለለ ክድራዕ ከም ዝኽእል ድማ ዘብርሀ እዩ። ድሕሪ ናፅነት ዝተወልዱ ናይ ትማሊ ህፃናት ናይ ሎሚ ሰብ ራእይ መንእሰያት ነቲ ብደም ዝመፀን ብደም ዝፀንዐን ሃገር መፃኢኡ ኣብ ዓይኒ ሕልንኦም ከም ዘሎ ዘርኣየ እውን እዚ ዝስዕብ ሓደ ምርኢት እዩ ነይሩ።
1: ኣብ ነፍሲ ወከፍ ሃገር ዓብ ለውጢ ብሓደ ሕልሚ ይጅምር። እዚ ድማ ታሪክ ሓደ ኤርትራዊ መንእሰይ እዩ።

ህዝቢ ይሰርሕ፣ ህፃናት ይፃወቱ፣ ስድራ ቤታት ብሰላም ይነብሩ። እንተኾነ ግን ኣብ ልቦ ሓደ ሕቶ ነበረ፣ ሓደ ሕልሚ ንሓንቲ ሃገር ክቕይራ ይኽእሎ።

ልሙዕ መሬት ብዘመናዊ ቴክኖሎጂ ዝሕገዝ ሕርሻ ሓረስቶት ብሓጎስ ይሰርሑ፣ ቤት ትምህርቲ ብፍልጠት ይበርህ፣ መምህራን የነቃቅሑ፣ ተምሃሮ ንመጻኢ ይዳለው፣ ሕክምና ህይወት የድሕን፣ ሳይንስ ተስፋ ይፈጥር፣ መንእሰያት መሃንድሳት ድልድላትን ጽርግያታትን ይሃንፁ፣ ናይ በዕሎም ስራሕ ይፈጥሩ፣ ሓሳባቶም ናብ ዕድል ይቕየር፣ ባህሊ ይኽበር፣ ኣስመራ ብጽባቐኣ ትበርህ፣ ቀይሕ ባሕሪ ብጽሬቱ ይበርህ፣ በጻሕቲ ንጽባቕ ኤርትራ ይርእዩ፣ ሰራሕተኛታት ኣባይቲ ይሃንፁ፣ ስድራ ቤታት ንመጻኢ መሰረት ይሃንፁ፣ ሳይንቲስታት ይመራመሩ፣ ሓደስቲ መፍ

ስሒታት ይፈጥሩ። ደቂ ኣንስትዮ መራሕቲ ዕዉታት ትካላት ይኾና፣ መንእሰያት ፕሮግራመራት ንመጻኢ ቴክኖሎጂ ይፈጥሩ። ሰዓልቲ ታሪክ ኤርትራ ብሕብሪ ይሕውዩ። ሙዚቀኛታት ባህሊ ኤርትራ ናብ ዓለም የብፅሑ። ህፃናት ኣእዋም ይተኽሉ፣ ንሓምናይ መጻኢ ድማ ይሃንፁ። ሽሕ ህዝቢ ኤርትራ ብሓደ ኣብ ኣስመራ ይጓዓዝ። ኩሉ ሰብ ንእሾ

0: ብርሃን ናብ ሽሕ ድሮናት ይቕየር። እቶም ድሮናት መጽሓፍ፣ ልቢ፣ ኦምን ማሽንን ይፈጥሩ። ኣብ መወዳእታ ኣብ ሰማይ ኣስመራ ወርቃዊ ቅርፂ ኤርትራ ይበርህ።
1: ሓዳስ ኤርትራ ትበር።
0: እዚ ኩሉ ሕልሚ ነበረ። መጽሓፉ ከፊቱ ኣብቲ ገጽ ከምዚ ኢሉ ይጸሓፈ፣ መጻኢ ብሓንቲ ውሳኔ ይጅምር፣ ሎሚ ይጀምር። ናብ ኣስመራ ብተስፋ ይኸይድ፣ ፀሓይ ትበርህ። ሓንቲ ዓባይ ዝኾነት ሃገር መጀመርታ ሕልሚ ሓደ ሰብ ነበረት። ስለዚ ብትብዓት ሕልም፣ ብዕላማ ስራሕ፣ ባህልኻ ሓሉ፣ ብፍልጠት ህነፅ፣ ብፈጠራ ድማ ማዕብል፣ ብሓደ ዝበለፀት ኤርትራ ክንሃንፅ ነው።
2: ፕላስታ ካልኢት ኻ ኤርትራ ንድም ትብል ንሳኻ ሕልሚ ኩሉ ነፍሲ ወከፍ ኤርትራዊ ማለት እዩ። እቲ ሕልሚ ሲ ኤርትራዊ ነፍሲ ወከፍ ኤርትራዊ ሲ ክበፅሐ ዘሎ እቲ ቪዥን ማለት እዩ። ብዓብዩ እዩ ኤኣይ ድባሃል ነገር ክከሎ ሲ ከምዚ ቪዥን ኢኖ ቪዥን ማለት ከዓ ፅባሕ ንጎሲ ወላ ኣብዝህሉ ዘለካ ይኮንካ ፅባሕ ንጎስ ተሓስቦ ነገራት ወይ ከዓ ተሓልሞ ነገራት ሲ ናትካ ኣይድያ ሲ ብዓብዩስ ብቪድዮ ጌርካ ወይ ከዓ ብካልእ ማለት ጌርካ ሰሪሕካ ክትገብሮ ትኽእል ኢኻ። ብዓብዩስ እዩ ተሓሳብ ማለት እዩ። ነቲ ሓሳብ ከዓ ኣብ ሓሳብ ዝነበረ ኣብ ቪድዮ ጌርናኸ ነቲ ክሳይ ሰሪሕ እየ ማለት እዩ። ብሓፈሻ ውሲ እቲ ታሪክ ነብሲ ወከፍ ኤርትራዊ ማለት እዩ ዘሎ ሓሳብ ማለት እዩ።
3: ኦኬ፣ ኣብ መወዳእታ ኤኣይ ተጠቂምካ ክብፃሕ ተልዩ ዘሎ ወይ ቪዥን ከምቲ ኩላና ተምሃሮ ንሓስቦ እንታይ እዩ እጂ ኤኣይ ኣብ ኩሉ ዓይነት ኣብዶኣት እዩ ስለ ዘሎ ሜዲካል ስኮፕ ይኹን ዝተፈላለዩ ስኮፕስ ከም ብውልቅኻ ፐርሰናል ኣነ ከማዕብሎ ደልዩ ዘለኹ ማለት እዩ። ሓደ ሞዴል ላርጅ ሞዴል ኮይኑ ዌል ትሬንድ ማለት እዩ ናይ ብምሉኡ ናይ ጫዓጤን ብሄራት ቋንቋታትን ናይ ኤርትራ ብዓብዩ ማዘር ላንጌጅ ናይ ትግርኛ ቋንቋ ዝተምሃረ ባህልታቱን ክብርታቱን ተወሳኺ ድማ ብምሉእ ታሪክ ናይ ህዝቢ ኤርትራ ካብ መጀመርቱ ክሳብ ዝሕጂ ዘሎ ማለት እዩ ዝፈልጥ ሞዴል ትሬን ጌርካ ናብ ዓለም ሊዝ ምግባር እዩ ዘሎ እቲ ሓሳብ። ንከምዚ ከዓ ዝበለፀን ዝቀረለ መገዲ ንኤኣይ ንባዕሉ ኤኣይ ተጠቂምካ ከተዕብየሉ ትኽእል መገዲ ስለዝኾነ ኣይ ሪኮመንድ ብዙሓት ምእንትያት ኤኣይ ክምሃሩ የተባብዕ ማለት እዩ።
4: ኤኣይ ሲ ንሰብ ሓደ ግዜ ካብ ስራሕ ከውፅኦ እዩ ዝብል ኣተሓሳስባ ወይ ድማ ሕቶ ኣሎ ኩሉ ሰብ ሸቕላ ዝፈጥር ማለት እዩ። ኤኣይ ኣውፀናኒ ካብ ስራሕ ዝያዳ እዩ ክሕግዘና። ምክንያቱ ኣብ ሆም ዲዛይኒንግ ክንብል ከለና ስኒ እዛ ገዛ እዚኣ ዲዛይን ግበረለይ ይብሉካ ሞ ንዕኡ ሲኢልካ ዲዛይን ጌርካ ክተምፅኦን ከለካ ሰሙናት ካብ ኣዋርሑን ይወስድ እዩ። ምክንያቱ ሲኢልካ ብምሉእ ሰራርዕካ ኢካ ተምፀሎም ምስኡ ዝኸይድ ሕብርታት ንክደሉ እውን ግዜ ይወዘልካ እዩ፣ ምስ መንደቕ ምስ ሳሎናት ዝኸይድ። ሎሚ ግን ካብተን ኤኣይ ሞዴላት ተጠቂምካ እዚኣ ዲዛይን ምስ ከምዚ ሕብሪ ምስ ክንዝ ስድራ ከምዚ ተሓሳስባ ዘለዎም ስድራ ኢልካ ምስ ሃብካያ ኣብ ውሽጢ ሰሙናት ውዲእካ ውሽጢ ሰሙን ሲ ነቶም ህዝቢ ነቶም ሰባት ክተረክቦም ትኽእል። ስለዚ ብከምኡ ስራሕና የቀላጥፈልና እምበር ኣይሃሴናን እዩ። ኤኣይ ዘይኮነ ስራሕና ክምንጥለና እቲ ኤኣይ ዝተምሃረ ሰብ ኤኣይ ተጠቂሙ ዝሰርሕ ሰብ ንስ እዩ ስራሕ ክወስዶ ማለት እዩ።
0: ሕጂ ኣብ መብዛሕትኡ ሰብ ዝለዓል ነገር እንተዳህሊ ኮይኑ ገለ ነገር ብኤኣይ ተሓጊዙ ዝተሰርሑ ነገራት ደይዝራ ብኤኣይ ተሰሪሑ ተባሂሉ ክቆናፀብ ትሪኢካ ገለገለ ስራሓት ልክዕ እዚ ብኤኣይ ዋላ መቃለሊ ናይ ገለ ንጥፈታት ናይ ስራሓት ዋላ እኳ እንተተባህለ እሱ ከምኡ ኮይኑ ንክርከብ ግን ብዙሕ ድኻም ይፈሶ እዩ ማለት እዩ። ስለዚ ናይ ኤኣይ ስራሓት ክንሪኢ ከለና ኩሉ ግዜ ብድሕሪኦም ብዙሕ ዝረሃፀ ሰብ ከም ዘሎ፣ ብዙሕ ዝደኸመ ሰብ ከም ዘሎ ነዚ ተገንዚብና ዝያዳ እቶም ስራሓት ናይ ኤኣይ ተባሂሎም ዝያዳ ኣብ ዕዳጋታት ኣብ ዝመፅሉ ወይ ኣብ ዝተፈላለዩ ነገራት ተሰሪሖም ኣብ ዝመፅሉ እዋን ዝያዳ ከምቲ ካልእ ሞያ እውን ንሳቶም እውን ክብሪ ከም ዝግብኦም ምግላፅ የገድስ።
5: ደጊመ መንግስትን ህዝብን ነቲ ብከቢድ መስዋዕቲ ዝመፀን ዝተዓቀበን ናፅነት ኤርትራ ናብቲ ዝድለ ጥርዚ ንምብፃሕ ዝግበር ዘሎ ኣብ ትምህርትን ስልጠናን ዝካየድ ዘሎ ፃዕሪ እናመስጎንኩ ንተመረቕትን ዓለምትን መበል 38 ዙርያን ንኩሎም ካብ ኮሌጃት ዝምረቑ ዘለው ተመረቕትን ዮሃና እንቁ ዓብ ዝብቃዓኩም ክብል ፈቱ። ምባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ። ካብዚ ሎም መዓንቲ ዝተዳለወ መደብ ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ደጊመ ስለምክታልኩም የመስግን። ሰናይ ቅና።

እንስሳታት ክውለዱ እንከሎ ኣዝዩ ዝሕጉሰካ እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ ትመፅእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጅር ናይ ወለዶኦም የውሕሱ ዶ ይኾኑ?

ገለ ብሉጻት እንስሳታት ኣብ ክራማት ንኽራብሑ ይእከቡ። እዚኦም ናይ ኣፍሪቃ ፔንግዊን ተባሂሎም ይስመዩ። እቶም ብፍሉይ ኣብ ፅንተት ዝርከቡ ዓሌት ፔንግዊን ድማ እዮም። እዞም ክነፍሩ ዘይክእሉ ኣዕዋፍ እንቋቑሖ ንኽፀፍዩ ዓመታዊ ናብዛ ውስንቲ ቦታ ይምለሱ። እቶም እንቋቑሖ ክሳብ ዝጫጭሑ ካብ ፀሓይ ይዕቁብዎም እኳ እንትኾኑ፣ ኣብ ዝቐረበ እዋን ግን ምቆት በርቲዑ ስለ ዘሎ ነዞም እኹላት ኣፍሪቃውያን ፔንግዊን ከይተረፈ ክብር ጥዑሚዩ ዝርአ ዘሎ። እዞም ወለዲ ነቶም ዘይጫጭሑ እንቋቑሖኦም ገዲፎም ናብዚ ዛሕሊ ዘለዎ ውቅያኖስ ንኸምርሑ ድማ ገዲድዎም ይርከብ። ብዙሕ ናይዞም ፔንግዊን ማልያ ኣይነበሮን፣ ብሚልዮናት ዝቕፀሩ እዮም ነይሮም። ኣብዚ ሕጂ እዋን ግን ብዙሖም ናብ ትሕቲ 20,000 ኣንቆልቂሉ ይርከብ። ነዞም ዓሌት ንምድሓን እዛ ክሮሽያ ዝተባሃለት መንእሰይ ሓንቲ ካብቶም ብቕልጡፍ ነዚ እንቋቑሖ ዘድሕኑ ጉጅለ ኮይና ንሳ ከም እትገልጾ፣ ንሕና ንዝኾነ ተደርብዩ ዝፀንሓና እንቋቑሖ ካብ ተነፅሎ ከነድሕን ኢና ንጓየ ዘለና። እዚ መስርሕ በቲ ሓደ ዘሐጉስ በቲ ሓደ ከዓ ዘጨንቕ እዩ ትብል። እቶም ዝተረስዑ እንቋቑሖ በዚ ብርቱዕ ፀሓይን ሙቐትን ከይተሃሰዩ እንከለዉ ከገላግልዎም ኣለዎም። እዚ ቅድሚ ሙቐት ናይዚ ቦታ 100 ዲግሪ ሰንቲግሬድ ምብፅሑ ከካይድዎ ኣለዎም። እንተዘይኮይኑ እዚ እንቋቑሖ ክበስል እዩ። እዞም ጉጅለ ኣብ ውሕዳት ሰዓታት 12 እንቋቑሖ ኣከቡ። ብድሕሪኡ ነፍሲ ወከፍ እንቋቑሖ ኩነታት ጥዕንኡ ይምርመር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቑሖ ህይወት ኣሎ ድዩ ንምርግጋፅ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቑሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቑሖ እዩ። ኣብ ኩለን እዘን ዝረኸብናየን እንቋቑሖ ድማ ከምዚ ክንርኢ ንምነት ትብል ክሮሽያ። ሕጂ ነዞም እንቋቑሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቑሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይት ዝቕፀሩ እንቋቑሖ ከጫጭሕ እንከሎ ልዕሊ 1,000 ካብ ዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቑሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቑሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

ጀመሩ። ክሳብ ሙሉእ ብሙሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቂት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቂት ኣብ ውሽጢ 36 ሰዓታት እያ ነቒሓ።

ኣብተን ዝቕፀላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋ ኣላ። እዚኣ ትማልያ ክትነቁሕ ዝግብኣ እንቋቑሖ ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ እዩ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሽያ ባዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትኒ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽ እንከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞትኩብ ናይዛ ጫቑት ካብዚ እንቋቑሖ ከም ዝወፅእ ክትገብሮ ኣለዋ። ዕትብቲ ናይዛ ዑፍ ተፈልዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ እዩ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪካዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተዩ። እዝን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቃዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሽያ ንኸተቕርሶም ሰዓት 5 ወጋሕታያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ። ነዞም ሳርዲን ምስ ማይ ሓዊሳ ድማ ን7 ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ናሸተትካ ኢኻ ትኸይድ፣ ግን ምስ ግዜ ትለምዶ ኢኻ ትብል ሜል። ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም። ዳርጋ ሰለስተ ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም። ክሮሽያ ከም እትገልጾ ኣብዚ ሕጂ እዋን 90 ዝኾኑ ጨቃዊት ኣለዉና። ንኹሎም ከተዳልወሎምን ክትምግቦምን ብዙሓት ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ጸኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል።

ንእሽተይ ቱቦ ተጠቂመንን ዝምግቦኦም። ግን ሓደ ጨቒት ምምጋብ ኣቢሎ ንሱ ድማ 198 እዩ። ከብዱ ተነፊሑ ሓሚሙ እዩ ዘሎ። ድሕርቲ ንቁርሲ ዝሃብናዮ መግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ። መብዛሕትኦም እዞም ብሓገዝ ዝነቑሑ ጨቓዊት ብቐጻሊ ክሓሙ እዮም ዝረኣዩ። ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዚና ኢና ንጭነቕ ትብል ክሮሽያ።

ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ድሃዩ ክትገብር ናብ ስርሓ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ከም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ዝጸንሓ። ድሕሪ ሓደ ሰሙን ናይ ጨቓዊት 198 ክብደት ሰውነት 100 ግራም በፂሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜልክ ትገልጽን ከላ ልክዕ ከምትን ውላድና ባንቡላ ንምፃሉ ነዚኦም እውን ወላዲቶም መሲልዎም መታን ምችኡነት ክፈጥረሎም ባንቡላ ክንህቦም ኢና ትብል። ብተወሳኺ ሓዊ ክኾኖ 1201 ዝስመ ጨቑት ኣምፅሉ። ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጨቑት ወስኻሎም። ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍሮኦም ዝቕመጡ። ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል። እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ። ጨቑት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ፣ ግን ሕጉስ ዑፍ ኮይኑሎ ትብል።

ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም? ናትራን ናብኹም ዘብለሉ ሰዓት ኣኸኢሎሞ ክሳብን ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ዓለም ስነ ጥበብ ኣብ ሳትረብ ዝሰልጠኑ ብስነ ጥበብ ወይ ድማ ብቐብኣን ብሙዚቃን ዝሰልጠኑ ተምሃሮ ማለት እዩ ስራሕቶምን መምረቕቶምን ብሓባር ክንከታተሉ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣብ ግብፂ ብዘይካ ካይሮ ካልእ ርእሰ ከተማ ተነፃላሞ ኣተናንፃ ነዛ ሓደች ርእሰ ከተማ ከመይ እዩ ዝመስል ዘለዋ ፍሉይነት ከ እንታይ እዩ ዝኸውን ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ፍኖተ ሂወት ድማ ንናይ ኣዲኣ ጥዕና ፀገም ዝፈጠሩ ሕልክላኻት ናይ ሂወት በዲሃ ዕውት ነጥብታት ተመዝግብ ዘላ ኣብ ኣካደሚያዊ ትምህርቲ ማለት እዩ ዕውት ውፅኢታት ተመዝግብ ዘላ ተምሃሪት ተመኩራ ብሓባር ክንከታተሎ ኢና።

ብዘይካዚ ተኸታታይ ድራማሳውን ከምኡውን ፋኒ ክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ እየ ከስግረኩም ሰናይ ምስትምቃር

ንስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ፍለማርያም ኣዳሊሉና ዘሎ ኣብ መዓልታዊ ህይወትና መቸም ልሙፅ ዝበሃል ነገዲ ወይ ድማ በትን በትን ብድሆታት ዘይብሉ ህይወት ከምዘይንነብር ኩላትና ንፈልጦ ኢና። ካብ ተመክሮና እውን ተመኪርና ኣሎ ንኸውን ኢና። እዛ ሎሚ ናባኹም ነብላ ወይ ድማ ተመክሮ ህይወታ ክንካፈሎን ክንመሃረሉ ንምባል ፍፁም ፍለማርያም ዳይስዋ ዘሎ ተምሃሪት ጥዕናዊ ፀገመ ናይ ኣዲኣ ዝፈጠሩ ክልክላኻት ናይ ህይወት በዲሃ ኣብ ኣካዳሚያዊ ትምህርታ ዕውት ውፅኢታት ተመዝግብ ዘላ ዕውቲ ተምሃሪት እያ እሞ ካብኣ ክንቀስሞ ንኽእል እንታይ መስል ብሓባር ንከታተል። ናብ ፍፁም ፍለማርያም ከስክረኩም እየ።

0: ድርብ ጸሩ እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀማማት ዝቖመት ናይ ምንባር ሜላ እትደሊ ዓንኬልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀማማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል ምስ ዕድል ዝቖጥሮ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ፣ ስለዚ ክንዲምንታይ ሰፊሕ ሓሳባት ኣብ ውሽጥካ ኣቐሚጥካ ኣለኻ ማለት እዩ።
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነ ወይ ንደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድኩሉ ንእዞብ ከዓ ንእዞብ ዓረዛ ኮይኑ ኣብዚ ኤውን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝ ናብ ሃይስኩል ሰጊር ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ነባይት ሰመረ ኣብ ምእዞባ ዓረዛ ተወሊዳ ብባህላዊ ዕልልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላድ ክትረክብ ትዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታ ተዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ጸሩ እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዚ ሃብሮም ክንደስሲና እሰናይ ምክትታል
1: ኣብ ትምህርቲ እዎ ኣብቲ ብሉፅ ደረጃ ማለትሲ ኣብቲ ብራይዝ ዊነር የደ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርካ እዩ ብመደብ ማለት እዩ። ነዚ ንባልዊን ንማማ ትሕግዘኒ ናይ ገዛ ስራሕ ዋላይ ትረፍሲ ናብ ትምህርቲ ከም ዝኸይድ እያ ትገብረኒ እናተሓገዝ ኢኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቅዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውሱን ገርካ መደብካ ደ ዝስርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየነን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: እወ ትምህርቲ ውዕለ ኣብ ዝመፀሉ ግዜ ማለት እዩ ይመፅ ስራሕ ገዛ ኣሎ ዝተፈላለየ ስራሕ ገዛ ክሰርሐ ድሕሪ እውን ናብ ድኳን ከይደ ይሕግዛ ማለት እዩ

0: ኣብ ሽፍቲ ካብኡ ወፃኢ ኢላኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለዩ ግዜ ዝበዝሒ ግን ስራሕ ገዛ ይሰራሕ ኮነ ይከ
1: ኣብ ጉዕዘ ህይወት መሰናኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ብፆትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ኣለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃርን ምስትምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ ዚ ግዜ እዚ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ኢና ንፅበ እያ ተምሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ ትገብሮ ንጥፈታት ይኹን እቲ ክላስ ትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተምሃሪት ወይከ ንጥፍቲ ተምሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝለዓለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
1: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተምሃሪት እውን ተውሉ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
0: ግዜ ካብ ትምህርቲ ምስ መፀኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪኡ ዝበዝሐ ግዜ መፅናዕቲ ምሸት ዘፀና ማለት እዩ ልጅ ስለ ዘላ ምሸት ወይ ከዓ ኣብቲ ለይቲ ከዓ ሓደሓደ ግዜ ለይቲ ማለት እዩ ዝበዝሐ ግዜ ኣብ ከምኡ እየ ዘፀና ዝኾነ ዲስካስ ወይ ገለ ታሃልዩና ኣብ ቀትሪ ናብ ላይብረሪ ብምካድ እየ ዘፀና ኣብ ገዛ ዝበዝሕ ግዜ ከምዚ ምሸትን ለይቲ እንተዘይኮይኑ ሲ ምስ ናይ ገዛ ስለ ዝኮላለፈኒ ኣየፅንዕ ብብዝሒ ዘፅንዕቲ ኮይኑ ቀትርካ ኣብ ላይብረሪ ቤት ትምህርቲ ምካድ እየ ዘፅንዕ
1: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣከባቢኣ ዝርከቡ ብዙሓት ወገናት ከምዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ
0: ዋላ ኣነ የዕሞሞ እቲ ዝበዝሕ ምእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ኾኑ ከዓ ናይ መሓዙተይ መምሃራነይ እዩ መምሃራነይ ካባይ ኣይፍለዩን እዮም ማለት እዩ ዋላ ሕጂ ሃይ ስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅ ከነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅ ከነረዳእኪ ምሸለካ ካብቲ ኩሉ ተምሃራይ ሲ ብፉሉዩ ምስቲ ዘሎ ኩነታት ርእዮም ሲ ብፍሉይ እዮም ዝሓቱለዩን ዝግደስለዩ ዋላ ጂነር ከለኹ ውንቶም ናይ ሃይ ስኩል ንፈልጦም መምሃራን ክሕግዙኒ ከረድኡኒ ኣብ ግዜ ፈተና ዘይተረዳእ ክሕቶታት ገለ ብፍላይ ከዓ መሓስተይ ከዓ ኣብ ዝኾነ ዋላ ዝኾነ ነገር ኣጋጢሙ ሲ ኣነ ከብኩር ኣይደለያኒ ካብ ትምህርቲ ኣነ ከብኩር ወይ ዝኾነ መፅናዕቲ ዝኾነ መደብ ነርኒ ናብ ካልእ መደብ ክኸይድ ኣይደለያኒ ናብ ትምህርቲ ጥራይ ከብል እየን ዝደልያኒ
1: ብተወሳኺ ጥቕሚ ትምህርቲ ብኣጋስ ዝተረዳኣ ወላዲታ ዘይ ምምሃር ኣባየ በቅዕ ብምባልን ውላዳ ካብኣ ዝሓሸ መጻኢ መታን ክህልዋን ብፍላይ ኣብቲ ጥቕሚ ትምህርቲ ብግቡእ ትርዳኣሉ ዘይነበረት ክሊ ዕድመ ንኽትነፍዕ ኣዝያ ተፅዕረላ ከም ዝነበረት እያ ወሲኻ ትረድእ
0: እወ ጥቕሚ ትምህርቲ ድሌት ኩሉ ሻዕ ምስቲ ናይ ወለድና ክነመዛዝኖተለየ ኮይና ዝንሕና ደለናዮ ማማ ብጣዕሚ ይሕርፋም ትምህርቲ ዘሎ ትደፋፍኣኒ ነራኻ ኣብቲ ኣነ ነብሰ ዘይፈልጠሉ ሲ ድሌት ትምህርቲ ነይርዋ ስለ ዘይተምሃረት ከዓኒ ብከምኡ ትደፋፍኣኒ ነይርአናዮ ማለት እዩ ኣብ ትምህርቲ ሲ ካብ ቀዳማይ ኣነ ኣብ ቀዳማይ ከፅንዕ ክግደድ ገለ ትገብረ ነበረስ እሳ ምስ መምሃራን ሚስትር ትምህርቲ ከዓ ብሓፈሻ ሚስትር ትምህርቲ ኣብ ትካል ጎና ስለ ዝነበሩ እሳቶም እዮም ክሳብ ኣብዚ ሕጂ ግዜ ሲ ካብ ቀዳማይ ክሳብ ሓምሻይ ብፍላይ ከዓ እሳቶም እዮም ናብ ትምህርቲ ከም ዝግደስ ዝገብሩ ዝነበሩ
1: መባልዕትኻ ናይ ይኸልሰልካ መኻይድ ድኻን ኣይሰጉመልካ ከም ዝበሃል ነባይት መሓዙታ ብዝኾነ ነገር ክበልፅዋን ክቕድምዋን ናይ ዘይምድላይ ቅዱስ ቅን እዩ ዘለዋን መሓዙታ ድማ ንዓዚ ሰማማዕ ባህሪ ከም ዘለዎምን እያ ደጊማ ትረድእ
0: መሓዙተይ ዝተመሳሰለ ባህር ምሳ እዩ ዘሎ ብምልኦም ዋላ መሓዙተይ ኣዋልል ይኹን ኣወዳት ከመ እየ ኣብ ትምህርቲ ዋላ ኣብ ትምህርቲ ኹን ኣብ ገዛ ኣብ መፅናዕትካ ብሓንሳብ ኢና ክሻ ነቲ ድሌተይ ሲ እሳቶም ተገዳስነት ትምህርቲ ስለ ዘለኒ ከማይ ከዓ እሳቶም ጉዱሳ ስለ ዝኾኑስ ተገዳስነተ ይርድእሉ እዮም ብሓንሳብ ኮይና ዲስካስ ክንገብር ርድእሉ እዮም ዝኾነ ዋላስ ይፈልጡን እዮም ጠባይ ኣብ ድኾነ ፈተና ከለኹ ወይ ስራሕ ከለኹ ዝዛረበን ሰብ ከምዘይፈቱ ፈልጡ እዮም ክዛረቡን ውን ኣይደልዩን እዮም እሳቶም ምኹም ጠባይስ ይርድእሉ እዮም
1: መን የርድእኻን ዝቐበረ መን ይንገርካን ዝውዓለ ከም ዝበሃል ኣብ ስራሕ ዓለም ናይ ቀረባ ሓላፊኻ ኣብ መኣዲ ትምህርቲ ድማ ናይ ቀረባ መምህር

0: ካ ምስክርነት ኮ ይበልካ ከሎ ካብ ዝዓቢ መሳሞ እንታይ ኣሎ?
1: ኦ ሕጂ ነባይት ከም ዝርእዋ ኣብቲ ክላስ ትገብሮ ንጥፈታት ኣዝዩ ልዕሊ ማለት እዩ። ክላስ ተወርክ ተወርክ ፕሬዘንቴሽን ክኾን ከሎ ወፂኢካ ድግለፅ ክኾን ከሎ ግሩፕ ዲስከሽን ክኾን ከሎ ከም ሞዴል ማለት ነታ ግሩፕ ነቶም ሓስታ ዘለዉ ዕሩክታ ዘለዉ ብኣ ተፀልዮም ከምቲ ናታ መንገዲ ዝኾነ ናይ ገዛ ባክግራውንድ ወይ ናይ ገዛ ድሕረ ባይታ ከይፀለዋ ንኩሉ ውግእ ፀይራ ኣብ ልዑል ምክትታል ትምህርታት ትርከብ ተማሃሪት ማ ስለዚ እቶም ዘለዉ ተምሃሮ ከዓ ልክዕ ከም ናተ ኣሰር ሒዞም ልዕሊኣ ክኾኑ መልእኽቲ ቴሌዝ መንገዲ እዚ ኣመሓላልፍ ማለት እዩ።
0: ነዲኣ ወላዲታ ካብ መሓዛኣ ፈሊ ኣይትሪኣን እያ። ዝኾነ ዘጋጠማ ይሕመቕ ይፀብቕ ይኽበድ ይፍኮስ ሓሳባት ብልክዕ ትዕልላ ዛጊት ኣብዚ ዓለም ኪነ ወላዲታ እተፍቅሮን እተኽብሮን ኣካል ከምዘየለ ዘይቀየር መርገፂኣ ምዃኑ ትዛረቡ እሞ ብምቕፃል
2: ምሸለካ ኣብ ኩሉ ነገር ድኾነ ሰብ ኩሉ ወላዲ ኢኹም ዲ ግን ክገልፃ ሰክእኒ ነደስተለዎሞ ገልፃ
0: ቆልዓ ብንእሱ ቆርበት ብርሕሱ ዝብል ምስላ ንተምሃሪት ናባይት ዝውክል ኣይነበረን። ምኽንያቱ ከምቲ ኮ ተመክሮ መምህሪ ዝበሃል ተመክሮ ህይወታ ንባዕሉ ኣራምን ኣማእዛንን ስለ ዝነበረ ካብዚ ዝተበገሰ ከይኮነ ኣይተርፍን እዩ። ተምሃሪት ናባይት ናብ ተምሃሮ ዝቐንዐለቦ እውን ኣካል ዕላልና ዝገበረቶ
2: ንተምሃሮ ክብሎም ዝደለኣነ ኣበርቲዕና ንፃዕር ማለት እዩ ኩልሻዕ ንፃዕር እዩ ዝዕወት ደቂስካ ትውዕል ተሓድር ትኾንካ ኣብቲ ድድለ ክትበፅሕሳ ኣይትኽእልኒኻ ማለት እዩ። ሕጂ ዘድሊ ፃዕር ንግበር ክብሎም ደሊ ቤስቲ ሒዝካ ኩልሻዕ ድሕሪ እዩ ዘሎ ይጠፋኣካኒ ኣብኡ መሰረት ምስሓስኪ ኢኸዓ ድሕሪ እዩ ድሕሪ ሻልሻ እዩ ዘሎ ድሕሪ ሓሙሻ እዩ ዘሎ ነፍሰይ እዩ ከዓኒ ብኡ በቲ ኣብቲ ቅድም ዝነበርኩ ከመሓድራ ጀሚረ ማለት እዩ።
0: ብተወሳኺ ኣብ ምምራፅ ዓርኪ መሓዛ ዘለዋ መረዳእታ እውን ፍልይ ዝበለን ብኩሉ እንትነኦም ንዓኣ ዝመስሉ ዓርኪ መሓዛ ጥራይ ከም ዘገድስዋን ዘይቀር መትከላ ምዃኑ ድማ እያ ትዛርብ።
2: ከምኡ ውን ፅልዋ መዘና እዩ ኣብዚ ግዜ እዚ ከዓ ብፍላይ ፅልዋ መዘና እዩ ትቐንዲ ሃሳይ ኮይኑ ዘሎ ዓርኪ መሓዛና መሪፅና ምክንያቱ መሓዛ ይገርዎ እቲ ሓንቲ ገራቶ ሓደ ገራቶ ዘይኮነስ ትምህርቲ ክግደሱ ኣለዎም እየ ዝብል ናብ ካልና ካል ዘይኮነ ትምህርቲ ዝገደፉ ገዲፉ ኣብ ትምህርቲ ክፀቕጡ ኣለዎም እየ ዝብል ኣነ
0: ንዝገበረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል ተምሃሪት ናባይት እውን ኣብ ጎድና ብምዃን ሓገዞም ንዘበርክቱላ ኣካላትን ትምኒት መጻኢ መደባታን ብምትንታንያ ነቲ ዝነበረ ሃዋህ ዛዚማቶ ወደ ሓንኩም
2: በዚ ኣጋጣሚ ከመስግኖም ዝደሊ ማማ ከምኡውን ዝተፈላለየ መምሃራነ መሓዝተይካ መሓዝተይ ከመስግኖም ደሊ ከምኡውን ካብ ቀዳማይ ክሳብ ሓምሻይ ኣብ ጎኒ ኮይኑ ዘረዳእ ነበረ ኣባል ሚኒስትር ትምህርቲ መምህር ከሰተ ኢማ ሕጂ እኳ ኣብዝየለን ሰምዓ ንኸውን ኣብ መደብ ግን ብጣዕሚ እዩ ከመስግኖ ደሊ እቲ ቤ ዝደትሓዘን ሰብ እሱ እዩ ናይ መጻኢ ትምኒተይ ከዓ ዶክተር ክኸውን እየ ዝደሊ።

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን። ክቡራት ተኸታተልትና፣ ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም።

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረ እዮም መዛግብቲ ታሪክ ዝሕብሩ። በብግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳንን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም ርቕቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት ተምፐርድ ግላስ፣ ዝተነፀሉ ቬትሮ ማለት ላሚኔትድ ግላስ፣ ህንፃዊ ቬትሮ ማለት ስትራክቸርድ ግላስ ወዘተ እቶም ከም ኣብነት ክጥቀሱ ዝኽእሉ እዮም።

0: Hold the line!
1: Watch the updraft!
0: Down! Down! Get it down!
2: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላክዒ ዝተፈላለዩ ህንፃታት ኮይኑ ዝስራሕ ኮይኑ ካብኡ ሓሊፉ እውን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘየሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

ካኖፒው ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገሪቱ ተሰሪሑ ዝርከብ። እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪሑ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕሊ ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቑራፅ ዘእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረስ ስካይዎክ ብሪጅ እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶ

ጥቅምታት ንመስሕብ በጻሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበጻሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ። ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፋት ወዲኡ ንበጻሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎም። እዚ ቢንቶ ኣብ መንጎ 2 ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብዪ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ።

ኣብ ዓለም እቲ ዝዓበየን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዎክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ ክልተ ኣጻድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ብዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንትኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ። ካብ ቬትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደናቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቬትሮ ቢንቶ ከም መስሕብ በጻሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቬትሮ ዝተሰርሐ ቢንቶ እዩ።

0: እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 2016 እዩ ንበጻሕቲ ክፉት ኮይኑ 400 ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር እዩ ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back!
2: Wind is too high!

0: Down, down.
1: እዞም ኢንጂነራት ኣብቲ ንኽትሪዮ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 መኣዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቕፅሩ ቬትሮታት ዝቆመ ኮይኑ ነብሲ ወከፍ ቬትሮ ድማ 5 ሰንቲሜተር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምፐርድ ግላስ ኣቂሞሞ ይርከቡ። ድልዳለ እዚ ቬትሮ 8

0: 100 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ ተሰሪሑ እዚ ሚንቶ እዚ ከምቲ ዝተባህለ ኣብ 20/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስርሑ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ሚንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ሚንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ ውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ ምእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
1: Welcome visitors. The Sky Titan experience is now open. Please move forward safely.
2: This is too high. I'm stuck.
3: We're almost across. Come on.
4: Come on, get up. You're causing a traffic jam.
3: Look at his face. He's actually stuck.
5: This is absolutely wild up here. Oh. Okay, I got it. That was too close.

0: እዞም ካብ ቬትሮ ዝስርሑ ቢንቶታት ዋላ እኳ ኣዝዮም ድልዱላትን ከስዕብዎ ንዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳቁ ናይ ሞት ሓደጋ ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።
1: You can see the bridge from here. It is beautiful.
2: Yeah. Wow, that is amazing.

ፈነው ናብ ምክትታል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉን ሎሚ ሓሙስ 16 ሓምለ ሰዓት 5 ዝተዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ኣዲብ ዓብዱ ምስ ኣቕራቢት ቋንቋ ምልክት ኣብረት ተወልደ ብምዃን ኢና ንምክትታልኩም ብክብርና ዓደምና ፈለማ ኣርስተ ዜና። ኮርፖሬሽን ዝራእትን ጥሪትን ናብ ንዞባ መልቂ ብርትዓ

0: ኣብኖ ዞባ ሰገነይቲ ደቂ ኣንስትዮን ዝእለያ ስድራ ቤታት ናውቲ ሕርሻ ብሓገዝ ተዓዲሉ ኣብ ዜናታት ወፃኢ ሩስያን ህንድን ዓመታዊ ንግዳዊ ምልዋጥ ናብ 100 ቢልዮን ዶላር ክብከብሎ ምዃነን ሓቢረን። ኣሜሪካን ስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም እትውስን ኣፍሊጣ። ዝርዝር ዜና፣ ኣብ ንዞባ ሙልቂ ብኮርፖሬሽን ዘራእትን ጥሪትን ዝተመደባ ትራክተራት ብርትዕ ዋጋ ኣገልግሎት ማሕረስ ይህብ ኣለዋ። ክኢላ ልምዓት በቕሊ ኣቶ በረኸት ነፅራብ ሎሚ ዓመት ኣብ ምምሕዳር ከባቢ ሙልቂ ኣብ 200 ሄክታር ኣብ ደንበጤረር ኣብ 550 ሄክታር ኣብ ፈውሊና ድማ ኣብ 700 ሄክታር ብጠቕላላ ኣብ 1450 ሄክታር ናይ ነቕሊ መደባት ምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቕ ይስጉም ከም ዘሎ ኣርድዮም። እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይዕመም ከም ዘሎ ብምዝኽኻር ዝለኣኻ ትራክተራት ውፅኢተን ልዕል እኳ እንተኾነ ብዝሕን ምስፍሓት መሬት ዝመጣጠን ስለ ዘይኮነ መፃኢ ቁፅረን ዝውሰኸሉ ኩነታት ክፍጠር ተላብዮም። ሓረስቶትን ኣባላት ኮርፖሬሽን ዝራእትን ጥሪትን ብወገኖም እቲ ዝውሃብ ኣገልግሎት ንቕልን ማሕረስን ልዑል ኣስተዋፅኦ ከም ዘሎ ብምግላፅ ብዝለዓለ ክስርሓሉ ተማሕፂኖም። ኣብ ንዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርጋፅ ክስራሕ መዘኻኸሪ ቀሪቡ ወኪል ኤሪና ኣብቲ ንዞባ ሰመረ እዮም ንዝለኣኾ ፀብጻብ እስቴፋኖስ ግርማይ ከቕርቦ እዩ።
1: ኣብ ንዞባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሐን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፀውዒት ቀሪቦም። ኣብቲ ሓለፍቲ ኣገልግሎት ጥዕና ዞባን ንእዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 226 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም። ብዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ሳዕቤና ኣቶምን ኣብ ትካላት ጥዕና ዝረኣዩ ፀገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ፅፈትን ዝምልከት መብርህ ተዋሂቦም። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ሳላ ዝተኸየደ ፅዑቅ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ ሓደ ሚእታዊት ሸፈነ ክታበት ሚእቲ ሚእታዊት ተጠቃምነት ከም ዝመርሑ ከባብያዊ ፅሬት ድማ 89 ሚታዊት በፂሑ ምህላው ኣረዲኦም። ኣብ ጨንፈር ጥዕና ዞባዓን ሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኖም ከምኡ ተበግሶ ንመርባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቒሱ ህዝቢ ኣብ ምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም። ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማ ይፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡ ውን ኣብ ከምዊ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፆራትን ሓራሳትን ክቀላጠፍ ዝብል ርእቶታትን ለቦዋታትን ኣቕሪቦም። ኣመሓዳሪ ንእዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዘም ቃል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀፃልነቱ ክወሓሳ ዘኻኺሮም። ኣብ ንእዞባ ሓጋዝ ሓንቲ ከምዊ ሆስፒታል 6 መደበራት ጥዕናን ክልተ ነቁጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
0: ቤት ፅሕፈት ሕርሻ ኣብ ንዞባ ሰገነይቲ ብደቂ ኣንስትዮን ዝእለያ 70 እምነታውያን ሓረስቶት ስድራ ቤታት ናው ትማእቶት መልክዕ ሓገዝ ተዓዲሎም። ሓላፍቲ ቤት ፅሕፈት ኣቶ እያሱ ኣሰፋ ኣብ ዝሃቦ ሓበሬታ እተን ስድራ ቤታት ነበርቲ ምሕደራት ከባቢ ማይ ሰገን ማይ ምጉዶምን ማያፋትን ከም ዝኾና ብምጥቃስ ዘካይዶን ፈጣት ብክኢላታት ተራእዩ እቲ ናይ ምትብባዕ ስጉምቲ ከም ተወስደ ገሊፅዎም። ተን ስድራ ቤታት ዝገብርኦ ዘለዋ ንጥፈታት ውሕስነት መኣዛዊ ምግቢ ንምርግጋፅ ኣብ ዝካየድ ፃዕሪ ኣተባብዓ ምዃን ብምጥቃስ ንዝበለፀ ውፅኢት ኣብ ምፍራይ እንቃቑሖ ፀባን ማዕርን ኣተኪረን ክሰርሓ ተላብዮም። ኣብ ማሓዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጂ ዓሊ ብወገኑ እተን ሓረስቶ ስድራ ቤታት ንዘካየድዎ ፃዕሪ ብምጓስ ምስ ክኢላታት እናተማኸራ ክነጥፋ ተላብዮም። እዚ ከምዚ ኢሉ እንከሎ ሎሚ ዓመት ኣብ ምሕዳር ከባቢ ድግሳ ንዝካየድ መደባት ምግራብ ልዕሊ 11,000 ጎዳጉዲ ኣብ ሕሩም ሕዛእቲ ተዳልዩ ከም ዘሎ ተሓቢሮም። ኣብ ማሓዳርቲ ምሕዳር ከባቢ ኣቶ ሃይለማርያም ዮሃንስ ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 3 ዓመት ዝተተኽለ ልዕሊ 4,000 ዓይነታት ፈልሲ ገረብ ኣብ ፅቡቕ ደረጃ ከም ዘሎ ኣብርሂዎ።

ኣብ ንዞባ ደቂ ኣምሓረ ኣብ ዓመተ ትምህርቲ 2025 26 ኣብ ርክቶ ሕብረተሰብ ልዑል ምንባሩ ኣብ ዝተኻየደ ግምጋም ተግባረ መደባት ትምህርቲ ተገሊፆም ኣብ ዝተጠቕሰ ዓመት ብተሳትፎ ህዝቢ ቁፅሪ ትካላት ቅድመ ትምህርቲ ካብ 25 ናብ 4 ብምብራኹ ቁፅሪ ተምሃሮ ናብ ልዕሊ 2700 ክብ ከም ዝበለ ብደረጃኩም ንኣብያተ ትምህርቲ ዝተገብረ ዓይነታዊ ደገፍ ድማ ኣስታት 1.5 ሚልዮን ንኣፋ ከም ዝኾነ ተገሊፁ ኣብቲ ኣጋጣሚ ንኣብነታውያን መምህራን ሽልማት ተዓዲሉ ሓላፍ ጨንፈር ትምህርቲ ዞባ ደቡብ መምህር ህብተስጊ ኺዳነብ ዘስምዖ ቓል መምህራንን ከምኡን ዝተገብረ ደገፍ ድሕሪ ምምጓስ ንኣብነታዊ መምህራን ምሽላም ቅዱስ ቅንኢ ስለ ዘሕድር ኣብ መጻብ ዝለዓለ ክስራሓሉ ኣዘኻኺሩ ኣብ መወዳእታ ተሳተፍቲ ሕፅረት መምህራን ፍታሕ ክናደየሉ እርጋንን ዋሕድን መፅሓፍትን ሰደቓታትን ቆላሕታ ክወሃቦ ከምኡውን ንዕቤት መምህራን በብደረጅኡ ስልጠናታት ክውደብ ዝብል ለብዋታት ቀሪቡ ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ንዝተመደቡ 200 ወፋሮ ክረምታዊ ልምዓት ምምሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከልን ናይ ሓደ ሰሙን ስልጠና ተዋሂቡ ብ15 ሓምለ ዝተካየደ መዛዘሚ ስነ ስርዓት ኣዛዚ ፖሊስ ትራፊክ ሜጀር ሃብ ተገብሩ እቲ ስልጠና ኣብ ስራሕ ምስተዋፈሩ ኣብ ምእዛን ኣጋር ምክባር መሰረታዊ ሕግታት ትራፊክ ከምኡውን ምክትታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆም ሰልጠንትን ሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስሉ ንጥፈታት ብዞባ ደረጃ እናወሰኸ ዝመፅእ ዘሎ ጥሕሰት ሕግታትን ሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅቢት ኣሎ ኣብ ቦንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ እስጢፋኖስ ሃብተማርያም ብወገኑ ዕላማት ስልጠና ሓደጋታት ትራፊክ ብምንካይ ህወትሰብ ንምድሓን ከም ዝኾነ ብምብራህ ተጠቀምቲ ፅርግያ ክተሓባብርዎም ተላብዮም ርእሰ መምህራን ኣብያተ ትምህርቲ ካልኣይ ደረጃ ባርካን ቀሒ ባሕርን ብወገኖም ተምሃሮ ኣብ ስርሖም እሙናትን ትጉሃትን ክኾኑ ኣዘኻኺሮም ሎማ ዓመት ብደረጃ ሃገር መበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ሓሰብ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት 37 ሚታዊ ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ኪላታት ሕርሻ ኣዋሃትን ኣጋር ሓካይምን ኣብ 160 ንቑጣታት ተዋፊሮም ኣለዉ ዝኹልኩም ተዓዘብቲ ስዕብ ዜናታት ወፃኢ እዩ ደጊምና ንምክትታልኩም ብክብሪ ንዕድም ዜና ውፃኢ ሩስያን ህንድን ዓመታውን ዘካየድዎ መጠን ንግዳዊ ምልዋጥ ኣብ ዝመፅእ 4 ዓመታት ናብ 100 ቢልዮን ዶላር ክብ ከብሎ ይስራሓ ከም ዘለዋ ሓቢረን ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቲክ ሓድሽ ንግዳዊ መስመር ክኸፍታ ምዃነን ሩስያ ገሊጻ ኣላ ትማያዊ ንግዳዊ መስመር ነቲ መትረብ ስዌፅ ከካየድዎ ፅናሓ ንግዳዊ ንጥፈታት ብግዜ ዝሕፅር ብምዃኑ ቅጡባዊ ኣገዳስነቱ ልዑል ከም ዝኸውን ተኣሚቱ ብዘይካዚ ሩስያን ህንድን ንግዳዊ ምልዋጥ ምስፋሕ መጠን ወፍሪ ክብ ከብሎ ምዃንን ኣፍሊጠን ኣለዋ ክልተን ሃገራት ኣብ 225 ኣስታት 65 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ 230 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባሉ እየን ወጢነን ዘለዋ ባህርያዊ ጋዝ ነዳዲ ፍርያት ሕርሻ ማሽነርታትን ኤሌክትሮኒካዊ ኣቑሑን ካብቶም ዝለዓለ መጠን ንግዳዊ ምልዋጥ ዝካየደሎም ምዃኖም ይጥቀስ ኣሜሪካን ስዑድ ዓረባ ስታት 2 ቢልዮን ዶላር ዝዋግኡ ተወሳኺ ኣፅዋር ክትሸጠላ ተሰማሚዓ እዚ ሓድሽ ስምዕ መሸጣ ዘመናዊ ስርዓተ ሚሳይል ከም ዘጠቐለል ዝገለፀት ኣሜሪካ ምድንፋዕ ሓይሊ ኣየር ስዑድያ ኣገዳሲ ተራ ከም ዝህልዎ ኣሚታ እቲ ስምዕ ኣብ ዞባ ማእከላይ ምብራቕ ተኸሲቱ ምስ ዘለዎ ወታደራውን ፀጥታውን ቅልውላው ምትእሳር ከም ዝህልዎ ይግለጽ ኢራን ከም መልሰ ግብሪ ናይቲ ካብ ኣሜሪካ ዝመፃ ዘሎ ምጥቃዕትታት ኣብ ሃገራት ዞባ ማእከላይ ምብራቕ ንዘሎ ዕላማታታት ተጥቃዕ ከም ዘላ ዝፍለጥ እዩ ኣሜሪካ ወርሒ ጥሪ ናይዚ ዓመት እዚ ንስዑድ ኣስታ 9 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ከም እትሰማምዐት ፀብጸባት የረድኡ ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም ትውስን ኣፍሊጣ ብራዚል ምስ ኣሜሪካ ተማማኒ ንግዳዊ ዝርርብ ተካየድ ከም ዘየላ ዝወቐሰ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ እቲ ስጉምቲ ካብ ዝመፅእ 22 ሓምለ ከም ዝትግበር ገሊጹ ፍርያት ሕርሻ ብሓፈሻ ማሽነርታትን ሓፂንን ካብቶም ቀረፅ ክውሰኸሎም ኣብ መዝገብ ሰፊሮም ዘለዉ ምዃኖም ተፈሊጡ ነቲ ስጉምቲ ብትሪ ዝኾነነት ብራዚል ተመሳሳሊ መልሰ ግብሪ ከም ትህበሉ ኣነፂራ ኣላ እዚ ሓድሽ ምዕባለታት ንንግዳዊ ዝምድና ኣሜሪካን ብራዚልን ብኣሉታ ክፅልዎ ከም ዝኽእል ይእመት ኣብ 225 ክልተን ሃገራት ልዕሊ 94 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ጸብጻባት ይጠቕሱ እስራኤልን ሊባኖስን ትማላ 15 ሓምለ ብመንጎኝነት ኣሜሪካ ኣብ ኢጣልያ ሻቻይ ዝርርብ ሰላም ኣካይደን እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሳ ኣሜሪካ ዝተካየደ ዝርርብ መቐፀልታ ናይ ተቐዲሙ ኣብ ዋሽንግተን ዝተካየደ ርክባት ኮይኑ ትግባረ ዝበፅሐ ስምዓት ንምቅልጣፍ ሓጋዝ ምዃኑ ተገሊጹ ክልተን ሃገ

ዋሽንግተን ዝተካየደ ርክባት ኮይኑ ትግባረ ዝበፅሐ ስምዓት ምቅልጣፍ ሓጋዝ ምዃኑ ተገሊፆም ክልተን ሃገራት ኣቐዲመን ኣብ ዝጀመረ ፍሊጣን እቲ ኣብ ወርሒ ሓምለ 225 ዝበፅሐ ታሪካዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ክተኽፍሎ ፅንሐት ቀረፅ ካብ 150 ሚታዊት ናብ 75 ሚታዊት ኣብ 10 ዓመት ናይ ትስምዕ ድማ ናብ 40 ሚታዊት ከተጉድሎ እያ ብዘይካዘብ ልዕሊ ፍርያት መካየን ክኽፈል ፅንሐ መጠን ቀረፅ ካብ ልዕሊ 100 ሚታዊት ናብ 10 ሚታዊት ክወርድ ምዃኑ ተሓቢሩ እቲ ስምዕ ብሪጣንያ ብ 220 ካብ ኤሮጳ ሕብረት ድሕሪ ምውፅኣ ካብ ዝኸተመቶ ንግዳዊ ውዕላት እቲ ዝዓበየ ምዃኑ እዮም ፀብፀባት ዘረድኦም ህንድን ብሪጣንያን ዓመታዊ ኣስታት 52 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ብምጥቃስ ተበፂሒ ዘሎ ንግዳዊ ስምዕ ነቲ ኣሃዝ ክብከብሎ ምዃኑ ኣፍሊጠን ኣለዋ ኢንዶኔዥያን ሲንጋፖርን ወታደራዊ ዝምድና ንምድንፋዕ ዝሕግዝ ስምዕ ከም ዝኸተመ ሓቢረን እቲ ሚኒስትራት ምክልኻል ክልተን ሃገራት ብ15 ሓምለ ዝፈርምዎ ስምዕ ስሩዕ ናይ ምምኻር ርክባትን ዓመታዊ ወታደራዊ ልምዳትን ክካየድ ዝኽእል ምዃኑ ተገሊፆም እቲ ስምዕ ኣብ ምውሓስ ዞባዊ ፀጥታ እወታዊ ኣበርክቶ ከም ዘለዎ ዝገለፃ ክልተን ሃገራት እንትግባር እዩ ብዕቱብ ከም ዝሰርሓ ኣፍሊጠን ኣለዋ ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይ ዝወርሒ እዚ ኣብ ምዕባል ቁጠባ ዝተኮረ 26 ስምዓት ከም ትፈራርማ ዝዝከር እዩ ዜናታት ምዛም ኣርስታት ዜና ክደግመልኩም ኮርፖሬሽን ዝራእትን ጥሪትን ኣብ ንእዞባ ሞልቂ ብርትዓ ዋጋ ኣገልግሎት ማሕረስ ይህብ ኣሎ ኣብ ንእዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርግጋፅ ክስራሕ ፃውዒት ቀሪቡ ኣብ ንእዞባ ሰገነይቲ ብደቂ ኣንስትዮ ንዝእለያ ስድራ ቤታት ናውቲ ሕርሻ ብሓገዝ ተዓዲሉ ሩስያን ህንድን ንዓመታዊ ንግዳዊ ምልዋጥ ናብ 100 ቢልዮን ዶላር ከብከብሎ ምዃንን ሓቢረን ኣሜሪካን ስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ ኣሜሪካ ብ ልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም ትውስን ኣፍሊጣ ባርከ ዝኽርኩም ተዓዘብቲ ነሳዓት ዝተዳለዉ ዜናታት ኣብ ስዛዚ ምሎ ስለምክታልኩም ነመስግን ምስ ተረፍ መደባትና ንሓድገኩም ብወገና ብኩምሸት

0: ኣደ ግደፍኒ ግደፍኒ በጃኺ ኢለኪ
1: ግደፍ ባና ዓሳብኩን
0: ሕጂ ኸ እንታይ ድ
1: ንነብስኻ ሕተት ካባይ ካበዳኻ ሓሊፉ መንክዛረበካ ሓደ ድኻ መትከል ትኾነ ኣብሃውኻ እዩ
0: ተኾነ ኸሞ
1: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
0: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስዮ ንሱ ብዝበለን ጥራይ ክኸይድ መሳትወ ይባርዮም ንነብሶም ኮይኖም ንስድሮኦም ይሕግዙ ኣለዉ ኣነ ግዳ
1: ናይ ባሃክ ሃሊኻልና እንተ ኮንካ ነዚ ቀትርን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምኻ ገለ ኣበርክት ዮናስ
0: እምበኣር ንስኽካ ኸም ኢልክኒ
1: ግደፍኒ በጃኻ ኢለካ ንነብስኻ ምሰል
0: ሕጂ ኸ እንታይ ደመሲሉ ኣለኸ
1: ላዕሊ ላዕሊ ትጠምት
0: ኣዲ ኣባህላኺ ተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዕውሩ ኣሎ ኣብ ትሕትኡ እባ እንታይ ከም ዘሎ ርኣታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፎን
0: ስለዚ
2: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይትወሳኒ ነገር ክድግዳ ናብ ስራሕና ንመለስ
1: ሓቁሎ ዝወደይ ስምዓዮ
0: ስቂኢልካ በቃ ፍረዘይትህብኦም ዕድሜና ምሉእ ኮነን እንዳበለት ወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነብስብነብስብነብስ
2: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን እዩ ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን
0: ኣታ መትከልሓወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያን ሓሊኸን ግን ወላ ሓንቲ ዝዕግ ፍረ የብላን ነብስና ኸማ ኣነኪማትና
2: ፃዕርኻን ጉልበትካን ኣወሃሂትካ ምስ ተዓምም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
3: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: ማማገነት ከመይ ውዒልክን

0: ኣስወደይ
1: ዋይ ገነተይ ዲኸን ከመልክን ውዒልከን
0: ፅቡቕ ኣስመረተይ ድሓኒና ኣትና ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለ ክምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩኹን ቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
0: እንክነበላ ዝሓዞኦ ሓዞኦ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነርና እንድዩ
0: ኣንትና ኣስሚረይ እዚ ረኣየናይ ኮይኑ ፀብሒ ደርሆ እንዳኣሉ
2: ኣንትን ማማ ገነት ክንደይ ጥዕም ቃልኣ ተዛሪብክን ደርሆ
3: ኣደ ሓንሳ እስከ ሓንሳ እሞይ ትቀበል እያ ይህ ድኣ ስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
0: ዎ ወሪድ ንዶ ገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሒ ደርሆ እዩ ዳሓር ከዓ ተኸፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
3: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ከሃብ እዮም
2: ኣታ መትክላ ሓወይንቲ ኢኻ ዝዛርበ ኣለኻ ነዝዘረበስ ክትመልሶ ያበጃኻ ያበጃኻ ኸሊ ንበጃኻ ኢለካ
0: እዛናትካ ጠራዓርዕካ ኣነሲ ካብ ለውጢ ዘይብሉ ዓሰርተ ግዜ ድግንጋብ መግቢ ትበልዑ ገለ ለውጢ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
3: ብትካቦ ዝድልል ኣካላት እሞ ዘየድልየና
0: ለማኒት ኢኸ ማለትካ ድዩ
3: ንብድዐ ዝኸውን ልሳን የብለዩ
0: እንታይ ንምባል ዳኢኻ
3: የቐኒልና ንምባል
0: ኣየ ካብ ፍረ ዘይብልኦም ዓሰርተ ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ጸጋታትኩም ምጥቃም ኣይመሓሸኩምን
3: ስምዐኒ ትንፋስ እዛኦም ኣብ ደመረ ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
0: ኣይ ብዘይ ሓገዝ ኣይከውን እዩ እዚ ሕጂ ዘለኹምሞ እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተጸጋዕ ነገራቱ
3: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና ኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
0: ኣመና ምትራርሲ ጽቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደሓደ ግዜስ ልምልም ምባል ከድልየካ እዩ
3: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና
0: መቸም ምዕባለታተይ ትርዮ ትህሉ ኢኻ ኣብ ቀረባ ግዜ ገለተ ኣምራታዊ ዝኾነ ነገር ከርእካ የ ኣበይልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
1: ይኣክል ይኣክል ዝዘረባ እምበር ኣነ ኸይፈላጥኩ ጠዋይ ልብሕዝ ክልህን ቀሪብክናኒ ህምዋ
3: ኣደ ኪኖቲ ጻዕዳ ፍሽኽታ ጸሊም ሰሓቕ ተሃቢኡ ኣሎ
2: መትከል ኣደ ኣቱም ሰባት እንታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለሲ ተሳውግዋ
0: ዳሓን ዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕው ይንዕኻ ምጸኒኻ ናይዚኦም ግን ድሓን ወይለይ
1: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ቺ ድሞ ድሓን
2: ጽቡቕ ዝገበረ መቸም ጽቡቕ ኣይፍደን እንድዩ
1: ኣጠቕላዕ ዘረባ ሓደ ይተዕርዮ
2: ኣደ ህድእ ሞበሊ ማማ ገነት እኮ ጎደለኹም ክምልኣልኩም ዝተረፈኩም እንተሎ ኸዓ በዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ በዕልኩም ተሰዋጉ ዋዕ
3: ዮናስ ከም ስድራ ነብስና ዝኽኣልና ኹርዓትኩም ክኸውን ዘብቅዐና መትከል ኣለና ብነብስና ንሕደር ኢ ኸዓ ዝብል ትጭርሖ
2: ምንባር እኳ ሓንሳ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
3: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
2: ማእስኻ ግን ንዓይ ክሰማዓኒ
3: ብልብኻ ክትሓስብ ምጀመርካ
2: መትከል
3: ኣቤት ኣቤት ዮናስ ዮናስ ኣስተውዕል ስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጐይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪንዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
1: ሓኩሎ ዘረባ ዓብሃውሃ ዶ ይሰምዕ
2: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብዚ ከርተት እናበልኩ ዘሕልፎ ከደልኩም ኣለኹ ከደልኩም ከደልኩም ናብ ዓዲ ገነተይ
1: ኣተቕላዕ ንዓኻ ንደ ዮናስ
3: ዮናስ ንዓኻ ንደ ዮናስ ሓዊ ኪኖዚ ሕጂ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልእ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ

ገነት ገነት ገነት እዚ ኩሉ መንግስተ ሰማይ ክቐምጠካ ያልክኒ እዚ ኩሉ ዝደለካዮ ክበካ ያልክኒ ገነት ገነት ሕጂ ዳናበይ ናይ ምድረበያ ደርቢኽኒ

0: ወፂኻ ፅቡቕ ኣይርከብ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነት ኦምኩም ርሒካ ከመይ ፅቡቕ ትፅበ ካብ ሕጂ ድማ ዲናናተይ ኮካ ክትነብር ኢኻ
1: ገነት ገነት ግደፊ ግደፊ ቐልካ ሃለዉ ግደፊ
0: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተርዐ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓን ዶ ውዒልካ
0: ክንደይ እኳ ጽቡቕ ስራሕ እሞ ኸመይ ይኸደልካ ኣሎ
1: እለባምዓሙተሉ እዩ ነገሩ
0: ኣይሓዝኩኻ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በጺሕኻዮ ዘለኻ ከም ስጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዝሕብነኒ
0: ሕጂ እውን ኣይሓዝኩኻ
1: ብሃም ዲኻ
0: ንመን ኻታ
1: ወግዓዊ ቋንቋ እኮ የተጠቂሙ
0: ኣዘራርባኻ ንጹር ኣይኮነ
1: ንለባም ኣምተሉ እኮ ኢለካ
0: መትከል ተቕምጥኽ እንዶ ተዛርብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
0: ናብ መምፅአይ ዶ ኸኣቱ
1: ከምኡ ኸሓይሽ
0: ብኽብረትካ እዛኦም ዶ ኽትበኒ
1: ወጣዒትኸ ንየኒ ትቖም ኢኻታ
0: ነዚኣ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀሊ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕሪ ምጽንሐይ ሕጂ ድማ ብጌጋ ቕማረ ምሳኻ ጸንያ ሕጂ ግን ንብረተይ ክተረክበኒ
1: ኣባሓጎኻ ንፉዕ ደራሲ ጽውጽዋ እዩ ኣብዚኣ ግን ዓባይ ስሕተት ፈጺሙ ክተረጋግጽ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
0: ደኣን ደሓን ብዛዕባ ዝጸገም ዘለዎ ኣይኮነን ሕጂ ጥራይ ነዚ ን35 ዓመታት ጽቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፅ ኣመኻኽበካ ዓስምኻ ነገረኒ
1: ካብዚ ዕቡድ ሕልምኻ ኸበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
0: ስማዕ ንስኻ ነበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሕ ህዝበይን ጥራሕይ ክተርፍ ኣበደን
1: ኣነ ዶ ጸማም ዲኻታ እዛኦም ናኽና ናይ ዋናታ ተያብለካ ኣለኹ
0: መን ኢሉ
1: ኣነ ኢለታ እዚ ዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
0: ስለዚ
1: ኣይኮነን እንዶ ክትሓስቦ እንተ ሓሊምካያ ጥራይ ኣሰር ኣቦታትካ ክትስዕብ ኢኻ
0: ድሓን ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
1: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰር ኣቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍረኻ ታደ ሕጂ ስራሓኒ
2: ኣተ ሰብ የለ እንድዩ ውያነ ወደ ውያነ ወደ ውያነ ኣተ መትከል ወደና ሓግዘኒ ውያነ ወደ ኣተይኖስ ወደ ውያነ ኣተይኖስ ወደ እንዳነገርኩኻ ውያነ ወደ ውያነ ወደ
1: ይደ ይሄ ናስሓወይ ኣተ ደ እንታይ ረኺቦ ይሄ ናስሓወይ እንታይ ኮይኑ ወይ ሓወይ ኣታ ተፃዊቶምሉ እንዴ ማታ ኸላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
1: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ እኒኻ እንካ ሞ እንካ ካብዚ ፍርኦም ህይወት ቅመስ ብድድ ክትብል ኢኻ ዝሓወይ
2: ተቐበሉ ዝወደይ ኣጆኻ ዮናስ ወደይ ኣጆኻ
1: ኣየ ዮናስ ሓወይ ነጊረካ እንዴ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ህይወት ተፈሊና ትንፋስ የብልና ፈጺምና ክንነብር ኣይንኽእልኒ ኢና ሰምዓን ለኻ ኣብ ትሕቲ ዛጽላልኦም ብደመ ሰማዕታት ይዕጽምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ኽብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብር ኣይንኽእልኒ ኢና ንሕና ዮናስ
0: ልክዕ ንዓና እውን ከምዚያ እያ ትብጽሐኒ
1: እንታይ ኢልካ
0: ትብጽሐኒ ኣብለካ ኣሎ
1: ኣነ ዶ እስከ ድገማ ድገማ ኣብለካ ኣለኹ ትብጽሓና ይብጽሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታ ታያብለካ ኣለኹ ኣኮ እንዶ ኽብጽሓኩም ነቒጹ ዝወደቐ ቈጽላ

0: ክርከብ ከማን ኣይነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ክጥፋ
1: ድሓን ኣነ እንተዘይኣሳለጥኩ እቲ ብድሕራይ ዝመፅእ ወለዶ ግን እንታይ ይገብር ክትሪ
0: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወ ሰነፍ
0: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንሪኦ ኢና
3: ነትገልሓ ወይ
0: ዮናስ ከም ዓለምና ንኹን ዲተሓሳስባኸ ንሕና ካብዛኦም ህይወት ተፈሊና ክንነብር ኣይንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት ኮዩ
2: ሓቁሎስ ወዲ ዮናስ ወዲ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ፆምና ግን ሓዲርና ይንፈልጥኒ ኢና
0: ኣብዚ ዝሓየለ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ግዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሒና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ህይወት ደምና ንረሃፅናን እናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናትናይ ንህብን ዘይናትናይ ንገልን

ናትራኒኹም ኣብ ምክትታል ትርከቡ። ብምቐፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ናብ ሳትረብ ትካል ስነ ጥበብ ገፃያ ከተብለና። ኣብ ሳትረብ ክሳብ ሎሚ ብዙሓት ነጠባባይነን ፍርዮም ዘለዉ ብዝተፈላለየ ዓውርታት ቅብኣታት ዘፍርዩ ከምኡውን ቅርፃታት ብዘይክቡ ድማ ዝተፈላለየ መሳርሕታት ሙዚቃ መሊኾም ብዙሕ ዓይነት ሙዚቃ ከምፖስ ክገብሩ ዝኽእሉ ብዙሓት ሙዚቃ ከፍርዩ ዝኽእሉ ብዙሓት ጠባባይነን ፍርዮም ዘለዉ። ንሕጂ ድማ ከም መቐፀልቱ ኣብ ዝሓለፈ ሰሙን ዝተመረቑ ማለት እዩ ብቅብኣን ብዝተፈላለየ መሳርሕታት ሙዚቃ ንዝሰልጠኑ ተምሃሮ ተመሪቖም ኣለዉ እሞ ዝሰልጥወንዎ ዓይነታት ትምህርቲ ከመይ መስል ዘለለዎም ደረጃ ብቕዓት ብሓፈሽኡ ድማ ዝተምሃርዎ እንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዓለም ስነ ጥበብ ከስክረኩም እየ።

0: ድሕሪ ናጽነት ኤርትራ ጎኒ ጎኒ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥበባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓውያን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያት ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ ቅርፃ ድራማ ክውነታዊ ንድፊ ወይ ስኬችንግ ዝተፈላለዩ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተመክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ።
1: ማራ ፍልል ያለዎት መጀመርታ ወላኮ ተውህቦታ ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘሎ ትፈልጦ? ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ደልዮ የልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይኮኒ ክንደይ ኣለዉ ንኣሽ ተምሃሮ? ወላ ንሕና ከማ ናብ ጎኒ ጎኒ ትምህርትና ኢና ዝኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ እቲ ዝረእኻዮ ነገር ብድኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቀ ካብ ሓሳብ ዳ 6 ወርሒ ንክስራሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጅምር ከለና ብርሳስ ናይ ጀሚርና ርሳስ ክንደይ ዓይነት ርሳስ ፔንስል ከለር ኣክለሪክ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሕዝ ማለት ነናትካ ቅዲ ኣሰቃላ ትሕዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒ ካ ማለት ቅድሚ እዚኣ ነበረት ኤግዚቢሽነይ ፈትሊ ሰርሕ ነይረ። ኣብኣም ሰራሕ እኳ ብዙሕ ተቐባልነት ረኺባ ኣ ካልእ ፔንቲንግ ገለ መለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሑ ክእል እዮም ወይ እውን ፍልይ ዝበለ ክኾነለይ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓኒ ዳርክ ብምላእ ተጌርካያ ብዙሕ ክስተ የብና ሰሓብነት የብና ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላ ክትፅብቕለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰርሐ እያ ማለት እዩ። ወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ማኣለማ ገደስ ትሰፊ እያ ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጓሓፍ በዚሐ ገለ ነገር ክሓስበላ ኣለኒ ኢለ ሓሲበላ ማለት ምሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽ ካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለ መለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍ ትንደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከለካ ብተውህቦ ግና ከምዚ ሕብር እንታይ ኣቃሚምካ እንታይ ተምፅ ገለ ትፈጥና ሕጂ ሱ ብተመክሮ ተቐስሞ እዚኣ ስእለኮ እዚ ቅድሚ ሕጂ ወላ ኣዳልናና እዚ ታይ ድባሃላ ትበሃል ትራንስፎርመር ኣርት ትበሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስረኸዋ ከብ ሕጂ እዚ ብፃዕሪ እዩ ክሳ ገበሎ ብኩዒቱ ወይ ብፃዕሪ እዩ እታይ ትበሃል ኣምፂ ኢ ደሎ እዚ እው ኣልሚያ እዩ ደሎ ሕጂ ብፃዕሪ ረህዋ ዝርከብ ከይፃዕርካስ ናብ ዝዕሪ ደረጃ ትበፅሐ ይትኽና ማለት ኖፔን ነጊ ንሻላ ከማማለ
4: ሓጋዚ እምበር ምክንያቱስ መደብ ንኸተውፅእ ሕግዘካ መደብ ኣውፂኻስ ንክልቲኡ ንኩሉ እንድሕር መደብ ጌይርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ይንኣኻ

0: እዚ ሕጂ ናይ ዕንቆት ባሕርነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፍዮርታት እቲ ፍዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣቲኻስ ዝረአ ነገር ቲ ፅባቐ ናቱ ናይ ዓሳታትን ናይ ፍዮሪ ባሕሪ ይነግረካ።
1: እወ በቲ ዝወሰድኮ ኮርስ ብጣዕሚ እንዴ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነይረ ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ሲልክ ፊኒሽ ዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና ሕጂ ሞር ኮርስ ብምሳደይሲ እቲ ናተይ ኣረኣያ ዝነበርና ኣብስሊ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦም ማለት እዩ ናይ ሎም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ እየ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኸርዓሉ ሃብትናስ ዓሳራ እየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም ንሳታት ዓሳ መሪፅ እዮም እቲ ጎልድ መግበሪኦ ምክንያትካ ኤርትራውያን ማዕረክ ንደይ ኩርዓት ሕቡናት ሕጉሳት ኤገይን ወርቂ ማለት ክቡራት ምዃንና ክገልፅ ኢ እየ ጎልደን ኬርያታ ከለር
2: ዓብ ለውፂ እምበር ዓብ ለውፂ ወላቲ ኣቐዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለኻስ ንባዕልኻስ ጎድለካ ትብቕዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ ስእሊኻ ቀይሕ ባሕር እንድያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ብ ዘለዎ እዋናዊ ኩነታት ኣብዚ ከምንሪኦ ዘለና ሕጂ ኣብ ኣርባዕ ትክፋል እኒ ከፊል እያ እዚ እቲ ፀጋታት ናይ ተሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ
3: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነይረኒ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ እዚ ብቅርፃን ብቐብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ ብጣዕሚ ፅቡቅ እዩ ዝስምዓኒ ንበዓለ ተማሃራይ ነርካስ መምህር ክትከውን ከለካ ካብኡ ዓቢ ሓበን የለን ማለት እዩ ንበዓልና ንሓና ዕድለኛታት ኢና ብዙሓት ከዓ ምሂሮም ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ና ተማሃሮ ኢና ንባዕልና ና ተማሃሮ ኢና ክሳብ ሕጂ እውን ተማሃሮ ኢና ዘለና ቅድሜና ዘለዉ ንዓና ደጋጊመዮም ድምህሩና ንሕና ካታ ዘላና ፍልጠት ከዓኒ ነዞም ንኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት
4: እዩ
3: ሕጂ በቢደረጃኦም ኢና ንህቦም እቲ ትምህርቲ ወዚ ከሎ ትምህርቲ በቢደረጃኦም እዮም ካብ ለበል ዋን እዩ ዝጀምሮ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና ሰለስተ ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና ኣብ መንጎ መንጎ መባያታዊ ምሻ ኣሎ ክፈልጥዎ ኣለዎ ሰብ ተሓቲቱስ ክፈልጥ ማለት ክምልስ ከም ዘለዎ ንእሽተይ ንእሽተይ ከምኦም ከምኡ ሓበሬታዊ ንህቦም ኢና ማለት እዩ
4: ካብ ተመክሮኹም ንስኩም እንታይ ዓይነት ተመክሮ ትሕዝበምናኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፂኦም ክሰርሕሉ ትምህርትኹም ተመክሮ ከባኹም እንታይ እያቀስ
3: እወ ሕጂ ትኽክል ኣለኹ መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብዘይፈልጥካ ትርጉም ብልካ መጀመርታ ባህልኻ ከትፈልጥ ኣለካ ንሕና ብዙሕ ፀጋታት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእን እዩ ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ እዚኣ ተተሓየለት ና ቀንዲ ነጥብ ናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንና ንዓና ክገልፀና ኣይክእልን እዩ ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንና ንብል ንሕና ኩሉ ኣለና ማለት እዩ ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ከ ኣለና ኣብዚ በዓላት እዚ ከ ከመይ ጌርና ነንዛኣርቲ እዚ ሲ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ ከዓ ንሓደ ዓብ ስራሕ ክመፅ ምዃኑ ከዓ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣ ሲ ካብ ፀውዕዋ ዝኽእሉ

0: ከም ምዃኖም ከዓ ንሕና ይንጠራጠር እዩ
1: ባህር እየ ዝብል ሰብ እንታይ ከማል ኣለዎ እንታይ ሓትት
2: ቀዳማይ ድሌት ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስተጊርካ ዘይኮንካ ሕዚ ኣቢልካ ትገድፎ ዘይኮነ ድሌት ኣብ ውሽጢካ ክኣቱ ኣለዎ

0: መጀመርያ ክመፁ ከለውን ሕጅን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ ግን ዋላ ኣተሓስቦኦም እዮም ዝቕይሩ ኣተሓስቦም እቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦኦም ውን ይቕየር እዩ ማለት እዩ ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ ድሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ ይሰፍሕ መጀመርያ ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እንዳመልኦ በቢ ደረጅኡ ይኸዱ ማለት እዩ ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ ስለዚ ናትና ከዓ ልክዓ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ ልክዕ ኣብነት ብሉዝ ዝበሃል ስኬል ኣሎ ኣብ ብሉዝ ስኬል ሕጂ ኩሉ ልክዕ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ ካልእ ቃና ይህብ ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ ስለዚ ዋይኖት ጓይላ ሕጂ ዝውቱር ዘይኮነሉ ምክንያት የለን ምክንያቱ ኣብ ሓደ እታ ናይ ንእሽ ይፍልልያ ስለዚ ብከምዚ እናዛመና ኢና ንኸይድ ማለት እዩ
1: ኣነ ቤዝ ጊታር እዩ ተማሂረ ዘሎ እዋይ ተውህቦ እኳ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመዝግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተር ንሱ እዩ ኣብዚ ክንምሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ ተማሂርና ኣብ ላዕሊ ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ መጀመርታ ወል ሓንቲ ኣይነበረናን እንዲሃ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና
2: ኣብ ፀናሕኸቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ኖታ ንመሃረሉ ከ ኣሎ ተን ሰለስተ መዓልቲ ብሰሙንሲ ብግቡእ ንጥቀመለን ማለት እዩ ተውህቦ ክህልዎካ ፅቡቅ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስ ክእሉ ብጣዕሚ እዩ ፅቡቅ ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ እዩ ድፈላለ ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ይኸውን ኣብ ኖታ ይፅገም እቲ ኖታ ድፈልጥ ግን ብዝኾነ በቃ ወላሱ ደይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ ሕጂ ኣብ ዝፍልል ያለ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካይ ኖታ ንዳሕር ትፈልጥ ኮንካስ ዝኾነ ሙዚቃ ይሽገርኒ ኢኻ ማለት እዩ ኩሉ ትስኬል ኣብኡ ሎ እቲ ዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይ ዞን ወስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ኡሎ ኖታ ትፈልጥ ኮንካ ኩሉ ተማልኦ ማለት እዩ
3: ትምህርቲ ተማሃርኮኮ ሳክስፎን እንዴ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ ምክንያቱ ወላቲ ትመሃሮ ካብ ብልምዲ ትኽእሎ ተማሂርካ ትፈልጦ ካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ
1: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ ከመጣን ዘለዎ ፍልሊ
3: ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትካ ሳኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ድበለ ትምህርቲ ኢካ ትምሃር እሱ ድበለፀ ብል ኣነ ተማሂርካ ክትላመዶት ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስትማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ድፀንሑካ ቅድሚካ ድፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበርያ እዚኣ ከምዝግበር መምሃራን ከዓ ማርያም ፃዕርፍ ስስብልካ ኣዝዩ በቃ ምክንያቱ እንዲዕ ከምዝከይ ተምሃርካ ክትወፅእ ይደልዩካን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅእ እዮም ዝደልዩ ትቡቅ ግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለካ ንዕኻ ንበይንኻ ኣዝዩ ፅቡቅ እዩ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶና ንዓኹም ተዓዘብትና ድማ ገለ ክትዛኒሎም ገለ ድማ ክስሕቆም መባልና ናብኣኹም ነብሎም ንሕጂ ድማ ሄኖክ ፀሓየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ካዝሕቁ እዮም ዝበሎም ቪድዮታት ቀሪቡልና ኣሎ ሞ ንከታተሎም።

ንኡስ መደብና ዘዋርድ ካሜራ ቀፂላ ተቐሪባ ኣላ። ንኡስ መደብና ክቡራትን ክቡራን ተኸታተልትና፣ ሎሚ ዘዋርድ ካሜራና ናብ ግብፂ ገፅና ኢና ክንወስደኩም። ናይ ግብፂ ርእሰ ከተማ መቸም ካይሮ ምዃና ንፈልጦ ኢና። ኣብ ካይሮ ግን ልዕሊ ዓቐን ብዙሕ ህዝቢ ዘስዓቦ ብከል ኣየር ከምኡውን ብዙሕ ተሽከርከርቲ ብዓብኡ ድማ ብዙሕ ህዝቢ ዘስዓቦ ሓዳስ ርእሰ ከተማ ክሃንፁ ወሲኖም ኣለዉ። እዚ ሓዳስ ርእሰ ከተማ እዚኣ ስፍሓታ ክንዲ ሃገረ ሲንጋፖር ከም ዝኸውን ተፈሊጡሎ፣ ብዓብኡ ድማ ኣብኡ ዝግበር ትሕተ ቅርፂ ድማ ፍሉይ ዝበለ ትሕተ ቅርፂ ክሃንፁላ ከም ዝኾነ ውን ዝተረኽበ ሓበሬታ ይነፅር። ብዓብኡ እዛ ርእሰ ከተማ እዚኣ እንታይ ዓይነት ትሕተ ቅርፂ ሒዛ ትነት ዘላ ፍሉይነታ እንታይ እዩ? ክንደይ ዝኣክል ብዙሕ ህዝቢ ኸ ክትሕዝ ትኽእል ትኸውን? ብሓባር ንከታተል። ናብ ኣደለውቲ ዘመደብ ኣርያም የማነ ከምኡን ጳውሎስ ነታባይ ከስክረኩም ስለቲ ኣብርክቶኻ ነመስግነካ ጳውሎስ ነታባይ ናብ ኣርያም የማነ ከስክረኩም ሰነን ክትታል

ግብፂ ከም ኩለን ሃገራት ዓለም ዝተፈላለየ መድረኽ ምዕባለታት ክትሓልፍ ጸኒሓ እያ። ከም ኣካልናቱ ድማ ዝተፈላለየ ምኽንያታት ምርኩስ ብምግባር መምሳብ ስልጣን ዝመፁ ነገሳትን ኣመሓደርትን ብርክት ዝበላ ርእሰ ከተማታት ዝነበረ ሃገር ምዃና መዛግብቲ ታሪክ ይገልጽ። ቴንስ፣ መንፊስ፣ ቴበስ፣ ኣማርና፣ ፒራምስስ፣ ኣሌክሳንድራ እዛ ናይ ሎሚ ርእሰ ከተማ ዘላ ካይሮን ብቐደም ተኸተል ተሰሪዐን ክሳብ ሕጂ ርእሰ ከተማ ግብፂ ዝኾና ከተማታት እየን።

ንልዕሊ ሽሕ ዓመታት ካይሮ ማእከል ግብፂ ማለት ርእሰ ከተማ እቲ ሃገር ኮይና ዝተፈላለየ መድረኽ ብምሕላፍ ክሳብ ሕጂ ዝና ዓቂባ ካብተን ኣብ ዓለም ካብ ዘለዋ ባህላዊ ውርሻ ዘለወን ከተማታት ኮይና ደው ክትብል ክኢላ እያ። ኣብ 10ይ ክፍለ ዘመን በቲ ሽዑ ዝነበረ ንግስነት ዝተመስረተት እዛ ታሪካዊት ከተማ ኣብ ዙርያ ገምገም ፈለግ ኒል ተደኩና እናዓበየት ከደት። እታ ከተማ ናይ ጥንታውያን ፈርዖናት ኣሰር ከምኡውን እስላማዊ ቅብጣውን ሮማውን ስነ ህንፃታት ዝሓቆፈት ኮይና ብስፍሓታን ትሕተ ቅርፃን እዛ ኣብዚ ሕጂ እዋን ናይ 7 ኪሎ ሜትር ዘለዋ ካይሮ ቆመት።

ይኹን እምበር ኣብ መጀመርታ መበል 21 ክፍለ ዘመን ምስ ዕቤት ቁፅሪ ህዝብን ንሱ ዝጠልቦ ናይ ኣገልግሎት ንጥፈታትን ከተማ ካይሮ ደሊ 22 ሚልዮን ሰባት ኣብ ውሽጢ ዝዓበየ ደረት ከተማ ኣሒዛ ግዳይ ናይ ብዝሒ ህዝቢ ፅቕጥቅጥ ምስኡ ዝኸይድ ናይ ብዝሒ ተሽከርከርትን ንሱ ዘስዕቦ ናይ ትራፊክ ሽግር ብከላ ኣየር ኣዝዩ ዘሸጋግር ህዝባዊ ኣገልግሎትን ካልእን ካብቲ ቀንዲ ፀገም ናይታ ከተማ ክጥቀስ ዝከኣል እዩ። መንግስቲ ግብፂ ድማ ነዚ ሽግር ዝንምዕጋትን ፍታሕ ንምምፃእን ሓድሽ መደብ ሓንፀፀ። ንሱ ከዓ ሓዳስ ርእሰ ከተማ ንምህናፅ መደብ ሓንፂፁስ ድሮ ብተግባር እውን ተበገሰ። እዚ ሓዳስ ርእሰ ከተማ ካብ ካይሮ ንምብራቕ 45 ኪሎ ሜትር ርሒቓ ኣብ ምብራቃዊ በረኻ ኣብ ዝርከብ ምድረ በዳ እትርከብ ኮይና ኣብ ታሪክ ወዲ ሰብ ካብ ዘለዋ ዝዓበያ ማስተር ፕላን ዝተገብረለን ከተማታት ሓንቲ እያ።

እዚ ብግምት 740 ኪሎ ሜትር ክሳብ 954 ኪሎ ሜትር ዝሽፍን ፕሮጀክት ንፖለቲካዊ ፋይናንሳውን ምሕደራውን ስሕበት እቲ ሃገር ኣብ ግምት ብምእታው ዝስራሕ ዘሎን ድሮ ድማ 80 ሚታዊ ካብ ቀዳማይ ገጽ ምስራሕ ህንፀታት ተዛዚሙ ይርከብ።

ኣብ ታሪክ ዝተፈላለየ ሃገራት ምስ እንምልከት ቁጠባዊ ኩነታት ሃገር ንምሕዳስን ንምልዕዓልን ወይ ካብ ብዝሒ ህዝቢ ዘስዕቦ ሽግር ንምፍታሕ ርእሲ ከተማታት ምግዓዝ ዝብል ኣምር ፅቡቅ ገይሩ ዝተጓዕዘ መንገዲ እዩ ወይ እውን ክትግበር ዝፀንሐ እዩ። ኣብ ዓለም ዝርከባ ሃገራት ተመሳሳሊ ህላወኣዊ ፀቕጢ ኣብ ዘጋጥመን እዋን ነዚ ውሳነ እዚ ወሲደን እየን። ንኣብነት ብራዚል፣ ናይጀርያ፣ ኣብዚ ቀረባ እዋን ድማ ኢንዶኔዥያ ካብተን ብቀረባ ዝጥቀሳ ሃገራት እየን። ብተመሳሳሊ ድማ ግብፂ እዛ ሓዳስ ከተማ ከም ዘመናዊ መቐፀልታ ናይቲ ፈርዖናዊ ውርሻ ተቐሪፃ ትህነፃላ።

እዛ ሓዳስ ርእሰ ከተማ ግብፂ መንግስቲ 58 ቢልዮን ዶላር ባጀት ብምስላዕ እዩ ብወግዕ ፈሊሙ። እዛ ዘመናዊት ከተማ ድሮ ንመንበሪ ሆቴላትን ዘገልግል 394 ህንፃታት፣ ንትካላት መንግስቲ፣ ህዝባዊ ኣገልግሎት፣ ባህላውን ሃይማኖታውን ማእከላት ከምኡ ውን ንመንበሪ ዘገልግሉ ብርክት ዝበሉ ዘመናዊ ህንፃታት ምስ ናይ ትሕተ ቅርፁን ሓምላይ ከባቢታቱን ተዋዲዱላ ይርከብ።

እዚ ሓዳስ ርእሰ ከተማ ነቲ ኣብ ካይሮ ዘሎ ብዝሒ ህዝብን ብከል ኣየርን ንምቅላል ዓሊማ ትስራሕ ካብ ሃለወት ብገምጋም ካብ 6 ክሳብ 8 ሚልዮን ህዝቢ ክነብራ እዩ ተመዲቡ ዘሎ። ማስተር ፕላን ናይዚ ሓዳስ ከተማ ኣብ ፍሉያትን ብጥንቃቐ ዝተኸታተሉን ምዕራፋት ዝተኸፋፈለ ኮይኑ ነቲ ኣገደስቲ ሰራሕቲ እታ ገዛኣት ካብ ካይሮ ብዘይገለ ፀገም ንምስግጋር ዝተዳለወ እዩ። ቀዳማይ ምዕራፍ ኣስታት 138 ትርቢዒት ኪሎ ሜትር ዝሽፍን ኮይኑ ንሲቪካዊ ቁጠባዊ ምሕዳራውን ስራሓት እታ ከተማ ከም ቀንዲ መሰረት ኮይኑ የገልግል። ኣብ ማእከል ናይዚ ናይ መጀመርታ ምዕራፍ መንግስታዊ ኣውራጃ ኣሎ። እዚ ድማ 34 ፍሉያት ሚኒስትረታትን መንግስቲ ባይቶ ግብፅን ስኔትን ንምዕቃብ ዝተዳለወ ዓብ ከባቢ እዩ።

ዓሰርተታት ኣሽሓት ኣገልገልቲ መንግስቲ ካብ ማእከል ከተማ ካይሮ ምግዓዝ ዓብ ሎጂስቲካዊ ብድሆ እኳ እንተነበረ እቲ ምስግጋር ግን ብቕልጡፍ ገስጊስሎ መንግስቲ ነዘን ትካላት ካብቲ ታሪካዊ ሕመረት ብምውፃእ ሚኒስትርታት ብውሑስ ውሽጣዊ መርበበት ኣቢለን ብቕፅበት ክረዳዳእሉ ዝኽእላ ሙሉእ ብምሉእ ዲጂታላዊ ምሕደራዊ ዋሕዚ ስራሕ ንምትካእ ዕላማ ኣለዎ። ምስቲ መንግስታዊ ትሕቲ ቅርፂ ብቐጥታ ዝዳወብ ፋይናንሳዊ ዲስትሪክት ዝርከብ ኮይኑ ግብፂ ከም ቀንዲ ፋይናንሳውን ንግዳውን ኣፍ ደገ ሰሜን ኣፍሪቃን ማእከላይ ምብራቕን ንምቕማጥ ዝተዳለወ ዓውዲ እዩ። ማእከላይ መለለይ ናይ ዝዞባ ሓድሽ ዋና ቤት ፅሕፈት ማእከላይ ባንክ ግብፂ ኮይኑ ኣብ ጎኑ ንዓበይቲ መንግስታውን ኣህግራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮፍ ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳዊ ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅፃርን ንምንካይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነውሐ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደተ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቓስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት AI እውን ነቲ ዝያዳ እትፍለጠሉ ብልጫታት እዩ።

0: ተኸታታይ ድራማ ሳውን 22 ክፋላ ዛዛሜት ሕሶ መደብ ንኣ ክትከውን ክቡራትን ክቡራን ተኸታተልትና ዛዛሜት መደብ ንኣ ድማ ናብኣ ከበለኩም ይሰናን ምትታል
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና

0: ምስ ሰጠወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሉ እንተስኢንካየ ግን ትደልዮ መሊሽካ ንኒየ ትኸይድ መሊሽካ ኣብዚ ተንቆልቁል እንተስኢንካየ ግን
1: ትማንዛኻ ክሕሽዎ ዶ
2: ዝዓኒ
1: ተፃዊትሎም እ ተካልሳው
2: ዝገርመካ እዩ
1: ፈጣሪ ዳይ ዋዕሉ ንበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈይ መሃብክዎ
2: እንታይ ምገበርካ
1: ጭፍ ጭፍ ኣቢለስ ንረዳእ ኣድግና መብላዕ ክዎ ነር
2: በልድሓ ምስ መፀ ምምላስ ይሕሸኒ ወይ ከዓ ተመፀ ንላእ ከወደቕሽ መፂካ ነይሩ በልለይ
3: ሓወይ ዝብል ዘሎ ዘሩ ቁረብ ኺድ
4: እዚ
5: ውራይ ብጭሉቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
4: ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናይ እንኮ ኣራዊ ዶ ገለዶ ዝብሎ
5: መልኣኺ ኮ መልኣኺ
6: ሂንቱዋ ሂንቱዋ ንቤታይ ትንገርዮም እምበሪ ወይ ዓይኖም ኣመናይ ኣባህ ትብለኒ
7: ኣንተ ሓንቲ ትሪኦ ጌርካኒ ኣበ ንዋሕ ክንደዚ ቃሕታ ውሽጢካ ደጊልካ ፀኒሕካ ሲ ምስ ነገርካ ንክንደይ ቆም ፈኺስካኸ
6: ፈኺስኒ
7: ክስታይ ዘይንበል
6: እንታይ
7: ንበዕለ ቦይ ብጎቦ ዘይተወግዑ
6: እንታይ እንዳበልኩ
7: ንዓይኖም ንቃሕ ከም ትብለካ ትነብሮ
6: ሸኸ
7: ተገደደሲ ኣቦይ ብዘይውዕል ሕድር ናይ ኣብርሃ ከይዱ ነግሮ
6: ዋዓፍቲ ሒ ወዲ ክጠሪሽ ከዲ ክዝዘረባ
7: ወረጓሕ ክሓና ይልበ
6: ግርም ክስታይ ግበሪ ስራሕኩም ወስርሒ ናይ ንእሽቶይ ምኳን ክካ ሓሰብ እዩ
7: በልተ ሒሽካሲ ተረመፅ ፈለሎ ሕማም ውሽጢ ካብ ሕማም ደገ ዝጥዕመስልካ ዘረ
6: ኣይባ ባ ንእሽቶ ባ ንእሽቶ
2: እንታይ ዳ እናሰራሖ ክስ ኢልካ
4: ትኽዳሰማዕኩኸደቀሺይ
2: ሎሚ ከተዳያረክቦ ደኸው
4: ምስዎኣሎ
2: መልስከ ተዳሒ ለ
4: ባ
2: ይ ኣይፋሉ ህቦ ክኢለ ክኸይድ
4: ዘይተኣቱ
2: ድሓን ተዳሕዩ ዳ
4: ዳይር ዳይር ንዓኻ እንደይ ወደቀሺ ዝሃየካ ኣሎ ንዓስካ ኣልክል ኣሎ
8: እንታይ ወደቀሺ
2: እንታ ንዓስከ እንታ ናቤላ ትሸሪብካ ሃለው ኢለ ስኢነካቀኒ
8: ውፅእ ኢለ ነይረ
2: ኣይተመላልሰኒ ርኢና ዝብል ድማ ስኢነ እንዳሓር ከዓ መልሲ እንተኻ ከይነግራ ዝተሰኪፈ
8: ሓቂኻ እንዲኻ
2: ወዮ ዝበልካ ንስ ስድራ ኸይዱ እዮ እቲ ቆዋ ሓሚቕና ቆልዓ ድማ ተራትና ባሃልቲ እዮ
8: ሓለፉኡ ድኣ
2: እታ ዝበልካኒ ነጊር እዮ እታ ዝበሉኒ ከዓ ነግረካ ኣለኹ
8: እዚ ምኽኒት ኣይመስለኒ
2: እንታይ ዳ ውዲ ዳይር ዘየለየ ትሕሰብ
8: እሞ ሎም እንተተዋሓ ሓደሲ ተብፃሓካ ኢሎምን ዘይከሩ
2: ብኩሉ ፈቲነ ቆልዓ ተሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮ
8: ንሶም ዝሓሰብዎ ገይሮም ኣሎ ዝሓሰብክዎ ተሪፉ
2: ዳይር ናብ ዘይከውን ኣይትመጣጠር
8: እንተ ትዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቕኒለ እንተ ጉዳይ ዓይኖምን ኣቦኣን ግን ድሓን ከመየ ናበይ ከብሎ ባዕለይ ኣለኹ
2: ዳይር ርጊ ካብ ምሕሳብ ከርደካ እዩ እዚ ቀሊል ጉዳይ ኣይኮነን መውስ ወየ ዝብለካ ዘለኹ ሄደግዳ ብረኽ መዓልቲ ዳኣፊቱ ኮይነታ

0: ሽማይ ንዓይኖም ከምዝደልያ ምኸጣድን ሽዑ ዝገብሮ በዕለይ ኣለኹዎ ክብለካ
1: ሽዑ ንገብሮ
2: ኣንታ ከመይ እቲ ተወዲ ሰምዓ እዝን እንተል እኳ ንሕና ንብለካ ኣለና ኣነይ ነግረካ ኣለኹ ኣቕሪበ እወ ኣብዛ ዓዲ ኣዋልድ ኣለዋኻ በዓል ወይና ኣለዋ በዓል ፅገ ጓል መላእከ ኣለዋ በዓል ኣድሃ ኣለዋ ኣብዚ ጎደባ ዓዲ ከይትካ እምኻ መሪፅካ እኳ ኣይትውድአንን እንታኾንካ ብሓንቲ ዓይኖም ጥራሕ ትቆረባ እንታይ ከመይ ዓይነት ዝነብፅሕሽካ እንታኾንካኸ
0: ድሓን ሽማይን ዓይኖም ምፍታዊ ሞቐስ ኢለ ኸጣልን
2: እወ
0: ሽዑ ነሩ
2: በል ኣነሰይ ክነግረካ እታ ትንገር ነጊረካ እንዴ ስቕ ሕቱም ኢለ ኣለኹ ኣይዛረብን ካብዚ ንላዕሊ
0: ድሓን ካልእ ሞ ይፅንሓልና እንታይ እዩ ኣበሳይ ምኽሊኡ ምኽንያትሲ ክሓቶ የብለካ ኣሎ
2: ንባኣ ክትሓቶ
0: እዎ ክሓቶ
2: ግደፍ ኣይተሓትትንኻ ኣይብለካን እያኒ እወ ክትረክብ ክትስእል ሕተት ከም ድላይካ ሕተት ግና ክትጥንቀቐላ ዘለካ እዛ ዓይኖም ዝብሉዋ ቆልዓ ነቦኣ ከምዘፈራራሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኸ ኣብዚ ዓዲ ኣይተቐኒልካ
0: ኣንተ እንታይ ክትገብር
2: እነይ ነግረካ ኣለኹ እቲ ትገብሮ ኮይ ነግረካ ኣለኹ ግደፍ ይለካ ኣለኹ
0: ድሓን እኮ ኢለካ እየ
2: እንታዚኣ ንፈልጣ እንዲና ንሕና ድሓን ድሓን እመይ ትብል ንፈልጣ ኢና ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ይለካ ኣለኹ
0: ኣያ በረ እቲ ዝገብሮ በዕለ ኣለኹዎ ድሓን ከዓ ናይናታስ
2: ቀስ መበል ቀስ በል እንታ ወደ ረአያ ንዓንደ ስምዓና

0: ሰምዓካ ኣለኹ።
1: ዝማን እዛ ኻሽማይ እንታይ ዘለ ርክብ እዩ ዘለዎ ምስ ዓይኖም
0: ኣይሓዝከዋን
1: እፈትዋ ድዩ ይብለካ ኣለኹ።
0: ዝፈለጥኩዎ ሞ ዘይብለይ
1: ሓቁ ደኣ
0: ደበር ድሓን ዲኻ
1: ብድሓነ
0: እሞታ ዳኣ ትብላ ኣለኻ
1: ሎቦ ኣብንቡርጓል ክሃበኒ ኢለ ምስሓተትኮ ኣብኒ
0: ሞኸ
1: ከም ዝሰማዕኽዎ እንተ ኾይኑ ሹማይ ሕግብግብ ይብላ እዩ ሰሚዐ
0: ኣቦ ሓቲትካዮ እንድሕሪ ኣብይካሲ ሽማይ እንታይ ኣበሳ እዩ ዘለዎ
2: ንፍታዊ በዓል ቅርዲ ኮይኑ ኣይተጋጎ
0: ዓርከይ ከምዚ ትብሎ ዘለካ ኣይኮነ ንብለካ ኣለኹ።
1: ሓሊፍካ ኣባይ ትመሓለሉ
0: ብዘይከውን ካበ ላዓልካ ዳ እምሐለሉ ንፈረኻ ንበል
1: ኣንታ ተሓዚኹም ባሓደ እዩ
0: ደር
2: እንታይ ዝኸለኺፍካ ኣነ ዝለኸፍክዎ ይብለዩ
1: ለኸፍከፍ ናይ ማንዛኻ ግንከፍ ንብለካ ኣለኹ።
0: ሞትገብሮ ዶ ክነግረካ
1: ግርም
0: ሽማይ ናበይ ዶ ኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቡ
1: ኣበይ ስኽተርፉ እዩ
0: ግርም ሕያ ዓላ ዘሎ ወግዒ ግና ሓደ ነገር ክነግረካ ቅድሚ ምዝላልካ ኣበይ ከም ትወድቕ ፍለጥ።
1: ኣብ ባህላኻ ይሓስኩኻ
0: ኣቦኣ ሓቲትካዮ እንድሕሪ ኣብካ ሽማይ ምዝ ትብሎ ዘለኻ ወላ ሓንቲ ዘተኣሳስር የብሉ
1: ዶ
0: ወ
1: በቃ ኮይኑዋ
0: በቃ ወ
2: ሕራይ ግርም
0: ሕራይ ግርም

0: አንተ ትዳይር በዛ ሐሊፉ በዚ ድማ ተመሊሱ
1: ማዓሰ
0: በአም
1: ናብ ሓው ኸውን
0: ንስኻ ናብ ሓው ኸምሓው ክኸውን ይብል
1: ሓቁ እዩ
0: ትፍበሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይቱላ ድማ ሰሚዕካ ዶ
1: ወረዶም ሕበኣለዎ እዩ
0: እሞዓይ ኣብርሃ ስቂሉ ህወይልካዮ
1: ኣይረ
0: ሓዊ ሽፍታን ንሱን ዓይኖም ክምርዖስ
1: ንድዕ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምሳ ዓይኖም ወጃዕ ክብር ኣሎ
0: ወይለይ ቁሙጥ ዘረባ ብሓቂ ኻዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ

0: ንሱ መፅንሓልና እንታይ ኣበሳይ ጓልካ ኣብኻ
1: ዘይጣዕመኒ ኮይኑ
2: ኣነ ከማና ክቢራ ሓይ
0: ጓልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
1: ኣነ ብርሃዶ ሰርዓት ምባሪድ ክንዝ ዘለፋ
0: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
1: ግደ ወደረኣ ክበር ሓውካ ዓዲ ሕምሳ ዘሎ ዘይተረኣየካ ኮይኑ ድዩ ካሓሊፍካ ደበስ ትኸውን ዘለካ
0: እዚ ንወዲ ከምዚ ናይ መክኒካ ዕጭ ከም ዝበልካ ንፈል
1: ጠንጠነ ምታ ዕጭ ጎታኹ ኣረሪኢኻ ሰኣና
0: ብሃንግር ክንረአኢና ካ ኣብለካ ኣሎ
1: እታ ትገብር ንታ
0: ዝገብሮ ሽዑ ትሪዮ ኣብለካ
3: ኣለኹሃማን
1: ዘይቀትል ስቕሕር
0: ንዓይዚ ሃመማ
1: ሃመማ ይብልኩም ኣነ ዝበልኩ ሃመማን ዘይቀትል ቕሕረ ኢሉ
0: ሃንግር ክንረአኢና ካ ኣብለካ ኣሎካእዚ
1: ናትካ ዓፍረፈርስ ናይ ዓጅበን ብገዝኦም ጋኒናት እዮም
4: ኣብርሃ መስማዕ ደበ
5: ምስመን እዩ
1: ጓልዝሃብ ልክ ጓልዝሃብ ጋኒልካ ክንዲዝዓጀጆ ናይ ሓዊ ከይኣክል እዚ ኣርሓ ኮይኑላ ዝዓዲ
4: እዚ ኩሉ ብሰንኪ ዓይኖም ድዩ
6: ጓልሃበኒ ኢሉ ሽማግለሰድ ድለ
7: ግር
6: ብስድራ መኪረ ክነግረካ የ ኢለ እዮም እው ከ ዘለኹ ቀልጥብካ መልሲ ነገረኒ ስበለኒ ኣነ ከዓ ካ ዝተከፍ ጠዕመኒካ ኣነጊረ ዮ እንደለካ መንገዲ ፀኒሑ ከምዚ የለን
4: እንታይ ኣዋልድ ከም ጠሳእና ብዝዓዲ ዳዩ ዓይኖም ተዘይሃብኩምኒ እዩ ዝብል ዘሎ
6: ብገዝኦም እዚኦም ጋኒናት ጋኒናት እዮም ብገዝኦም
4: ገለ ተወሊዶ
5: ሓውዝ ሓማም ሰኒና ዘሎ ከይኣክሎሲ እዚ ከዓ ከምዚ
6: ኣኪልዎም
5: ከምዚ ኮይኖም ክተርፉ
4: ፀጊቦም ፀጊቦም
5: ብምልኦም ኣጋንንቲኦም እዚኣቶም
4: ተረፍ
5: እምብምባልና ሲ ክንዲዝንክሒራ
1: ብገዝኦም ጋኒናት እዮም
5: ኣጋንንቲ እንዳርኣያ ከምዚ ኮይኖም ተሪፎም

0: ወዲ ዘውጎ መፂኡ ኣብ መንጎኦም እንተዘይኣትሲ በሊዕዎ ኮይኑሩ ነዛ ንክበልዖ ስቁርግ ተሪፍዎ
1: ብለይ ይባ ኣንተ ናበይ ከዳ ኣቢሉ
0: ዋ ድዒ ከርክበካ ሕለፍ ኢሉኒ ምንዲ ፀኒሑ
1: ኣንተ ያ ሞት ሓጊዘን ባ ከይሃርሞ
0: ንመን ንደየ ዋ ታኾንክቲ ታኾንክቲ ኣይውዕልዎ ንባ ኮነን
1: ውዕልዎ እንደዮም እዚኦም ዳእንታ ይልብለዎ
0: ብኣምሆ ናብቲ ሓዎ ናብ ዘርኢ ኮይዱ ከሎሲ ኩሉ ዝርዝር ኣቢሉ ፀገማት ዘጓንፎ ዘሎ ዝዓዲ ኩሉ ምስ ነገሮ እንታይ ኢልዎ መሲሉ ኩይ ሓንዳሓን ሓንዳሓን እንታይ ፀገም ኣሎ ብግቡእ እንተሃቡኻ ፅቡቅ እንተዘይሃቡኻ ከዓ ባዕለይ ባዕለይ ከውህበካ እየ ኮይድዎ ሳውን ባዕሉ
1: ሳውን ነገር ተሒዝዋ ዳ እሞ ደቂ ሰሓዲሩ ኣሎ
0: ግናሲ እንታይ ገዲስዎ እዩ ናብ ዓይኖም ጥራሓያ ዓይኒ ዘውድቕ ካልኦት ኣለዋ ኣሎ
1: ስቕዳኣላል ከምኡ ገይሩ ሓውን ሓሰር ንምለሰላ ዝዓ
0: ኣንበሳዳ ኣንበሳ ኮዩ ከም ተቋየቆ ያዕ ከም ዝበሎ እንድሕር ዳኣ ሰሚዓሲ ዋ ትገብረሉ ደሞ ሕራይ ትብሎ ዶ ትብሉ
1: ይ ንፈልጦ ሓክንሲ ዋጋ ብፂኢል ክንበላ
0: ንዓይ ትበል ዓይኖም እኮ ኣይፈለጥቂ እያና ኣለ እዚኣ ኮ ፍልይቲ ሰብ እያ

0: ሓቂ ክበሊ ድሓን ድሓን በሊ ድሓን ክዲ ክዲ ድሓን ንስኺ በቃ ከይዲ በሊ ፅቡቕ መገዲ ይግበረልኪ ኩሉ ከዓ ነጋግሪ እየ ክዘጋጠመ ይ ካብ ጥጥቆስ ናብ በርበረ ሓሊፍኪ ማእስኪ ክክትከዲ
1: ፅዋሓይ ሓሲበ ዘለዎ ወላብቲ ፀሓይ ዕራ ምኮድኩ
0: ሓራ ይበለ
1: ኣንዲ ዶሙና እንድ ከምዛ በርበረ ኣበይ ክንገር
0: ድሓን ድሓን ፅቅ ደበለ ናባና ክትከውን እያ
1: ከመይ ድኣ ድዳ ብለ

0: ዋይ ኣንተ ውዋ
1: ኣነ ባንዓኺ ሓንቲ ጠቋም ክብለኪ እንታይ ምንታይ እንዳኣኪ ሽርብ ይክቐኒኺ ብሓንዲኺ
0: ሓቂኺ ኣይተጋነና
1: እወ ብዝኾነ ርዓ ክቐሪ ካርድርብ ኣቢልክናሲ ዓዲ ሕሞክ ክዱን ክትብል ኢኺ
0: ከምኡ ድ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
0: ብሕይ ንዝኸዶ መንገዲ ትውድእለይ ምህላውኪ እዩ
1: ዳህበልኒ ኣቦክሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ንዮም ምሕራይ ኢሎሞ
0: እንዳይ ኣብርሃ ኣይፈተቡን ኣቕቢፆም
1: ዓይኖም እውን ኣቕቢፀ ያ
0: ብኣምሆ ንዳይር ረኺባ ሕንን ኢላትሉ
1: ኣቦኣ ጓል ከምቲ ዘር ሰሚዑ ንዳይር ያ ምስ በሎም ኣፍኣፉ ልኩዕን መልኩዕን እያ ዘተሓዘቶ
0: ጓል እያ እሞ ሸረፍ ተባዕታይ ተትሕፅጭደን
1: እዋይ ትመጣጠሮ ክነው
0: ንመን ይኽንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳባ እየ ናይ ቤታ ናይ ዓዳ ብፍላይ ከዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይስ ክፍታል
0: ወረኸበይ ናበየ ክተብል እየ ዝዘረባ
1: ሓቀየ
0: ዳይር ሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኺ
0: እወ ናይ ኣብርሃን ናይተ ኸኣን እስከ ዕፍ እናበለና ክንዓርፎ ናይ ዘርእሲ እንታይ ንምዃን ይክንዲዝሸለው
1: እንድ መዋድቆ የፀብቀሉ እምበር
0: ሕድሩ እሞ ዝብለኩ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብዘይደሙ ክዕት ወይ ዘፍርሕ
0: ዘይቀና ኣይወለ ትብል ምስላ ኣብ ዘርኢት ዓይን እያ
1: ናበይ ገፃ
0: በልንዕናይ ንእቶ ቤት ኣቦዮም ጊሆም ምስ ወፈሩ እዮም ኣብ መትቁርሶም ክገብር
1: ወይ እቲ ቦክሲ ብድሕሪክስ መንከኣልዮም እዩ
0: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይ ንዕናይ ንደእቶዊ
1: ወይ ክኸይድ ዳ ማይ ከዓ ከይመፀና
0: ወላ ፅሒ ምስ በሎ ንዶም ኸድኪ
1: ከይደ ዳ ብርዓቲ
0: ዋይ ሓራይ በሊ
2: እንዳዓርገ ኣነ እዚ ነዚ ዳይርስ ለባብ እየ ዝሓስበሉ
3: እንታይ ለባ ማንዳ ምሰብኡ እናተዳፈር
2: ምስ መናጣ
3: ምስ ዘይ ኣብርሃ
2: እንታይ እንዳለ
3: ወደ ሰብ ገላጊሎ እምበር ከይዶም ተዋቃዖም ነይሮም እዮ
2: ዋዕ እሞዚ ዳ ፀጊብ እዩ ዘይትብለኒ
3: ፀጊቡ ንፈረቐን
2: ኦይ ብኣም ረኺቡ እቲ ሽማይ ዓርክኻስ ንምንታይ እዩ ምስ ዓይኖም ዝቐረበ ኢልካ ኣየናይ ዘረባ እዩ ሕንን ኢሉ ለ
3: ኣንታ ተፀሊሉ ዳ ኸይሉ
2: ክላውሪድዎ ፅላለ እንታ ክፅለል እዚ ሰብ ኣፀልል እምበር
3: ሰብኣይ እንተኮይኑ ሞ ብኣፈይደ የለኒ
2: ኣይ ኣንታ ዘይረኸበካ ኮይኑ እዩ እምበር ምዝራብስ ድሕር ዝብል ኣይመስልን
3: ወይ ዘረባ ወረ ኸመይ ከመይ ኢሉ ናተይ ናይ ዓይኖም ንፈሊጡ
2: ወረዶ መሕበ ኣሎ ወይ
3: እዛ ዓይኖም ከተሚኢላቶ
2: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳ ኣለዉ ዓቸው ዝብል ዘሎ
3: እንኳዕ ኣባይ ሰማዓቶ
2: ዋ እንተ ሰምዐቶ ኸንታ ክትገብር
3: ዋ ኣብ ኢዳ የውዕ ኣሎ ብዘረባ ሓለፈሉ በሎ
2: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
3: ወይ ዳየር
2: ዳየር ወ ቀረኣያ ፀጊቦም ኣለዉ
3: ወይ ላይ ናዘከርኒያ ከመፅ ይበል
2: ይመለቶ ሃርከቲ ዝበለ ይበል ዓቕሊ ግቡ

0: ዓስኪ ዘንካን ዓይኖም ክበ
1: ዳየር
2: ዳየር ሰላም ጌርካ እንደ ቤትካ ዝ
0: ንስኹም ከለኹም ምኸመ ጌርካ ሰላም ጌርካ ቤትካ ዝ
2: እንታ ኣቢሽና
0: ንስኹም ዘይትብስ ወረሉ
2: ዳይተኸ እንታይ ንኻደሊኻ
0: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይዓነን የብለካ
2: ወዲ ኸፈላኸ
0: ወዲ ርዓኻ ኣባል
2: ደየር ልዕሊ ዝኽፀረካ ኣይክእልን ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ሰቕ ኢለካ ሕይ ድማ ኣፊተይ ኣብ ቅድሚይ ትደጋግመለይ ኣለኻ
0: እሞኸ
2: ይኣክል
0: ተዚዓ ኸለኸ
2: ይኣክል ሕይ እውን ነግረካ ኣለኹ ቆርበትካ ኸይትፅይቕ
0: ቆርበትካ ኸይትፅይቕ ግርም ብሓደኸ ኣለና መናይ ቆርበቱ ክፅይቕ ሲ ብሓደ ኣለና
2: ክድክድ እቲ ትገብረኻ ክንርአካ ኢና ሓለና ካብዛዓ
3: ግለት
2: ወይ ፅጋ እንታ ከመይ ነ ይፀጊቡ
3: ብኸፈት እዩ ነይሩ ኣፀቢቑም ፈለጠና ስቕ ገበልና ድፈርሃና ያኩም ሱ
2: ዝመሰለ ምሰሎ ውሽጢ ከዓ ነፈልጦ ኣፍግዳ
4: ተደኒቐ እዋይ ትብዓት እዋይ ትብዓት
5: ኣንታ እምም ነዛ ዘረባ ኣፉ ከምዝሕዙ ጌርኩምሞ
4: ነይ ኣብርሃ ተዳፊርዎ ሰሚዐ
5: ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
2: እንዳ መይ እንዳ ፅኒሕኻ
5: ኣብዚኣ ምሳኹም ፅን ኢለ እንዲ ኩለን ክሰምዐን ፀኒሐ ኣንታ ኣነ ደኣ ዘይብለይ ግና ነዚ ከምዚ ኣገርኩም ደተሓስኩም ሞሲ ንሳ እውን ከዳ ኣፉ ደይ ተትሕዙልና ንቱም ደቀይ
2: ድሓ ንስ እውን መዓልቲ ውፅበል
5: ሓንበሉ ኣየንዋሓዮ
4: ኣንታ ኣነኮ ፈኒየ እየ ፈኒየ ኣይብላን ወላ ሓንቲ ጥራስ የብለይ ወይ መዓንታ ተንዓኹም ዝሃበ ሲ ኸድና በሉ ኣፉ ትሒዞም ወይ ዳይ ጉብዝናካብ
2: ኮሚት በልስከ ኣገህበካ እንዩ
3: ኣንታ ታይ መን ይኸብልካና
2: እንታይ ናብ መፀናንዖ ንዲተፊ
6: ድንኪ እሞ እቲ ውራይ ሲ ቀሪብ እዩ ዘድልየክ እንተሎ ቅልጥፍ ኢልክ ንግራኒ
7: መደቀሲኻ ንሕጎስ ኢኻ ንግበሮ
6: ኣሜን ኣሜን ኣሜን
7: እምበር ከመይ ዝበለት ቆልዓ ኢኻ ረክብካ ዘለ
6: ሳላ ምርቃኸን እዩ
7: ብቐንዱ ዳ ባዕልኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
6: ንኣመቶም ዳሕያ ገይሩ ክመፅ
7: እሞ እቲ ቅዲሙ ተሎም ሰቢሑ ፀርናስ ንቤትካ ክንወስዶ
6: ከምቲ ጥዕመ ክንገሮ ኣነ ከይድ
7: ራይ ዝወዱ
6: ኣብርሃሲ ደቂሱ እዩ ከይነስከ
7: ፀላኢኻ ኸ
6: ኣሜን ኣሜን ኣሜን
7: ኣቶ ኣቦ ዓይና ኣንቱ እንታይ ወሪድኩም ዳ ክንዲ ዝድቃስ
2: ዝርኢ ዘለኺ ኣራውሽ ድኣተኺ
7: ይ በዚሕኒ ኣብዚ ኮይኑ ክረፊለ ወዲ ሰብ መፂኡ ዝኩሉ ዕለል ሲ ዋላ ከይሰማዕኩሞ
2: መፅ ይርድ እዩ
7: እ ልዕልል ኣቢሉ ኸይዱ
2: ቤተ ተስዕነት
7: ይለ
2: ቅድብቲ በፂ ክመፅእ
7: በሉ ሸዓልኩም መፁ ቡንክንሰቲ ኢና
2: ኣራ

ናትራ ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዚብና ገለ ጥበብ ተኮር ገለ ሓደሽ ሕበሬታት ረኽብሉ ገለ ድማ ተመክሮ ናይ ሂወት ሰባት ናባኹም ነብሎ መደባትና ማለት እዩ ኣብዚ ክንዛዚብና ኣብ ቀፃሊ ብካል ትሕዝቶ ዘለዎ መደባት ኣብ ልክዕ ሰዓት ክኾን ምርኻብና ክሳብ ሽዑ ግን ከምትወትሩ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ንቕፌታኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክደውልና ክንቅበለኩም ከነእንገደኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ጀማል መሓመድ ሓጎስ ብምዃን ኢና መሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና። Gabamanai.

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩርናት ዓለምና ብምዃን መደብና መረፊዮርና ንምክታል ተቐሪብኩም ዘለኹም ተዋተኸታተልቲ መረፊዮርና ከመይ ቀኒኹም? ፅቡቅ ማርፊዮርና ንሎምውን ከምንውን ንኣኹም ዘዘናግዖ ዘዛንዩ ከምኡውን ይሕጉስ እዮም ዝበለቶም ትሕሶታት ኣዋሊደ ኣብ ሰዓታ ደበኪላትና ዘላ ባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናቦኹም ዘሳሲዮ ኣነ ዘኽር መሓመድ ንርኢ ባር ደጊመ ደጋጊመ መደብና ፈሊሙ ክሳዕ ዝዛዝም እዚይ ሓቢርኩም ክከታተሉ ንዓደንኩ ደጊመ ደጋጊመ ድማ ውሕስ ጅማር ክረምታዊ ዕረፍቲ ክኾነልና ድማ ይምነ ማለት እዩ። ባርከስ ክተዋ ተኸታተልቲ መረፊዮርና ንሎም እውን መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና። ኣርእስቲ ናይዛ ዜማ ድማ ሸዊ ሸዊ ትትብል ሓንቲ ጥዕምቲ ዜማ ክጋብዘኩም ማለት እዩ። ሞዘርባ ከይንዋሕኩም ብቐጥታ ናፍታ ዜማ ክብለኩም እየ ኣንድማ ብድሕሪ ኣክምለሰኩም እየ ስናይ ምስትማር

ናይ እዛ ጥዕን ዝኾነ ዜማ ደግማይ ተረኺብና ኣለና ኣብ ተኸታተልቲ መለፊርና ምኸመይ ነስተማቕራ ፀኒሕና ፅቡቅ ከምዚ ክንካተላ ፀናሕና ወለድናስ እቶም ኣብ ሂወትና ዓብዪ ተራ ዘለዎም ብኦም ተመሕና ከም ንኸይድ እተስምዕ ጣዕሚ ዜማ ኢና ክነስተማቕሪ ፀኒሕና ማለት እዩ እሞ ካብዛ ጣዕሚ ዝኾነ ዜማ ኣስዕባቢለ ድማ ናብ ታ ተቐፅል ትሕሶና ማለት ትሕሶ ብራቮ ይክብለኩም ንሎም ማዓንቲ ብራቮ ድማ ኣብ መንጎ ተምሃሮ ዘሎ ውድድራት ተምሃሮ ዞባ ማእከል ዝነበረ ውድድር ኢ ክተርእየና ማለት እዩ መቦቕታ ዘለዎ ኸይንዋሕኩ ናብ ብራቮ ክብለኩም እያ ንባብ ድሕሪያ ክምለሰኩም እየ ሰናይ ምክልትና

ዮዳን ብርሃኔ ካብ ቤት ትምህርቲ ባና፣ ሶልያና ወደባት ካብ ቤት ትምህርቲ ብድቦ፣ ኤሮይ ካሕሳይ ካብ ቤት ትምህርቲ ዓወት፣ ዮርዳኖስ ገብረ ትንሳየ ካብ ቤት ትምህርቲ ሓርበኛታት፣ ሉልያ ቢንያም ካብ ቤት ትምህርቲ ፊላን፣ ሄራን ዮናስ ካብ ቤት ትምህርቲ ደንበ ሰንበል፣ እልልታ ቴድሮስ ካብ ቤት ትምህርቲ ፍረሰላም፣ ላሜ ካማንኤል ካብ ቤት ትምህርቲ ጉንበት 24፣ ኤልናባይ ሳሙኤል ካብ ቤት ትምህርቲ ፍኖቶ ጥበብ። ንኹላቶም ሓደ ድሙቕ ጣቂዒት ኣራይ ተወዳደርቲ ካብዚአን ናይ ዕጫ ወረቐት ኣለዋኹም ኣልዑሉ ዓንቲ ልዑሉ ኣራይ ንድሕሪት ንገለይ ንምለስን ኢና። እቲ መደብ ተሰሪዑ ዘሎ ኤንግሊሽ፣ ሳይንስ፣ ሶሻል ስተዲ፣ ሲቲዘንሺፕ፣ ማቴማቲክስ ኢልና ሰሪዕና ኣለና። ካብ ኤንግሊሽ ስጋዕ ብጀካ ማቴማቲክስ ኩለን 30 ሰከንድ እየን፣ ማቴማቲክስ ግን 60 ሰከንድ ክትከውን እያ። ስለዚ ኣብ ማቴማቲክስ ረጊኹም ወረቐት ክፍቀደኩም ይኽእል እዩ ክትሰርዑ ኢኹም፣ ዝኾነ ተምሃራይ ግን ረጊኡ ይስራዕ። ኩላትኩም ንፉዓት ስለ ዝኾኑ መን ካብ መን ይበልፅ ንኸነውፅ እምበር ኩላትኩም ብሉፃት ይኹን። ስለዚ መደብና ክጅምር እዩ። ወረቐት በፂሕናኹም ኣለዋ። እተን ወረቐት ነጊሮኩም እየ። ሰለስተ ሕቶታት ኣለዋ። ተቐዳመይትን ሳልሰይትን ጥራሕ ኢኹም ትነግሩኝ። እታ ማእከለይቲ ግደፍዋ። ኩለን ከዓ ኤንግሊሽ ሳይንስ ኣለዎን። ተረድአናኹም ነን። እታ መጀመርያ ትሕተትዋ ኤንግሊሽ ኣላ፣ ድሕሪኡ ሳይንስ ኣላ። ሰሪዕናየና ኣለና። ሕቶና ንጅምር ኢና፣ ናብ ኤንግሊሽ ኢና ንቅፅል። ኩላትኩም ድልዋት ኩኑ። ክንጅምር ኢና፣ ብኤንግሊሽ ኢና ንጅምር። ተምሃራይ ዮዳን ብርሃነ ካብ ቤት ትምህርቲ ማታ ባና ቁፅሪ ክንደይ? ቁፅሪ 5 ኤ ቾክ ኢዝ ዩዝድ ዳሽ ራይት ቱ ኖትስ ኦን ደ ብላክ ቦርድ ኤ ቱ ቢ ፎር ሲ አት ዲ ዊዝ ሂምስ ኣም ሶሪ ሁካናን ሰሪ ፎር ኣይ ኤንጂ ፎርማት እንድሕር ኣለዎ እንታይ ንጥቀም? ፎር ንጥቀም። ፎር ራይቲንግ ቱ ራይት ንብል። ኦኬ ሶልያና ወደባት ናምበር 9 ሺ ሊቭስ ኢን ከረን ዳሽ ሄር ግራንድ ፓረንትስ ኤ ቱ ቢ ዊዝ ሲ አት ዲ ኦን ዊዝ ኤክሰለንት ክላፌራን ኤሮይ ካሳይ ናምበር 2 ላስት ዊክ ዊ ወንት ቱ ባረንቱ ዳሽ ኤ ባስ ኤ ኢን ቢ ኦን ሲ ባይ ዲ 2 ባይ ሺ ሚስስ ም ሶሪ ኦን ኤ ባስ ኣርቲክል ኣለዎ። ኣርቲክል ተሎ ተጠንቀቕሉ። ስሞል ቬክል ተኮይኑ ኢን ላርጅ ቬክል ስ ኮይኖም ከዓ ኦን ንጠቐም። ኦንዶ ወይ እንዳተምሃርና ንኽድ ሶሪ ዮርዳኖስ ገብረ ትንሳየ ናምበር 6 ዶ ስኩል ኢዝ ዳሽ ዘ ሾፕ ኤንድ ዘ ክሊኒክ ኤ ኦን ቢ ኢን ሲ አት ዲ ቢትዊን ኤክሰለንት ክላፕ ዮር ሃንድ።

ዝሓፀ መሰጋገሪ ዳግማ ተረክብና ለና ብተዋ ተኸታተልቲ ንረፊርና ካብዚ ስዕባቢሎ ድማ እታ ኩልኹም ብሃንቀወታት ትፅበይዋ ትሕሰ ድራማ ይኽብለኩም። ናይ ሎሚ ድራማ ተወሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቐሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ክረምቲ ዝተፈላለየ ነገራት ኢና ንገብር፣ ትምህርትና ንዓፁ፣ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበለትካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ። ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ ክንከታተሎ ኢና ማለት እዩ። ብቐጥታ ናብ ድራማ ከብለኩም እየ። ሰናይ ምክትታል።

0: ነስ ገይላ ኩያ ክትሪኦ ደድዋ
1: ከነሪያ እንዲና መቸም ካብናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድያ ኣንታ ብዘይ ምዝከር ተሰወቕ ወርድኦም መስለዲ
3: ክገብርዮም ሓንቲ ጓል ቅርቦ ማሓዞኦም ረኪብያ ነይረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ከም ምዝራብ ዓቃበታት ገይራ ኣነስ ነዝናቶም ከማን ክሪኦ ምደለኹ
0: ክላእ ከብዝና ናይ መፂ ድበጃኹም እዝናና ኮትሪእዎ ኣለኹም ኩሎም ረሳናት ኩሎም ናይ ኣርኪቭ ዘሎ ደስ ክብልኻ
2: ድሓን ካብ ብዙሕ ምዝራብ ናትኩም ከርእና ምሽ ንብላ ከምናትና እናቶምን ናይ መን ከም ትፅብቕ ሽዕ ንርኢ
0: ክላእ ኣታ እምበር ክዛና ጉዕድኦም ኣነስ መርዕ ብ ዘይስሕቡኒ
3: ድሓን ፅባሕ ካ ተቐፂሮም ኣለዉ ዶ ገይል ያ ካጠርናፊቶም መደብኩም እንታይ ንገርና ዘይንብላ
2: ፅ

0: ኣታረ እዮም ኣታ እዚኦም ዳ ፍልይ ዝበለ ናዮም ክገብርዎ ባልጆም ጠሪፎም ክኸዲኦም መስለኒ
1: ክላእ ነጊርናኩም እጆ ኣዋፅያ ባፅዕ ንኽእል ኢልናኩም ንስኹም ግን ሙቆት ዘለኖ ሃሩ ዘሎ ኢልኩም ኣታሪፍኩምና ራእይዎ በሉ ተቐዲምና
2: ኣታ ሞ ባፅዕ ናይ ዝኸድካ ድዩ ኣብዚ እንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ ብረፉና በጃኹም ሕጂ ኣብ ባሕሪን ገለን ቃዛዝ እዮ ማለት እኳ
3: ኣታ ቀኒካሊኻ ኣጆኻ ካብሰኦ ምስ መፅካ
2: ከይዲና ንባፅሕ ሕረዶ ንዘወሩ ኢና
4: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅሕ ዝኸዱ ይመስለኒ ከድና ዘይንሓቶም
4: ሓቂ ክጓደይ ናና ኬድና ንሕተቶም እያ
2: ናብ ቤት ትምህርትና ቤት ትምህርትና እንታይ ኣሎ
1: ጓልይ ሓቂ ዶ ክነግረኪ ማራኒ እናተሸርሽና እዚ ናይ ለፈዝ ምፍናዊ መደብ ከመይ ኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮነን ከምዝናትኩም ናይ መዘናጋዕ መደብ ኣለና ኣዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድዩ ድኸይድ
4: እሞ ክዳውንትኹም ጠርኒፍኩም ናብ ቤት ትምህርትና እንታይ ኣሎ መቕናይኩም ድኹም
2: ዋዚቕና እዚ ከምስኹም ዝገመትኩሞ ክዳውንትና ኣይኮነን ዲብዛታትና እዩ ዲብዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ ዝገርና ኣለና
3: ብተወሳኺ ክንመሃረሉ ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ጌርና ብሓደ ናብ ቤት ትምህርትና ንወስዶ ኢና
4: ብድሕናና ዝመፁ ምናልባት ተምሃሮ ተሸገሩ ከየልዉ ሞ ንዖም ክንዎም ከዓ ሓሲብና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅገናን ፅረይትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
3: በዚ ድማ ዝጠቅም መዘከርታ ገሪፍና ሳዋ ክንወርድ መዲብና ኣለና
4: ዋዋዋዋዋ

እዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ ንረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰብ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፊዮርና መኪናትና ኣላ ማለት እዩ ንኣባላት 38 ዙርያ ብሰላም ምፅና ንኣባላት 39 ዙርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፊዮርና ምንዮታት ገልፀልኩም ኣላ ማለት እዩ ባርከት ብተዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚ ኢላ ዳለቶም ዝነበረ ትሕሶታት እዞ ትከታተልዎ ፅናሕኩም እዩ ነይሩ ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂኩም ክትኮኑ ተስፋ እናገበርኩ ብርኻብና ኣብ ዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን ክሳዕ ሸዑ ግን ሰሰናይ ንኽእሉና

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂእ ኣለኹ ንምክታልኩም ብክብሪ ዕድም።
1: ሻምፒዮን ካልኣይ ዲቪዥን ኩዕሶ እግሪ ዞባ ማእከል ደቂ ተባዕትዮ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ተዛዚሞም ፈለማ ደንደንቢን ጎዳይፍን ደረጃ ህፃይተን ምዱብ ግዜ ብዘሸቶ ድሕሪ ምውድአን ናብ ፍፁም ቅላዕ ኣምሪሐን ደንደንቢ 4-3 ዓዊታ ሳልሰይቲ ወፂኦም ኣባላ ኣንሰር ቁስሙላህ ብሉ ተፃወታ ናይቲ ግጥም ተሰሚዮም ቀፂለን ኣብ ናይ ፍፃሜ ፀወታ ኣኽርያን ኩባንያ ህንፃ ሳዋን ገጢመን እዘን ንምድበን መሪሕን ዝወፃ ጋንታ ተመጣጣን ፀወታ ርእየን ኣኽርያ ኸ ኣብ መበል 12 ደቂ ብመንገዲ ንሆም ተስፋ ጋብ ብዘረኸበታ ቐልጥፍቲ ሸቶ መሪሕነት ሒዛ ኣብ መበል 31 ደቂ እውን ኣማን ተርፈ ሸቶ ወሲኹ ኣኽርያ ንፀወታ ክልተ ባዶ ክትቅልሶ ጀሚራ ኩባንያ ህንፃ ሰዋ ቀዳማይ ዕብርቕን ምምዛሙ ብመንገዲ ሮቤል ሃብቲ ማርያም ሸቶ ረኺባ ውፅኢት ናብ 2-1 ፅቢባ ንዕረፍቲ ወፂያ ኩባንያ ህንፃ ሰዋ ኣብ መበል 82 ደቂቕ እውን ዕስሙዋን ሓደራ ብዘመዝገባ ሸቶ ካብ ድሒት ተበጊሳ ንፀወታ 2-2 ጊራቶም እንተኾነ ከይተሳዕረት ናብ ፍጻሜ ዝበፅሐት ኣኽርያ ኣብ መበል 89 ደቂቕ ካብ ዮናታን ሚካኤል ቀታሊ ሸቶ ረኺባ 3-2 ተዓዊታ ሻምፒዮን ካልኣይ ዲቪዥን ኮይና 60,000 ድማ ተሸሊማ ተጻዋታያ ኣማን ትርፈ ናይታ ግጥም ብሉእ ተጻዋታይ ተባሂሉ ኩባንያ ህንፃ ሰዋ 40,000 ክሽለምን ከላ ሳልሰይቲ ወፀት ደንደንቢ 30,000 ንኣፋ ተሸሊማ ንግዳዊ ባንኪ ኤርትራ ብጠባይ ምስግንቲ ጋንታ ተባሂላ ዋንጫ ክሽለምን ኮላ 18 ሸቶ ዘመዝገበ ተጻዋታይ ፕራዲዞ ኤርምያስ ቴድሮስ ዝለዓለ ኣብ መዝጋቢ ሸቶ ዝውድር ተፀዊዑ ኤርትራዊ ተቐዳማይ ኤንኤስኤም ቢንያም ግርማይ ትርማን ረቦ ኣብ ዝነበረት መበል 11 መድረኽ ዙር ፈረንሳ ሻርሻይ ኣትዩም እዛ ንናይ ሽኳ ተቓደምቲ ትጥዕም ነበረት መድረኽ 161.3 ኪሎ ሜትር ዝሸፈነት ናይ ጎላጎል ብምንባራ ብናይ ሓባር ቅፅበታ ውድር ክዛዝም ልዑል ግምት ነይሮም ከምቲ ልሙድ ኣብ ናይ መንጎ ቅፅበታ ውድር ሰርዕ እዛ መድረኽ ብኣጉ ሃዲሞም ዝውዕሉ 5 ተቓደምቲ ነታ ኣብ መበል 27 ኪሎ ሜትር ዝነበረት ቦታ ከሲቦምላ ብተኸታሊ 25 20 16 14 12 ነጥቢ ወሲዶምላ

ናይ ቅፅበታ ውድ ተቃደምቲ ድሒሮም ኣብ ዝገበሮ ሽኩኻ ያስፐር ፊሊፕሰን ረቲዕዋ 10 ነጥ ወሲዱ ማክስ ካንተር ማርስ ፔደርሰን ቢንያም ጎራሚ ብተኸታሊ 9-8-7 ነጥ ወሲዶም ምህዳም ዞም ተቃደምቲ ዘይዋፀን ቀዳማይ መደብን ብሽኳ መድረክ ምዕዋ ዝኾነ ጋንታት ንምርካቦም እናተባባርያ ሰሪሐን ውድር ክዛዘም 6-7 ኪሎ ሜትር ምስ ተረፎ ርኪበንኦም ነዛ መድረክ ክክዕወቱላ ዝከኣሎም ዝገብሩ ዝነበሩ ተቃደምቲ ብሓባር ኣብ ዝገበሮ ቅፅበታ ውድር ድማ ተቃዳማይ ኡኖ ኤክስ ሞቢሊቲ ሶረን ወርነስኮል 500 ሜትሮ ምስ ተረፎ ብዝፈፀሞ ሓያል ሽኳ ዕውት መድረክ ኮይኑ ንሓምሸይቲ መድረክ ብቅፅበታ ውድር ተዓወትላ ኦላፍ ኮይን ያስፐር ፊሊፕሰንን ካልኣይን ሳልሳይን ኣትዮም ቢንያም ግርማይ ከ ንሚላን ፍሬንቲንን ሁብ ኣርትዝን ስዕቡ ሻሸይ ኣትዩ ኣብዛ መድረክ ሳልሳይ ዝኣትዎ ፊሊፕሰን ዘይስርዑን ሓደገኛን ቅፅበታ ውድር ኣካየድካ ተባሂሉ ኣብ ፈለማ ካብ ሳልሳይ ደረጀው ናብ 119 ወርዱ ነይሩ በዚ ከ ቢንያም ዝርከቦም ኩሎም ድሕሪ ዝወፁ ተቃደምቲ ሓሓንቲ ደረጃ ንላዕሊ ደይቦም ነይሮም ይኹን እምበር እዚ ቤልጅማዊ ይግባይ ድሕሪ ምባሉን ኣካየቲ ዝውድር ጌጋ ምንባሩ ብድሕሪ ምፍላጦምን ናብ ዝነበሮ ደረጃ ሳልሳይ መሊሶሞም ቀዳመይቲ ናይ መድረክ ዓውዙር ፈረንሳ ዘመዝገበ ሶሮን ኣብታ ናይ መወዳእታ 500 ሜትሮ ዝገበሮ ቅፅበታ ውድር ብገምጋም ኣብ ሰዓት 50.9 ኪሎ ሜትር እንራረገፀ ተዓዊቱ በዚ ከ ነቲ ብኢጣልያዊ ማሮቺ ፖሊኒ ኣብ 1990 ኣብ እዋን ቅፅበታ ውድር ተሃርመ ኣብ ሰዓት ብገምጋም 535 ኪሎ ሜትር በሊፁ ሓድሽ ክብሮ ሰና ፅሒፉሎ እዚ ብዝውኖ 195 ሜትሮ ካልኣይ ዝነውሐ ተቃዳማይ ዝውድር ኮይኑ ዘሎ ኖሮጃዊ ሶሮን ኣብ ሻምነይቲ መድረክ ኣብ እዋን ቅፅበታ ውድር ብቢንያም ከም ተደፍአ ቢንያም ግና እቲ ኖሮጃዊ ማኔግሮ ብሽክቶ ብምትንካፉ ንስክላ ካብ መውደቕቲ ከም ዝድሓኖ ምግላፆም ዝዝከር በዚ ውፅኢት ኣብ ማልያታት ዝመፀ ለውጥ የለን ንብጫን ናይ ማልያ ኣንበሳ ዓቐብን ታዲፖ ካቻ ለቢሶ ኣሎ ንማልያ መንእሰያት ከ ኩዋናይሶ ለቢሶ ኣርከም ንቀጠልያ ማልያ ድማ ትማሊ መበል 11 ዝኣተወ ፔደርሰን ብ317 ነጥቢ ለቢስዋ ቢንያም ብ272 ነጥቢ ስዕቦም እዚ ውድር ሎሚ ነዞም ቮላጅታት ብእትጥዕም መድረክ ክቕፅል እዩ ሕጂ እውን ፅቡቅ ዓድን ንቢንያም ግርማይ ኣብ 1982 ክልቲአን ሃገራት ብሰንኪ ደሴታት ፎክላንድ ዝኸፈቶ ኩናትን ቅድሚ ሕጂ ኣብ ተፈላለዩ መድረኻት ዋንጫ ዓለም ብዘራኸበን ብዙሕ ፍጻሜታት ዝተኸስቶን ፀወታ ተቓኒዩ ዝቐነየ ፍርቂ ፍጻሜ ፀወታ እንግሊዝ ኣርጀንቲናን ትማሊ ምሸት ኣብ ኣትላንታ ተኻይዱ ድሕሪ 6 ዓመታት ዋንጫ ንምልዓል ትቃለ ዘላ እንግሊዝ ንሓላ ውሉዳት ፒክፎርድ ምስ 4 ተኸላኸልቲ ስቶንስ ግሂ ስፐንስን ጄምስን ንኣሰርቲ ካፈልቲ ራይስን ኣንደርሰንን ንቐዳማይ ኣጥቃዓይ ሃሪኬይን ድማ ዕድላት ክፈጥሩሉ ብዝኽእሉ ሰለስተ እናጥቁዑ ዘከፋፍሉ ሮጀርስ በሊንግ ግሃምን ጎርደን ኣቐዲማ ክቲታ ናይ 222 ክባ ንምዕቃብ ዝወሓደ ግን ከኣ ተሪር ጉዕዞ ተርፋ ኣርጀንቲና ኸ ንሜስን ኣልቫረዝን ኣብ ቅድሚት ንኢንዞ ፈርናንደዝ ማካሊስን ፓራደዝን ጂልያኖ ሲሞንን ኣብ መስመር ምክፋል ኣብ ምክልኻል ከ ንታግላፊኮ ማርቲነዝ ሮሜሮን ሞሊናን ምስ ሓላ ውላት ማርቲነዝ ኣምሪሓ ኣብቲ ብልዑ ርእሲ ንጀመረ ፆታ ክሳብ ናይ ማይ ምስታይ ግዜ ማለት ሃይድሬሽን ብሬክ ኣብ መበል 25 ደቂ ዘዕርፋ ክልቲአን ጋንታ ዝኾነ ፈተነ ገበራን ብመንፅሩ ኣርጀንቲና 6 ሳብ እንግሊዝ ድማ 5 ግዜ በደል ማለት ፋውል ብምግባርን ብድምር 11 በዳል ፈፂመን ቀዳመይቲ ፈተነ ዝዛሰር ተደጋጋሚ በደላት ፊስካ ዳኛ ብተደጋጋሚ ተሰምዓላ ፀወታ ኣብ መበል 33 ደቂ ተኸላኸላይ እንግሊዝ ጆንስቶንስ ብመንገዲ ራይስ ንተሻሞት ናይ ኣፀቐላዕ ዝረኸባ ብርእሱ ሃሪሙ ንግዳ ምስሰዳ ነራ ድሕርቲ ክብሮ ሰንኪ ምዝገበሉ ጀመረ ናይ 1966 ዋንጫ ዓለም ማለት እንግሊዝ ነዛ ፅዋ ዝዓተረትሉ ውድር ኣብ ቀዳሞ 30 ደቂ ሓንቲ እኳ ፈተነ ከይትራይ ተዛዘመ ናይ መጀመርያ ፀወታ ኮይኑ እዚ ድማ ልዕሊ እቲ እንግሊዝ ኣብ ዝሓለፈ ናይ ርብዒ ፍፃሜ ፀወታ ኣንጻር ኖርዌይ ክሳብ 29 ደቂ ዝኾነ ፈተነ ዘይረኣየትሉ ፀወታ ማለት እዩ ንተደጋጋሚ በደላትን ጎነፅን እዚ ፀወታ ተዓዘበ ሓደ ተኸታሊ ብዝዕዘቦ ዘለኹ ናይ ኤፍሲ ፀወታ ብሓቂ ተዛኒየ ክብል እዩ ነዚ ፀወታ ልክዕ ከምቲ እግርኻ ሓዊስካ ትቃለሰሉ መኸተ ቁስጢ ኮይኑ ምህላው ገሊፁ ክሳብ መበል 36 ደቂ 16 በደላት ተፈፂሙ ክንሱ ነዚ ነውፂ ዝበዝሖ ፀወታ ብዓቕሊ ከመሓድሮ ዝፈተነ ዳኛ ግና ንኣካፋሊ እንግሊዝ ኣንደርሰን እዩ ቀዳሚት ብጫ ካርድ ኣርእዎም ድሕሪ ገለ ደቓይቕ ድማ ናይ ኣርጀንቲና ዝሓሸት ፈተነ ፈርናንደዝ ካብ ግዳም ኣትሪሩ ዝሃርማ ልዕሊ ዳ ዝኸለት ነይራ ትንፋዝ ሄብን ካብ ፈለማ ሓርፋፍ ዝነበረ ቀዳማይ እብረ ሸቶ ከይፈረየ ክልቲአን ጋንታት ከክልተ ፈተነ ጥራይ ኣካይደን ንዕረፍቲ ወፅአን እንግሊዝ ሓንሳብ ኣብ ዕላማ ዝሃርመት ብምግባራ ዝሓሸት ነይራ ካብ ኣርጀንቲና ብመንፅሩ እንግሊዝ 7 ግዜ በደላት ኣርጀንቲና ድማ 12 ግዜ በደላት ፈፂመን ናብ ዕረፍቲ ወፅአን ኣብ ቀዳሞ ደቓይቕ እቲ ዝኾነ ለውጢ ከይገበረ ጀመሮ ካልኣይ እብረ ኣጥቃዓይ ኣርጀንቲና ጁልያን ኣልቫረዝ ኣካቲሉ ክልተ ፈተናት ብምክያድ ልዳት እንግሊዝ ፈቲኑ እምብል 55 ደቂ ድማ ብየማናይ ክንፊ መስመረ መጥቃዕቲ እንግሊዝ ዝተሰለፈ ሮጀርስ ብጸጋማይ ክንፊ ናብ ዝተሰለፈ ወዲ ጋንቱ ጎርደን ዝለኣኻ ኩዕሶ ኣብዚ ክረምቲ ካብ ኒኳስል ናብ ባርሴሎና ተሰጋገረ ጎርደን ቅድሚ ተኸላኸላይ ኣርጀንቲና ሞሊና ሓሊፉ ኣብ ሰኪዐት ዕሪፍዋ እንግሊዝ 1-0 መሪሓ ለውጢ ንምምጻእ ተቐይሮም ካብ ዝኣተዉ ተጻወቲ ኣርጀንቲና ዝነበረ ዴፓውል ብየማናይ ክንፊ ናብ ውሽጢ ዘሻውማ ከይተታሕዘ ፀንሐ ማካሊስተር ናፃረኺቡ ብርእሱ ገጩ ዓንልዳ ዝህረማ ንኣርጀንቲና ክተማዕርያ ትኽእል ነበረት ብልፅ ፈተነ ነይራ ኣብ መበል 85 ደቂ ግና ካብ ግዳም ተረርቲ ቅላዓት ካሃርም ዝውዕ

0: ዝለዓለ ኢንዞ ፈርናንደዝ ብልፅቲ ሸቶ ካብ ክልዳት ሃሪሙ መዝጊቡ ፀወታ መዓሪቦም። ተወሳኺ 9 ደቂ ምስ ተዋህ እውን ማካሊስተር ዝሃረማ ኩዕሶ ባይታና ላሓሰት ዓንድልታት ሃሪማ ናብ ሊዮኔል ሜሲ ምሪሓ። ሜሲ ኸ በታ ኩላ ዝከኣላ ጸጋሜይቲ እግሩ ዘይኮነ በታ ድኽምቲ የማኔቲ እግሩ ናብ ውሽጢ ልዳት ላኢኽዋ ተቐይሩ ዝኣተው ላውታሮ ማርቲነስ ብርእሱ ረኺቡ ናብ ሸቶ ቐይርዋ። ኣብ ናይ ሎም ዓመት ዋንጫ ዓለም ፀወታ ናብ 80 ደቂ ምስ ኣተወ ክትመዓረን ክትዕወትን ስራይት ኣርጀንቲና ካብ ድሐይት ተበጊሳ 2-1 መሪሓ። ፀወታ ክትመርሖም ምጀመረት ዝያዳ ክትዓፁ ዝፈተነት እንግሊዝ ወላ እኳ ኣብ ቅድሚ ዝስለፉ ተፃወት ትቐይራ ሸቶን ተነለየት ክትረክብ ግን ኣይከኣለትን። ከምቲ ኣብ 2018 ኣብ ፍርቂ ፍጻሜ ፀወታ ዋንጫ ዓለም ኣንጻር ኩሮሽያ ካብ ፈለማ መሪሓ ድሒራ ግና 2 ሸቶታት ተመዝጊባ ተሰዓረት ድሕሪ 8 ዓመታት ሕማቕ ታሪክ ተደጊምዋ። እዛ ጋንታ ሸቶ ምስ መዝገበት ዝያዳ ኣብ ከባቢ ላዳ ተዓሺጋ ክትከላኸልን ንተፃወቲ ኣርጀንቲና ብፍላይ ንሜሲ ከም ድላይ ክንቀሳቐስ ዝያዳ ክፉት ቦታ ስለዝሓደገትሉና ግዳይ ኮይና ካብ ድሕሪ ተበጊሳ 2-1 ተዓወት ኣርጀንቲና ታሪኻዊ ጉዕዞ ቀፂላ ናይ 2022 ክብራ ንምዕቃብ ሰንበት 19 ሓምለ ኣንጻር እስጳኛ ናይ ፍጻሜ ወሳኒ ፀወታ ጽበያ። ቅድሚ 19 ዓመታት ናይ ሓገዝ መደባት ክብል ኣብ ዝተሰርዐ መደብ ንህፃን ዝነበረ ላሚን ያማል ዝሓፀቦ ሜሲ ድማ ምዚ ከም ኣርኣዩ ነጠሞቶ ዝዓበየ ትስፉ እስጳኛዊ ተጻዋታይ ክፋለም እዩ። ፈረንሳን እንግሊዝ ድማ ናይ ደረጃ ፀወተን ከካይዳ የን።
1: ኣርከብ ዝኽልኩም ተዓዘብትና ንሎም ተዳለ ውዕለታዊ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ እዩ።

0: ኣብ ህወተይ ምሉእ ንኽትናይ ደፍቅር
1: ብኣፍዶ ግን እኮ ኣብ ሂወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ ደይ ተወይበ ኣነስ እንታይ እዩ ዘለ ምስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩዘነጋዓ ብዝኸውን ዘይከውን ግን ኣይትጨነቐይ እጃ ኸደ ክነብሲ ከይተሰይ
2: እንታይ ክትገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምኒን ፎ

0: ናይቶም ሰራሕተኛታት እኳ ወዲየ ድሮ ስራሖም ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኸብሲ ዘጠራጥረ ይብለ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ኣይሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊን ኣውቲስታ እዩ
0: ትፈልጦ ሪኢኻ ነዚ ወዲ
1: ምፍላጥ ራይ ኣፀቢቕ ከዓ እምበር ነቲ የድሮስ ዘይፈልጥ ወደ ስመር ኣለኒ ከም ደላላይ ዘይኮንኩ ከም ዓርክካ የዘረበካ ዘለኹ
0: ኖኖኖኖኖ ዘይነቲ ዘረባ እዮ እምበር ብኣኻ ዝመፀኮ ዘሰክፍ የብሉ
1: ማይ ከዓርከ ትም ዳኣበል ነዚ ብምርካብካ ተዓዊትካ ኢኻ ክንደይ ትካላ ዴ ንዓይና ዓይለን ዝመነጠላል ዘሎ
0: መን ሽሙ ኢልካ
1: ቴድሮስ እዩ ዝበሃል ኣይትፈልጦም ፀኒሕኻ እምበር ደግ ገዛውት እዮም ንድላይካ ሰብ ክትሓተሉ ትኽእል ኢኻ
0: ሓካ ሓካ ፈሊጠ እየ ከም ዝበልኩካ ብኣኻ ዝመፀ ዘጠራጥሪ የብሉ እንዲ ኣብ ስራሕ ምስ መፀኻ ንሪኦ
1: ተመኪሒ ዶ ኣይትበለኒ እምበር ማይ ከዓርከ ነዚ የዕዊተካ እያ ግን ኩለን ዓይና ዓይ ብሎ ስለ ዘለዋ ብሓፈሻ ንስኻ ኣብ ተሓዙ ኹን ኣብ ደመዙ ክትሕግዞ ክትክእል ኣለካ
0: ብዛዕባ ተሓዛዝ ፀገም የብሉ ትፈልጠኒ ንደካታጆ
1: ከምኡ እንተ ጌርካ ዳ ኩሉ ተወዲኡ ኣሎ ማለት እዩ መኪናኻን ድኳንካን ሰብ ረኺበን ኣለዋ ማለት እዩ ምናልባሽ ግን ኣብዚ ሕጂ እዋን ብመነባብሩ ርጉእ ስለዘየ ኣለ ብፍሉይ ቅርብ ኢልካ ክትሕግዞን ከተዘራርቦም ክትክእል ኣለካ
0: ከመይ ማለት ርጉእ የሉ
1: ከምቲ ንሱ ዝብሎ በዓልቲ ቤቱ መነባብሮም ሕጉስቲ ይኮነት በዚ ድማ መዓልታዊና ንጨቓጨቕ እዩ ዝብል
0: ሞዝ ኣብ ስርሑ ፅልዋ ዮምፀሉ ኣነ ዝደሊ ነፃ ኮይኑ ዝጎይሰብ
1: ጠገም ዝበሃል ይብሉን ንስኻ ብደሞዙ ሕጉስ ተደ ጌርከዮ ትረኽቦ መክሰብ ይበዝሕ ሳይታ ሰበይቱ ድማ ጥራይ ዓስበ ይሃለዎን እምበር ዓብ ሓሳብ ይሓሲበ ዘለኹ
0: እንታይ ተሓሳብ
1: ብላይ ወድባኮ ሰራሕተኛ ከም ዘለ ሓቢሩኒሉ ንሳ ኣብኹም ትቁፀር ክገብር እየ ብድሕሪኡ ተሓስብካ ዘለካ ትገብር
0: በላይ እዚ እንዳነዳዲ
1: ዎ ንስኻ ነዚ ወዲ ብደመዙ እንተ ሓጊስካ ንሳ ድማ ምስ በላይ እንተ ስራሕ ጀሚራ ንሶም ይረብሑ ንስኻ ድማ እታ ነዊሕ ዓመታት ደልያ ዝነበርካ ወርቀ ትረክብ
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕጂ መዓሲኻ ክመፅእ ከቢርካ እየ ዘለካ
1: ኣብዚ ፀዋዕኸያ ንሱ ዳ ደንዓኻ ይፅበየካ ዘሎ ኣብ ዘበልካሉ ጥብ ክብለካ እዩ
0: በቃ ድሓን ቴሌፎን ማሃበኒ ንዓውን ምርካብ ከድልየኒ እዩ
1: ግን ማይ ከዓርከ ንክልቲኦም ንረኽቦም ከም ዘለና ክፈልጡ የብሎም
0: ሸዓተ
1: 15
0: ፅቡቅ
1: ናይ ከዓርከ በል ስራሕ ኣላት ከይደ
0: በቂ ሓራይ ብሩህ ማለት
1: መርሓባ ከምዚኣ ጌርካ ካብ ሓንቲ ገዛ ካብ ክልቲኦም እናወሰድካ ምቾት ዘለዎ ሂወት ዶ ትነብር ወይስ ምስ ኣቐርማም ሂወት ትጠመመ
2: እዛ ናይ ሚልዮን ጉዳይ እናተገፍሐት ትኸይድ ኣላ ግለስ ኣለዋ ወይ ንዓይ ክተቕኒ ኢለ ኣትገብሮ ዘላ ወይ የለ እንደይ እምበር ንሚልዮንስ እንታይ ክትርኢሉ ትኽእል ብመልክዕ ጠባይ ሃብቲ ዝና ብፅፈት ብኩሉ እየ ዝበልፆ እሞ እንታይ ደኣ ወሪድዋ ወደይ ፍሉጥ እዩ

0: ارسل لنا وراء دي خدر حاجة زد لي كده
1: صباح
2: مان مان
3: علي سلينا

0: ሰላም ነኝ።
1: ከምሽኮር
0: ከመከ
1: ለሐንዶ
0: ለሐንዶ ዶንጌ ደ
1: አይ አይ ዶንግ ሐንድ ሐይኻ ወይ አተታ ኸጌርካ
0: ወታይ ዝሪ አብይ ኸይኑ ሐዚ ጥራይ
1: ለሐን ዚያ ማታ ተወዘለ ናም ወታ እንጂ ታነታ
0: አለ
1: ኸሮ
0: አለ

0: ሄኖክ ከመይ? ሓንዱ
1: ከመይ ቀና?
0: እግዚኣብሔር ይመስገን ድሓና። ንሓንዱ ስድራ ድሓንዱ ሓጎሳብካ ኮፈል ኮፈል ኮፈል።
2: ليش تبصلها؟

0: ዝረረባ ክምስራዓ ትገብርሎ
1: እንታይ እዚ ትንበልሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕላ ዓሰርተ ግዜ ካባ ይቅበልኒ
0: እዋ ዘይምስራሕ ይኮ ብሰንኪ ኩነታት ጥዕና እምበር ካልእ ኣይኮነ ድሓርካ ዝጎደለ እንተመለ እንታይ ፀገም ኣለዎ ድ
1: እስ እንታይ ትገብር ስለ ዘለካ እሱ ዝጎደለ ዝምልእ ንስኻ ከለካ ስለምንታይ ይጎድል ድሓርካ ካብቲ ሓዊ ክንደይ ኮይኑ ዘሎ
0: ሙዚት እንታይ ኸ ብዛዕባ ናተይ ከምዘይ ትፈልጥ ትኾኒ እንታይ ማለት እዩ ክንዲ ዝዘረባ ዳሓራይ ገንዘብ ኣብዘይ ድርበን እዩ
1: እሱ ንዓይነት ነግረኒ
0: ዋ በቃ በላ ኣክለኪ ስነ ስርዓት ክበር እዩ
1: ግን ብሓይ መናበል ካብ ዓረብ ተራዕሪዕካ ምውዓል ሓሚ መናበል ካባ ግርማ ኣብ ገዛ ተዓፅካ ምውዓል
0: ዋ እንታይ ኣክለክባ እንታይ ክንዲዚ ሽራዕራ

0: ብላዕባ
1: ፀጊበ ብሓቂ ፀጊበ
2: ዘይትበልዕ ካልእ ረብሲ እዚኣ ሒዝከያ ዘለካ ወዳ እያ
1: ብዘይ ቀዳዓለም ፀጊበ ብጣዕሚ ጥዑም በሊዕና
3: ፀብ

0: እንታይ ዳኣ ሓምዲ
1: እንታይ ኮይኑ ድዩ
0: ኣንዳይ ማስኸም ቀደምሲ ኮነን እቲ ዝፈልጦ ሄነኳ ኣይኮነን ዝሕል ንቑር
1: ኣየ ደኺም እዩ ዝኸም

0: እንታይ ዳ ተፀሊካ ሪቕኒ ዝገፅካ ቁርፍስን ኢሉ
1: ናይዚ ስራሕ ትማ ዝሓደርካዮ ዶ ይኹን ኣይደኸመ ይወፀልካ
2: ናቲ ኮሚታት ኢልኹ
0: ከይደቀስካ እንድሕር ሓዲርካ ስከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁሩብ ናይቲ ዘይደቀስኩ ከ ርእሰይ ቁሩብ ቃንዛ ትገብርለ ኣለ
1: ርእስኻ እሞ ከይድና ዶኹም ፀልካ
0: ዎም ፅሉ ዓይሚ ከምዘሎ ብገፅን እዩ ዝርአ ዘሎ ግ
3: ኖኖ ማይ ክዓዊ ቴንክ ዩ ከይናኻ ይወስድ ኒ ይፈትን ይኸኒ
1: እሞ እንታይ ደኣ
3: ራዓንቲ ክድፈኒ ናልተ ዘቀስኩ እዩ ሳዕረፍ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘለ
3: ፅቡቅ ኣለኻስ ኣቅኸያ ብዝኾነ ዝገበርኩም ለይ እንግዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከ እግብረልኩም
0: እንታይ ጌርናልካ እንታይ ትፀገም ኣለዎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊካ ገዛ ከዓ ይመፅኢካ ዕርፍ ይዕልሉ በሉ ይዕልሉ ይዕልሉ መፃኹ
1: ሄኖክ እንታይ ኮንካ ኣለካ ክሽፍነልካ ስለዝዘለኹ እየ እምበር ቅድሚ ሕጂ ወላ ድኺምካ እውን ከምዝኮንካ ይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ኮይኑ ከምዘለኹ ክርትአ ክዘይከኣለ ቁርባ ገፅ ኣብብ
1: ሉማዓ

ኩለና ዴታ ዴን ከምዚ ጓልሰ ከምዚ ከምዚ እንተኾይና ዳ እሞንታይ ክብረት ኣድልዩ ኣወዲ ከምዚ እንተኾይነን ከይቀደመኻ ክትቅድመን ጥራይ ዘለካ

ጓል ዝብልዋ ፍጥረት ጸገም እያ። ኣብ ገነት ጸገም፣ ኣብ ምድሪ ጸገም፣ ኣብ ሲኦል እውን ልዕሊ ተሓዊ ተጸግም ትኸውን እያ። ከምዚ እንተኾይነን ግን እንታይ ክገብራልና እንተፈጢረ?

0: ሄሎ፣
1: ሰሊና ድሃይ
0: እዋ ፅቡቅ ኣለኸ። መን ክብል
1: ፅንኢል ክጥራ ይስምዐኒ።
0: እዋ መን ይኽባ?
1: ቀዳማይ ክብለክ ዝደሊ ሄኖክ ናተዩ። ካብኡ ትራሕቂ
0: እቲ ካልኣይ ከ
1: ካልኣይ ኣብ ልዕሊ ክወርድ ዝኽእል ሓደጋ ስለ ዘሎ ተጠንቀቂ፣ ብፍላይ ከዓ ምሸት።
0: እዋ ናይ ምንታይ ሓደጋ ይክትብለለኹ? መን ይክንስኺ?
1: ቻው ጥራይ

0: Moi. تعتمد في الناس أقول نايم انت حدا كايخ
1: كله مسكر ورقات كان سرح قال له بطاطات انت عزبي ايه ابطمت مكري زنك بالتمايكا مسجون مخان كاو انت عزبي ايه له قال كافتو ما سرحت خاز نظرو خمز رغبكو اب سرح خاز تنققن قدس المخان كاو محبيرون سلزي تعماميني اب سرح خاز جمز فقدر تاز الله
2: غني اللي ميكيل حام
1: من طرفك اي بالكام ኣብ ስራሕ ግን ብዙሕ ክፀልወካ ዝኽእል ነገር ክህሉ ስለ ዝኽእል ዝኾነ እንተጋጢሙን ዘሎ ኩነታትን ይህን ምሄ እንዳተባሃልና ኢና ክንኮደ ዘለና ኣብ ስራሕ ይኹን ንስራሕ ዝተሓዝ ነገር እንተልዩ ኣነ ንዓኻ ንስኻ ከዓ ንዓይ ክትሕባ ኣለ የብልካ
2: እዎ ፅቡቅ ሓሳብ እዩ ፀገም የብሉ ንድሓን
1: እሞ እግርኻ ከያ ተኻልእ ኮይኑ እምበር ንባፀ መገሻ ኣላትካ
2: ፀገም የብሉ እንታይ ዶ ክገብር መፅ
3: ኖካወዳ ከም ሓፍቲ ከይተመኸረኒ ኒሃ ኮይንካ እምበር ምስሊና ዘለኩም ርክብ ሲ መሕዝነ ጥራይ ይብሎኒ
4: ብዘይከወላ ሓደ መሓዘ የብሎ እንዳብልክ ወይ ግን ዝሕቶ እዚ ሓድሽ ነገር ስለ ዘይኮነ ይገርመኒ ለሚድ የ
3: ንዓኻ ጥራይ ኣትፈልጥ ማለት ድዩ
4: ብጣዕሚ እያ ተደንግፀኒ ኣዝያ ገርሂ ምስኪን ገለ ሰብርን ሓፍተ ፕሊስ ግዜ ክትረኽበ ከሎ ክድካ ዕልልያ ሻስተ ምሳ ሹሪ ኻ ትፈትዊ እያ ኸ
3: ፀገም የብሉ ግዜ ክረክብ ከሎ ክኸዳ እዩ ግን ሓንቲ ሕቶ ክሓተካ
4: እንታይ
3: ዘይከሓድ ነዊሕ ዓመት ዝገበረ ምሕዝነት ኣለኩም እንድዩ ግን ወላ ቁሩብ ትኾን ስምዒት የብልካን ከምዚ ፍቕሪ ገለ ሪኻ ቀጢረካ እንዲ ፅቡቅ ምርጫ እዩ ኣታሓዛ ግን ጥንቃቅ ከድለይካ እዩ ጓል መሓዝ ቀሊል ነገር ኣይኮነን
4: ሰብሪን ሓፍተይ ብዛዕባኡ ብዙሕ ትሕግዝኒ ጉዳይ ኣሎ ቀሲ ኢልና ረጊእና ክልዕል ዘሎ ኢና ሕጂ ግን ንኺዶ ሰዓት ኣኺል ቀልጢፍካ ተመለስ ትብልኒ ዕላልተ ትሕዝኒ ንኺዶ
3: ረናረንኣነ ዳሓ ቀልጢፍካ ዝምለስ
4: ታት ክንያ ክመፅሞ
3: ሰዓት 10 ኣንተ ወድበና ከይትፀንሓኒ ነግረካሉ
4: ክደፊ እየ
3: ክመስለኒ
2: ናዲኻ ጉዳይ ናባ ይግደፎ ኣብ ልዕሊያ ዝኾነ ቂማ ይትሓስ ንዘይካ ዝኽብለካ ዝፀናሕኹ ፀገማት ኣብ ስራሕ ብኩራት ተብዝሓ ኣለኻ እንታይ ይፀገም ሚሊዮን ወላ ሓንቲ መልሲ ይኮነን በዛ መልሲ እዚኣ ክንደይ ግዜ ሸለይለካ እንተዓጊሰካኒ ካብ ሕጂ ንዳሓር ኣይፅመመካኒ ዋ ኣብዘይ እቱኣተ እግሪ ሰብ ሲዒ መስራሕ ከምዘእተኹካ ትፈልጥ ኢኻ ፈለተይ ኮይኖም ሕማቕ ርዮም ክሕግዙን ስለደልዮም እምሮ ጠባይካ ኣፀቢቖም ስለ ዝፈልጥዎ ሕጉሳት ከምዘይኮኑ ደጋጊመ ነጊረከ ንምንታይ እዩ ዝኽሉ ዋዓይ ንምንታይ ምስ ኩሉ ሰብ ገንጨርጨር እናበልካ ትኸይድ ሰምዓ እንደለኻ
5: ሰምዓካ
2: እሞ ሚልዮን ወደ ቁሩብ ሓግዘኒ ቁሩብ ዋ ክንሰብ ኣኺልካ እናበልኩኻስ እንድሕሪት
5: ዘይፀገም ሞ ጨኒቕና ታባባ በቲ ገለ መፀካ በዚ ገለ ጨነቕካ እንደ ዕበቻኻ
2: ናይ ኣዴኻ እንተኾይኑ ባዕለይ ኣለኹ ኣይትጨንቕ ይዕበይናስ ኩሉ ሰብ ፀገም ክህልዎ ይኽእል እዩ ናትካ ግን ንዝበዝሐ ፀገም ትብሎ ዘለኻ ሰጊርካ ኢኻ ሕጂ እዋን ዓቕሊ ጥራይ ዘድልየካ ኣብ ሓቂ እንኮ ካብ ካልእ ዝተፈለየ ፀገም የብልካ ሕጂ ከዓ ስራሕ ጀሚሮ ስለ ዘለኹ ኣይትሰከፍ ሮቤል ወደይ ኣፅሪኻያ ዘለኻ ሞያ ቀሊል ኣይኮነን ግና ንእሽተይ ስለ ዘለኻ ተገዲስካ እንተሰሪሕኻሉ ጠባይ እንተሓዊስካ ኣብ ዝለዓለ ደረጃ ክትበፅሕ ቀሊል ጥራይ ነብስኻ ሓግዛ ሞ ባዕላ ክትሕግዘካ እያ በጅኻ ይትሕመቕ ዝወደይ ንዓ ሕጂ ናይ ምሸት ስራሕ ስለ ዘለካ ቀልጢፍና ንመስሕ ረሲዒኻ ሽጉርቲ ወዲእና ስለ ዘለና ካብ ስራሕ ክትምለስ ከለካ ተማልኢኻ።

ሰብኣይ ኣለ ያ ኣትሎ ከመይ ጌርካ ድ እትወዳ ወደ ሕጂ ካዚኣ ኸዓ ኣጢኣት ኣብ ልሕጂ በፂሕለት ዓፅዋ ተሕ ከምፅወና ኣትና ወደ ቆንዓየለ ገለየለ ታይ ዓይነት ገዛውቲ እዩ

0: ሜኑካ
1: ቢሌ
0: ሰላም ዲኹም
2: ከመይ
0: ኣርከይ
1: ሰላም
0: ኣርከይ
1: ወሶሪ
0: ሰላም ዲኹም
3: ከመይ ቀና ኣቦሳ
0: ሰላም ዲኹም
3: ቀና
0: ስራሕ ከመይ
3: ደሓኒ ኣብ ላኹም መስገን ወገንካ
0: ሓኒ ጅራ ቁርብ ፀማኣት እያ እምበር ዕረፍቲ ኣይስ
3: ኣዋ ደሓን ስሳ እንታይ ይበሃል ኮይኑ
0: ከመይ ከ
3: ደሓኒ ሰላም ሰላም
0: ክሓተካና ኣብ ምኹም ኣትዩ ኣሎ ስራሕ
3: ወ እጅ ንዲ ኣትዩ
0: ቀላ ሳሊም ከ
3: ሳሊም ሲ ንደአ ምናልባት ከይረእ ከሎ ማእትያቶ ኮይና እምበር ብቕኒያቱ ይረአ ኸን ቀኒ ኣብታ ሸውሩም ያቕኒ ምስለኒ
0: ሓንበካ ሰዓድከ ሓረ ሞ ሻክ ብለካ
3: በቃ ዝዓድከ ኣብዛ ድኳን ካ ስራሕ ኣለ
0: ብሓቂ
1: ኣሳግደ ካልማዓልት
0: ካ ፈቴካ ዝመፅኹም ኢልካ ሄኖ ሄኖ ፈፂሙ ይሰጠካን እዩ ኣይሰጠካን እዩ ምዛ ሓፍትካ ደበለትካ ሰላሒልካ ገዛካ ጥራያ ዘርእየ

0: ሰላምታና ተቐበሉ። ፈነወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ተምስዩ ንሎሚ ሓሙስ 16 ሓምለ ሰዓት 9 ዝተዳለወ ዜናዊ መሰናድኡና ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ዝዕድም ማክዳ ሓጎሴ ቀንዲ ኣርእስቲ ዜና ክንፍለም። ኮሌጅ ሕርሻ ሓምል ማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቖም። ኮርፖሬሽን ዘራትን ጥሪትን ኣብ ምእዞባ ሞልቂ ብርታዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ቤት ፅሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት ንዝተዋፅኡ ውሽጣውያን ኦዲተራት ስልጠና ሂቡ። ሩስያን ህንድን ንዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ክከብልኦ ምዃነን ሓቢረን። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እታው ፍርያት ብራዚል ን25 ሚታዊት ወሳኽ ቀረፅ ከም እትውስን ኣፍሊጣ። ዝርዝር ዜና። ኮሌጅ ሕርሻ ሓመል ማሎ ክሳብ ሕጂ ኣስታት 7,000 ተምሃሮ ኣመሪቑ ኣብ ዝተፈላለየ ስራሓት ኣዋፊሩሎም። ሎሚ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ ድማ 375 ወሲኽሎ። ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለዎ ተጸብጻብ ይስዕብ።
1: ካብ እቲ ምስረት ልዕሊ 20 ዓመት ኣቁፂራ ዘላ ኮሌጅ ሕርሻ ሓመል ማለው ክሳብ ሕጂ ዘመናዊ ሕርሻ ኣብ ምምዕባልን ውሕስነት መግቢ ኣብ ምርግጋፅን ኣበርክቶ ዝገብሩ ዘለዉ ብርክት ዝበሉ ክኢላታት ሕርሻ ኣፍርያ እንሆ ድማ ከም መቐፀልቱ ሎሚ ዓመት ንመበል 19 ግዜያ ብዝተፈላለዩ ዓውድታት ሕርሻ ኣብ ምምራቕ ትርከብ። ኮሌጅ ሕርሻ ሓመል ማሎ ሎሚ 16 ሓምለ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ ዶክተራት ሕክምና እንስሳ ዝርከብዎም 375 ተምሃሮ ብዝተፈላለዩ ዓውድታት ትምህርቲ ኣመሪቑ። እቶም ብ7 ዓውድታት ማለት ስነ ኣዝርእቲ፣ ስነ እንስሳ፣ ጥዕና ኣትክልቲ፣ ስነ ኣሕምልትን ፍረታትን፣ ሕክምና እንስሳ፣ ሃብቲ መሬትን ኣከባብን፣ ከምኡውን ስነ ምግብን ቴክኖሎጂን ትምህርቶም ዝዛዘሙ 20 ብማዕርግ ዶክተሬት፣ 174 ብዲግሪ፣ 181 ድማ ብዲፕሎማ እዮም ተመሪቖም። ዲን ናይታ ኮሌጅ ፕሮፌሰር ወልደ ኣምላኽ ኣርኣያ ኣብ ዘስምዖ ቃል ናይ ሎሚ ዓመት መመረቕታ ድሕሪ ናይ ነዊሕ ዓመታት ፃዕርን ተወፋይነትን 7 ደቂ ኣንስትዮ ዝርከብዎም 20 ዶክተራት ንፈለማ ግዜ ብዓውደ ሕክምና እንስሳ ምምራቖም ፍሉይነት ከም ዘለዎ ብምጥቃስ ተመረቕቲ ኣብ ምርግጋፅ እኹል መእዛዊ ምግቢ፣ ቅጠባዊ ምዕባለ፣ ከምኡውን ዘላቕነት ዘለዎ ምሕደራ ባህርያዊ ሃብቲ ኣብ ምርግጋፅ ኣበርክቶ ከም ዝገብሩ ዘለዎ ጽኑዕ እምነት ገሊጹ። ናይ ክብሪ ዕዱም ሚኒስተር መሬት ማይና ከባብን ኣቶ ተስፋይ ገብረ ስላሴ ኣብ ዝሃቦ ቃል ንመላእ ሕብረተሰብ ረህዋን ጥዕናን ዝሰፈኖ መነባብሮ ምውሓስ ናይ መንግስቲ ኤርትራ እውጅ ዕላማ ከም ዝኾነ ብምሕባር ተመረቕቲ ኣብ ስራሕ ብዝደለዎ ተመክሮ ሕርሻዊ ንጥፈታት ብምምዕባል ውሕስነት መግቢ ንምርግጋፅ ኣበርቲዖም ክሰርሑ ትፅቢት ህዝብን መንግስትን ከም ዝኾነ ኣገንዚቡ። ወኪል ተመረቕቲ ብወገኑ ንዝቐሰምዎ ሙያ ንህዝቦምን ሃገሮምን ብውፉይ ስራሕ ከም ዝኩሕስዎ ቃልኣት እዩ። ኣብ መወዳእታ ብሉፅ ነጥቢ ንዘመዝገቡ ናይ መዳልያ ሽልማት ተዓዲሉ። ኮሌጅ ሕርሻ ሓመል ማሎ ዛጊት 7,166 ተምሃሮ ብዲፕሎማ ቀዳማይ ዲግሪ ማስትሬት ዲግሪን ማዕርግ ዶክተሬትን ኣመሪቑ ኣሎ።
2: መመራታ መዛዘም ዘይኮነ ዝያዳ ሓላፍነት ዘሰክም እዩ። ምክንያቱ ነቲ ብነፃ ዘምሃሮ ህዝብን መንግስትን ብዝሓይለ ስራሕ ፃማን ምኽፋል ትብገስሉ ጉዕዞ ብምዃኑ በዚ ኣጋጣሚ ተመረቕቲ እንኳዕ ኣብ ዝብቃዓኩም ሰናይ ናይ ስራሕን ምዕባለን ግዜ ንምነየልኩም ምስተኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤል ካብ ኮሌጅ ሕርሻ ሓመል ማሎ።

0: ራት ብረታዊ ዋጋ ኣገልግሎት ማሕረስ ይሂብ ኣለዋ ክኢላ ልምዓት ቦቕሊ ኣቶ በረኸት ነፀር ኣብ ሎሚ ዓመት ኣብ ምምሕዳር ከባቢ ሞልቂ ኣብ 200 ሄክታር ኣብ ደንበ ጤረር ኣብ 550 ሄክታር ኣብ ፈውሊና ድማ ኣብ 700 ሄክታር ብጠቕላላ ኣብ 1450 ሄክታር ናይ ንቕሊ መደባት ንምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቅ ይስጉም ከም ዘሎ ኣረድዩ እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይመም ከም ዘሎ ብምዝኽኻር ዝለኣኻ ትራክተራት ውፅኢተን ልዕሉ እኳ እንትኾነ ብዝሐን ምስፍሓት መሬት ዝመጣጠን ስለ ዘይኮነ ኣብ መጻኢ ቁፅረን ዝውስኸሉ ኩነታት ክፍጠር ተላብዩ ሓረስቶትን ኣባላት ኮርፖሬሽን ዘራእትን ጥሪትን ብወገኖም እቲ ዝውሃብ ኣገልግሎት ንቕልን ማሕረስን ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ብዝለዓለ ክስራሓሉ ተማህፂኖም። ቤት ፅሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት መንግስቲ ንዝተዋፅኡ 75 ውሽጣውያን ኦዲተራት ኣብ ስርሖም ዝሕግዞም ስልጠና ሂቡ ብዛዕባ እዚ ጋዜጠኛ ዳንኤል ወልዱ ተወሳኺ ፀብጻብ ኣለዎ ኣርሴ ማስመሮም ከተቕርቦ እያ።
1: ቤት ፅሕፈት ጠቕላሊ ኦዲተር ምስ ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብምትሕብባር ካብ ሚኒስትሪ ምክልኻልን ካልኦት ትካላት መንግስትን ዝተዋፅኡ 23 ደቂ ኣንስትዮ ዝርከበኦም 75 ውሽጣውያን ኦዲተራት ኣብ ኣስመራ ስልጠና ሂቦም። እቲ ኣብ ክልተ እብረ ዝተዋሃበ ስልጠና ሓፈሻዊ ኣእምር ውሽጣዊ ቁፅፅር፣ ስነ ምግባር ውሽጣዊ ተቆፃፃሪ፣ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር፣ ቁኑዕ ኣገባባት ፀሓሕፋት ፀብፃብ ውሽጣዊ ቁፅፅር፣ ትግባረ ባጀት፣ መንግስታዊ ስርዓት ኣተሓሕዛ ሕሳብ፣ ስርዓት ዕድጊ፣ ምሕደራን ምውጋንን ንብረት መንግስቲ፣ ከምኡ ውን መሰረታዊ ኣምራት ዝተዋሃደ ሓድሽ ምሕደራ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላሊ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣት እዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይ ክሰርሑ ኣተሓሳሲቦም።
0: ኣብ ንኡስ ዞባ ሓጋዘ ዝርግሐን ብቕዓትን ትካላት ጥዕና ንምርግጋፅ ክስራሕ መዘኻኸር ቀሪቡ ውክል ኤሪና ኣብቲ ንኡስ ዞባ ሰመረ እዮብ ንዝለኣኸ ፀብጻብ እስቲፋኖስ ግርማይ ከቕርቦ እዩ።
2: ኣብ ንኡስ ዞባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሐን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፀውዒት ቀሪቦም። ኣብቲ ሓለፍቲ ኣገልግሎት ጥዕና ዞባን ንኡስ ዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 2026 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም። ብዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ሳዕቤ ናቶምን ኣብ ትካላት ጥዕና ዝረኣዩ ፀገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ፅፈትን ዝምልከት መብርሀ ተዋሂቦም። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ሳላ ዝተኻየደ ፅዑቅ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ 1 ሚኢታዊት ሸፈነ ክታበት 100 ሚኢታዊት ተጠቃምነት ከም ዝመርሑ ከባብያዊ ፅሬት ድማ 89 ሚኢታዊት በፂሑ ምህላው ኣረዲኦም። ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኖም ከምኡ ተበግሶ ንመርባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቒሱ ህዝቢ ኣብ ምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም። ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማ ይፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡ ውን ኣብ ከምኡ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፅራትን ሓራሳትን ክቀላጠፍ ዝብል ርእቶታትን ለቦዋታትን ኣቕሪቦም። ኣመሓዳሪ ንእዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዘሚ ቃል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀጻልነቱ ክወሓሳ ዘኻኺሮም። ኣብ ንእዞባ ሓጋዝ ሓንቲ ከመዊ ሆስፒታል 6 መደበራት ጥዕናን 2 ነቑጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
0: ኣብ ንኡ ዞባ ደቂ ኣምሓረ

ዓመተ ትምህርቲ 2025 2026 ኣበርክቶ ሕብረተሰብ ልዑል ምንባሩ ኣብ ዝተኻየደ ገምጋም ትግባር መደባት ትምህርቲ ተገሊጹ። ኣብዚ ዝተጸቕሰ ዓመት ብተሳትፎ ህዝቢ ቁፅሪ ትካላት ቅድመ ትምህርቲ ካብ 25 ናብ 40 ብምብራኹ ቁፅሪ ተምሃሮ ናብ ልዕሊ 2700 ክብ ከም ዝበለ ብደረጃ ኮም ንኣብያተ ትምህርቲ ዝተገብረ ዓይነታዊ ደገፍ ድማ ኣስታት 1.5 ሚልዮን ኣፋ ከም ዝኾነ ተገሊጹ። ኣብቲ ኣጋጣሚ ንኣብነታውያን መምሃራን ሽልማት ተዓዲሉ። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብትዝጊ ኪዳነ ኣብ ዘስምዖ ቃል ብምምሃራንን ኮምን ዝተገብረ ደገፍ ድሕር ምምጓስ ንኣብነታውያን መምሃራን ምሽላም ቅዱስ ቅንኢ ስለ ዘሕድር ኣብ መጻኢ ብዝለዓለ ክስርሓሉ ኣዘኻኺሩ። ኣብ መወዳእታ ተሳተፍቲ ሕፅረት መምሃራን ፍታሕ ክናደየሉ እርጋንን ዋሕድን መፅሓፍትን ሰደቓታትን ቆልዕታ ክወሃቦ ከምኡውን ንዕቤት መምሃራን በቢደረጅኡ ስልጠናታት ክውደብ ዝብል ለበዋታት ቀሪቡ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብኽብሪ ይዕደም። ኣብ ዜናታት ወፃኢ ሩስያን ህንድን ዓመታዊ ንዘካየድኦ መጠን ንግዳዊ ምልውዋጥ ኣብ ዝመፅእ 4 ዓመታት ናብ 100 ቢልዮን ዶላር ክብ ከብልኦ ይሰርሓ ከም ዘለዋ ሓቢረን። ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቲክ ሓድሽ ንግዳዊ መስመር ክኸፍታ ምዃነን ሩስያ ገሊጻ ኣላ። እቲ ማያዊ ንግዳዊ መስመር ነቲ ብመትረብ ስዊፅ ከካይድኦ ዝፀንሓ ንግዳዊ ንጥፈታት ብግዜ ዝሕፅር ምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኸውን ተኣሚቱ። ብዘካዚ ሩስያን ህንድን ንግዳዊ ምልውዋጥ ንምስፋሕ መጠን ወፍሪ ክብ ከብልኦ ምዃነን ኣፍሊጠን ኣለዋ። ክልቲአን ሃገራት ኣብ 2025 ኣስታት 65 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባልየን ወጢነን ዘለዋ። ባህርያዊ ጋዝ፣ ነዳዲ፣ ፍርያት ሕርሻ፣ ማሽነርታትን ኤሌክትሮኒካዊ ኣቑሑትን ካብቶም ዝለዓለ መጠን ንግዳዊ ምልውዋጥ ዝካየደሎም ምዃኖም ይጥቀስ። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ተወሳኺ ኣፅዋር ክትሸጠላ ተሰማሚዓ። እዚ ሓድሽ ስምምዕ መሸጣ ዘመናዊ ስርዓተ ሚሳይል ከም ዘጠቓልል ዝገለጸት ኣሜሪካ ኣብ ምድንፋዕ ሓይሊ ኣየር ስዑድያ ኣገዳሲ ተራ ከም ዝህልው ኣሚታ። እቲ ስምምዕ ኣብ ዞባ ማእከላይ ምብራቕ ተኸሲቱ ምስ ዘሎ ወተሃድራውን ፀጥታውን ቅልውላው ምትእስሳር ከም ዝህልዎ ይግለጽ። ኢራን ከም መልሰ ግብሪ ናይቲ ካብ ኣሜሪካ ዝመጻ ዘሎ መጥቃዕትታት ኣብ ሃገራት ዞባ ማእከላይ ምብራቕ ንዘሎ ዕላማታት ተጥቅዕ ከም ዘላ ዝፍለጥ እዩ። ኣሜሪካ ወርሒ ጥሪ ናይዚ ዓመት እዚ ንስዑድያ ኣስታት 9 ቢልዮን ዶላር ዝዋግኡ ኣፅዋር ክሸጠላ ከም እተሰማምዐት ጸብጻባት የረዱ። ኣሜሪካ ኣብ ልዕሊ ዝተወሰነ እቶ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም እትውስን ኣፍሊጣ። ብራዚል ምስ ኣሜሪካ ኣተኣማማኒ ንግዳዊ ዝርርብ ተካይድ ከም ዘላ ዝወቐሰ ጸሓፍ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ እቲ ስጉምቲ ካብ ዝመፅእ 22 ሓምለ ከም ዝትግበር ገሊጹ። ፍርያት ሕርሻ ብሓፈሻ ማሽነርታትን ሓፂንን ካብቶም ቀረፅ ክውሰኸሎም ኣብ መዝገብ ሰፊሮም ዘለዉ ምዃኖም ተፈሊጡ። ነቲ ስጉምቲ ብትሪ ዝኾነት ብራዚል ተመሳሳሊ መልሰ ግብሪ ከም እትህበሉ ኣነፂራ ኣላ። እዚ ሓድሽ ምዕባለታት ንንግዳዊ ዝምድና ኣሜሪካን ብራዚልን ባዕሉታ ክፀልዎ ከም ዝኽእል ይእመት። ኣብ 2025 ክልቲአን ሃገራት ልዕሊ 94 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት ይጠቕሶም። እስራኤልን ሊባኖስን ትማሊ 15 ሓምለ ብመንጎኝነት ኣሜሪካ ኣብ ኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደን። እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሳ ኣሜሪካ ዝተኻየደ ዝርብ መቐፀልታ ናይቲ ኣቐዲሙ ኣብ ዋሽንግተን ዝተኻየደ ርክባት ኮይኑ ትግባረ ዝተበፅሐ ስምምዕ ንምቅልጣፍ ሓጋዚ ምዃኑ ተገሊጹ። ክልቲአን ሃገራት ኣቐዲመን ኣብ ዘካየድኦ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቓስ ሕዝቡላህ ዕጥቁ ከውርድን ኣብ ዝርከቦም ንጥታት ከምተረዳድኡ ትዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዝተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ተግባረቲ ስምምዕ ምስ ምውራድ ዕጥቂ ሕዝቡላህ ትተሓሓዝ ምህላው ድማ በቲ ካልእ እቲ ስምምዕ

ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እስራኤል ንዝተበጽሐ ስምምዕ ምቁራጽ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕትታት ከተካይድ ምጽናሓ ዝፍለጥ እዩ። ህንድን ብሪጣንያን ኣብ ዝሓለፈ ዓመት ዝኸተሞ ኣጠቓላሊ ንግዳዊ ስምምዕ ካብ ትማሊ 15 ሓምለ ተግባራዊ ክኸውን ከም ጀመረ ኣፍሊጠን። እቲ ኣብ ወርሒ ሓምለ 2025 ዝተበጽሐ ታሪኻዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ክትከፍሎ ዝጸንሐት ቀረጽ ካብ 150 ሚእታዊት ናብ 75 ሚእታዊት፣ ኣብ 10 ዓመት ናይቲ ስምምዕ ድማ ናብ 40 ሚእታዊት ከተጉድል እያ። ብዘይካዚ ኣብ ልዕሊ ፍርያት መካይን ክኽፈል ዝጸንሐ መጠን ቀረጽ ካብ ልዕሊ 100 ሚእታዊት ናብ 10 ሚእታዊት ክወርድ ምዃኑ ተሓቢሩ። እቲ ስምምዕ ብሪጣንያ ኣብ 2020 ካብ ኤሮጳዊ ሕብረት ድሕሪ ምውፃእ ካብ ዝኸተመቶ ንግዳዊ ውዕላት እቲ ዝዓበየ ምዃኑ እዮም ጸብጻባት ዘረዱ። ህንድን ብሪጣንያን ዓመታዊ ኣስታት 52 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ብምጥቃስ ተበጺሑ ዘሎ ንግዳዊ ስምምዕ እቲ ኣሃዝ ክብከብሎ ምዃኑ ኣፍሊጠን ኣለዋ። ናይ መወዳእታ ዜና ኢንዶኔዥያን ሲንጋፖርን ወታሃደራዊ ዝምድነአን ንምድንፋዕ ዝሕግዝ ስምምዕ ከም ዝኸተመ ሓቢረን። እቲ ሚኒስትራት ምክልኻል ክልቲአን ሃገራት ብ15 ሓምለ ዝፈረምዎ ስምምዕ ስሩዕ ናይ ምምኽኻር ርክባትን ዓመታዊ ወታሃደራዊ ልምምዳትን ክካየድ ዝኽእል ምዃኑ ተገሊጹ። እቲ ስምምዕ ኣብ ምውሓስ ዘባዊ ፀጥታ እወታዊ ኣበርክቶ ከም ዝህልዎ ዝገለጻ ክልቲአን ሃገራት ንትግባርኡ ብዕቱብ ከም ዝሰርሓ ኣፍሊጠን። ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይ ዝወርሒ እዚ ኣብ ምምዕባል ቁጠባ ዘተኮረ 26 ስምምዓት ከም እተፈራረማ ዝዝከር እዩ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደገም። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቑ። ኮርፖሬሽን ዘራእትን ጥሪትን ናብ ንዑዘባ ሞልቂ ብርታዊ ዋጋ ኣገልግሎት ማሕረስ ይህባሎም። ቤት ጽሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት ንዝተዋፅኦ ውሽጣውያን ኦዲተራት ስልጠና ሂቦም። ሩስያን ህንድን ንዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ክትከብሎ ምዃነን ሓቢረን። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣጽዋር ክሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እቶ ፍርያት ብራዚል ን 25 ሚታዊ ተወሳኺ ቀረጽ ከም እትውስን ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ንሰዓት ዝተዳለወ ዜና ኣብ ዝፍጸም።

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባርያ ኣሎ ፅሕፈት ፕሬዚደንት ኣብርሃም ወዲስዮም ዝበሃል ኣሎ ጨቐቅድሜና መኮንን ገብረኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዛ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረኣብ እዩ ዘን ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ እቲ ኣውቲስታ ብከቢ ተወጊኡ ሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰውዮም ኣነ ከቢድ ማህርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሓለን
3: ድሕሪዚ ሕጂ ወዲእታይ ንዓይን ማናጃን እዩ ዝፅዋዕና ማናጃ ንዓና ይብለኒ ይህብሎ ፅውዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናና ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሓንቲ መደብ ክህበኩም እየ ብለና ሕራይ ንብሎ ቁርብ ነዘን ሓይልታት መንከስ ዝገበሩለን መፅናዕቲ ክትገብሩ ንብሎ ሕራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁር መኪና ገይሩ ሓጊዝና ናተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ከዓ ብማእከል ላይ ትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ሕጂ ስለያ ሕናብ ስለያ ኣይኮንና ዘለና ወዲ ዓይነ ንድሕሪ ስለያ ገለ ኣባላት ሒዙ ስለዝኸደ ነተን ስለያ ና ክንመርሕ ንኸይድ ዘለና ነተን ስለያ ሒዝና ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንዑ ንየማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስ ጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚኣ ስኻ ክትመርሕ ኢኻ ስኻ በዚኣ ክትመርሕ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቓት ናይ ፀላእ ከም ዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዖም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ ብዙሕ ኣቓልቦ ይገብረሎምኒ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፍት ጌርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡ እቲ መስበልና ሕጂ ሓደ ዓፋር ይርኤና ንሕና ክርኤና ኢልና ሓሰብና መንጎ ኣትስኽሉ መፂና ስመፃና ክንሕዞ ክኢልና ሒዝናዮ ብረቱ ከም ንሕድጎተ ዘለና ብረቱ ኣይበኩምን እየ ኢለና ብረዳእ ክሰብ ኢኻ ሽዑ ወጠጥ ኮይኑ ቅድሚያ ግን ተኩሱ ነይሩ ባዕሉ ሱ ንዕና ክፈራርና ተኩሱ ነይሩ ምስ ተኮሰ ካብዚ ና ሕጂ እታ ብረቱ ንሕድጎ ብረቱ ሕጂ ግና ንዓና ይተለና ምኻዳ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክታል ናይ ፀላእ ንገብር ፀላኢ ወላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ክስራሕ ዝግብኦ ወዲእና ናታንክታት ብየን ከኣትዋ ከምትኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኽልና መፂና ኣብ መንጎ ብረተይ ትቡር እንትኾንኮ ካብ ንሕደይ ትኹኑ ግን ኣይከይድ ነብለና ተመርፋ ኣውፅእ ኣቢልና ንካ ብረትካ ንብሎ ዘብዘብ እንዳረት ትኽኢሉ ምሳና ሒዙ ፅዒት ብረት ሒዘ ኣሎ ክዩ ዘሎ መርፍሒ ድግንያ ስለ ዘለና ትኽኢሉ ይኽኢሉ ዝሓረ እዳተረድኦ እዳተረድኦ እዳፍርሀ ቁልሕሊሕ እናለና ገለ መፅእ ታት ውዲ ናዕና ጥራሕ ሕጂ ገለ ኢልና ትኽል

0: ና ሒዝናዮ ኣፎምቦ ምሸት ከባቢ ሰዓት ትሽዓተ ድና ገለና ኣቱ እቱ መስበልና ምፅእ መሰልና ወዲእታይ መጢኹም ብለና ከመይ ኢልና ከምዚከምዚከምዚኣሎ እንተደይ እዩ ዝብለና እዚ ደኣ ከመሽ መስመር ፀላይ ኣውፅኢና እዮ ንብሎ ዋ እንታይ ገይሩ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ጌርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፅላእ ካይ ተቃላዕኩም ገለ ብለና ረክባ ቢልና ወዳሓን ንግሆ ንራኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለ ዝኮና ንግሆ ንራኸብ ለና ሓራይ ንብሎ ካሪካረ ዕዱ ውዒሉ መፅእ ምሸት ምፅእ መሰለ ና ደቂስና ና ንግሆ ርክብ ነብ እዚ ዓፋር ዘምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላኢ ከይትዋግኡ ድውል ኮይኑ ፀኒሑ ወዲእታይ ሕጂ ምፅእ ኢሉ ኣታ ከምዝኒ ኮይኑ ዳ ገለገለ ብለና ንስሕዕ ኩላና ሓቁ እንዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታርያ ናይ ካሪካረ ማለት እዩ ከዓ ልክዕ ከምትና ናተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
1: ኣብ ርዓኖ ብርዓኖ ኩሉ ተፀኒዑ እዩ ብዓቕሙ ከዓ እቲ ስለይ ኣህታትናኹም ካልእ ሓበሬታኹም ፅቡብ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከም ሒዙ ከም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁርብ ከትክል ክከላኸል ፈቲና ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝናያ ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ ወይ ተሓቢያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ርዓኖ ብርዓኖ ምስ ወዳእኻ ብሩኽ ዝበለና ስለ ዝኸይድ እምኒ ኣሰራ የርእካ ኣሰር ናይተ ታንኪ ከዓ ስኢናያ ነዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪኛ ሚኒሞ ገይሩ ነታ ታንኪ ካብ ፅርግያ ውፅኡ ኣብ ሓደ ሩባ ህጉም ከውሒ ኣብ እትዩዋ ታ ታንኪ ብኣሰር ከድና ረኪብና ያታ ታንኪ ማለት እዩ ድሕሪ እዚ ንዋዲና ንወርድ
2: ግን ቅድሚቲ መጥካዕቲ ምጅማሩ ንሕና ንውደብ ስለ ዘለና ውጩ ኣኪቡ ሓንቲ ፓራ ኮማንዶ ናይ 96 በዓል በለዛን ቀሽማሩ ዘለዋ ካልአይቲ ፓራ ኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ ሓንቲ ናሕና ኣህዶ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌዳ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናብተይ ካልኣይ ወዲ በርሀ ነይሩ ኣብዚ ተዋሃበና ስራሕ ንበጥሎና ሓንቲ ሓይሊ ሪሰርቫ ገርና ክልተ ሓይሊ ኣገዲምና መምርያ ኣብ ኣርዓኖ ዝነበረ መምርያ ክንሕዝ እቲ ናና መደብ ልክ ሰዓት 5 ፈረቓን እታ ቀዳመይቲ ሓይሊ ናና ብፀላኢ ተራኺባ እታ ሳልሰይቲ ሓይሊ ድሕሪኣን ማዕሪኣን ጎናን ኮይና እዳኸደት እሳውን ምስ ፀላኢ ተራኺባ ተኽሲ ተጀሚሩ ዳርጋ ብኩሉ ግንባራት ተኽሲ ተጀሚሩ ፅቡቅ ሰጉብና ቅድሜና ዝነበረ ፀላኢ ፅቡቅ ወቂዕናዮ ከቢድ ብረት ናና እዞም ታንክታት ናና ተደሪበናና እንተኾነተን ክልተ ሓይሊ ናና ፀፊዐንኡ ዝኸዳ ፀላኢ ብየማን ሸነክ ገለ ጥውዕና ስለጀመረ እታ ሓንቲ ሓይሊ ሪሰርቫ ናና ናብኡ ኣዋፊርና እዮ ፀላኢ ዳርጋ ብየማን ተጠዊስ ናብተን ታንክታት ናና ክመፅእ ዝሓስብ ነሩ ገለ መለ እቲ ውግእ ፅቡቅ ተዓዊትና ኣሉ 10 ኣቢሉስ ኣርዓኖ ከዓ ተተቆፅር ናኣትያ ማለት እዩ
3: ካብ ነብሲ ወከፍ ክፍለ ሰራዊት ሓንቲ ወጥ ሓንቲ ወጠሎኒ ከም ናሃና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማ ሓደ ማለት እዩ እዳሰማ 5 እቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓበረታታት ተዋሂብና ሰዓት 5 ውግእ ጀሚርና ልዕሊ 30 ታንክታት እየን ነረን የማን ፀጋ ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት ኣብዚኣ ሕጂ 6 ታንኪ ቃፂልና 5 ደንገለ ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት 5 ወጋሕታ ክሳብ ሰዓት 6 ናይ ምሸት ኣብ ውግእና ውዒልና ኩሉ ተባብ ክን ኣራሪ ሙት ቁሱል ብዙሕ እዩ ናይ ኩለን ኣህቶታት ይከኣኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማለ ፀጋም ከዓ ተደሪብና እዩ
4: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዑ ሓሊፍና ሩባ ጉምጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ትጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስል ትሰትዩ ብሙሉእ ኣህና ከዓ ዓፀረሽን ተሓሚምና ገሊኦም እውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት ሓሙሽተ ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንክ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ ትውግእ ዕለት 29 ጀሚሩ ሰዓት 9 ታ ዝረሰነት ውግእ ትወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ ፀላኢ ካብኡ እንተደፊእካ የ ማይ ዝበሃል የለን ስለዚ ባህሪ ይቀትሎ ኣብኡ ከሎ እታ ናይ መጨረሻ ታንክ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡስ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህር ምስ ነበሮ ኣብኡ ኣትያ እታ ታንክ ስጋዕ ሕጂ ውላ ቅርፂ መሬት ኣይንፈልጠን ኢና ግን ነብሲ ወክፍ ማኦ ክልተ ዓፋር ሙስእ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ ነፍሲ ወክፍ መራሕ በጥሎኒ ክክልተ ዓፋር ህዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ከዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎሎ ኣርዓኖ ዝወሰዶ ማለት እዩ ስጋዓ ሰባኣት እዩ
5: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊ እዮም ኣብዚ ቀረባ ግዜ ነይሩ ርክባት ነይሩና እጂ መሳኪን እዮም እቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳብ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሒሉ ዝክትክሰልኩም ዝቐነ ብሩባ ናይ መኒኻ ትብሎ እውን ናተይ እዩ ሕጂ ኣብ ላዕሊ ከዓ በፂሐ መፅ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ በይኹም ክትበፅሑ ኢሉ ውጩ ከዓ ንካሪካሬ ስጋዕ ሃረር ይበሎ ወደ ሃረር ሃረር ኖ ንበፅሕ ይበሎ ኢልዎ ስጋዕ ሃረር መፅሕ ኢና ኢልዎ ከዓ ካሪካሬ ማነ ምልሻ ተኽሱ ቋርፁ ክብል እየ ንሳኹም ምትሕበባር ኢኻ ብሕጂ ኒኒ ማለት ኢሉ ኣሉሰን ካብኡ እኒኦ መገዲ ድመርሓና ነበረ ንስ እዩ እቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ
3: ሰዓት 5 ፈረቓን እዩ ተውግእ ዝጀሚሩ ንሕና ሓንቲ ጋንታ ምስ 3 ሓይሊ ምስ 3 ታንክታት ሓንቲ ጋንታ ከዓ ምስ 3 ታንክታት ናይ 34 ናይ ውዲሳቅ በጦለኒ መካናይዝ ኣህዱ ማለት እዩ ምስ ኢና ተደሪብና ኣቲና ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ ንሱ ጢመት ኣሎ ፅምእ ኣሎ ካልኣይ ናይ እሳተ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይተኽእል ተመሊስካ ናብቲ ዝመፀኻዮ ተመሊስካ ኣኻ እንደገና ንጣቅትሎ ትገብር ማለት ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባሃለት ሓንቲ ጋንታ ሒዘ ናብኡ ከይደ ኦራል ሒዘ ማለት እዩ ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነቶክቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣለም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህሮም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ንዝተሰውኣና ሰብ ኣይነበረን ተስፋ ኣለም ምስ ተመለሰ እንደገና ውጋኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪት ሃሪማቶም ተወጊኡ ኣብ ርዓኑ ተወጊኡ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት እዩ ኣብ ዝበሃል
6: ምሸት መግለፂ ተገይሩ መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለት ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀጋማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ ይኹን በር ኣብታ ማኪና ተፃዒኑ ነይሩ ካብ መግለፂ ሕጂ ንሕና ኣይሰማዕኣህዋን ብየማናይ ክንፊ ከይድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ክትገብሩ መፂኹም ብለና ክትዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓረእሱ ተጋጊኺ ዋላ ተመስገን ከይድና ይሄ ጋንታኹም እውይ ትብላ ኣላ ፀጋማይ ክንፊ

0: ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ንፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዕ ትቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሮ ታራ ግን ብጣዕሚ ድፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ኸ ይሄ ተልኮስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ፈልጥ ኣነ ናይ ማኪና ነገር ዳ ኣታብ ተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞቶሬ ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠው በል ድማ ስጉዒ ክኸይድ ኣብኣ ትውሎ ኢልኒ ከምኣ ጌርና እታ ማኪና እታ ፈንጂ ብምልአን ማለት እዩ ኣውፂና እየ ወፂና ከድና
1: ወዲ ጎዛይ ቦፀሎን ብሓሳብ ባዕሉ ካሃጅ እሱ መፅ ሕሎፍ ወስከ ዕጎት ዋዛ ቦፀሎ ንስም ብቅድሚት ክዱ ንሕና ብቲ ድፋዕና ቀዲምና ምስ ኣብቲ ኣጋር ኣጋር ከዓ ንዓና ከዓኒ ብቡምባይት ብቡምባይት ተሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ ንደኢ ብቡምባይት ኣብ ኮፎኖ ወድቐለ በዚ ኣብኣ ከሎ ወዛይ መፅ ይረዳአና ሓደ ሚእቲ ዝኾነ ኣብኣ ማረኸ እታ ጉዳይ ብድሕሪያ ውጋእ ይተካየደ
2: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውግኣት ሽጊር እዩ ነይሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውግኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ዝኸፍአ ነይሩ
1: ምስ ተወጋእኹ ሃለዋታይ ኣይፈልጥ እኒአ ነይረ ኣፎምቦ ኸይድ ዝብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጋእቲ ኣሎካ ተባሂሉ 78 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4 ኣብኡ ሓዲርና ለይታኣቲና ንምሸቱ ሰዓት 4 ክትብጎስ ኢኹም እናበይ ንጢዖ ሕራ ኢልና ሜጀር ጀነራል ኣሕመድ ካሪካሬ ይትቕበለና ንዓና ኣብ ዕዲ ንዓና ድወስዳ ማኪና የለዋን እንታይ ዳ እዩ ከም ገለ ግበር ኢሎ ሞ እሱ በሎ ዳሓን ኢሉ ማኪኑ ልዒሉ ጃላቡ ኸነ ተኸይዱ ክልተ ጃልባ ከምፃልኩም እዩ ኣብዚ ተባሂሉ እቶም ብርትዓት ብርትዓት ሞ ሰልቲ ዘለዎም ፈለዩ ተባሂሉ ሕክምና የለን መግቢ የለን ዘለኻይካ ጥራይ ትውን ኣብቲ ጫፉ ዝኾነ ነገር ኣብ ዕድኻ የለን እተን ጃላቡ ይረኸባ ዶ ይስእን ሞ የምስ እዩ እተን ዝተረኽባ ከዓ ሓንቲ ረኺቡ ካብ ባሕሪ ወፅያስ ኣብ መሬት ፀኒሐ ኣብ ባሕሪ መሪሽካ ንመሬት ይእቲኻ ንባሕሪ እቲኻ ሞተሪያ ገጢሞም ኩሉ ክገብሩ ከዓ ፍርቂ ለይቲ ኮይኑ ፍርቂ ለይቲ ምስ መፀት ይመምዩና መልሾም እቶም ከቢድ መውቃዕቲ ዘለዎ ፍለይዎም እቶም ካልኦት ግን ይፅንሖም ተባሂሉ ኣነ ዘዝክሮም ክልተ ኣብዶመን ኣዋል ነይረን ክልተ ሄድንጀሪ ነይረን ክልተ ከዓኒ ፓራላይዝ እዚኦም ተሰኪሞም ኣብቲ እግሪ ናይ ጃልባ ቢሸብ ዘለዎ ኣብቲ እግሪ ኣብኡ ደርብዮማ ክንቀሳቀሱ ዋላ ሓንቲ ይክእሉን እዮም ክሕዙ ከዓ ይክእሉን እዮም ነብሲ ወከፍ ከዓ ዕጥቁ ኣለዎ ዕጥቁ ከዓ ንክፈሊ ይክእልኒ ይዕጥቁ ከዓ እንታይ መን ይዕጥቁ ካኸናይ ትፈልጥኒ እቲ ቡምባታት ፊስቶ ምልእትኻ በንዚን ስኳርታ ነዚ ድመርሕ ከዓ ነታ ጃልባ 2-3 ገባር ኣለዉ ሒዞማ ዘለዉ ካብ ሓይሊ ባሕሪ 2-3 ሒዞማ ዝኸዱ ከዓ ምስኦም ነይሩ ታ እዚኣ ገይሩ ፋኒኢልና ፍርቂ ለይቲ ኮይኑ ናይ 8-9 ጉዕዞ ምዃኑ ፈልጥዎ እዮም ካብ ዕዲ ንጥኦም ኣመራፂ የለን ኣበይ ክብሉ ተበጊስና እና ስኢልና ተበጊሶም ትምብርቶ ብርትዕ ዘለዎ ምስ ተበገሰ ንጢኦ ክንኣቱ ናይ 2 ኪሎሜትር ክመፅሕ ከሎ ነፈሪት እያ ትረክበና
3: ክንስንቅን ኹን ካብ ግንባር ዝመፅእ ውጉድ ካልእ ተቐቢልካ ብባፅዕ ምውሳድ ብጀልባ ማለት እዩ ኣብቲ ዋንቲ ሽዑላ እያ ነይራ ካብ ባፅዕ ንዝመፅእ ንግንባር ከዓኒ ሽዑላ ተምፀሞ ተሰኪምካ ስጋ ዓብዚትካ እንዳበፅሓካ ስጋ ዓብዚትካ እንዳበፅሓካ ኣውፂኻ ናብ ማርቸድሳት ምፅዓን ኩሉ ነገር ናብ ሓላፍነት ናይ ሓይሊ ባሕሪ ክኸውን ማለት እዩ
2: ኣርዓኖ ዝበሃል ቦታ የ ናይ ዓንዲ ሕቆ ማህረም ትጋጢሙኒ ካብኡ ካብ ኣርዓኖ ንባፅዕ ንክንብለስ ኣፎምቦ ዝበሃል ቦታ ውዒልና ኣብ እግሪ ገረብ ነፈርቲ ብልዕለና ከምዚ ክዝምብያ ክልዕላና ደሊን የን ዝውዕላ ነይረን ነቲ ውጉእ ንባዕሉ ዝነበረሉ ቦታ ካብኡ ኣብ ዕዲ ከምኡ ኣብ ሓደ

0: ቋጥ ካብቲ ቤት ትምህርትታት ነይሩ ካብኡ ውፅኦም ምናልባት ነፈርቲ ከይሃርሞ ተባሂሉ ስኢልካ ቆጥቋጥ ንዝኾነ ነገር ሲ ከፅልል ናይ ዓቕሊ ፅበት እዩ እቶም ዕላት ዝገብርዎ ነበሩ እዩ ቲ እዋንቲ ኣብ ቆጥቋጥ ከምቲ እንዳቐበረና ውዕልና ካብኡ ናይ ምሸት ካብ ዕዲ ዝበሃል ቦታ ይጀርጀረናል ሕመድ ካሪካር ስቂሉና ናይ ምሸት ተበጊስና ንጥዖ ክንከይድ ብጀላቡ ኪድ ተሓዲርና ከባቢ ሰዓት 10 ትኸውን ገለ ከዓ ነፈርቲ ርኪበናና
1: ውግኣት ቀፃሊ ደብዳብን ገለ ነፀቓሎም ስለ ዝነበራ ብመሬት ማለት እዩ እቲ ዘብልዎ ዝነበሩ ደቂሶምሉ ድመፁ ዝነበሩ ሑፃ ከማን ሸግሮም ስለ ዝነበረ ብባሕሪ ክፍተን ዶሕሽ ተባሂሉ ብባሕሪ ሰዱልና ማለት እዩ ውግኣት ባሕሪ እዚ ውግኣት ሰዱልና እሞ በጋጣሚ ቅድሚኦም ሓንቲ ፋርማሲ ድፀዓነት ጃልባ ካብ ባፀ ትመፅእ ብሰላም ተኣቱ እንደገና ሓንቲ ፋሉ ከዓ ካብ ቀዲማ ነቲ ዓንጫይ ውግኣት ዝሓዘት ንእሽተይ ትመፅእ ብሰላም ንሳውን ተኣቱ ልክዕ ወድሒ 4 ዕለት 4 ሰዓት 10 እታ ውግኣት ፀዓነት ዕጫይ ዓባይ ከባቢ 30 ገለን 32 33 ንኸውን ውግኣት ሒዛ ኣብ ሓንሳብ ንረኸባ
0: ካብ ዕዲ ንጥዖ እንዳ መፃናሲ ነረናና ደቂ ኣንስትዮ ሓንቲ ኣዝያ መኣናጣ ኣብ ደሚን ነራ ሓንቲ ከዓ ሄድንጂር ነራ እዚ ምስተሰቐልና ኣብታ ጃልባ ናባይ ጠንበላዕ ትብል ነራ ምስቲ ኣካላት ኣደይ ምቁፅፃር ሰማሃርምቲ ስለ ዝነበራ ናባይ እቲመፅ ብጎነይ ደቂሳ ስለ ዝነበረት ናባይ ትወድቕ ናባይ ትብል ሕጂ ዝኩሉ ገፀይ ደም ተፅዩ ኩሉ እዚ ዘይስ ደም ሕጂ ኣታ ሓኪም ኣታ ንዓባራ እያ ኣንታ ሞ ምንታይ ርእሳት ሓኪም እዩ ደሎ እዩ ድብለኒ እዚ የማነ ድብሉ ሓኪም ርእሳት ሓኪም እዩ ደሎ ይብለኒ ሕጂ ዋ እሞ ደም እንዲ ድፈሳ ደሎ ተሪኦ ኣለካ ዝኩሉ ገፀይ ደማ ፈሲሳትን እንደላ ገለ ምስ በልኮስ ድሓር ፍልፆ ከቢድ እዩ ሕጂ ከምዚ ኢልካ ክትዛረበሉ ሲ ኣዝ እንታይ ይብለኒ ዋይ ዳረ ክንደይ ሽዑ ፈትሹ ሓቂኻ እንዲ ካልእታ ፔሬድ እንዲ መፂዋ ኢለኒ ንኻፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓልቲ ክትገልፁ ከለካ ግን ከቢድ እዩ ድሓና ይቶ ሽግር ከይፈልጥ እንዲ ወደይ ንሱ ኢለየ ሽ
1: ልተሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ 4 ግዜ 3 ግዜ ምስ ሃርማ ኣብ ምምራባዕ በንዚና ረኽቦ ሞ ብሙሉእ እቲ ውጉእ ናብ ባሕሪ ከሎ
0: ነፈርቲ ምስ ርከባና ከጣሚ ዝክረሖ ካብቲ ኣጃልባ ሒዝዋ ናይ ሓይሊ ባሕሪ ሸምሸዲን ዝበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገሌሉ ክሳብቲ ሃርማ ይኸይድ ነይሩ ጓዓዝ ንወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖ ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬት የን ወሪደን ነረን ማዕረዘይቲ ክስታ ይመፅን እዛ ጀልባ ዝነበር ኳ ኣነ ኣጋጣሚ ትህረም ማለት እዩ
2: ናበይ ኢኻ እሞ ክትሃድም ተዘሊልካ ብቲ ባሕሪ ኢኻ ክትኣቱ ሱቕ ተልካ ከዓ ብኣኻ ክትውቃዕ ኣመራፂ የለን ሱቕ እዩ መፅዎስ እጂ እቶም ገባር ንፋኣትዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረስ ትድርፊ 223 ሚግ 23 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጥዖ እዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይድ ኣላ እቲ ሓይሊ እቲ ክሕምብዝ ዝኽእሉ ኣካል የለን እቲ ኩሉ ውጉ እዩ እቶም ዝወፁ ሉ ዋላ ነቲ ባሕሪ ከዓ ኩሎ ከዓ ፈክረት ስለ ዝገረቶ ኩሉ ሞት እዩ ኣብ መወዳእትኡ ሳልሳይ ራብዓይ ክትወፅሕ እታ ጃልባ ኣብኣ ኣንፈት ስለ ዝኸደታ ትኽኢላ ናብቲ ጥዑ ገፃ ትምርሕ ብሮኬት ድኣ ብምንታይ ድኣ ስዑኢልካ ካ ትሪያ ኣብ ክልተ ትትትባል ትቁረፅ እታ ጃልባ ተቆሪፃ ትሰባብኡ ከሎ ርግፅ ተበለ ገለ ብክሳዱ ገለ ከዓኒ ኣብ መዓንጥኡ ትበፅሕ ፋሕ ብል ኣብቲ ባሕሪ እታ ጃልባ እቶም ዝተረፉ እቶም ህድጅሪ እቶም ኣባኖሩ ፓራራይዝ ክወፁ ዘይክእሉ ኩሉ ሰብ ክኣሃለዋት ሽ ናይ ምፍላጥ ናይ ቁስልካ ምሕዋ እዩ ገለ መለ ዘይኮነ ቁስሊ ኩሉ ተጓዳዲ እዩ ከም ብሓድሽ መጓእቲ ይጋጢሙ ኣብዚኣ እታ ጃልባ ኣብ ክልተ ምስተመቕለት እታ በንዚን ዝሓዘ ዝተቓፀለት ሓንቲ ኣካል ኮይና

0: እታ ሓንቲ ፓራላይዝ ሒዛ ንእሽተይ ብከዓኒ በቲ ተፈንጭላ ካ በይና ከይዳ እቶም ሰባት ኣበይ ኣለ ክሳብ ሎም ኩሉ ግዜ ኣነዝክሮ
1: ገለ ኣብ ደሚን ዝነበሩ ናይ ኢድ መስበርቲ ናይ እግሪ መስበርቲ ዝነበሮም ዝነጥር ነይሩ ንባሕሪ ዝኸይድ ነይሩ ወፁ ነይሮም ሓደ ኣባል ከዓ ነይሩ ሽዑ የማነ ዝበሃል ዝክሮ ኣባል ማእከላ ናይ ተሕክምና ዝነበረ እዩ ምሳና ነቶም ውጋኣት ሒዙ ዝነበረ እዩ ውጋኣት ነቶም ዘይክእሉ ሓፍ እንዳበለ ይድርቢ ነይሩ ንኡ ከዓ ሃሪማቶ ፋክረስ እያ ተሃርመና ነይራ ኣጋጣሚ ሕጂ ኣነ ካብቶም ተፀጊዕና ዝነበርና ነርና ከምዚ ኢልና ሱ ኢላ ተሃርመና ነይራ ንዓይዚ ኩሉ እግረያ መንፊት ገይራ ተፋክረስ ገይራ እንደገና ዳግማይ ማለት እዩ ካብኡ እንዳተፋሓኩ ኣብታ ጫፍ ኣንከር በፅሐ ኣነ ኣብታ ጫንከር ኣንከር ምስ በፃሕኮ ዋላ ሓንቲ ክገብሮ ዝኽእል ነገር ስለዘየለ ኩሽኩ ነራትን ነታ ኩሽኩ ተቐሊለ እቲ ቡምባታት ኣብኡ ዝነበረ ተነዳዲ ኩሉ ከዓ ትኮስ ስለዝነበረ ኣብኣ በቃ ነገር ክላ ንጉሆም ኸይኒ ስዋኣስ እንታይ ዝበለ ሽግር ይወዲእ ሕጂ ከዓ ዳግማይ ስቃይ ኢለ ኩሽኩ ተሸፊኑ ከለኹ ዓይኑ ዝተሃርመ ሓደ ብፃ እዩ ይመፅእ ምስ መፅ ረግፀኒ ባዕመን ኢኻ ገደ ኢለ እንደገና ነታ ኩሽኩ ምሽተፈንኩ ኣነ ዓይነ ተሃሪም እየ እንታይ ሓግዘኒ ባብለኒ ንኸዓ እንታይ ሞ ሓግዘካ ኣይክእልን እየ ኣነኸ ክትሳእ ኣይክእልን እየ ግን ካብ ሓዊ ትቃፀል ባሕሪእቱ ዓሳብ ኣብላዓካ ኢሉ እዩ ሞቤን ከኣቲ እዮ ምስ በለኒ ንዓይለ ብኢደይ ሒዘ ኣብታ ጫፍ ናይታ ጃልባት ሒዘዮ ዘሊሉ ኣት ሕጂ ዘሊሉ ሙሳኣተወ ናይ ባሕሪ ነቶም ውጋኣት ኣሪዎም ስለ ዝነበሩ ጎዮም ንዑ ከኣርኪቦሙ ሓደ ብፃይ ኣሎ ኢልዎም ከዓሱ ናባይ እንደገና ሓደ ድባፅዕ ይብልዎ ሽዑብቲ እዋንቲ ንድዒ ኣታ ብፆት ሰብ ኣለካ ዶ ሰብ ኣለካ ደኢሉ ዳ ተቓፀለት ኮላ ናብኣ ይዲብ ማለት እዩ ናብኣ ምስ ደየበ ድምፂ ሰሚዐ ከዓ መን ኢኻ ንዓጆኻ ድሓን ሓጆኻ ገደኢሉ ከምዚ ገይሩ ሓፍ ከብለኒ ከልዕለንን ኣብኡ ዝነበረ ቡምባ ክፍንጀርን ሓንቲ ኮይኑ ንዕኡ ከዓ ሰሊዕዎ ምእንታይ ሓሊፉ ናይ ከውፅእ እሱ ከዓ ሓሊፉኒ
2: ሓደ ዓንዲ ሕቁ ተሃረመ ሓደ ልክ ኣብታ መንዚና ሙሉእ ነብሲ ተቓፂሉ ሓደ ኣብ ቅድሚት ናይታ ጃልባ ተሰውኡ ማለት እዩ ሓንቲ ጓል ከዓ ፋጥና ሽማ ኣቐዲሙ ናይ ዓይኒ መውጋእቲ ዝነበራ ኣብዚ ከባቢ ኣብ ዶም እንተወጊኣ ስለ ዝነበረት ኣብቲ ቅድሚት ልዕ ካብ ሓወር ሒ ኣብቲ ቅድሚት ጠልጠል ትብል ሕጂ እታ ጃልባ ርእሳ ንባሕሪ ወገን እዩ ስጋዓብ ዝበፅሕ እዩ ሕጂ ንቋወማእታ ነፋሪት ሞ ብረት ክሻፋ የብሉን ብጋጣሚ ናይ እንዳ ክልተ እዩ ነይሩ ንሃና ኣይኮነ በጦሎን ሓደ ቅዲማ ገስጊሰ ያደላ ክልተ ካብ እንዳ በጦሎን ሓደ ጀማል በክርን ኣነን ማለት እዩ ካብ እንዳ በጦሎን ክልተ ከዓ ኩችን ኣስመሮም ንኣምንን ንድይባ ነታ ብረት ትከኣለና ፈቲና ግን ክሻፋ ስለዘይነበሮ ኣይድማዕናን ከምዚ ኮይኑ ሓደ ናሃና ካብቶም ከሰኒ ኢሎም ዝኸዱ ኪዳነ ፍቓዱ ነይሩ ኪዳነ ተሃሪሙኣት ኢሎ ባሕሪ ብሉና ኣብኣ ስዋዕ ውድድ ምሰለስ ተሃርሞ ማለት እዩ
0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መሊሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ብጢኦ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸ
2: ኣነ ከኣትየ ኢለ እዮም ካኣትየ እንድሕር ቀፂለን ኣብዛ ዘለኹም ማትኾኑ እተደይ ቀፂለን ክትስዕቡን ኢለ ተኸድኩ ጥኢት ናይዞም ናሃና ቡምባ ቻይና ትበል እቲ ዕጥቂ ጠያይቲ ካላሽን ሓለዋ ዝኸዱ ኩሉ ነይሩ ምቕራብ ክልኣኒ በንዚና ንሓውን ኮይኑ ዝኾነ ታጓል ሓንቲ ገበራን ያላ ሕግዝ ንብላ ትወርድ ኣይደየብኩን ከማንኣነ ትወርድ ስጋዕ ኣብዚታ በፅሕ በንዚና ካብዚታ ስጋዕ ኣብዚታ ፍርቂ ጎና ብሙሉእ ተቓፂል እዩ ምስ ወረደት ንሓቒፈ የውርዳ ሙዚታ ቕለጥ ሪታኛ ክዳን ኣብዚታ ንላዓል ክዳን ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እያ እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና ብዝኾነ ስለዘይመፀት እታ ክስታይ እታ ነፋሪት ብምልኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅዎም ንብዙሓት ተጋደልቲ ሕጉፁ ማለት እዩ

0: ሕጂ ኣብ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኪዳነይ ናና ወዲ መሓመድ ድብሎ ሓቲትና ኢና ነብሎም ነቶም ውጋኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅ ኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ገሪ ሓኪም ኣብ ሸዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅእ እሞ ፈቲኑሉ ላሓንቲ ገብሮ ኣይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታእዋንቲያ ናይ ሓይሊ ባሕሪ ሓኪም እዩ ማለት እዩ
1: ወጮ ጊር ይመፅእ ንንኢንገር ካብ ኢንገር ንጢዖ ክንኣቱ ሸዓ ለይቲ ንጎዋኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ብጉኣት መፁ ኣለዎሞ ቦታ ንርአ ኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳብ ጅመር ናብ ጎየና ኢና ተመሊስና ካብ ባሕሪ ናውፃ ካ እዩ ነሩ ስራሕ ከባቢ 20 ገለ ንኾኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃግላር ኤን ካሮቲድ ኣርተሪ እዩ ትበት እዩ ክንቋፃፆ ኣይከኣልና እሱ ከይድና ልክዕ እቶም ካልኦት ግን ብምሉኦም ኣብ ውሽጢ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ንሳይ ዝመፀት ነይረ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረን
2: ሓንቲ ነራ ኣዝያ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነይረ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማን እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍልሲ ንዕኦም ንርእሶም ነቶም ውጋኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈልጥሲ ንዕኦም ንምድሓን ይንስባ መስዋእቲ ከፊ ኢሉ
0: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጂ ንገብሩላ ገለ ብዝኾነ እታ ጓል ነውርዳ ማለት እዩ እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብስ ተቓፀለ ተስፋ ኣለም ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀሲ ኢልና ነውርዶ ክስታይ ገይርና ብከበርታ ወይ ነፀላ ገይርና ኣውፅናሕ እቲኣቶም ቀዳምነት ንቕበር እንዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለ ተኸይድ ሞ ምልስ ተልካ እቲ ምፃኢና ሓዊ ዝሓረረ ፋሕፋሕ ኢሉ ሙሉእ ነብሱ ተቓፂሉ ስለነበረ በትሞች ይሓልፍ ማለት እዩ ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺብያ ኣብ ቃኘው ሓውያ ኣብ ንቡር ተመሊሳ ማለት እዩ
2: እንደገና ኣብ ጢዖ ነፋሪት ክትመፅያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነይራ ብኣ ተሰቂልና ሙሉእ ለይተይ ሓጊርና ኣጋጣሚ ኣነ ሽዑ እቲ ከታተር ነይሩኒ ተኸታተር ሽዑ ምስቲ ሰሓቦ ዝነበርኩ ብገለ ተሳሒቢ ወፅኡ ናይ ሽንቲ ሽግር ኣጋጢሙ ንሽንቲ ከዓ ምፍሳስ ኣብዩ ንፍትዋንቲ ፍሕኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ኣባፅሕግን ቀዳማይ ረድኤት ምስ ተገበረለይ ሰብኩይኒ
1: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ እቶም ተሰውኡ ናይ ሓይልታት እዮም ነሮም ምሳያኒ መውጋዕቲ ዘጋጥሞም
2: ረለይስ ኮይነ ንዓንደቆ ማሃርምቲ ስለ ዝኾነ ብድሕሪ ግን ፖር ሱዳን ከይደ ብሰሓል ጌርና ካብ ሕሰቦ ካብ ትትወጋእ ክሉ ጫፍ ዓሰብ በሎሞ ንፖር ሱዳን ዝተጓዓስክዎሲ ባህሊ ክለኽ ምስ መውጋእትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ እየ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድቡን ንባዕሉ ብዓቕሙ ደረጃስ ኣብ ድሃን ጉነታት ስለ ዝነበረ እቲ መጓዓዝያስ ኣይተሰኣነን ተፃብኦታት እዩ ድበዝሕ ነይሩ ናይ ባህሪ ተፃብኦ ናይ ነፈርቲ ተፃብኦ ኩሉ እዝታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኸውን ምስን ካልይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርምና ማለት እዩ ኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይ ሓዘንኒ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ

0: ብራቮታት እምበኣርከ ስሎሚ ካብዚ ንትርብልኽ ትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹምሞ ንትመፁ ሱቢቶ።
1: እሺ ጐይታ።
0: ወዲየ ኣለኹ እንዲያሙ።
2: ኣይ ረአ ይበሉ ካብታን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ዳ ክንገብር? ኣብ ምንታይ ኣድያና ዳ ክንኣቱ?
4: ንኺድ እምበር ካብዚኦም ዳ ፍትሒ ተረኺቦ ንኺድ
2: ንኺድ ወይ

0: እዋ እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕት ትማለ ምስኮሉስ ድሓ ይብሉ ገለ ይብሉ እዋይ ኣነ ጉዳእ
1: ማካ ድሓ እንደቐኒኺ
0: ኣልሓምዲላህ ድሓ እንዲኹም ደኣኒ ከምዚኢልኩም ጠፊኹም ቀኒኹም
1: ክላእ ናይ ድሓንን ዘይድሓንን ገዲፍ ክግዳ ተበጎሱ እንዶ ኢሎምና የለዉ
0: ናበይ
1: ንትርቡሊ
0: ትርቡሊ እዋ ኣነ ተሓሳረይ ኣንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዑ መኸፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኹይ ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከይ ሕረሰላ ኽብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብኪ ጽቡቕ እንተደይ ኮይኑ ኸኣኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ምስ ክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን
2: ድሓ እንዶ ውዕልካ
3: መስገኖ
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒዮ እዮም ወ ኣበይ ዳ ክንኣቱ
2: እዋ ኣንኻ ተፋኒዮ እዮም እየ መፅሕ ሽምባ ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣንዶ ኣሕዋተይ ኣይ ከመይ ካሓዲርኩም
2: ድሓ ንዲ ሓዲርካ ከመይ ሓዲርካ
1: ደንጉዮኩም ዶታ
2: ደንጉኻና ጥራሕ እዩ ወረ እንታይ ኻኹንካ
1: እንታይ ኮይነ ዘይከውን እቲ ምፍልላይ ደጢዕምናታ ተዳናፊቐ
3: ኣተ ተለፋኒቕካ ንሕና ግዳ ሓቦጭቦጭ

0: ተኸዲና ኣሎ ተዳናፊቕና ኩላና
1: እዎ ወርሓኡ ዝኸፍእ ከይመፃና ከሎ ቀልጢሕና ንኸድ
0: ንኸድ ዕረ
2: እወይ ምፍልላይ ክሓስም እወይ ፅምዋ ክሓስም
3: ሓደርክን ማካ ከመኢልክን ሓዲርክን
2: አልሓምዱላህ ደሃበየ ድሓንዲ ሓዲርክን
3: መስገን መስገን ደሓኔ ኣትን ማካ ሓፍተይ ትመሃያና ዳ እንታይ ዳ ወሪድዎም የጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዳኣሎም ዝሰዱልና ደቀይ
2: ንድዕሎም እንታይ ከ ፈሊጠልክናኒ
4: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
2: አልሓምዱላህ ሓበ ሓጂ
4: ንሓንዲ ኣለኹም
2: እቶም ርሕቡ
4: ረሓብ ርከብ ረሓብ ርከብ ባልያ መፅኢክን ኣሎ ባልያ ባልያ ካይ ደንጎይኽን በፅሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
2: ሕረይ ኣበ ሓጂ ድሓን ዋዕሉ
3: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ዳ ጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንኺድ ንዓናይ
2: ሰይ ኣይ ብርክት እንዲኽና እንትንድሃብ ሓፍተይ ንዓናይ በላ
3: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እትናብለን ድን ደለዋ ጥንቅቕ በላይኽን
2: ኣጆኽን ነዛ ነፀላኸን ሒዘ ደድሕሪኽን ዘይከይድ
5: እንታይ ፀጎሚ እዚ ኩሉ ሰብ ሊኢኽና ኣለን ሲ እንተኮይነን እንዚአን ጠፊአን
3: ንሓንኩም ጎይታይ
5: መስገን ድሓ እንደ ውዒል ክል ብውፅጋዕ ፅጋዕ በላ ንዕዝከ ስኺ መን ሽምኪ
2: ማካ
5: ማካ ማካ ማካ ማካ ኤኮ ማካ መሓመድ
2: ኣብት
5: መን ሽሙ ሰብኣይኪ
2: እዋይ ጉድመፂኒ እዋይ እንታይ እንቲ ክብል ኣቱም ጎይታይ እዚ ደፍተር ኩምሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታስሙ ምስ በትሓዙ ንስ ይኽብለኩ
5: ኣቲ ክንደይ ኣብዚ ዘለዉ ዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊ ንዕስካ ክልትፍና በጃኽልናኪ
2: እወይ እንታይ እየ ድብሎ ኣንቲ እንታይ ዳ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ቅምጥ ኢሉ ነብ እዩ ዝመስል
5: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስካ በጃኽልናኪ
2: እወይ ጉድርኪ ኣንቲ እንዳሃበየ እንታይ ዳ ንክንገብር
3: ኣትን ማካ ሓፍተይ እሞ ባዕለይ ዶ ክነግሮም
2: እወይ እቲ ፍታሕስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነ በላ ንገሮም
3: ጎይታይ ሽምባን ሽንካሓ እዮም ድበሃሉ
5: እንታይ ደኣ ከምኡ ደይ ትብላ
3: ኦ ሽም ሰብኣይ ካ እምበር ዘይስመ ኮይኑ እወን
5: ክላኽላኽላ ኣብዚኣ ጥራይ ፈርሚ ኖ ዶ ትረ ኳትሮ ፍኒታ ንዕ በዓልቲ ሪጋ መን ሽም ሰብኣይኪ
3: እዋይ ወይ ለከ ጉድ ረኺብና ንዕነ በላ ከምታ ዝነገርኩል ክንንገር ኣለይ
5: እንታ ቐልጥፋና ዶ
2: ሕራይ ኣንቱም ጎይታይ ሸቃ ገረ ዝግሄር እዮም ዝበሃሉ
5: ኣትታይ ዳ ከምኡ ደይ ትብል
2: ኣትስማእቶም እምበር ዘይስመ ኮይኑና
5: ንዕነ ንዕነ ንዒ ቕልጥፊ ኣብዚ ኣፈርሚ እንኪ ኖ ደ ትረ ኳትሮ ቺንከ ኒት
6: ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦ ትመጻ እተዘየለ ክምለስ እዩ ድመስግን
2: ወለ ከትጉድና ኣንተ እንታይ ዝበለ ፈኽራ ዳ ኣሉ እዙ
3: ሱቕ ባበላ ብኣምኾ ታሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለኒ ምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
2: እዎ በላ ካብ ሰሩ ማዕቱ የውፃና ንዓናይ በላ ድሃበየ ንዓናይ ደኣኒ
3: ግር ንዓናይ በላ ሕረ
7: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣብ መኸወሉ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣብ መኸወሉ ዘይብሉ ቀላጥ ቦታ ሽን ውዒልና መፅእና

0: ፅቡቕ ዶ
1: ክላኽላኻ እስኻ በራሕ እንተደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደሊኻ
0: ኣይነግርብ ደለዎሚ
1: ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
2: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖነ ኩላ ግዲ ኮይኑሲ ለይትን ቀትርን የ ድዝክራ
3: ኣይ እምበር ክትብጎስ ከለኻ ኸ ኣቕነኒ ኸለኻ ደይተስምዓና ዳ ወዘይ
2: ከስማዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
4: ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
2: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
4: ኣነ ኸይደ ሸሪናየ ድሓን ዋዓል ማማይ ድሓን ዋዓል
2: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
4: ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ
2: እልክዋ ንብለኩም ሃያበሉ ናትኩም ከኣስከ
3: በላ ንኻ ኸስማዓኩም
0: ሓስክስማዓናበ
3: መቸም ታ ሰበይተይ ቁኖ ንድያ ትፈቱ መንስያት ትርኢ ትህነን ከም ኣይርኢኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
0: ሃይበለ ስማዓ ንሓረ
3: ጓሉ ብቀሺ ዘራጥን ፍቶክሎ መረፀ ለታ ሃይማኖት
4: ጓሉ ብቀሺ ዘራጥን ፍቶክሎ መረፀ ለታ ሃይማኖት
3: ጓሉ ብቀሺ ዘራጥን ፍቶክሎ መረፀ ለታ ሃይማኖት
4: ጓሉ ብቀሺ ዘራጥን ፍቶክሎ መረፀ ሃይማኖት
0: በላና ኸስማዓኩም እየ ሃስምዑኒ
3: ሕራይ ኣስማዓና
0: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
0: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
4: ባልያ ሰሪደልክ ኣሎኸ
0: ጓልዶበሳይ
4: ጓልዶበሳይ
0: ቶብየልን ንዕናይ ምሳይ
1: ወዳዕትኸ ታ ፈፂምልና እምበር
3: ረአ ይበሉ ከምዛ ጥን ክምሉና ዝፀንሑ ካብታ ጠም ትዕላልና ክኸሊፎምና ክሉፍ በሉ
2: ክላ ባዕሎም ፍለጡ ንግበር ነግዳእ
0: ጓልዶበሳይ ጓልዶበሳይ
4: ጓልዶበሳይ
0: ቶብየልን ንዕናይ ምሳይ ጓልዶበሳይ ጓልዶበሳይ
4: ጓልዶበሳይ
0: ቶብየልን ንዕናይ
2: ምሳይ ሰብየልን ንዕናይ ምሳይ ሰብየልን ንዕናይ ምሳይ

0: ሰማይ ሰማይ ትኸይድ ከም ግመል ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለኸ መዓልካ ሽሙ ዘይስመ ለለኸ መዓልካ ሽሙ ዘይስመ
1: መካ መካ የሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ድሓንደ ውዒልክን
0: ድሓንደ ውዒልክን ድሃበየ ኣትነብቖት እንዲ በዚሕና እንታይ ምክንገብር ናፊቕና
1: ናፍቖት ዳኣ ንኩልና ናፍቖትዎ በዚሕና
2: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየመንታኹም
3: መዓልክን ዝገትን
4: እውይ እንተ ንመንእ ዝርኢ ዘለኹ
1: ኣተን እዚኦም ዛባሻይ እንድዮም ግዲ
3: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቁርሱስ
4: ኣቶም ባሻይ በይኑኹም ዝኽብ ዳኣ መፂኹም ይሕዋትኩም ከዳ ኣበይ ገዲፍኩሞ
3: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስ ኮንካ ዓድኻ ገዲፍካ ብ ዓድኻ ምስከድካ እንታይ ዳ ደሊኽን ተሪቦም እዮም
5: መይታብ እዮም
3: እስካ ሓንሳ ሱቕ በላ ህወት እዛ በዓልቲ እንታይ ዳ ኣበይ ከይዳ
1: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይጠዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከዓ ዓሪፈን ሰብ ድበፅሑ በፂሑኩም
3: እወ ኣነ ሓፍተይ መወዳእትኡ ስምበኣር እዚ ኮይኑ ዕጫና
2: ከንፈረንካ ጥልያን ፃዕዳ ስኒየ ፈላላይና ክፉ መጋቡር ዘርእመርገም ሰብና ዝወደ
3: ዘርእመርገም ሰብና ድወደ ሰብና ድወደ
2: ከንፈረንካ ጥልያን ፃዕዳ ስኒየ
3: ጥልያን ፃዕዳ ስኒየ
2: ፈላላይና ክፉ መጋቡር
3: ክፉ መጋቡር
2: ዘርእመርገም ሰብና ዝወደ ሰብና ዝወደ
3: ዘርእመርገም ሰብና ድወደ ሰብና ድወደ
2: ተካል ግብሩ ሰብና ዝወደ ሰብና ዝወደ
3: ተካል ግብሩ ሰብና ዝወደ ሰብና ዝወደ
2: ተካል ግብሩ ሰብና ዝወደ ሰብና ዝወደ
3: ተካል ግብሩ ሰብና ዝወደ

0: ወተላክምእየ ወድሓልካ ዓሊ ጅንክላላ ገባ ኢሰዴ ወይሸቄ ሰክብሉ ውዕል እሊ ምል ትበሃል
1: ህቶም ኣሰናይ ፀረው እትላ ደረጀት ኣብፅሓዋ ሓልቶ እየ ወኬሮም ሄኒ ቁሩብ ኣለበስ
0: የቡእ ኬር ምንጀማ ኣላታ ኢሉ ትፀበሮ ከም ቤሉ ዋሓረ እስወ ደረጀት እንደበፅሓቱ ዮም ዓመት ሰዋግሊ ትከረል ብልሃለ
1: ሰዋግ ኖሳሓ ክብለክልዮ ካሕተ ደረጀታ ሰዋግ ትስሕሉ ኣለዎ ወሰዋግ ኖሳ ብለክልዮ እቲ ሓያትነላ ዓበት መድረሰት ጋበት ክልት
0: እብከፎ መድረሰት ገቢ እሊ ሕፃን ይሸቀ ወእደግሊ መትከራይ ሰዋ ምልዓል ተክሊፈት ህዳይ ልሰኣሎም ሃላ ብለክልዩ
1: እሊ ተካልፍ እግር ግያ ሰዋ ለፈግር ልላ ሓልቶ ከለጡ ዋናማ ይኣይዱ ላኪን ሰዋ ብለክልዮ እግር ብዝሓም ገበይት ኣጥፋሕት እግሎም ወርሖም ኣተእምረቶም ከልት
0: እሎም ኣሰርሊ ኣልቦም ላኪን እግል ምልትዕቡ ኣለዉ ብለክልዩኩ ኣዘሊ ሕፃን ይሸቀ ውእግል ግያ ሳዋ ሽነጥ ናይ ልበብስ ከናብራ ከናጂ ዝላም እሉ ጎማ ለምና ዝላም ወድቡ ወብዕድማየኒ ዮም ኣለቡ ጠለባት እልስኡሎም ኣሎ
1: ክእሊ ለክለጥ ናይ ለዋልድ እንተሓልቶ እንዲኮን ሳዋ ኩሉ ባግቲ ኣምሪ ሕኩመትና ሄኒ እሊ እንዳኣምረት ንአከ ኩሉ ለትሓዘ ሓጃት ቅርቡ ትግሎምተ ሰበት እሊት ሄኒ ውላድ ራክባም ወድቡራም ሓቲ ግልግቦ እንደቤሉ ንበሪት ልግባ ውበእቲ ሓጃት ይትንስኦ ትብልለት ላኪን ምግል ልግባ ሓልቶ ዋልድዮን ሰድዮም ኣቦ
0: ከእዘ ነጃት ወለቸ እሊ ጀማል እምኣማን ሰዋ እናስ ግል ትውደዩቱ ትብሊኢንል
1: እምበል ሸክ እናስ ወድ እዩ ጀማል እዩኮ ምን ጀማል ለሓንቆ ርእከ ሰዋ እንተበፅሑ ከመቕበሎ እግርሖም እንተገብኡ ከዋልድዮኖም ገበሎ ሰዋ በስብለክልዩኮ እቲ ሓያትና ላዕቤት መድረሰት ጋበትና
0: ከከበብስ ረብልስደ
1: ኣሚን ሓቶ ሕና በስ ርእከ ተድራሶት ለትነፍዑ ክትበት ልግባ ውዕት ሓጃት እግናሃቡ ወግኖም ክርህ ኣላና
0: በስበስበስ ረብልስደ
1: ኣሚን
2: ኣይዋ ሰማዓካ ኣለይ ኣይዋ ሰላስ መሸማዕት ህቱ ጊይስቡ ወብዕድማ ህየ ኢተንቅሶም እናኒ ኩሉ ረእሲ እንታሓት ኣዳማ ግልትግባእ ኣለባኒ ሰማዓኒ ለጋ መርሓባ ህሉ ብ ደሓን ዋዓል ያለ ኣሰላሙ ዓለይኩም
3: ሓልቶ ይ ምስ ረእስ መሸማዕት ልብትሃገየለይ
2: ወለት ሕቸ እስክ ሳዋት ትበገስለት እግላ ለገቢ ነበሪት ውልባስ ነዳለለና ኣዘ ፒናት ወቆሎ ትረሳዕኮምና ውሻምቦ ክንዲሽነር ሃየ ዋድያ ትግላይ ይህልይኮን
3: ለወለችዛሃልኒ ሓተ ይትሕደጎም እናበልዮም ግላ ዓዳ ሰምዒ ለኪ ወእንቲማ ከም ሰራሓልተ እሰድየ ህለየኪ በስ ከም እለበስደያ ኣነ ንወስግ እተኣምሪ ወለት መስኒየቸ ወወዲ ሓልየ ገይሰለዎ ስግሳዋ እግለ ወዲ ሓልየ ላቱ እንደሰለፍኮ እንደትከለፍኮ ደላ ልውለት ሓዝዩ ዛቤኮ እብሉ ንወለትላ መስኒየቸ ላኪን በስ ምከምኡ ወዲ እግላ ቃውየት ኣለየኮ ወሪሻይ ከመልለት እምሪ እሊታት በስ ኩሉ ርእሲ ኢልፍሙ
2: ሰልማ ወለች ምን ኣዘ ዝርኢ እሊ ፈክቱ ግልተ ኣምሪ ፈንጉሕ ፈጅር ወለት ክትገይስ እንደልእ ስግሳዋ እደይኪ ተተቐብለኪ
3: እላ በስ ኣማንታ ረብል ዝደበለ ዲ ኮን እላ ኣዳም እግል ውላዱ እትል ወቅት ል ወደግሉ ምን ይገብእ ምደል ወደ እግሉ
2: ኣማንኪቱ በስ ለሰብ ላኪን ትሊታት ኩሉ ርእሲ ኢልፍሙካን ኣነ ወኣብ ስተል ድብእሊታት እንደይ ንትፈሃም
3: እስክላሕነበስዋ
2: ኣዝና ላኪን ሰንው ኣማን ግል ኣፍሞ ግልክዩትበ
3: ኣፍሙምስናተሪፋስተይ ስተት መማይ በጣዕሚ ከርከደ
2: ሽኩረን ሽኩረን

0: እንተላ ዘለና ዕላ ዝወደ
1: ኣደ ዛንታ ኽበርቲ እየና እንታይ ኸግን ትብሊ ዘለኺ?
0: እዞም ደቀይ ዛንታ ኣይኮነን በርትዕኩም፣ ዛንታ ወለድኹም ጅግንነት ኣቦታትኩም ይበርትዕ እዩ። ሃየ ግዳ ንዑናይ ሕጂ ናብ ስራሕና ዞም ደቀይ
1: ኣራይ ንኸይድ

0: እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብረ ኣለኒ
1: ዋ ኣንተ ሓሰን እንታይ እየ ዝርኢ ዘለኹ እዚ ግራትና መን ይምሖ ሓዲሩ
2: ኣነ እውን ይገርመኒ እዩ ዘሎ ትማልኮስ ኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ ሰብስስ ኣይኮነን
1: ካብ ሰብ ሓሪፉ ድኣ መን ከምንቅሶ ደቂ ዕድትና
2: እሞ እንታይ ክንብል ዋዕጋ ድኣ ከይኮኑ
1: ክላግ ደፈና ዓሰር ዋዕግ ድኣ ካምዓዘ ዓሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ገይርና ኣለና የግዳ ሕጂ ሞ ንዓነ ናብ ስራሕና ሰብ ድ ዋዓግ ዝፅባሕ ንሪዮ
2: ሕራይ ንኽድ

ወይለይ ኣንታ እዚኦምስ ኣይፈቅዱን እዩ። ንስኽ እንትኸላ ኣነ ኸምዑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድ ልማዓት ተዋሂበኪ ግርም ባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠጥ ሰበይቲ ኾንክስ መስኖማይ ፈዳይ በይኒ ክትውንን እዮ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽ እውን ክምንክለክ ወይ ዝሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና ወይ

0: ኣንታ ኣብ ትግራተይ ደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣትንቋዑት ንዕነ እዩ ዶ እንትኾንኩም ኢኹም ናንሕትኩም ጠቀመት ዘለኹም ኣቶም ንዓኹም እንዴ ሃዮ ዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂዩ ኢላና ተደፊነን ይፀኒሕና
0: ጓል ኣራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ እንታ
1: እንደዒ ሰብ ድዩ ዓግሲ ዋላ ኣይፈለጥናን
0: ሰብ ሓሳድ እምበር ዋዓግ ደኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላጣን ቁስጣን ዝበልዐ
2: ኣዴ ከይረአኻስ ብጥርጣረይ ዝረብን እዩ
0: ጓል ኣራዶኸ ክልተሽዕ ኣበልዕ እምበር ክልተሽዕ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጦ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፁ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ድሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማጥን ቆልማጥን ዘይበት ኮሎ ዓዲ
1: ኣደ ፀላይና ክንፈልጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረኒና ኣባኣደ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስን የድሕነና እዩ ዘብል በዓል ኣመል ኣመሉ ይገድፍኒ ሃየ ሕጂ ንዕናይ ናብ ስራሕና ዞም ደቀይ
1: ራይናነይ ኣደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን ምርዳእ ካብ ኣበኺ ኣነ ዘደ ይገድል ዘይሓልፈላ ጭሩስ መስከረም ተዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርእ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር ኣቱም ሰብኣይ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን እዛ ኩላ ትገብር ዘላ እዛ ዓይኒ ማይ እዚኣ እያ ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን መፈዳ ኢና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኩም ዲኹም? በሉ ጥዑም መዓልቲ በሮ
0: ኣብየ ንኽለና ራይ ብሮኸ መዓልቲ

0: ናይ በዓል ዘይቡ
1: ኪዳ ጥራ ገጽ ሓምለሰነ ክትመስላ ኢኻ ክትበኽያ ዲኽን ክትስሕቃሲ ረማሲተ የመፅ ኣለኹ ኣነ ዘደይ ዋፃ ከይመስለካ ግራት ኣለኒ ኢላ ኣለኒ ውርሻ ዩ ከዓ ባህል ኣለይ
2: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒ ፀኒሕና ኣንታ

0: ኣብይ ዘደይ ዚ መዓረ ክንዲ ዝኽጭክን ይረይሓስን
1: ደሃን ደሃን ቁኑዕ ድዩ ዘይቁኑዕ ንኡ ሕተቶ ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ ሬ ባ ሬ ንዚስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኻ እሞ ንኺድ ኖ ነደይ ንገረ
1: ንኺድ ንገራ
2: እንታ ዝዓበየ ንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓ ኣይትገድፎን ኣበይ ሎሞ ትኽር ቤት
0: ረኸብኩኻ ዘተኣካይ
1: እውይ እውይ እውይ ግደፍዮ ኣዴ ግደፍዮ በዕለይ ኣለኹዎ ብትን ከብሎ የ
0: ኣደይ እኳ ሓቀያ ነይራ እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባይ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ ንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሩይ ማይክስንተንታ
1: ተጋጊ ተጋጊ የጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሙት ፀውዒኻ የምለስ ኮይኑኒ ይነገሩ
0: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነይ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
1: ሕለፍ ሰድዎ
0: ሕለፍ
1: ሕለፍ ትንፋት ሕለፍ

0: عزو سلام تناطق قبل فنو نابد من كتاب شو كوب تغركم تعزبتنا كمي تعلو فرق معرتم فرق عنا خيلو لو مع سوتو شدي شحمل السدالة وهاجراون هاجراون زينات هات حيزركم قريبا لهم نمكتالكم بغبر زعدم صادكم تصنح ميكايل حرقو فنو ماقم كانت وتاتو فيلم أبي حق قاس زرقحن بغعات انتكالات عنا نمر قاس كسرح تساوي الكريم ኣብ ንኡ ዞባ ገልዓሎ ምንጭታት ዝስተ ማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ ኣብ ንኡ ዞባ ሰገነይቲ ብደቂ ኣንስትዮ ንዝእልያ ስድራ ቤታት ናውቲ ሕርሻ ተዓዲሉ ኣብ ዜናታት ወፃኢ እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደን ንግዳዊ ስምዕ ህንድን ብሪጣንያን ተግባራዊ ክኸውን ከምዝ ጀመረ ተገሊጹ ኢንዶኔዥያን ሲንጋፖርን ወታደራዊ ዝምድነን ንምድንፋዕ ዝሕጊ ስምዕ ከቲመን ዝርዝር ዜና ኣብ ንኡ ዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርጋፅ ክስራሕ መዘኻኸሪ ቀሪቡ ወኪል ሪና ዞባ ዓንሰባ ሰምረ እዮብ ዝለኣኾ ጸብጻብ ኣሎ ስቴፋኖስ ግርማይ ከቕርቦ እዩ
1: ኣብ ንኡ ዞባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሕን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፀውዒት ቀሪቦም ኣብቲ ሓለፍቲ ኣገልግሎት ጥዕና ዞባን ንኡ ዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 226 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም ብዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ዓቤናቶምን ኣብ ትካላት ጥዕና ዝረኣዩ ጸገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ጽፈትን ዝምልከት መብርሀ ተዋሂቦም ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ሳላ ዝተኻየደ ጽዑቕ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ 1 ሚእታዊት ሸፈነ ክታበት 100 ሚእታዊት ተጠቃምነት ከም ዝመርሑ ከባብያዊ ጽሬት ድማ 89 ሚእታዊት በፂሑ ምህላው ኣረዲኦም ኣብ ጨንፈር ጥዕና ዞባዓን ሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኑ ከምኡ ተበግሶ ንመረባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቒሱ ህዝቢ ኣብ ምምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማይ ፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡውን ኣብ ከምኡ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፅራ

0: ትን ሓራሳትን ክቀላጠፍ ዝብል ርእቶታትን ለቦዋታትን ኣቕሪቦም ኣመሓዳሪ ንእዞበ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዝእ ምቓል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀጻልነቱ ክወሓሳት ዘኻኺሮም ኣብ ንእዞበ ሓጋዝ ሓንቲ ከመቦ ሆስፒታል 6 መደበራት ጥዕናን 2 ነቕጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
1: ናብ ካል ዜና ምስንሰግር ኣብ ንዞብ ሃገር ዓለ ዋሕዲ ማይ ዝጠንቁ ስደትን ሞትን እንስሳታት ዘገዳም ንምግታ ምንጭታት ስተማይ ንምስፋሕ ይስራሕ ኣሎ። በቲ ብምትሕባር ሚኒስትሪ ሕርሻን ኣባላት ሓይልታት ምክልኻልን ዝዕመም ዘሎ ስራሕ ድሮ ኣብ ምሕዳራት ከባቢ ባርዶልን ገልዓለን 19 ጋብላታት ከም ተሰርሐ ወኪል ሬና ሓቢሩ። ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብቲ ንዞባ ኣቶ ማሕሙድ ዓብዱ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓልፈ 2 ዓመታት ኣብቲ ከባቢ ብዝተኸስተ ደርቂ ዒላታት ስለዝነፀፋ ዋሕዲ ማይ ከም ዘጋጠመ ብሰንኩ ድማ ብርክት ዝበላ እንስሳታት ዘገዳም ከም ዝሞታን ከም ተሰድና ብምጥቃስ እቲ ተዋዲዱ ዘሎ ጋብላታት ነዚ ከውግድ ትፅኢት ከም ዝግበር ገሊፆ። ካብ ኣባላት ሓይልታት ምክልኻል ኣቶ ሳልሕ ኢድሪስ ቦጎኑ ውፅኢት ናይቲ ተሰሪሑ ዘሎ ጋብላታት ተራእዩ ንምስፍሑ ድልዋት ምዃኖም ኣረጋጊፆ። ኣብ ንዞባ ገልዓሎ ከባቢ ኢንገል ብብዝሒ እንስሳታት ዘገዳምን ኣግራብን ዝልለ እዩ። ቤት ፅሕፈት ሕርሻ ብንዞባ ሰገነይቲ ብደቂ ኣንስትዮ ንዝድልያ 70 ኣብነቶን ሓረስቶ ስድራ ቤታት ናውቲ ማእቶት ብምልክዕ ሓገዝ ተዓዲሉ። ሓላፍቲ ቤት ፅሕፈት ኣቶ እያሱ ኣሶፋው ኣብ ዝሃቦ ሓበሬታ እተን ስድራ ቤታት ነበርቲ ምምሕዳራት ከባቢ ማይ ሰገን ማይ ጉድሞምን ማይ ፋትን ከም ዝኾና ብምጥቃስ ዘካይድኦ ንጥፈታት ብክኢላታት ተራእዩ እቲ ናይ ምትባዕን ስጉምቲ ከም ተወስደ ገሊጾ። እተን ስድራ ቤታት ዝገብርኦ ዘለዋ ንጥፈታት ውሕስነት መእዛዊ ምግቢ ንምርጋፅ ኣብ ዝካየድ ፃዕራት ተባባዒ ምዃኑ ብምጥቃስ ንዝበለፀ ውፅኢት ኣብ ምፍራይ እንቃቕሖ ፀባን ማዕርን ኣተኪረን ክሰርሓ ተላብዩ። ኣመሓዳር ንዞባ ሰገነይታ ኣቶ ዓብደልቃድር ሓጂ ዓሊ ቦጎኑ እተን ሓረስቶ ስድራ ቤታት ንዘካየድዎ ፃዕሪ ብምጓስ ምስኪኢላታት እናተመኻራ ክነጥፋ ተላብዩ። እዚ ከምዚ ኢሉ እንከሎ ሎም ዓመት ኣብ ምምሕዳር ከባቢ ድግሳ ንዝካየድ መደባት ምግራብ ልዕሊ 11,000 ጎዳጉዲ ኣብ ሕሩም ሕዛእቲ ተዳልዩ ከም ዘሎ ተሓቢሩ። ኣብ መሓዳርቲ ምምሕዳር ከባቢ ኣቶ ሃይለማርያም ዮሃንስ ኣብ ዝሓወ ሓበሬታ ኣብ ዝሓልፈ 3 ዓመታት ዝተተኽለ ልዕሊ 4,000 ዓይነታት ፈልሲ ገረብ ኣብ ፅቡቕ ደረጃ ከም ዘሎ ኣብሪሁ። ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ንዝተመደቡ 200 ወፋሩ ክረምታዊ ልምዓት ብምውሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከል ናይ ሓደ ሰሙን ስልጠና ተዋሂቦም። ብዓሰርቱ 5 ሓምለ ኣብ ዝተኻየደ መዛዘ ምስነ ስርዓት ኣዛዚ ፖሊስ ትራፊክ ሜጀር ሃብተ ገብሩ እቲ ስልጠና ኣብ ስራሕ ምስ ተዋፈሩ ኣብ ምምእዛን ኣጋር ምኽባር መሰረታዊ ሕግታት ትራፊክ ከምኡውን ምክታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆም። ሰልጠንቲ ንሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስሎ ንጥፈታት ብዞባ ደረጃ እናወስኸ ዝመፅእ ዘሎ ጥሕሰት ሕግታትን ሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅቢት ኣለዎም። ኣቦ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ ስቴፋኖስ ሃብተ ማርያም ቦጎኑ ዕላማት ስልጠና ሓደጋታት ትራፊክ ብምንካይ ሂወት ሰብ ንምድሓን ከም ዝኾነ ብምብራህ ተጠቀምቲ ፅርግያ ክተሓባበርዎም ተላብዩ። ርእሰ መምህራን ኣብያተ ትምህርቲ ካልኣይ ደረጃ ባርካን ቅሕ ባሕርን ቦጎኖም ተምሃሮ ኣብ ስርሖም እሙናትን ትጓሃትን ክኾኑ ኣዘኻኺሮም። ሎሚ ዓመት ብደረጃ ሃገር ንመበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ነሓሰ ኣብ ዝካየድ ዘሎ ወፍሪ ተምሃሮ ንልምዓት 37 ሚእታዊቲ ደቂ ኣንስትዮ ዝርከቦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ክኢላታት ሕርሻ ኣዋሃድትን ኣጋር ሓካይምን ኣብ 160 ነውጣታት ተዋፊሮም ኣለዉ። ዝወበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቀፅሉ ደጊመ ብኽብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅላሉ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ እስራኤልን ሊባኖስን ትማል 15 ሓምለ ብመንጎኘት ኣሜሪካ ኣብ ኢጣልያ ሻርሻይ ዙርያ ዝርብ ሰላም ኣካይደን። እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሲ ኣሜሪካ ዝተኻየደ ዝርብ ብቕፅልታ ናይቲ ኣቐዲሙ ኣብ ዋሽንግተን ዝተኻየደ ርክባት ኮይኑ ተግባር ዝበፅሐ ስምዓት ምቅልጣፍ ሓጋዚ ምዃኑ ተገሊጾ። ክልቲን ሃገራት ኣቐዲመን ኣብ ዘካየደ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክገብርን ምንቅስቓስ ሕዝቡላህ ዕጥቁ ከውርርን ኣብ ዝርከቡ

ቦም ነጥብታት ከም እትረዳዳ ዝከር እዩ ይኹን እምበር እስራኤል ኣብ ሊባኖስ ተዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ተግባረቲ ስምዕ ምስ ምውራድ ዕጥቂ ሕዝቡላ ተታሕዞ ብምህላዋ ድማ በቲ ካልእ እቲ ስምዕ ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እስራኤል ንዝተበፅሐ ስምዕ ምቁራስ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕታት ከተካይድ ምፅናሓ ዝፍለጥ እዩ። ህንድን ብሪጣንያን ኣብ ዝሓለፈ ዓመት ዝኸተሞ ኣጠቓላሊ ንግዳዊ ስምዕ ካብቲ ማል 15 ሓምለ ተግባራዊ ክኸውን ከም ዝጀመረ ኣፍሊጠን። እቲ ኣብ ወርሒ ሓምለ 225 ዝተበፅሐ ታሪኻዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ከተኽፍሎ ዝፀንሐት ቀረፅ ካብ 150 ሚታዊት ናብ 75 ሚታዊት ኣብ 10ይ ዓመት ናይቲ ስምዕ ድማ ናብ 40 ሚታዊት ከተጉድል እያ። ብዜካዚ ኣብ ልዕሊ ፍርያት መካይን ክኽፈል ዝፀንሐ መጠን ቀረፅ ካብ ልዕሊ 100 ሚታዊት ናብ 10 ሚታዊት ክወርድ ምዃኑ ተሓቢሩ። እቲ ስምዕ ብሪጣንያ ኣብ 220 ካብ ኤሮጳ ሕብረት ድሕሪ ምውፃእ ካብ ዝኸተመቶ ንግዳዊ ውዕላት እቲ ዝዓበየ ምዃኑ እዮም ፀብጻባ ዘረዱ። ህንድን ብሪጣንያን ዓመታዊ ዋስታት 52 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካየዳ ብምጥቃስ ተበፂሑ ዘሎ ንግዳዊ ስምዕ ነቲ ኣሃዝ ክብከብሎ ምዃኑ ኣፍሊጠን ኣለዋ። ኢንዶኔዥያን ሲንጋፖርን ወተሃደራዊ ዝምድነ ንምድንፋዕ ዝሕግዝ ስምዕ ከም ዝኸተመ ሓቢረን። እቲ ሚኒስትራት ምክልኻል ክልቴን ሃገራት ብ15 ሓምለ ዝፈረሞ ስምዕ ስሩዕ ናይ ምምኽኻር ርክባት ዓመታዊ ወተሃደራዊ ልምምዳትን ክካየድ ዝኽእል ምዃኑ ተገሊጾ። እቲ ስምዕ ኣብ ምውሓስ ዞባዊ ፀጥታ እወታዊ ኣበርክቶ ከም ዝህልዎ ዝገለጻ ክልቴን ሃገራት ንትግባርኡ ብዕቱብ ከም ዝሰርሓ ኣፍሊጠን። ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይ ዝወርሒ እዚ ኣብ ምምዕባል ቁጠባ ዘተኮረ 26 ስምምዓት ከም እተፈራረማ ዝዝከር እዩ። ፈረንሳን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልታዊ ስምዕ ከም ተፈራረማ ገሊፀን። እቲ ስምዕ ዩክሬን ኣብ መሬታ ሚሳይላትን ፀሪ ሚሳይላትን ዘጠቓለለ ኣፅዋር ብሓባር ንምምዕባል ዝኽእል ኮይኑ መራሕቲ ክልቴን ሃገራት ብ14 ሓምለ ኣብ ፈረንሳ ኣብ ዘካይዶ ዝርብ ከም ዝኸተሞ ተሓቢሩ። ፈረንሳ ነቲ ኣፅዋር ንምምዕባል ዝኽእል ንዋትን ቴክኖሎጂን ኣብ ዝመፅእ ቀረባ ግዜ ናብ ዩክሬን ክሰድድ መደብ ከም ዘለዋ ፕረዚደንት ቮሎዲሚር ዘለንስኪ ገሊጹ ኣሎ። ኣሜሪካን ዩክሬንን ኣብ ዝሓለፈ ቀረባ መዓልትታት ተመሳሳሊ ስምዕ ከም እተፈራረማ ዝዝከር እዩ። እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ካብ 222 ዝቕፅል ዘሎ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመጻእ ዘሎ መጥቃዕታት ንምምካት ዝተረቐቐ ፀረ ሚሳይል ክጠልብ ምፅናሓ ይፍለጥ። እዚ ከምዚ ኢሉ እንከሎ ፈረንሳ ንዩክሬን ካብ 228 ክሳብ 229 ኣብ ዘሎ ግዜ ራፋኤል ዝተሰማያ ነፈርቲ ኩናት ክትልእ ከላ ምዃና ገሊጻ። ኤሮጳዊ ሕብረት ኣብ ቀዳማይ መንፈቅ 226 ካብ ሩስያ ዝሸመቶ ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ምስ ናይ ቅድሚ ዓመት ተመሳሳሊ ኣዋርሒ ክነፃፀር ከሎ ብ18 ሚታዊት ከም ዝወስኸ ፀብጻባት ሓቢሮም። እቲ ሕብረት ኣብ ዝሓለፈ 6 ኣዋርሒ ጥራይ ኣስኣት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ተፈሊጦ። ሩስያ ካብቲ መሸጣ ኣስኣት 7 ቢልዮን ዶላር ኣታዊ ከም ዝረኸበት ዝጠቐሱቶም ፀብጻባት ፈረንሳ፣ ቤልጅየምን ስጳኛን ዝለዓለ መጠን ጋዝ ከም ዝዓደጋ ረዲኦም። ኤሮጳ ሕብረት ካብ ሩስያ ክሽምቶ ንፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርፆ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እቲ ሕብረት ኣብዚ እዋን እዚ ልዕሊ 14 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ከም ዝሽፍን እዮም ጸብጻባት ዝገልጹ። ዜና ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ሓጋዝ ዝርግሐን ብቕዓትን ትካላ ጥዕና ንምርጋዝ ክስራሕ ፃውዒት ቀሪቡ። ኣብ ንኡ ዞባ ገላዓሎ ምንጭታት ዝስተ ማይ እንስሳታት ዘገዳም ንምስፋሕ ይስራሕ ኣሎ። ኣብ ንኡ ዞባ ሰገነቲ ብደቂ ኣንስትዮ ንዝእልያ ስድራ ቤታት ናውቲ ሕርሻ ተዓዲሉ።
ኣብ ዜናታት ወፃኢ እስራኤልን ሊባኖስን ብመንጎኘት ኣሜሪካ ብኢጣልያ ሻርሻይ ዙርያ ዝርርብ ሰላም ኣካይደ። ንግዳዊ ስምዕ ህንዲ ብሪጣንያን ተግባራዊ ክኸውን ከም ዝጀመረ ተገሊጹ። ኢንዶኔዥያን ሲንጋፖርን ወታደራዊ ዝምድነ ንምድንፋዕ ዝሕግዝ ስምዕ ከቲመ። ነዚ ቀትሪ ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም ስለምክታልኩም ኣዝየ መስግን። ዕለታዊ ዜና ስፖርት ስዒቡ ክቕርብ ብወገነግም ሰላም።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም።
1: ሻምፒዮን ካልኣይ ዲቪዥን ኩዕሶ እግሪ ዞባ ማእከል ደቂ ተባዕትዮ ዝሓለፈ ቀዳም ኣብ ስታዲየም ኣስመራ ተዛዚሞም ፈለማ ደንደንቢን ጎዳይፍን ደረጃ ህፃይተን ምዱብ ግዜ ብዘሸቶ ድሕሙ ውድአን ናብ ፍፁም ቅላዕ ኣምሪሐን ደንደንቢ 4-3 ዓዊታ ሳልሰይቲ ወፅያም ኣባላ ኣንሰር ቁስሙላህ ብሉ ተፃዋታ ናይ ትግጥም ተሰሚዮም ቀፂለን ኣብ ናይ ፍፃሜ ፀወታ ኣኽርያን ኩባንያ ህንፃ ሳዋን ገጢመን እዘን ንምድበን መሪሕን ዝወፃ ጋንታ ተመጣጣን ፀወታ ርእን ኣኽርያ ኸ ኣብ መንበል 12 ደቂ ብመንገዲ ንሆም ተስፋ ጋብ ብዘረኸበታ ቐልጥፍቲ ሸቶ መሪሕነት ሒዛ ኣብ መበል 31 ደቂ እውን ኣማን ተርፈ ሸቶ ወሲኹ ኣኽርያ ንፀወታ ክልተ ባዶ ክትቅልሶ ጀሚራ ኩባንያ ህንፃ ሰዋ ቀዳማይ እብሪ ቅድሚ ምዛሙ ብመንገዲ ሮቤል ሃብቲ ማርያም ሸቶ ረኺባ ውፅኢት ናብ 2-1 ፅቢባ ንዕረፍቲ ወፅያ ኩባንያ ህንፃ ሰዋ ኣብ መበል 82 ደቂቕን ዕስሙዋን ሓደራ ብዘመዝገባ ሸቶ ካብ ድሒ ተበጊሳ ንፀወታ 2-2 ጊራቶም እንተኾነ ከይተሳዕረት ናብ ፍጻሜ ዝበፅሐት ኣኽርያ ኣብ መበል 89 ደቂቕ ካብ ዮናታን ሚካኤል ቀታሊ ሸቶ ረኺባ 3-2 ተዓዊታ ሻምፒዮን ካልኣይ ዲቪዥን ኮይና 60,000 ድማ ተሸሊማ ተጻዋታያ ኣማን ትርፈ ናይታ ግጥም ብሉእ ተጻዋታይ ተባሂሉ ኩባንያ ህንፃ ሰዋ 40,000 ክሽለምን ከላ ሳልሰይቲ ወፀት ደንደንቢ 30,000 ንኣፋ ተሸሊማ ንግዳዊ ባንኪ ኤርትራ ብጠባይ ምስግንቲ ጋንታ ተባሂላ ዋንጫ ክሽለምን ከላ 18 ሸቶ ዘመዝገበ ተጻዋታይ ፕራዲዞ ኤርምያስ ቴድሮስ ዝለዓለ ኣብ መዝጋቢ ሸቶ ዝውድር ተፀዊዑ ኤርትራዊ ተቓዳማይ ኤንኤስኤም ቢንያም ግርማይ ቱርማን ረቦ ኣብ ዝነበረት መበል 11 መድረኽ ዙር ፈረንሳ ሻርሻይ ኣትዩ እዛ ንናይ ሽኳ ተቓደምቲ ትጥዕም ነበረት መድረኽ 161.3 ኪሎ ሜትር ዝሸፈነት ናይ ጎላጎል ብምንባራ ብናይ ሓባር ቅፅበታ ውድር ክዛዝም ልዑል ግምት ነይሩ። ከምቲ ልሙድ ኣብ ናይ መንጎ ቅፅበታ ውድር ስርዕ እዛ መድረኽ ብኣጉ ሃዲሞም ዝውዕሉ 5 ተቓደምቲ ነታ ኣብ መበል 27 ኪሎ ሜትር ዝነበረት ቦታ ከሲቦምላ ብተኸታታሊ 25 20 16 14 12 ነጥቢ ወሲዶምላ ናይ ቅፅበታ ውድር ተቓደ ቀደምቲ ድሒሮም ኣብ ዝገብሮ ሽኳኻ ያስፐር ፊሊፕሰን ረቲዕዋ 10 ነጥቢ ወሲዱ ማክስ ካንተር ማርስ ፐደርሰን ቢንያም ጎራሚ ብተኸታታሊ 9-8-7 ነጥቢ ወሲዶም ምህዳም ዞም ተቓደምቲ ዘይዋፀን ቀዳማይ መደብን ብሽኳ መድረኽ ምዕዋ ዝኾነ ጋንታት ንምርካቦም እናተባባርያ ሰሪሐን ውድር ክዛዘም 6.7 ኪሎ ሜትር ምስተረፎ ርኪበንኦም ነዛ መድረኽ ክንክዕወቱላ ዝከኣሎም ዝገብሩ ዝነበሩ ተቓደምቲ ብሓባር ኣብ ዝገብሮ ቅፅበታ ውድር ድማ ተቓዳማይ ኡኖ ኤክስ ሞቢሊቲ ሶረን ወርነስኮል 500 ሜትሮ ምስተረፎ ብዝፈፀሙ ሓያል ሽኳ ዕውት መድረኽ ኮይኑ ንሓምሸይቲ መድረኽ ብቕፅበታ ውድር ተዓወተላ ኦላፍ ኮይን ያስፐር ፊሊፕሰን ካልኣይን ሳልሳይን ኣትዮም ቢንያም ግርማይካ ንሚላን ፍሬንቲንን ሆብ ኣርትዝን ስዒቡ ሻሻይ ኣትዮም ኣብዛ መድረኽ ሳልሳይ ዝኣትዎ ፊሊፕሰን ዘይስርዑን ሓደገኛን ቅፅበታ ውድር ኣካየድካ ተባሂሉ ኣብ ፈለማ ካብ ሳልሳይ ደረጀው ናብ 119 ወርዱ ነይሩ። በዚ ኸ ቢንያም ዝርከቦም ኩሎም ድሕሪ ዝወፁ ተቓደምቲ ሓሓንቲ ደረጃ ንላዕሊ ደይቦም ነይሮም። ይኹን እምበር እዚ ቤልጅማዊ ይግባይ ድሕሪ ምባሉን ኣካየቲ ዝውድር ጌጋ ምንባሩ ብሕ ምፍላጦምን ናብ ዝነበሮ ደረጃ ሳልሳይ መሊሶሞም ቀዳመይቲ ናይ መድረኽ ዓው ዙር ፈረንሳ ዘመዝገበ ሶሮን ኣብታ ናይ መወዳእታ 500 ሜትሮ ዝገበሮ ቅፅበታ ውድር ብገምጋም ኣብ ሰዓት 50.9 ኪሎ ሜትር እንራረገፀ ተዓዊቱ በዚ ኸ ነቲ ብኢጣልያዊ ማሮቺ ፖሊኒ ኣብ 1990 ኣብ እዋን ቅፅበታ ውድር ተሃርመ ኣብ ሰዓት ብገምጋም 50.35 ኪሎ ሜትር በሊፁ ሓድሽ ክብሮ ወሰን ኣፅሒፉሎ። እዚ ብዝውኖ 1.95 ሜትሮ ካልኣይ ዝነውሐ ተቓዳማይ ዝውድር ኮይኑ ዘሎ ኖሮጃዊ ሶሮን ኣብ ሻምነይቲ መድረኽ ኣብ እዋን ቅፅበታ ውድር ብቢንያም ከም ተደፍአ ቢንያም ግና እቲ ኖሮጃዊ ማኔግሮ ብሽክቶ ብምትንካፉ ንስክላ ካብ መውደቕቲ ከም ዝድሓኖ ምግላፆም ዝዝከር። በዚ ውፅኢት ኣብ ማልያታት ዝመፀ ለውጢ የለን ንብጫን ናይ ማልያ ኣንበሳ ዓቐብን ታዲ ፖካቻ ለቢሶ ኣሎ ንማልያ መንእሰያት ከ ኩዋናይሶ ለቢሶ ኣርከም ንቀጠልያ ማልያ ድማ ትማሊ መበል 11 ዝኣተወ ፐደርሰን ብ317 ነጥቢ ለቢስዋ ቢንያም ብ272 ነጥቢ ስዕቦም። እዚ ውድር ሎሚ ነዞም ቮላቸራት ብእትጥዕም መድረኽ ክቕፅል እዩ ሕጂ እውን ጽቡቕ ዕድል ንቢንያም ግርማይ።

0: ኣብ 1982 ሃገራት ብሰንኪ ደሴታት ፎክላንድ ዝኸፈቶ ኩናትን ቅድሚ ሕጂ ኣብ ተፈላለዩ መድረኻት ዋንጫ ዓለም ብዘራኸበን ብዙሕ ፍጻሜታት ዝተኸስቶን ፀወታ ተቓኒዩ ዝቐነየ ፍርቂ ፍጻሜ ፀወታ እንግሊዝ ኣርጀንቲናን ትማሊ ምሸት ኣብ ኣትላንታ ተኻይዱ። ድሕሪ 6 ዓመታት ዋንጫ ንምልዓል ትቃለ ዘላ እንግሊዝ ንሓላ ውሉዳት ፒክፎርድ ምስ 4 ተኸላኸልቲ ስቶንስ፣ ግሂ፣ ስፐንስን ጄምስን ንኣሰርቲ ካፈልቲ ራይስን ኣንደርሰንን ንቐዳማይ ኣጥቃዓይ ሃሪኬን ድማ ዕድላት ክፈጥሩሉ ብዝኽእሉ 3 እናጥቁዑ ዘከፋፍሉ ሮጀርስ በሊንግሃምን ጎርደን ኣቐዲማ ክትታ ናይ 2022 ክባን ምዕቃብ ዝወሓደ ግን ከኣ ተሪድ ጉዕዞ ተርፋ ኣርጀንቲና ኸ ንሜስን ኣልቫረዝን ኣብ ቅድሚት ንኢንዞ ፈርናንደዝ፣ ማካሊስተን፣ ፓራደዝን ጂልያኖ ሲሞንን ኣብ መስመር ምክፋል ኣብ ምክልኻል ከ ንታግላፊኮ ማርቲነዝ፣ ሮሜሮን ሞሊናን ምስ ሓላ ውላት ማርቲነዝ ኣምሪሓ። ኣብቲ ብልዑል ርእሲ ንጀመረ ፆታ ክሳብ ናይ ማይ ምስታይ ግዜ ማለት ሃይድሬሽን ብሬክ ኣብ መበል 25 ደቂ ዘዕርፋ ክልቲኤን ጋንታ ዝኾነ ፈተነ ገበራን። ብመንፅሩ ኣርጀንቲና 6 ሳብ እንግሊዝ ድማ 5 ግዜ በደል ማለት ፋውል ብምግባርን ብድምር 11 በዳል ፈፂመን። ቀዳመይቲ ፈተነ ዝዛሰር ተደጋጋሚ በደላት ፊስካ ዳኛ ብተደጋጋሚ ተሰምዓላ ፆታ ኣብ መበል 33 ደቂቕ ተኸላኸላይ እንግሊዝ ጆንስቶንስ ብመንገዲ ራይስ ንተሻሞት ናይ ኣፀቕላዕ ዝረኸባ ብርእሱ ሃሪሙ ንግዳም ሰዳ ነይራ። ድሕርቲ ክብሮ ሰንኪ ምዝገበሉ ጀመረ ናይ 1966 ዋንጫ ዓለም ማለት እንግሊዝ ነዛ ፅዋ ዝዓተረትሉ ውድድር ኣብ ቅዳሞ 30 ደቂ ሓንቲ እኳ ፈተነ ከይትራ ተዛዘመ ናይ መጀመርያ ፀወታ ኮይኑ እዚ ድማ ልዕሊ እቲ እንግሊዝ ኣብ ዝሓለፈ ናይ ርብዒ ፍፃሜ ፀወታ ኣንጻር ኖርዌይ ክሳብ 29 ደቂ ዝኾነ ፈተነ ዘይረኣየትሉ ፀወታ ማለት እዩ። ንተደጋጋሚ በደላትን ጎነፅን እዚ ፀወታ ተዓዘበ ሓደ ተኸታሊ ብዝዕዘቦ ዘለኹ ናይ ኤፍሲ ፀወታ ብሓቂ ተዛኒ ክብል እዩ ነዚ ፀወታ ልክዕ ከምቲ እግርኻ ሓዊስካ ትቃለሰሉ መኸተ ቁስጢ ኮይኑ ምህላው ገሊጹ። ክሳብ መበል 36 ደቂ 16 በደላት ተፈፂሙ ክንሱ ነዚ ነውፂ ዝበዝሖ ፀወታ ብዓቕሊ ክመሓድሮ ዝፈተነ ዳኛ ግና ንኣካፋሊ እንግሊዝ ኣንደርሰን እዩ ቀዳሜቲ ብጫ ካርድ ኣርእዎም። ድሕሪ ገለ ደቃይቕ ድማ ናይ ኣርጀንቲና ዝሓሸት ፈተነ ፈርናንደዝ ካብ ግዳም ኣትሪሩ ዝሃርማ ልዕሊ ልዳ ዝኽእት ነይራ። ትንፋዝ ዝህብን ካብ ፈለማ ሓርፋፍ ዝነበረ ቀዳማይ እብረ ሸቶ ከይፈረየ ክልቲኤን ጋንታት ከክልተ ፈተነ ጥራይ ኣካይደን ንዕረፍቲ ወፅአን። እንግሊዝ ሓንሳብ ኣብ ዕላማ ዝሃርመት ብምግባራ ዝሓሸት ነይራ ካብ ኣርጀንቲና። ብመንፅሩ እንግሊዝ 7 ግዜ በደላት፣ ኣርጀንቲና ድማ 12 ግዜ በደላት ፈፂመን ናብ ዕረፍቲ ወፅአን። ኣብ ቀዳሞ ደቃይቕ እቲ ዝኾነ ለውጢ ከይገበረ ጀመሮ ካልኣይ እብረ ኣጥቃዓይ ኣርጀንቲና ጁልያን ኣልቫረዝ ኣካቲሉ ክልተ ፈተናት ብምክያድ ልዳት እንግሊዝ ፈቲኑ። ኣምበል 55 ደቂ ድማ ብየማናይ ክንፊ መስመረ መጥቃዕቲ እንግሊዝ ዝተሰለፈ ሮጀርስ ብጸጋማይ ክንፊ ናብ ዝተሰለፈ ወዲ ጋንቱ ጎርደን ዝለኣኻ ኩዕሶ ኣብዚ ክረምቲ ካብ ኒኳስል ናብ ባርሴሎና ተሰጋገረ ጎርደን ቅድሚ ተኸላኸላይ ኣርጀንቲና ሞሊና ሓሊፉ ኣብ ሰኪዐት ዕሪፍዋ እንግሊዝ 1-0 መሪሓ። ለውጢ ንምምጻእ ተቐይሮም ካብ ዝኣተዉ ተጻወቲ ኣርጀንቲና ዝነበረ ዴፓውል ብየማናይ ክንፊ ናብ ውሽጢ ዘሻውማ ከይተታሕዘ ፀንሐ ማካሊስተር ናጻ ረኺቡ ብርእሱ ገጩ ዓንልዳ ዝህረማ ንኣርጀንቲና ክተማዕርያ ትኽእል ነበረት ብልፅ ፈተነ ነይራ። ኣብ መበል 85 ደቂ ግና ካብ ግዳም ተረርቲ ቅላዓት ካርም ዝውዕለ ኢንዞ ፈርናንደዝ ብልፅ ሸቶ ካብ ክልዳት ሃሪሙ መዝጊቡ ፀወታ መዓሪቦም። ተወሳኺ 9 ደቂ ምስተዋህ እውን ማካሊስተር ዝሃረማ ኩዕሶ ባይታና ላሓሰት ዓንልልታት ሃሪማ ናብ ሊዮኔል ሜሲ ምሪሓ። ሜሲ ኸ በታ ኩላ ዝከኣላ ጸጋሜይቲ እግሩ ዘይኮነ በታ ድኽምቲ የማነይቲ እግሩ ናብ ውሽጢ ልዳት ላኢኽዋ ተቐይሩ ዝኣተው ላውታሮ ማርቲነዝ ብርእሱ እሱ ረኺቡ ናብ ሸቶ ቀይርዋ። ኣብ ናይ ሎም ዓመት ዋንጫ ዓለም ፀወታ ናብ 80 ደቂ ምስኣተወ ክትመዓረን ክትዕወትን ስራይት ኣርጀንቲና ካብ ድሐይ ተበጊሳ 2-1 መሪሓ። ፀወታ ክትመርሖም ጀመረት ዝያዳ ክትዓፁ ዝፈተነት እንግሊዝ ወላ እኳ ኣብ ቅድሚ ዝስለፉ ተፃወቲ ቀይራ ሸቶን ተነለየት ክትረክብ ግና ኣይከኣለትን። ከምቲ ኣብ 2018 ኣብ ፍርቂ ፍጻሜ ፀወታ ዋንጫ ዓለም ኣንጻር ኩሮሻ ካብ ፈለማ መሪሓ ድሒራ ግና 2 ሸቶታት ተመዝጊባ ተሳዕረት። ድሕሪ 8 ዓመታት ሕማቅ ታሪክ ተደጊሟ። እዛ ጋንታ ሸቶ ምስ ተመዝገበት ዝያዳ ኣብ ከባቢ ላዳ ተዓሺጋ ክትከላኸልን ንተፃወቲ ኣርጀንቲና ብፍላይ ንሜሲ ከም ድላይ ክንቀሳቀስ ዝያዳ ክፉት ቦታ ስለዝሓደገትሉና ግዳይ ኮይና ካብ ድሒ ተበጊሳ 2-1 ተዓወት ኣርጀንቲና ታሪኻዊ ጉዕዛ ቀፂላ ናይ 2022 ክብራ ንምዕቃብ ሰንበት 19 ሓምለ ኣንጻር እስጳኛ ናይ ፍጻሜ ወሳኒ ፀወታ ጽበያ። ቅድሚ 19 ዓመታት ናይ ሓገዝ መደባት ክብል ኣብ ዝተሰርዐ መደብ ንህፃን ዝነበረ ላሚን ያማል ዝሓፀቦ ሜሲ ድማ ምዚ ከም ኣርኣዩ ነጠሞቶ ዝዓበየ ትስፉ እስጳኛዊ ተጻዋታይ ክፋለም እዩ። ፈረንሳን እንግሊዝ ድማ ናይ ደረጃ ፀወተን ከካይዳ የን።
1: ማርከስ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ እዩ።

0: ታሪክ ህልው ኩነታት ክንርዳእ እዩ ዝሕግዝ። ታሪክ ናይ ሕሉፍ ብልጫታትናን ድኽመታትናን ይነግረና። ታሪክ መጻኢና ክንእምት ይሕግዘና። ታሪክ መሰረት መንነትናን ሓበናን እዩ። ሰላምታ ይረሳዕኩን ክቡራትን ክቡራንን ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ከመይ ትኾኑ? እምበኣርከስ ንሎም እውን ሓድሽ ውድድር ሒዝናልኩም መጺና ኣለና። ከምዚ ዓይነት ታሪክ ኣገዳሲ ስለ ዝኾነ ኢ ኸዓ ታሪኻዊ ውድድር ፍልጠት ጉያ ካብ ናብን እናተቐሳቐሰት ምስ ዝተፈላለዩ መንእስያት ቀጻሊ ውድድራት ተካይድ። ንሎሚ ኸዓ ኣብ ከተማ ኣስመራ ዞባ ማእከል ምስ ካብ ዝተፈላለዩ ቤት ትምህርትታት ዝተዋፅኡ ተምሃሮ ካልኣይ ደረጃ ውድድር ከነካይድ ኢና። ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ሓራይ እምበኣር ተወዳደርቲ ናብ መድረኽ ክዕድሜ ብጣቂዒት ተቐበሉለይ። ቤትኤል ተኸስተ ካብ እምባሃራ፣ ሉልያ ብርሃነ ካብ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ሰማእታት፣ ልያት ጀማል ካብ ልምዓት። ቃድሓን መጻኽን ቀዳሚቲ ተወዳዳሪት ቤትኤል ተኸስተ ኢኺ። ቃድሓን መጻኺ።
1: ቃድሓን ፅናሕኪ።
0: ናይ ኣጋጣሚ ዲኹሉ ክን ደቂ ኣንስትዮ በፂሒክን ዳኣ ወላ ተፀዋውዒክን ኢኽን?
1: ናይ ኣጋጣሚ ዳኹንሎ
0: በዕጨ
1: እዋ
0: እሞ ከመይ ዘሎ ምድላዋትኪ?
1: ድሓኒ እግዚኣብሔር ይመስገን ፅቡቅ።
0: ነዘን ብፆትኪ ትስዕርየን ዲኺ?
1: ሓቢርና ክንዕወት ኢና።
0: ኣራይ ፅቡቅ። ኣብ ትርፊ ግዜ እንታይ ክትገብሪ ቤቲ?
1: ምስ ማሓዝተይ ምዕላል ፈትወይ መፅሓፍቲ ከዓ ከምዚ ዝስሕበካ መፅሓፍቲ ገለ ክርክብ ከለኹ ባፎት ኣብ ማሲ ኣብ ኮሙታት ቀንዲ ይሕልፉ።
0: ፅቡቅ። ኣብ ታሪክ ከ ከመይ ተገዳስነትኪ?
1: ታሪክ ከዓ ከምዚ ብዛዕባ ሕሉፍ ዘይትፈልጥ እንተ ኮይንካስ እቲ ዝሓለፈ ጌጋታት ስለቲ ደግሞ ብዛዕባ እቲ ዝሓለፈ ግድን ክትርዳእ ኣለካስ። ምክንያቱ ዝሓለፈ እንተ ተረዲእካዮስ ኣብ መፃ ድማ ደግሞ ኒሃ ማለት እዩ። ስለዚ ኣብ ታሪክ ሲ ኩላህና ወላ ንውሽጡ ዓሚቕና ኣይንፍለጥ፣ ግን ዝኾነ ኣረኣያ ወይ ከዓ ዝኾነ ኣፍልጦ ከለዎና ዝብላ ተሓሳስባ ኣለኒ።
0: ብፍዕቲ ሓቂ ቀዳሜይቲ ሕቶ ክይበል ትስዕብ ኣስተውዕሊ ኢኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መን እዩ? ሀ ቱርኪ፣ ለ ግብፂ፣ ሐ ጣልያን፣ መ እንግሊዝ፣ ረ ኢትዮጵያ።
1: ሐ ጣልያን።
0: ሙሉእ መልሲ። ትኽክል ረኺብኪ ኣለኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መግዛእቲ ጣልያን እዩ ነይሩ። ቅድሚኡ ከም ሃገር ኣይኮነትን ተጠርኒፋ ነይራ። በብወገኑ ሃይማኖታዊ ይኾኑ ንግስነታዊ ግዝኣታት እዩ ነይሩ። ጥልያን እዩ ንኤርትራ ከም ኤርትራ ኣቕሙ ክገዛእ ጀሚሩ ማለት እዩ። ስለዚ ረኺብኪ ኣለኺ። ካሊእ ተወዳዳሪት ሉልያ ከመይ ኣለኺ? ከመይ ተዳሊኽ ኣለኺ?
2: ፅቡቅ እየ ተዳልየ ዝብላ እንዳ።
0: ትምህርቲ ነፍዕቲ ዲኺ?
2: እዎ።
0: ተወዳዳሪት?
2: እዎ።
0: ነጥብን ተርታንሲ ንተምሃራይ ክሳብ ክንደይ ይውስኖ ኢል ክትሓስቢ? ካብ ተመክሮ ክተወሲንኪ ናይ ብሓቂ ብነጥብን ብታርታን ንተምሃራይ መንፋዕት ክንልክዖ ንኽእል ዶ ወላስ ካልእ መለክዒታት ኣለዎ?
2: ኖ ብነጥቢ ኮ ክንልክዖ ኣይንኽእል እንዲና። ንነጥቢ ኢልካ መጀመርታ ንነጥቢ ኢልካ ኮንካ ንትምሃር ንፍልጠት ኢልካ ኢኻ ትምሃር ሽዑብ ንፍልጠት ኢልካ ትምሃር ከለካ ከዓ ብመልክዕ ከዓ ነጥብኻ ስለ ዝዓቢ ነጥብስ መለክዒ ናይ መንፋዕሲ ኣይኮነን እየ ዝብል
0: ጥራይ ሲ ኮነን
2: ኣይኮነን
0: እጂ ኣብዛ ናይ ቡያ ተመክሮ ኮን ከዓ እቲ ነጥቢ ጥራይ ሲ ኮነን ድውክለክን ማለት እዩ። ኣጅ ክበሊ ቀዳሜ ትሕቶ ከያ ናትኩን ምረፅ ስለ ዝኾነት ጥንቅቕ ኢልኪ ሓንቲ ዕድልያ ዘላትኪ። ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት መዓስ ፈሊቑ? ሀ ኣብ መግዛቲ ጣልያን፣ ለ ኣብ መግዛቲ እንግሊዝ፣ ሐ ኣብ መግዛቲ ሃይለ ስላሴ፣ መ ኣብ መግዛቲ ደርግ፣

0: ረ ኣብ መግዛእቲ ቱርኪ
1: ሀ ኣብ መግዛእቲ ኢጣልያን
0: ሙሉ መልሲ ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት ኣብ መግዛእቲ ኢጣልያን ፈሊቁ ሽዑ እዩ እቲ ህዝቢ ኣብ ትሕቲ መግዛእቲ ከም ዘሎን ክሳብ ሽዑስ ይኮነለይ ዶ ይኸውን ዝብል ርድኢት ነይርዎ እዩ ሽዑ ግን መግዛእቲ መሪርዎ በብዓቕሙ እውን ሓንሳብ ብብውልቁ ሓንሳብ ምስዓዱ እንዳፀመደ ኣንፃር መግዛእቲ እውን ብዓቕሙ ይገጥም ነይሩ ማለት እዩ ኣብዚ ከዓ እቶም ዝያዳ ንጠቕሶም ኣለውና ኣቦታትና ሓርበኛታት ከም በዓል ደጊያት ባታ ሓጎስ ኣበራ ካሳ በዓል ቡሩይ ክጥቀሱ ይኽእሉ ማለት እዩ ሳልሰይቲ ተወዳዳሪት ሉልያ ሄኖክ ቃልሃል መፃኸ
2: ቃልሃል ፅራሕኩም
0: ከመይ ኣሎ ውድድር ከመይ ጀሚሩ ኣሎ
2: ፅቡቅ
0: ስለምንታይ ኸ ኣብ ቡያ ክትወዳደር ወሲንኪ
2: ኣብ ታሪክ ሲ ምሻሎ ካብ ወላ ካብ ቀደም ሲ ክዝምባለስ ኣለና ቅርብ ኣብኡ ኣንፈስ ስለ ዘለናስ ሳይ ንግብር ኢ
0: ነብሲ ክትፍትሽ ኣብ ትርፊ ግዜ ክንታይ ክትገብሪ
2: ኣብ ትርፊ ግዜ ከመይካብ ናይ ትምህርቲ ሰዓታት
0: ወፃእዩናይ ትምህርቲ ሰዓታት
2: ወፃእዩኣብ ፍሉጢት ሰዓታት ካብ ዊከንድስ ገዲፍካተን ቀዳሚ ሰንበት ገዲፍካስ ካብ ሶኒስ ጋብ ዓርቢ ንግሆ ኣብ ላብሬሪ ኣቱ ምሸት ሽዑ ናይ ካልእ ስራሓት ዝገብር ናይ ምሸት ይከዓ ትምህርቲ
0: ምድቡ ግዜ ማለት እዩ
2: ምድቡ
0: ብዛዕባ ምሕደራ ግዜ ኣገዳሲት ነጥብ ዒል ክለ ክንምለሳ ኢና ሕጂ ግን ኣብ ሕቶ ክከብለከ እየ ቀዳማይ ወገን ህዝባዊ ሓይልታት ካብ ተጋድሎ ሓርነት ኤርትራ ምስ ተፈለየ ዝዓስከረሉ ቦታ መን ይበሃል ሀ ፍልፍል ሰለሙና ለ ስዱሕ ዒላ ሀ ገልዓሎ መ ማህሚመት ረ ናቕፋ
2: ለ ስዱሕ ዒላ
0: ሙሉ መልሲ ብትኽክል ረኺብኪ ኣለኺ ቀዳማይ ወገን ህዝባዊ ሓይልታት ካብ ተጋድሎ ሓርነት ኤርትራ ምስ ተፈለየ ዝዓስከረሉ ቦታ ስዱሕ ዒላ እዩ ዝበሃል ኣብዚ እዋን እዚ ምስ ተፈናጨሉ በብወገኖም እዮም ሃዲሞም እቶም ናብ ሱዳን ሃዲሞም ዝነበሩ ከዓ ብሓገዝ ናይ ሳበ ናብ ዓደን ገሊኦም ብመራኽብ ገሊኦም ብኣየር ክኸዱ ዕድ ረኺቦም ማለት እዩ ሽዑ ተኸሊሎም እዮም ናብ ኤርትራ ተመሊሶም ብደንከልኣትዮም ኣብ ስዱሕ ዒላ ከዓ ዓስኪሮም ወይ ዓሪዶም ነይሮም ማለት እዩ ስለዚ ረኺብኪ ኣለኺ ራብዒቲ ተወዳዳሪትና ከመይ ኣለኺ
3: እግዚኣብሔር ይመስገን
0: ከመይ ተዳሊ ክለኺ
3: ሓኒ እግዚኣብሔር ይመስገን ዓቕሙ ነብሰይ
0: ፅቡቅ ኣብ ታሪክ ሲ ኩሉ ግዜ ዝለዓል ኣሎ ብዛዕባ ናይ ደቂ ኣንስትዮ ተሳታፍነት ኣብ ታሪክ ማለት እዩ ኣብ ዝበዝሕ ግዜ ከዓ ኣብ መደባትና ብዝተፈላለየ ምክንያት ክኸውን ይኽእል ርግፀኛ ኮንኩን ግን ደቂ ኣንስትዮ ይውሕዳ እየን እዚኣ መደብ ግን ኣርባዕት ይኹን ብደቂ ኣንስትዮ ኣፈሊማ ደላ ምንታይ ይስማዕ ክሎ
3: እንዳ ሓበን ይስምዐኒ ምክንያቱ ከምዚ ኢልና ኩላትና ደቂ ኣንስትዮ ኣውድድር ክንኣተኸልና ሲ ከምዚ ምሽ ኣበይ ናይ ደረጃ ከም ዘለናስ ነብስና ክንገምት ሕግዘና ስለዚ ሓበን ይስምዐኒ
0: ፅቡቅ ኣዝዩ ደስ ደብል እዩ ቀዳሜት ሕቶ ክበል ትስዕብ ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ ቤናይ መግዛእታዊ ውዕላት ምርኩስ ብምግባር ብይን ተዋሂቡ ሀ 99 ለ 992 ሀ 998 መ ኩሎም መልሲ እዮም
3: ሀ 998
0: ኣይረኸብክያን ኣለኺ ኢልያት ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ ቤናይ መግዛእታዊ ውዕላት ምርኩስ ብምግባር ብይን ተዋሂቡ ኩሎም መልሲ እያ እታ መልሲ መ እያ ትኸውን ደላ ስለዚ ኣይረኸብክያን ኣለኺ ናብ ቀዳሜ ተወዳዳሪት ተመሊስና ኣለና ከመይ ፀኒሕ ክቤተ እየን
4: እግዚኣብሔር ይመስገን ፅቡቅ
0: ሕጂ መወዳድርቲ ኸ ኣብ ውድድር ሜዳ ርኢኽየን ኣለኺ ከመይ ምዃነ ስለዚ እንታይ ስማዕ ክሎ ከመይ ዘሎ ሞራልኪ
4: ፅቡቅ ብጣዕሚ ዋዚ ምስ ሓያል ክተወዳደር ክለ ሓያል እንዲኻ ትኸውን ከመን ክሕይልብት
0: ናይ ባሓቂ ሓይሊ ከተንፀባቐሉ መድረኽ እዩ ዘሎ
4: ወ ይብል
0: ኣብ ዝኾነ ውድድር ክትዕወት ሲ ዕድል ምድላ እውን ክልቲኡ ተተራኺቡ ኢል ሰልጠካ ይበሃል ሞ ግን ናይናይ እጃም እዩ ዝልዕል ናይ ዕድል ዶ ወላ ናይ ፃዕሪ ወይ ክንደይ ሚታዊት መሃብ ክዮስከ
4: ክልቲኡ ባዕሪ እዩ ይብል ኣነ ከም ቤቱ ማለት እዩ ምክንያቱስ ሓደ ሓደ እዋና ንፍታ ንሕቶታት ዝመፀሉ ስለዚ ኣብ ዕድል ድማ ናቱ ኣንፍታ ኣለዎ ግን ተዳሊካ ተመፅካ ከምዚ ቅድሜና ዝፀንሐ ተወዳደርቲስ ከም ትብድሆ ይርግፀኛ እዩ ማለት እዩ
0: ፅቡቅ በሊ እቲ ተዳለኽዮ ምስ ዕድል ተሓዊሱ ክሰልጠክስ ንምንኤልኪ ካልአይቲ ሕቶ ከያ ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ መፀዊዕኡ እንታይ ነይሩ? ግዜ ለክ ጆኺ
4: ሓራካ
0: ኣይኮነን
4: ማዕበል ፍቅር ሃገር
0: ውሽጢ ክሊ ሓሲብካ ወላ መልሲ እያ ውሽጢ ክሊ ሓሲብካ ወላ መልሲ ኣጅ ክበል ዓብል ክበል እያ
4: ማሕበር ፍቅር ሃገር
0: ሙሉእ መልሲ ናይ ዕድል ደ
4: ክልተን ሕወት
0: ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ ማሕበር ፍቕሪ ሃገር እዩ ዝበሃል ነይሩ እዚ እቲ ብሓሙሽተ ግንቦት 1941 ዝተመስረተ እቲ ሃገራውነት ወይከዓ ሃገራዊ ስምዒታት ዝበሃል ካብ መጀመርቱ ዝውለደሉ ዝነበረ ወይከዓ ድቂ ሃገራውነት ክንብሎ ንኽእል ግዜ እዩ ነይሩ በዓል ኣቦና ወልዳ ወልደ ማርያም ሸክ ኢብራሂም ሱልጣን ዓብደልቃድር ከቢረ ኸ ካብቶም ኣባላት መራሕቲ ናይዚ ማሕበር ኮይኖም ኩሉ ግዜ ዝጥቀሱ እዮም ማለት እዩ ስለ ዝረኽብካ ንኽን ኳ ሓጎሰኪ ናብ ካልእ ተወዳዳሪ ትህሉልያ ናባኸ ከመይ ኣለኸ ፀቕጥሎ ድዩ ፀቕጢ ኩሉ ግዜ ምሰልዓልካስ ብዝተፈላለየ ካብ ናይ ደገር ኣቑሒታት ድመፅእ ስምዒት እንድዩ ኣብ ንኣሽቱ መንእስያት ከዓ ፀቕጢ መዘና ዝብል ዓብዪ ኣርእስቲ እዩ እጂ ከመይ ትርእዮ ንስኺ ከም ተማሃሪት ኣብ መዛኑኺ ወይ ከዓ ኣብ ከባቢ ክትዕዘብ እዮ ፀቕጢ መዘናስ ክሳብ ክንደይ ሓደገኛ ወይ ክሳብ ክንደይ ከቢድ ይገብሮ በቲ ኣሉታዊ መገዱ
1: እወ ኣብ መንእስያት ፀቕጢ መዘና ኣሎ እንድዩ ግን ነብስኻ ከም ዝገበርካ እያ ነብስኻ ሲ ኣብ ካልኦት ሰባት ተመርኪስካ እንድሕር ትኸይድ ትኾንካ ፀቕጢ መዘና ግድን ከጥቃዓካ እዩ ነብስኻ ብነብስኻ ተመርኪስካ ትኸይድ እንድሕር ኮንካ ግን ፀቕጢ መዘናስ ኣየጥቃዓካን እዩ ዝብላኒ
0: ልክ ስለዚ ናይ ኣተሓሳስባ ኣዝኻ ፍልል እዩ ዘለካ ሰባት መሓዙ ትኸውን ትኽእል ዶ
1: ውሕድ እዩ ፕሮባብሊቲ ናቱ ውሕድ እዩ እታ መሓዘኻ ናብቲ ናትካ ጠወይ ኣምፅኻ ግን ክትገብራ ትኽእል ኢኻ
0: እስኻ ናብቲ ናተይ ክትብለ
1: ዝቐደመ
0: ልክዕ ብተወሳኺ ንኣብነት መሓዙት ሲ ኣብ ብፍላይ ተምሃሪ ኣብ ዝኾንካሉ ደቂ ክላስካ ኣለዉ ደቂ ገዛውትካ ኣለዉ ኣብ ዕረፍቲ ዕረፍቲ ናይ ስፖርት ትረኽቦም ሰባት ክህሉ ይኽእሉ በዚ ቢሉ ከዓ ብዙሓት መሓዙት ከተጥሪ እቲ መድረኽ ይዕድመካ እዩ ሞ ከመይ ትርእዮ ከምሉላ መሓዙት ከተብዝሕን ከተዋሕደን
1: ኩሎም ትረኽቦም ሰባት መሓዙትካ ማለት ኣይኮኑ መሓዙትካ ውሕዳትን ውስናትን ክኾኑ ፅቡቅ እዩ ኣብ ደገ ወፂኢኻ ትረኽቦም ሰባትን ከምዚ ኖርማል ናይ ደገ ዳሓን ክንብሎም ንኽእል እምበር መሓዙትካስ ኣይኮኑ
0: ፅቡቕቲ ካልእ ትሕቶ ክበል ትስዕብ ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣበይናይ ቦታ ተጀሚሩ
1: ብሓደ መስከረም 1961 ኣብ ጎቦ ኣዳል ተመስሪቱ
0: ሙሉእ መልሲ ሙሉእ መልሲ ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣብ ጎቦ ኣዳል ተጀሚሩ ብዛዕባ ሓምድ እድሪስ ዓዋተ ኣዝዩ ሃፍታም ዝኾነ ታሪክ ኢና ንመሃር ወይ ከዓ ንፈልጥ እሞ ብዛዕባኡ እንታይ ትፈልጥዮ ለክ ወይ ከዓ ካብ ተመስጦ ክስከ ኣካፍለና ብዛዕባ ዓዋተ
1: ሓምድ እድሪስ ዓዋተ መጀመርታ ብረታዊ ቃልሲ ክጅምር ከልስ ምስ ውሑዳት ሰባትን ምስ ውሑድ ናቱ መሳርሒታትን ከም ዝጀመረ ይኽእል
0: ልክዕ ሸውዓይ ርእሲ እዩ ኸይሉ ወላት ሒዝዎ ዝነበረ መሳርሒ እውን ሓንቲ ኣቦ ዓሸራ ብረት ንሓሙሽተ ከዓ ናይ ጥልያን ዝኣረጋ ብረት ይሒዝ ወፅ እዩ እዚ ሕጅስ ክትብልዮ ፀናሕኪ ብውሑድ ዓቕሚ ወላዳ ይጀምር እምበር ኣብ ሕልሙ ክበፅሕ ክኢሉ የርእየና ሳለሰይቲ ተወዳዳሪት ሉልያ ናባኸይ ክመፅእ ብዛዕባ ምሕደራ ግዜ ፅቡቅ ኣርእስቲ ኣልዒል ክፀኒሕኩም ሞ ክሳብ ክንደዩ ኣገዳሲ ብፍላይ ካ ተማሃራይ ኮይንካ ትምህርትኻን ት ማሕበራዊ ሂወትን ከተካይዶ ኣለካ ሞ ብኸመይ ክትመሃሮ ትኽእል ወይ ክሳብ ክንደዩ ኣገዳሲ ክትሓስበይ
2: ከም ተሓሳስባይ ምሕደራ ግዜ ብፍላይ ካ ኣብ ዘለናዩ ናይ ሃይስኩል ዕድመ ተማሃሪ ናይ 11 ክፍለዎንካ ብጣዕሚ እዩ ዘለይካ ምክንያቱ እቲ ናይ ዝሓለፈ ክፍልታት ዝነበረ ንሃገራዊ መልቃዕ ፈተና ንክጠቕመካ ኣብዚ ክትደግሞ ኣለካ ሕጂ እቲ ግዜ ከዓ ክትካውኖ ኣለካ በቲ ከዓ ትመሃር ኣለካ ናይ 11 ግሬድ ሕጂ ቅድሚ ኩሉ ምውህላሉ ስኒ ንሓንቲ ነታ ዝተምሃርካ ያለ ሰንሲ ሸዓ ኣብታ ግዜኣ ተፅናዕምሽ ሽዑኡ ኣይውህለለካን እዩ ንኻልእ ዕማማት ንክትገብር ከዓኒ ግዜ ኣለካ ማለት እዩ
0: ልክዕ

0: ምዚ ክጥቀስ ዝፀኒሐ ኣቐዲማ ክተብርሆ ፀኒሐ ወላ ሉልያ ሞ መክስኪ እያ ብዛዕባ ፀቕጥመ ዘና እውን ክትብለና ፀኒሓ ሞ ንስኸ እንታይ ተወሳኺ ሓሳብ ኣለክቦ መንእሰይ ናይ ኮተተይ ዕድመ እዩ ኣዝዩ ተኣፋፊ ዕድመ እዩ ድበሃል
1: ሓቂ ብል ከምታ ዝበለተ እያ ኩሉ ከመተሓሳስበኻ እንድዩ ትመኻይ ድኻ ይፀልወካ ሕጂ እስኻ ዕላማኻ ትፈልጥ ትኾንካ በቲ ዕላማኻ ትኸይድ ትኾንካ ኣርሒቕካ ተሓስብን ንፁር ዝኾነ ዕላማ ኣብ ርሑቕ ክስታይ ኣቐሚጥካ ተለኻ ስኒ ንዑ ንምብፃሕ ዘለይካ ሲ ኩሉ መስዋእትስ ክትከፍል ኢኻ ስለዚ ወላ ነቶም ዘየድልዩ ከ ዓርከ መዘና ስኒ ከተወግዶም እዩ ዘለካ ኣነ ብተሓሳስብ
0: ንፍዕቲ ድምቕ ድበለ ጣብዒታ ውለይ እንታይ ክትኮኑ ትደሊሉ ለ ትምህርቲ ምስወዳኪ
1: ናይ ፖለቲካል ሳይንስ ዕድል ተረኺበ ፖለቲካል ሳይንስ ክምረቐ እዩ ዝደሊ ብኡ ተመሪቐ ኣብ ዲፕሎማስያዊ ዲፕሎማት ኮይነስ ኣብ ዲፕሎማስያዊ ስራሕቲ ፅቡቅ ክሳይ ገብር ይደሊ
0: ናይ ባሓቂ ኣዝዩ ደስ ደብል ዓብ ሕልሚ እዩ ንዓኺ ንስድራ ቤት ኪነ ሃገር ዘፀውዑ ከምዚ ዝበልክና ኢኻ እሱ ኣብ ባይታት ተግቢርክዮ ዘይከውን የለን ዕላማታትካ እዩ ፅቡቅ ዕድል ምነኤልኪ ኣብዚ ውድድር ጥራይ ደይኮነስ ኣብ ሂወት ክበላ ማለት እየ ካሊእ ትሕቶ ከያ ቁጠባዊ ፖለቲካዊ ማሕበራዊ ጉዳያትካ ባዕልኻ ምስላጥ ዝገልፅ ሓደ ካብ ክብርታት ህዝባዊ ግንባር እንታይ እዩ
1: ኣብ ደጀን ዝነበሩ ናይ ትካላት ናይ ኣብ ድሕሪ መስመር ናይ ምክልኻ ዝነበሩ ናይ ህዝባዊ ግንባር ኣብቲ ደጀን ዝሰርሖም ነበረ ናይ ትካላዊ ንጥፈታት ዝተፈላለየ ንብረሲ ባዕሉ የፍሪ ነይሩ እዩ ኣብ ሆስፒታላት ተመፂና ኣብ ከኒናታት ገለ ትምህርቲ
0: እጂ ተቓል ረኺቡ እያ ኣብ ሰንዓ እታ ግዜ ተጠቀምላ
1: እዎ ነብሰ ምኽኣል ኣብ ካልኦት ዘይተመርኮስነት
0: ሓራይ እንታይ ይበሃል ንሱ ሞ
1: ፅጋዕተ ካብ ካልኦት ናይካ ናይ ቆልዑ ፅጋዕተኒነት ናፃ ምኳን ነብስኻ ምኽኣል
0: ሙሉ ነጥቢ ብትኽክል 4 ነጥቢ ረኺብኪ ኣለኺ እዚ ኩሉ ዝገለፅክዮ ኣቢሉቢሉ ንርእሰ ምርኮሳ እዩ ዝገልፅ ፅቀተኛ ዘይምዃንን ካብ ካልኦት ዘይምፅባይን ኣብ ነፍስኻ ምሙርኳስ እዩ ዝገልፅ ካልኦት ክብርታት ናይ ህዝባዊ ግንባር ከ እንታይ ክጠቕስ ትኽእል
1: ህዝባዊ ግንባር ብዙሕ ክብርታት ነይሮም ሞ ተወፋይነት ብፃይነት ነፍሰ ፍትት ምውጋድ ፅንዓት ብዓብኡ
0: ልክዕ ኩለና ኣምፂኸይኒ ኸ ናብ ዝቕፅል ተወዳዳሪ ክንሰግር ኢና ልያት ኣብ ትምህርቲ ኣቐዲምና ሓቲትናዮም ፀኒሕና ኢና እሞ ታርታን ነጥብን ክሳብ ክንሪኦም ንተምሃሮይ ዝገልፅ ወል ክትሓስቢ ንስኸይ ከም ልያት
2: ራይ ታርታን ነጥብን ክሳዕ ክንዲቲ ኣገዳስነት ኣለዎም ኢለ ይሓስብኒ ምክንያቱ በቲ ሓደ ፅልዎ ኣለዎ ወልክዕ ምክንያቱ ዳሓስካ እንዲኻ ትፍተኖ ሽዑቲ ሪዛልት ከ ናይ ትብርእስኻ ደሎ እዩ ግን ክሳዕ ክንዱ ኣብ ነጥቢ ይኹን ኣብ ታርታ ንድሕ ንምርኮስ ንድሕር ኮይና ጀስ ነታ ግዜት ኣብ መሕለፊት እምበር ንመፃኢ ድኾነ ክስታይ ደ ይብልና ኢና ና ስለዚ ኣብ ታርታ ነጥብን ጥራይ ደይኮና ክንግደስ ዘለና ኣብ ርእስና ሞ እንታይ ንሕዚ ቅድም ንፈልጥ ሽዑቡኡ ጌርና ፋርዘር ክንከይድ ንኽእልና እንድሕር ኣብ ታርታን ኣብ ነጥብን ጥራይ ተተመርኪስና ግን ጀስ ነታ ግዜት እያ ንምሕለፍ ንጥቀመላ ኦኬ ድሕሪኡ ኸ ክርሳዕ እዩ ማለት እዩ ስለዚ ኣብ ታርታ ነጥብን ክሳዕ ክንዱ ኣገዳስነት ክህልወና ኢለ ይሓስብኒ
0: ንፈቲ ናይ ባሓቂ ስለዚ ታሪክ ከተፅሚዖ ከለኺ ካብ ውድድር ወፃኢ ነዚ ውድድር ጥራይ ኩን ክንተዳሊ ክመፅኺ ዘለኹ ማለት እዩ ልክዕ እዛ ዝበልክያ ኣባይታ ዝተተግበረት እቲ ኢኩ ብፍልጠት ንወለዶታት ክፀንሕ ዝኽእል ወላ ፅሒፍካ ክተስግሮ ትኽእል ይኸውን ማለት እዩ ኣጆ ክበሊ ንዓኻ ካሊእ ትሕቶ ከያ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ ንእውን እንተኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት መን እያ
2: ይማ ዘይነብ
0: ሙሉ ነጥቢ ሙሉ መልሲ ልያት ረኺብኪ ኣለኺ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ እውን እንትኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት ወይዘሮ ወይ ኣዴና ዘይነብ ያሲን እያ ስለዚ ረኺብኪ ኣለኺ ሙሉ መልሲ ናብ ቀዳሜይቲ ተወዳዳሪት ሰጊርና ኣለና ቤትኤል ከመይ ኣለኺ
3: ፅቡቅ እግዚኣብሔር ይመስገን
0: ዝኾነ ሰብሲ ብተምሃሮ ካልኣይ ደረጃ ኮይኑ ምስ ሓለፈ ኣብ ዝኾነ ዕድመ ሓቲትካዮ ኣዝዩ ብዙሕ ሰብ ማለት እዩ እቲ ዝያዳ ተናፍቆ እዋን መዓስ እዩ ኢልካዮስ ናይ ግዜ ሃይ ስኩል እዩ ዝብል ሕጂ ምናልባት ምስ ሓለፍኩኖ እዩ ዝርዳ ክንድኸውን ብርግፅ ንምኳን ማለት እዩ እንታይ ኮይኑ ይስማዕክ እንታይ ኣመና ተዘካሪ ተናፍቃ ድገብሮ ሂወት
3: እንታይ ስከ ኣብቲ ዕድመትስ

0: ዋላ ከምዚ ባዮሎጂ ዋላ ከምዝተማሃለ ሆርሞንስ ኣለው ካልእ ወገን ከዓኒ ከባቢካ ዘሎ መዘና ኣሎ። ስለዚ ኣብቲ ዕድመቲ ውዒ ዕድመ ወይከዓ ፈሬጅ ኢልና ኢና ንፅውዖ። ስለዚ ብቲ ዕድመቲ ዝኾነ ነገር ናይ ምፍታን ድሌይታ ኣሎ። እንደገና ድማ ሰብ ከይብለን ዝበሃል ነገር ብዙሕ ኣብኡ ዝረአ ነገር ኣይኮነን። ስለዚ ትሕግታት ትፈልጡ ኢኻ ከም ድሌትካ ከዓ ክትከውን ትፍትን ኢኻ። ኣብዚ ድማኒ እቲ ሰብ ከይብለኒ ዝብል ኣብ ምስዓብካ ተምፅኦ ደረጃ ኣሊኻ እንደገና እቲ ፍፃነትካ ዝነበረ ናይ ዕሽ ነገር ኣሊኻስ ከምዚ ኣብቲ ማዕረ ወይከዓ ኣገዳሲ ዝኾነ ዕድመ ትኸደሉ ኮይኑ ስምዐኒ።
1: ስለዚ ከመይ ትሕልፍ ኣለ ክንስኸብ ውልቅኻ?
0: ኣነ ዳ ምስዓብኩ ብፍላይ ስማራ ደስ ይብለኒ ኢለ ሓስብ
1: ዘጣዕሰኪ ትገብር ንክእል ኣለኸ
0: ዋ
1: ፅቡቅ ንፈቲ ሞሳልሰይቲ ክሕቶ ኸያ ምረፅ ስለ ዝኾነ ትጠንቅቂልኪ መልሲ። ብዘመነ ዓደይ ዓደይ ዝፍለጥ ግዜ ሀ ዘመነ ኣካሒዳ ለ መግዛቲ ኢጣልያ ሐ መግዛቲ ደርግ መ መግዛቲ ብሪጣንያ።
0: መ መግዛቲ ብሪጣንያ።
1: ሙሉ መልሲ። ዘመነ ዓደይ ዓደይ ዝፍለጥ ግዜ መግዛቲ ብሪጣንያ እዩ። ኣብዚ ድማ ብተወሳኺ ከምዚ ክትብልዮ ፅናሕኪ ተከፋፊልካ ግዛእ ዝብል ፖሊሲ የተግብርዎ ስለ ዝነበሩ እቲ ክርስትያናዊ ከበሳ ምስ ኢትዮጵያ እቲ ምዕራባዊ ቆላ ዝበሃል ከዓ ምስ ሱዳን ክሕውስዎ ይደልዩ ነይሮም። ኣብዚ እዋን እዚኦም ከዓ ቦታትና ነኖ ሓደ ኢና ይንፈላለን ኢሎም ማሕበራት እንዳቆሙ ብሕቡን ብስቱርን እንዳተቓለሱ ሃገር ኣፅኒሖምልና ማለት እዩ። ስለዚ ቤትኤል ንፍዕቲ ርክብኪ ኣለኺ። ካልኣይ ተወዳዳሪት ሉልያ ኢኺ። ከመይ ኣለኺ?
2: ፅቡቅ።
1: እስኺኸ ኣብ ግዜ ንእስነት እቲ ፍሉይ ድገብሮ ወይ ከዓ ተምሃራይ ሃይስኩል ኮይንካ ሓሊፍካ ተምሃራይ ካልኣይ ደረጃ ኮይንካ ሓሊፍካስ ንዘላለም ደይርሳዕ ዝገብሮ ተዘክሮታት እንታይ ኮይኑ ይስማዓኪ?
2: ካብቲ መጀመርታ ንእሸይ ከለኻ ወይ ኣብቲ ጁኒየር ወይቲ ኤሌመንታሪ ከለኻስ ብስድራኻ ተወኪልካ ኢኻ ትኸይድ ኩሉ ግዜ። ሃይስኩል ምስ በፃሕካ ግን ከምዚ ነፍስኻ ወኪልካ ኣብ ሂወትካስ ተይ ክትገብር ኣለካ ትውስነሉ ዕድመ ስለ ዝኾነ ተዘካሪ ገብሮ ይብላኣነ።
1: ፅቡቅ። ስኺ ሕጂ እቲ ድሕሪ ዓመታት ትዝክርዮ ወይከዓ ተስተማቐርዮ እንታይ ኮይኑ ይስማዓክ? ካብዚ ኩሉ ትሕልፍዮ ዘለኺ ንጥፈታት
2: ኣብ 11 ምስ ክላሰይ ዘሕልፎ ዘሎ ሂወት ተዘካሪ ኮይኑ ይስማዓኒናዩ።
1: ፅቡቅ። በሊ ሳልሰይቲ ሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድልያ ዘላትኪ ሕስብ ኣቢል ክመልሲ። ቀንዲ ዕላማ ሃገራዊ ኣገልግሎት እንታይ ነይሩ? ሀ ንህላወን ቀፃልነትን ሃገር ለ ንህንፀት ሃገር ሐ ዱልዱል ሓይሊ ምቋም መ ኩሉ መልሲ እዩ።
2: መ ኩሉ መልሲ እዩ።
1: እርግጠኛ ኸ? ሙሉ መልሲ። ሙሉ መልሲ ሙሉእ ነጥቢ ረኺብ ክለኺ። ቀንዲ ዕላማ ሃገራዊ ኣገልግሎት ንህላወን ቀፃልነትን ሃገር ንህንፀት ሃገር ዱልዱል ሓይሊ ምቋም መ ኩሎም መልሲ እዮም። ስለዚ ኩሉ መልሲ እዩ ማለት እዩ። ኩሉ እዚ ምክንያታት ወይ ዕላማታት ናይ ሃገራዊ ኣገልግሎት እዩ። ሉልያ ሉልያ ናባኸ ይሕጆን። ኣብ ቤት ትምህርትኹም ንጥፈታት ናይ ሃማመት ኣሎ ዶ?
3: ኣሎ።
1: ትሳተፍ ዶ ንስኸ? እቲ ንጥፈታት ከመይ ይመስል? ንስኸ እንታይ ዓይነት ኣበርክቶ እዩ ዘለኪ?
3: ንሕና ምስ ገለ ብፆተይ ኮይና ከምዚ ኣካይድ ተኣካል ኒያ ናይ ቤት ትምህርቲ ሰማዕታት ብዙሕ ንጥፈታት ነካይድ ኢና ሕጂ ኣብታ በብክስታዩ እዩ ኣብ ምክታል ክለባት ተመፂና ስኒ ብዙሓት ክለባት ኣለዋ። ንዕን ጠርኒፍካ ናይ ክለብ ናይ ጥዕና ኣሎ፣ ናይ ኣንበብቲ ኣሎ፣ ናይ ምህዞን ሰንዓን ብዙሕ እዩ። ብሰብስበብ እቲ ዝደልዮ ስኒ ኣብ ድላይቱ ምእንቲ ከድምዕሲ ብዙሓት ክለባት ኢና ፈጢርና ዘለና ቤት ትምህርቲ ሰማዕታት ተመፂና። ኣብ ዕረፍቲ ድማ እቶም ናይ ሚኒ ሜድያ ዝበሃሉ ክስታይ ድማ ናይ ሃገራዊ ደርፍታት ድዩ ገለ ንተምሃሮ ከነቃቑሕ ዝኽእል ፅሑፋት እዮም ነንብብ ገለ። እታ ክለብ መሪሕ ክትበሃል ኣለኻ ኣብ ሃገራዊ መዝሙር ተሰሪዕካ ኣብ ባንዴራ ምስቀል ምውራድሲ ዓብተራ ንፃወት።
1: ፅቡቅ። ንስኺ ብፍሉይ ኣብያ ክትነጥፊ ቀንዲ ክስተይኪ ካብዘን ክለባት ማለት እየ?
3: ኣነ ኣብ ሓላፊ ናይ ምክታል ክለባት እየ።
1: ፅቡቅ። እንታይ ካብ ትጅምርዮ ሞ እንታይ ኣብ መዛንኩምሲ እንታይ ዓይነት ፅልዋ ይሕድርኩም ካብ ተዓዘብኩሞ ማለት እዩ ወይ ለውጢ ትርኢ ኣለኹም ዶ?
3: ብዓብዩን መጀመርታን ሰብ ኢኻ ትኸስብ ኣሃማተ ናይ ኩሎም ቤት ትምህርትታት ገለመለ ተኣኪብካ ብዙሓት ነናትካ ምሻሎ ብዙሕ ሰብ ኢኻ ትፈልጥ። ብዓብኡ ከዓ ኣብ ናይ ሲቪካዊ ስልጠናታት ከዓ ብዙሕ ኢኻ ትኸስብ። ብዘይብኡ ከዓ ንሕና ብነቕርቦ ጠለባት ንኡ ዘባና ኣብ ዝኾነ ዓውዲ ምሻሎ ክኢላታት ምሁራት ገለመለ የምፀልና እዩ።

0: ናይ ዘተ ክሳይ ይፈጥረልና እዩ
1: ፅቡቅ ተስፋ ይገብር ክትቅፅልዎን ናብ ናእሽትሕዋትኩም ከተሰጋግርዎም ድማ ሳልሰይ ትሕቶ ከያ እምበር ምረፅ ስለ ዝኾነት ጥንቅቅ ኢል ክመልሲ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይዚ ዘመን እዚ ዝኾነ ስልጡን ኣተሓሳስባ እንታይ እዩ ሀ ሃገርን ሃገራውነትን ለ ጂኦግራፊያዊ ኣሃዱ ሐ ቀቢላውነት መ ኩሉ መልሲ
0: ሀ ሃገርን ሃገራውነት
1: ሙሉእ መልሲ ሙሉእ መልሲ ኢሉ ለያ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይ ዘመን እዚ ዝኾነ ስልጡን ኣተሓሳስባ ሃገርን ሃገራውነትን እዩ ክክረክብኪ ኣለኺ ሉልያ ፅቡቅ መረዳታ ፅቡቅ ዝኾነ ኣፍልጦ እዩ ዘለኪ ኣብዚ ዛዕባ ዝሞ ከም ኩለን ብፆትኪ ሃገራውነት እንታይልኪ ምገለፅክዮ
0: ሃገራውነት ሲ ቅርብነት ናይ ዜጋታት ንዝኾነ ምሻሎ መለክዕ የብሉን ስምዒት ከም ምዃኑስ መለክዕ የብሉን ግን ንሃገርካ ትገብሮ መስዋእቲ ብግዜ ካድዩ ወላ ስጋ ናይ ደም መስዋእቲ ክትከፍል ሲ ኩሉ ግዜ ቅሩብ ምዃን ብከምዚ ከተረጋግፆ ትኽእል ደስታ እዩ
1: ልክዕ ስምዒት ክሳብ ዝኾነ በቲ ስምዒት ዘይኮነስ በቲ ውፅኢት እዩ
0: በቲ ውፅኢት እዩ
1: ስልካዕ ትኽክል ያንዴልና ልያት ናባኺ ተመሊሰ ኣለኹ ከመይ ኣለዉ ውድድር እንታይ ነይሩ ትፅቢታት ክስከ
2: ኩሎም ትፅቢታተ እዩ ደሎ ከምዚ ተፀብየ ነይሩ ሞራ በላሕቲ ዝኾነ መወዳደር ተክበፃዕኒ ትፅቢተ እዩ ነይሩ ይላሉ
1: ማዕረ ትፅቢት ክዶ ከተዳሊኹምሞ
2: ኣነ ከም ዓመይ ተዳለየ ድ
1: ፅቡቅ ኣጆ ክበሊ ሕጂ እውን ፅቡቅ ዕድል ምንየልኪ ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብዪ ተራ ዝተፃወተ ነጥበ መቐይሮ ኣይና እዩ ሀ ወፍሪ ባሕር ነጋሽ ለ እናደው እዝ ሐ ሰላሕታ ወራር ይቕሬታ ሐ ሰላሕታ መ መልሲ የለን ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትኪ
2: ለ እናደው እዝ
1: ግፀኛ ዲኼ ሙሉእ መልሲ ወላ ከደናግረኪ ኢሎሞ ወላ ሓንቲ ግን ነቕ ከምኮና ኣይበልክን ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብዪ ተራ ዝተፃወተ ናደው እዝ እዩ ስለምንታይ እዩ
2: ኣብ ናደው እዝ ዓብ ዝኾነ ሓይሊ ናይ ፀላእ ስለ ዝተደምሰሰ ብኡ መጠንካ ኩሉ ኤርትራ ዋላ እቲ ኣብ ሜዳ ደይነበረ ህዝቢ ከምዚ ትባዓት ረኺቡ ዋላ ንሜዳ ንክወፅእሲ ብብዝሒ ሰብ ከም ዝወፅእ ተገይሩ ካልኣይ ድማ እቲ ፀላይ ብዙሕ ዕንወት ስለ ደጋጠሞ ከምዚ ናይ ምርባሽ ፀገም ኣምፂኢሉ ሞ ስለዚ እቲ መቂሮ ኮይኑ ለፍቶስታይና ማለት
1: ናይ ብሓቂ ድማ ዝበለጣቀይት ልዕሊ ታሕቶ እዮ ክመሊስከ ተወሳኺ እውን ብዙሕ ናይ ንብረት ክሳራታት እውን ከሲሩ እዩ ማለት ሲ ወላ ዓቕሚ ሰቡ ኣማይት ታንክታት መኪናታት ብረታት ክሳብ መኮነናት ናይ ሶቤት ዝተማረኽሉ እዩ ነይሩ ስለዚ ፅቡቅ ጌር ክብሪ ክናለኽ የቕኒልና ቤቴል ናባ ክመፅእ ኣለኹምዎ ናይ መወዳት ሕቶ ኸያ ኣብ ግዜ መፅናዕቲ ሲ ኩሉ ግዜ ኣብ ተምሃሮ ኣማራፅታት ኣሎ ሞ ብውልቂ መፅናዕቲ ዶ ይሓይሽ ትብሊ ወላ ብጉጅለ ወይ ከዓ ነናቱ ጥቕሚ እንታይ እዩ
3: ክልቲኡ ነናቱ ጥቕሚ ኣለዎንዶ ብውልቂ ከተፅንዕ ከለኻ ሓደ እታ ግዜኻ ኣይተጥፍእን ኢኻ ማሲ ንብዙሓት ሰባት ከተረድኦም ከለኻን ንዓኻ ንበይንካ ትርድኦ ከለኻን ዝወስደልካ ግዜ ይፈላለዩ ብኣንፃሩ ከዓኒ ብጉጅለ ኮንካ ከተፅንዕን ከለኻ እቲ ስኻ ዘይትፈልጦ ካልኦት ሰባት ክነግሩካ እዮም ዝተወሶም ዘይፈልጥዎ ድማ ንስኻ ክትቦም ኢኻ ስለዚ ንሓሳባት ምለውዋጥ ኣሎ ማለት እዩ ስለዚ ክልቲኡስ ዘይባላለፅ እዩ ኢለ ሓስብ ግን ካብ ናብኡ እቲ ስኻ ትፈልጦ ወይ ትስኻ ሒዝከዮ ዘለኻ ምሽ ኩላትካ ነናትካ ብውልቅካ ተፅንዕ ሽዑኡ እቲ ዘይተረድአ ኮይከዓ ዘይበርህልካ ሕቶታት ድዩ ሓሳባት ከዓ ብሓባር ተኣኪብካ ሽ ምግባር ሓይሽ ይብል
1: ንፈቲ ንስኻ ሕጂ እንታይ ክዝያዳ ትጥቀሚ
3: ከምዛ መወዳእታ ዝበልኩም ምሽ መጀመርታ በዕለ የፅንዕ ሽዑት ዘይተረድአኒኻ ናብ ግጅለ ይሕልፉ
1: ኣዝዩ ፅቡቅ መፅናዕቲ እዩ ኣብ ትምህርቲ ኸ ከመይ ውፅኢት ትርኢሉ
3: ፅቡቅ ኣርባዓይ ውፅኢት ኣለዎ ብለነ
1: ልክ ክቅፅል እዮ ከዓ ተስፋ ገብር ራብዒት ሕቶ ኸያ እሞ ምረፅያ ናይ መወዳእታ ሕቶ ኸያ ከዓ ፅቡቅ ዕድል ምነየልኪ ካብዞም ዝስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ኣይኮነን ሀ ባህርያዊ ፀጋታት ለድሌታት ሐ ሓርነት መ መንነት

0: ዝበዝሐ ባህርያዊ ፀጋታት
1: ሙሉ መልሲ ሙሉ ነጥብካ ርክብ ክለኺ ካብዞም ስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ዘይኮነ ባህርያዊ ፀጋታት እዩ ድሌታት ናይ ህዝቢኻን ናይ መንግስትኻን ብዓብዩ ሃገርካ ትደልዮ እንታይ እዩ ሓርነት መንነት እዚ ኩሉ ምስ ሃገራውነት ክነተኣሳስሮ ንኽእል ኢና ባህርያዊ ፀጋታት ግን ከምቲ ንብሎ ዘለና ተፈጥሮ እዩ ወይ ካብ ባህርያዊ እዩ ሉልያ ናባኸየ ክመፅእ ራብዒቲ ሕቶ ኸያ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነ ድማ ሓንቲ ዕድላ ዘላትኪ ሓደ ሃገር ድሩትን ፍሉጥን ዳሽ ኣሃዱ እዩ ሀ ሕርሻዊ ለ ኢንዱስትርያዊ ሐ ቱሪዝማዊ መ ጂኦግራፊያዊ
2: መ ጂኦግራፊያዊ ኣሃዱ እዩ
1: ሙሉ መልሲ ንፍዕት ሉልያ ሙሉ መልሲ ሓደ ሃገር ድሩትን ፍሉጥን ዝኾነ ጂኦግራፊያዊ ኣሃዱ እዩ ልክዕ ሃገር እኳ ከም ስነ ሓሳብ ኣዝዩ ዓብዩ ብፍላይ ፖለቲካዊ ስነ ፍልጠት ክግለፅ ከሎካ እንዳዓሞቐን እንዳሰፍሐን እዩ ዝኸይድ ታዝናእሰት ኣሃዱ ትበሃል ግን እዚኣ እያ ሕጂ እቲ ወይ ብግዛኣታት ወይ ብናይ ደጋዊ ስርዓት ወይ ከዓ እቲ ህዝቢ ብሰላማዊ ባዕሉ ደቡ ክሕንፅፅ ትኽእል እዩ እቲ መንግስቲ ከዓ እንተስ ብሓይሉ ድዩ ምምሕዳርን መንግስትን ከስርፅ ወይሲ ተሰማሚዑ ተፋትዩ ከም ዘለዎ ከስርፅካ ሓደ ነገር ይኸውን ማለት እዩ ስለዚ ታዝናእሰት ጂኦግራፊያዊ ኣሃዱ እዩ ኣየልናያ ሃገር ሳልሰይት ተወዳዳሪትና ሉልያ ፅቡቅ ዕድል ምነየልኪ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ መን እያ
2: ሃገር
1: ሙሉ መልሲ ሙሉ መልሲ ይስተረና እምበር ክፈላለያ ደንከ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ ሃገር እያ ረኺብኪ ኣለኺ ከምዛ ቀዲምና ጠቐስናዮ ሃገር ስፍሕ ዝበለ መረዳእታ ክህልዋ ይኽእል እንድዩ ግን ስኽኸ ከም ሉልያ እንታይ ኢልክ መገለፅ ክያ ሃገር ማለት እንታይ ማለት እዩ
2: ሓንቲ ህዝቢ ዘለዋ ንፁር ጂኦግራፊያዊ ኣቀማምጣ ንፁር ወዳዶባታ ዝተኸለለ ልኡላውነታ ድማ ዝተረጋገፀን ብካልኦት ሃገራት ዝተቀበለኦን ኣህዱ እያ
1: ልክ ስለዚ ሃገር ንጭበጥን ዘይጭበጥን እዩ ማለት እዩ እቲ ዝጭበጥ መሬትና ባህርና ባህርያዊ ፀጋታትና ኣሎ ዘይጭበጥካ ዝጠቐስክዮ ኣሎ ሕጂ ኤርትራዊት ምኳን እንታይ ይስማዓኩም ንስኺ ከም ሃገር
2: ዓብ ሕበት
1: ኤርትራውነት እንታይልክ ምገለፅክዮ
2: ኩሉ ንሻሎ ኩሉ ግዜ እቲ ዝሓለፈ ታሪክና ኣብዚ ደረጃ እዚ ከም ሃገር ቀይማ ኤርትራ ልኡላዊትን ልኡላውነት ዝኽበረት ሃገር ኮይና ኣብዚ ደረጃ እዚ ንክትበፅሕ በቶም ዓበይቲ ኩሉ እቲ ዘሕለፍናዮ ክሳይ ክንገረካ ወይ ክፀወየልካ ከሎስኒ ድዕቲ ሃገራውናስ ከስሚ መሊሲ እዩ ዝውስኽ
1: ናይ ባሃቂ ንስኹምን ብዓቕሚኽን ትገልፅዎ ዘለኹን ኣብ ብፆትኩን ኣብ ሕዋትክን ኣብ መዛንኹም ተመሳሳሊ ፅልዋ እዩ ዘለዎ ሞ ክትዕቅቦን ክትቅፅልዎን ይላቦ ማለት እዩ ስለዚ ሉልያውን ውድድር ክወዲእ ክለኺ ኳሓጎሰኪ ልያት ናባኸ ካብታ ርስቲ ኸይ ወፃናስከ ሃገር ማለት ከ ንዓኽ እንታይ ማለት እዩ
3: ሃገር ማለት ከምዚ ዝበለተሎ ሓንቲ ፖለቲካዊት ኣህዱ እያ ኣብዛ ኣህዱ እዚኣ ብዙሕ ነገራት ዝዓቆፈተ ህዝቢ ክህልዋ ክእል መንግስቲ ኣለዋ ብዙሕ ድጭበጥን ደይጭበጥን ነገራት ውን ኣሎ እዚ ሃገር እዚኣ ግን ክትዕቀብ እንተኮይና በቶም ኣዋደ ኣለዉ ህዝቢ እያ ትዕቀብ እምበር ብባዕዳዊ ይኹን ብካልእ ነገራት ኣይትዕቀመ ስለዚ ነዛ ፖለቲካዊ ተባህዱ እዚኣ ንዕቅባ እቶም ኣብ ውሽጣ ደለና ኣባላታ ዳኣ እምበር ብካልእ ድመፀ ኣይኮነን ስለዚ ሃገራውነት ክንብል ከለና ከዓ ነቲ ሃገር እቲያ ንምዕቃብ ስለ ንጥቀመሉ ተወፋይነት እዚ ሃገራዊ ኣገልግሎት ኢልና ብሕጂ እውን ንክርኢ ዘለና ነቲ ሃገር እቲያ ንምግልጋል እዩ ሞ ስለዚ ሃገርናና ከም ሓንቲ ዕላማና ኣብ ድኾነ እዩ ክንከይድና ሲ ክንጥምት ኣደለና ሃገርና ያትከውን ዘለዋ ኢላሓስብ
1: ናይ ብሓቂ ድምቕ ድበለጣ ቀይት ኣዝዩ ደስ ደብል ዝሕብን መግለፂ እዩ ንስኹ እውን ከም ብፀትኪ ሕጂ እውን ክደግመልክ ቀፅልዎ ጥራይ ክብለክ ንኽእል ቀፅል እዮ ናይ መወዳእታ ሕቶ ኸያ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ እንታይ ተባሂላ ትፅዋዕ ነይራ
3: መረብ ምላሽ
1: ሙሉ መልሲ ሙሉ መልሲ ብትኽክል ረኺብኪ ኣለኺ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ መረ ምላሽ ወይ ምድረ ባሕሪ ተባሂል እያ ትፅዋዕ ነይራ ረኺብኪ ኣለኺ ንስኹ እውን ሙሉ ነጥቢ ረኺብኪ ኣለኹ ማለት እዩ እዚ ማለት እቲ ከበሳታት ዝነበረ ግዛኣት እዩ እምበር ብበዓል በለው ዝበሃል ነይሩ ብድሕሪ ፉንጅ ዝበሃል ነይሩ መግዛእታዊ በዚ ምዕራባዊ ቆላ እቲ ገማግም ከዓ ብናይ በዓል ቱርኪ መግዛእቲ እዩ ነይሩ ማለት እዩ እምበርከስ ዝኸበርኩምን ዝኸበርክንን ተኸታተልትና ንሎሚ ዘቕረብናልኩም መደብ ነዚ ዝመስል እዩ ነይሩ ኣብ መንጎ ዘን 4 ጀጋኑ ዋዕሮታት ዝኾነ ደቂ ኣንስትዮ ኣዝዩ ሓያል ውድድር ይፀኒሑ ናብ ዝቕፅል መድረኽ ሓሊፈን ናብቲ ፈታን ወይ ከዓ መፃረዪ ዝበሃል መድረኽ ሓሊፈን እውን ነቲ ውድድር ክትከታተልዎ ብክብረ እየ ዝዕድም ንሎም

ከማይ ፀበርበ መውእልና ባዓደ ሓደ ባዓድበ ሴፍ ንዋልጣን ጎሚዳ ንሱ በርቂ ክኸወር ዓሳ ኽሩ ነጉዳ ተዓበአና ዓዲ ውዒሎም

pêcher là. C'est ça.

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት ሰላም ከመይ ትቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ መፅሓፍ ዘተኮረ ክኸውን እዩ መሪፅናያ ዘለና መፅሓፍ ድማ ፅዋ ጎልጎል ዘርእስታ ልበወለዳዊት ዛንታ እያ ደራሲኣ መምህር ቴድሮስ ሃብተ እዩ መምህር ቴድሮስ ሃብተ ኣብ ዝሓለፈ ግዜ ነዊሕ ዓመታት ኣብ ዝተፈላለዩ ፅሑፋት ብፍላይ ድማ ኣኽሊል ዘርእስታ መፅሓፍ ሕቲሙ ዝነበረ እዩ ሎሚ ነተኩረላ ዕላልና ግን ኣብዛ ፅዋ ጉልጉል ዘርእስታ ኣብ ሓቀኛ ፍፃሜታት ነቲ ኣብ 97ታትን 80ታትን ዝነበረ ኣብ ውሽጢ ከተማ ኣደራዕ መግዛእትን ንዕኡ ዝቃወም ወይ ድማ ዝምክት ዝነበረ ሂወት እተንፀባርቕ ዛንታ እያ እዛ ዛንታ እዚኣ 266 ገጻት ዝሓዘት እያ ኣብ 20 ምዕራፋት ድማ ተኸፋፊላ ኣላ ብዘይካዚ ድማ መቕድም ምእተዊ ብኡ ድማ ምንጪ መወከሲ እውን ኣጠቃሊላ ኣላ ምክትታልኩም ብምዕዳም ብናብ መደብና ክንሰግር መምህር ብርእስቲ እስከ ክንጅምር ፅዋግ ጎልጎል እዚ ሕጂ ምስተሰብኦ ንብሎ ወይ ድማ ንሓደ ነገር መልክዕን ስምን ንህበሉ ኣገባቢ እሞ ፅዋግ ጎልጎል እንታይ ምውካል ኢካ ቅሪብከ
1: ሕራይ ኣቐዲመ ተገብረለይ ዕድመ የመስግን እዛ መፅሓፍ ኣርእስታ ከም መጀመርያ ፅዋግ ጎልጎል እውን ኣይነበረትን ምናልባሽ ምስታ ቀንዲ ገፀ ባህሪ ምስ ሰብለል ተኣሳሰር ያገርያ ነይረ መጀመርያ ዳሕራይ ግን እታ ሽም ሂበያ ነበርኩ ስቕታ ሰብለል እያ ትብል ነራ ዳሕራይ ግን ከምኡ መፅሓፍቲ መፅኡ ናይ ተስፋይ ገብረኣብ የውርቃ ዝምታ ምስ ረአኹ ሓንቲ ፊልም እውን ትረአ ነራ ብሲኒማ ኢምፔሮ ስቕታ ናይ ሰማያት ገለ ሕጂ ቁሉብ ክትፍለየለ ብዙሕ ግዜ ወሲዱለይ ታ ሽም ክገብራ ዳሕራይ ግን እቲ ግዜ እንታይ መሰል እቲ 70ታት 80ታት ንፈልጦ ኢና ኣዝዩ ዝኸፍአ ግዜ እዩ ዝሓልፍ ነይሩ መቐተልቲ ማእሰርቲ ኩናት ዝነበሩ ግዜ ስለ ዝኾነ ሕጂ ምስኡ ተሓሒዝካ ክትሪኦ ከለካ ኣስመራ ከም ዋና

0: ከተማ ዝሓሸ ሰላም ዘለዎ ጥዑም ምቹእ ዝመስሎ ሰብ ክነብር ይኽእል እዩ ግዜ እቲ ግን እቲ ምቹእ ዝበሃል ርእሰ ከተማ ሲ ዘይምቹእን ኣዝዩ ሓርፋፍን እዩ ነይሩ ማለት እዩ። ስለዚ እቲ ጎልጎል እቲ ጎልጎል ኢልካ ተሓስቦስ ፀዋግ ኮይኑ ይፅወግ ማለት እዩ። እቲ ጎልጎል እንድሕር ተፀዊጉ እቶም እምባታት ከ ከመይ ይብሉ ነይሮም ኣብቲ ግዜ እቲ ኢልካ እውነት ነገር ከተረጋግፆ ትኽእል ኢኻ። ስለዚ ካብ ከም ዝተበጊሰ ኣብ ሓንቲ ዘረባ ምሰማዕ ኳ ልክዕ ማች ገራትለይ ምስ ካብ ሓደ ሰብ ምሰማዕ ኳ ፀዋ ጎልጎል እንተበልኳ ኢለ ድሕራይ ብኣ ወዲ እየ ማለት እዩ።
1: ራይ እንታይ ትርጉሙ ኮ ፀዋ ጎልጎል ምስቲ መፅሕቕፎ ናይ ትዛንታ
0: ኣብ ሕቕፎ ናይ ትዛንታ ሕጂ ከምዚ ክገልፆ ፀናሕኩ። እቲ ግዜ ኣዝዩ ከቢድ እዩ ነይሩ ኣብ ሰብዓታት ብፍላይ ምምፃእ ናይ ደርግ ዋላብቲ መጨረሻ ዓመታት ናይ ንጉስ ሃይለ ስላሴ ዝነበረ እቲ ህዝቢ ዝሕልፎ ዝነበረ ናይ ኣደራዕ ናይ መግዛእቲ ምናልባት ኣብ ሳሕል ወይ ኣብ ገጠራት ጥራሕ ኣይኮነን ኣስመራ ውን ከመስመራ ሲ መዓት ሽግር ዝኸፍአ ሽግራት ተርኣይሉ ሰባት ኣብ ፅርግያ ተረሸምሉ ማእሰርቲ ዝበዝሓሉ ብዙሕ ግፍዕታት ዝግበረሉ እዩ ነይሩ ማለት እዩ። እዚ ብቲ ታሪክ ኩሉ ሰብ ዝፈልጦ እዩ። እቲ ኣስመራ ዝበሃል ሕጂ ከም ርእሳ ከተማ ሲ ብዙሕ ሽግር እውን ኣብኡ ከምዝነበረ ብዙሕ ቃልሲ ኣብቲ ውሽጢ ይካየድ ከምዝነበረ ሰባት ይግፍዑ ከምዝነበሩ ብመግዛእቲ ሕጂ ተጎልጎል ፀዋ ከምዝነበረ ንምርኣይ እያታ ሓሳበይ።
1: ኣብ ገበር ናይታ መፅሓፍ እንተዳ ርእናዮ በዓል በጃ ክዳን ኣሎ ብረት ዝሓዙ ኣለዉ ኢሉ ጠሚሩ ንድሕሪ ዝኸይዳ ኣሎ እንታይ እያ ክትውክል ምስቲ ናይ ከተማ ዛንታ?
0: እዚኣ እታ መልእኽታ እዚ ተኢዱ ተኣሽሩ ዝኸይድ ዘሎ እቲ ገፀ ባህሪ ኣብቲ ውሽጢ ዘሎ ማሕሪ እዩ መካኒክ እዩ ወዲስው እዩ ኣቦኡ ምስተሰውኡ ከዓ ስድራ ናይ ምእላይ ሓላፍነት ወይ ፀወ ተሰኪሙ ይኸይድ ነይሩ። ግን ንዕኡ ክገብር እውን ዕድል ኣይረኸበን እቲ ግዜ ዕድል ኣይሃቦን ንባዕሉ ኣብ ማእሰርትን ኣብ ግፍዕን ይኸይዱ ተኣሲሩ እዩ ዝኸይድ ዘሎ ወተሃደራት እዮም ኣኸቢቦሞ ዘለዉ እንድሕሪኢኸዮም እቲ ብቕድሚኡ ዘሎ ከዓኒ ምድረ በዳ እዩ ኣዝዩ ናብ ዝኸፍአ ፀገማት ትኸይድኩም ዘሎ እሞ ከዓ ኢኖሰንት ከሎ እሱ ማለት እዩ ንፁህ ከሎ ማለት እዩ። ሕጂ ከመይ ኣተር እዚያ
1: ስለምንታይ ነዚ መፅሓፍ ኣሰናዲእካዮ ከም መዓስ ጀሚርካዮ?
0: ከምቲ ኣብ መእተው ተጠቂሱ ዘሎ እዛ መፅሓፍ እዚኣ ብዘገርም ኣብ 92 እየ ጀሚር እያ 92 ትፕሎት መፅለ ሽዑ እቲ ዝነበረና ስምዒትና ፅምነት ኮይኑ ይሽዑ ሓጎስና ክስተያ ኣይነበሮን ወዳእታ ኣይነበሮን ሰብ ዝብሎ ይፈልጥን እዩ ነይሩ። ንኣብነት ንዓይ ኣቦይ ወላድየይ ክልተ ቅንብ ፅርግያታት ይዘውር ነይሩ ምስቲ ህዝቢ ንስዕስዕ ዝጭፍር ማለት እዩ። ኣነብቲ ግዜ እቲ ኣብ ዞባ ደቡብ ሽዑ ሰራይ ኣውራጃ ሰራይ ዝነበረ ኣብ ዓረዛ ካብ ዓረዛ 5 ሰዓት ብእግርካ ተኸዶ ዝባን ደብሪ ዝበሃል ዓዲ ዳይረክተር ናይ ሓንቲ ንእሽቶ ቤት ትምህርቲ ነይረው ኣነየ ከፊተያታ ቤት ትምህርቲ ድሕሪ ናፅነት ድሕሪ 30 ገለን ዓመታት ምስ ዓፀወት ሲ ኣነየ ከፊተያ ከም ዳይረክተር ዳሕራይ መምሃራ እንዳተወሰኹ ኣብኡ ኸድና ሕጂ እቲ ስምዒታት ስለ ዝነበረ ኣብቲ ቦታ ኮይነ የ ብተስዓን ክልተን ጀሚር እያ ህልም ዝበለ ገጠር እዩ ኣብኡ ኮይነ ጀሚር እያ ይጅምራ የቕምጣ የልዕላ 3 ዓመት ድርብያ የልዕላ እቲ ቁም ነገር ዘይምጥፋ እዩ ማለት እዩ። ስለዚ ሽዑ የ ጀሚረ እያ እቲ ዕላማ ከዓኒ እቲ ዝነበረ ናይ መግዛእቲ ስርዓት እንታይ እዩ ዝገብር ነይሩ እቲ ህዝቢ ከነ ህዝቢ ከመይ ይብድሆ ነይሩ እቲ ቃልሲ ናይ ኤርትራ ብሓፈሽኡ ማለት እዩ። ብፍላይ ከዓ እቲ ኣብቲ ከተማ ብዓይንና ንሪኦ ነበርና ኣብቲ ጦብላሕታ ደራሲ ዝብል ጠቂሰዮ ዘለኸውን ኣሎ ኣብቲ ጦብላሕታታት ኣብ ውሽጢ ስመራ ውግእ ርኢና ኢና ኣብ ገዛውትና ውግእ ርኢና ኢና ኩናት ተጋደልቲ ምስ ጦር ሰራዊት ኣብ ኣስመራ ማለት እዩ ኣብኡ ክንደይ ነገራት ሓሊፉ ክንደይ ሰብ ሞይቱ ማለት እዩ ዝተፈላለየ ብዙሕ ነገራት ኣሎ። ስለዚ ነቲ መግዛእታዊ ስርዓት ኣብ ልዕሊ ህዝቢ ኤርትራ ዝገብሮ ነበረ ግፍዕን እቲ ህዝቢ ከዓ ከመይ ምክቶ ነይሩን ንምንፅብራቅ ኢለ ገርያ እዛ መፅሓፍ
1: ፅቡቅ። ኣብቲ ኣርእስቲ ክንምለስ ፀዋ ጎልጎል ይብል እሞ ክውንነታዊ ልብወለድካ እዩ ድብል ዕምቆት ናይ ክውንነት ምናልባት ከም ክልሲ ሓሳብ ገፊሕ ነዊሕን እዩ ኣዝዩ ረቂቕ እውን እዩ ክውንነትን ልብወለድን ክልተ ተፀረርቲኦም ዝብል እውን ምጉት ኣለዎ ከም በዓል ጆርጅ ኢልየት ካልኦና መልኪቶም ይብሉ እዮም ሞ ስለምንታይ ካ ክውንነታዊ ልብወለድ ክልካ
0: ብናተይ መረዳእታ ኣነ እንታይ ሓሲበ ክውንነታዊ ክብሎ ከለኹ ሓደ ነገር ናይ ኩናት ግዜ እንተልዩ ኣብኡ ዘለዉ ሰባት እንታይ ክመስሉ ይኽእሉ

0: ብኸመይ ንቀሳቅሱ ክእሉ? ኣብቲ ግርጭታት ከ በቲ ሓደ ወገን ዘሎን በቲ ሓደ ወገን ዘሎን ኣብቲ ከመይ ይዋሳእ? ሕጂ ልክዕ ኣይኮነን ዝዛንታ እዚ ልክዕ ኣይኮነን ልብወለድ እዩ። ግን ኣብ ሓደ ታሪካዊ እዋን ዘለዉ ሰባት ከመይ ይኹን ይኮኑ ምስቲ ኣእምሮና ዘሎ ስእሊ ኣእምሮ ናይቲ ግዜቲ ዝእሰሩ ዝቕተሉ ዝቃለሱ ኣለዉ። በቲ ሓደ ከዓ ዝቆትሉን ዝኣስሩን ዝገፍዑን ከ ኣለዉ ማለት እዩ። ሕጂ ነዚ ኣነ እቲ ሓሳብ ናተይ ከምኡ እዩ እቲ ናተይ ሓሳብ ነይሩ።
1: ፅቡቅ እሞ ናብ ኣውራ መልእኽታ ክንከይድ እንታይ መልእኽትካ እንታይ ከ ክትብል ከም መወዳእታ እዚኣ መፅሓፍ ሲ ጠሚር ናብዚ 266 ገፃት በቶም ኣውራ መራሕቲ ዛንታ ኣቢልና ንባዓልና ንምሓርን ሓዊስና ብኩሉ ሲ እንታይ ኢካ ክትብል ደሊኻ?
0: ሕጂ ዋላ ብኣቶም ተጀሚርና ብምሓርን ተጀሚርና ንኣብነት ኣብቲ ግዜ እቲ ከምኡ ዓይነት ሰባት ብዙሓት እዮም ነይሮም። ስድሪኦም ተቐቲሎም ኣቦኦም ተኣሲሩ ተቐቲሉ እቲ ጾር ኣብ ዝባኖም ዝወድቆም እሞ ካብ ኩሉ ካብቲ ሽቅ ዝነበረ ፖለቲካዊ እንታይ ዝበሃሉ እኳ ሓደ እምነት ከም ሃገራውያን መጠን ተሃለዎም እቲ ናይ ውልቂ ጉዳዮም ዓዚዝዎም እቲ ክብደት ናይቲ መነባብሩ ንዑ እንዳተቃለሱ ኢዶም ከየእትዎ ከለዉ ምስትን ምስትን ግን ዝግፍዑ ዝቕተሉ ከም ዝነበሩ ንምርኣይ እዩ። በንፃሩ ከዓ ትባዓት ኮይኖም ዝቃለሱን ዝብድሁን ከዓ ከም ዝነበሩ ንምርኣይ እዩ። ኣብዚ ግን እቲ ሓፈሻዊ መልእኽቲ እቲ መግዛእቲ ወይቲ ፀላእይ ዝኣመነ ብሴፍ ዝኸሓደ ብሴፍ ፀላእ ህዝቢ ኤርትራ ምዃኑ ነቲ ንፁህ ክንብሎ ኣይንኽእልኒ ኢና። ግን ብሽግሩ ኣብቲ ቃልሲ ኢዱ ክመልስ ዘይከኣለ እውን እንተኾነ ምሕረት ከም ዘይገብረሉ ብኩሉ ነቲ ህዝቢ ፀላእኡ ምዃኑ ዋላ ነቲ ሰላማዊ ዝበሃል ዋላ ዓባይ ሰበይቲ ትኹን ዋላ ቀሺ ኹን ኣብኡ ተጠቂሶም ኣለዉ ብዙሓት ኣቡናት ዋላ ንሳቶም እንቲ ሓቂ እንዳተዛረቡ ከሉ ወይም ዝግፍዑ ነይሮም ማለት እዩ። ስለዚ እቲ ፀላእ ዝበሃል እቲ መግዛእቲ ዝበሃል ንዝኾነ ሰብ ከም ዘይንሕልፍ ንኩሉ ፀላእኡ ምዃኑ ከንፀባርቂ ኢለ የቲ ቀንዲ ገይር
1: ፅቡቅ ኣብቲ ቀዳማይ ክፋል ናይ እዚ ብዛዕባ መካነ መቃብር ቅድስት ማርያም ኣቕሪብካ ኣለኻ ስእሊ እንተላይ ኣሎ ትጉዕዞ ውን ኣብ ኢኻ ጀሚርካዮ ሓደ መቓብር ዓሚቕ ምስጢር ዘለዎ እዩ። ደቂ ሰባት እንታይ ዓይነት ተመክሮ ነይርዎም መን እዮም መወዳእታ መቓብር ምዃኑ ሰፈሮም ግን ፅቡቅ ሽም ተገዲፎም ኣብውን ፅቡቅ ሽሞም ከም ዝተርፍ ሂወትን እንታይ እያ ሂወት ዝብል እውን ሕቶታት መሊስካ ኣለኻ እሞ እስከ ብቲ ኣወዳድባ ናይቲ ዛንታ ካ ከምዛርብ
0: ሓደ ዛንታ ክህነፅ ከሎ ናይ ግድን ሓደ ቦታ እቲ ዛንታ ዝካየደሉ ቦታ ክህሉ ኣለዎ። እቲ ቦታ ከዓ ምስቲ ዛንታ ክሰማማዕ ክኽእል ኣለዎ። ስለዚ ሓደ ሕቡእ ስራሕ ምስጢራዊ ስራሕ ትሰርሓሉ ቦታ ኣበስመላ እንተልካ ኣበይ ክኸውን ንኽእል? በዚ መፅሓፍ እዚ እንተርእናዮ እዚ መቃብር ቅድስቲ ማርያም ኣዝዩ ፅምዋ እዩ። ብዙሕ ነገራት ውን ክሳዕ ሕጂ ነገራት ኣብኡ ዝግበሩ ከም ዘለዉ ምስጢራውያን ነገራት ከም ዘለዉ ንፈልጥ ኢና። ምስ ቃልሲ ተኣሳሰሩ እተ ዘይኮኑ ምስ ናይ ውልቀ ሰባት ኣብኡ ኣቲኻ ሕማቕ ነገር ምግባራት ኣሎ። ሕጂ እቲ ቃልሲ ኣበይ ኮንካ ክተካይዶ ትኽእል? ንብረት ተለካ ቤት ሓብኦ ኣብ ቤተክርስትያን ክትሓብኦ ትኽእል ትኸውን? ኣብ መቃብር ከዓ ዝበለፀ ምክንያቱ መቃብር ተፈራሒ እዩ፣ ከቢድ እዩ፣ ርዝነት ኣለዎ። ሞር ሕጂ እቲ ስራሕካ ናይ ምስጢራዊ ናይ ምዃን ተኽእሎ ኣለዎ። እሱ ጥራሕ ዘይኮነ እዞም ገለርያታት ናይ ኣስመራ ተዳርኢኸዮም ብተመሳሳለ መንገዲ ንሕና ቆልዑ ኮይና ክንዓቢ ከለና እዞም ገለርያታት እዚኦም ካብ ጫፍ ናይ እድገት ናይ ኣክርያ ካብ ሞደሽቶ ክሳዕ እዚ እግሪ ፎርቶ ዘሎ ኣብቲ ውሽጦም ኩሉ ንፈልጦ ኢና ተኣንጎሎታት ኣብኡ ዘሎ ብቁልዕነት ግዜ ማለት እዩ። ኣግዲሰና ኒ ኣብኡ ዘሎ ሕማቕ ነገራት እንዳረገፅና ዋላ ገለ ቆልዓ ተመክሮ ኣለካ ክትገብር ክትርኢ ምድላይ። ስለዚ እዚ እውን ሓደ ምስጢራዊ ቦታ ኮይኑ ከገልግል ከም ንኽእል ይርዳእካ እዩ። ብፍላይ እዚ ናይ ዘገለርያታት ዝብለካ ዘለኹ ብዙሕ ነገራት ኣብኡ ንረክብ ነርና ኢና ቆልዑ ስለ ዝኾና ግና ይርዳእና እዩ ነይሩ። ንቓልሲ ዝኾኑ ገመድ ሽጉፅ ዝተረኽበሉ ግዜ እውን ነይሩ እዩ። መድሃኒታት ንረኽበሉ ግዜ ነይሩ። ስለዚ እቲ ምስ ዓበኻ ነዚሳት ኢኻ ዝዝክር ክፅሕፍ ከለኻ እንተደኣ ከምኡ ክትፅሕፍ ደሊኻ እዚ ክልተ ቦታታት እዚ ከም ምስጢራዊ ቦታ ኢልካ ክመርፅዎ ዝኽእሉቶም ሽዑ ተቓለስቲ ዝነበሩ ክመርፅዎ ይኽእሉ እዮም ኢልካ ትግምቶ እዩ ማለት እዩ። ካልእ እውን ብዙሕ ክህሉ ይኽእል፣ ግን እዚኣተን ኣብ ኣስመራ እንተራሪእኻ ካብዚአ ዓቢ ምስጢራዊ ነገር እውን ብዙሕ ደሎ ኣይመስለኒ ክንዲኡ ዝወዳድር

0: ዘሎ ይመስለኒ ኩሉ ክእል እዩ ኣብ ሓደ ገዛ ውን ክነብር ክእል እዩ ኣብ ሓደ መንበሪ ገዛ ውን ክኸውን ክእል እዩ ግን እዚ ተኣዝዩ ምስጢራዊ ኮይኑ ኢለ ዝረኸብኩ ኣነ እዚ ቦታታት እዙ ማለት እዩ
1: ሂወት እንታይ ማለት እዩ ኣብዚ መፅሓፍካ ብብዙሕ ኣእምራት ገሊፅካ ኣለኻ እንታይ እያ ሂወት
0: ሂወት ብመንፅር እዚ መፅሓፍ እዚ ምስቲ መድረክ ክትሪኦ ከለካ ብፍላይ እቲ ሂወት ምስ መድረክ ተኣሳሲሩ እዩ ዝኸይድ ኩሉ ሻዕ ኣይናይ መድረክ ኣብ ግዜ ሰላም ዘሎ ሕጂ ዘሎ ብዘለናይ እዋን ዘሎ ሂወትን ሽዑ ዘሎ ሂወትን ንኣብነት ይፈላለዩ ስለዚ ሂወት ብድሆታት ዝተመልአት እያ ፀገማት ብየማን ብፀጋ መፁ ንዓቶም ከመይ ጌርካ ትብድሆም መስርሕ ናይ ሂወት መስርሕ ናይ ሂወት ከምኡ እዩ ኣብ ግዜ ቃልሲ ከዓ እቲ ሂወት ምስኡ ተኣሳሲሩ እቲ ሰብ ድኹም ዝነበረ ሓያል ኸውን እቲ ብዙሕ ዘይሓስብን ዘይመራምርን ነበረ ናብ ከምኡ ጎፁ ኸይድ መፍትሕታት ናይቲ ሽግር ከምፅእ ስለ ዘለዎ ማለት እዩ ስለዚ እቲ ሂወት መድረኽ ዝፈጥሮ እዩ እቲ ሽዑ ዝነበረ ሂወት ግን በዳህ እዩ እቶም ሰባት ከዓ ብኡ መጠን ኣዝዮም ሓያላት ነይሮም ማለት
1: እዩፅፅንካፈትዓንካ ፍትነካ እዩ ዝያዳ ክትወፅእ ዝድርኽ ስለ ዝኾነ ሂወት ናይቲ እዋን መኸተን ቃልስን ናፅነት ነይሩ ንብል ሕራይ ኣብ ውን ብዛዕባ ፍቕሪ ኣሎ ኣጋላልፃታት ንሕርካ ውን ብግጥሚ ቢልካ ቅርቦ ሓሳባት ኣሎ ናይቲ እዋን ፍቕሪ እንታይ እዩ ነይሩ
0: ፍቕሪ ከዓ ኩሉ ሻዕ ኣሎ ምስሰብ ሰብ ክሳዕ ዘሎ ፍቕሪ ኣሎ ፍቕሪ ናይ ሃገር ኣሎ ኣብዚ መፅሓፍ ተሪኢካዮ ፍቕሪ ናይ ኣንፃራዊ ፆታ እውን ኣሎ እዚኣቶም ካብ ዝኾነ ነገር ክፍለዩ ዘይክእሉ እዮም ኩሉ ሻዕ ነበርቲ ስለ ዝኾኑ ናይ ማሓርን ናይ ሃናን ናይ ያቆብን ናይ ዛ መኒካ ሂዋንን ኣሎ እቲ ወደ ገባ ኣብቲ ዓዲ ኣብቲ ርሑቕ ገጠር ኣብቲ ዝነበርኩ ኣነ ዝነበረ በቲ ከባቢ ክምዘን ዝኽእል ዓይነት ፍቕሪ ኣሎ ማለት እዩ ኣብቲ መፅሓፍ እዚ ከዓ ባህርያዊ ነገር እዩ ኩሉ ሰብ ምናልባሽ ኣብ ገዳም ተደኣቲኻ ፍቕሪ መኸይዲ ሰባት እዩ ፍቕሪ ተዘይህሉ ነይሩ ከዓ ፍቕሪ ሃገር ተዘየሎ ፍቕሪ ኣንፃራዊ ፆታ ተዘየሎ ከዓ እቲ ሂወት እውን መቐረት የብሉን
1: ገዛእ ስምዒታት እዩ ፅቡቅ ሰብለል ትብል ገፀ ባህሪ እውን ኣብቲ መቓብር ትርከብ ኣብ 1951 ከም ዝተወለድ ዝሕብር ኣሎ ሞ እስከ ስለምንታይ እዛ ገፀ ባህሪ ብኸመይ ከምፅኻያ ስለምንታይ ብከምዚ ዓይነት ደረጃ ክትህሉ ደሊኸ እያ
0: እታ ቐንዲ ገፀ ባህሪ ንሳ ንድያ ተቃላሲት እያ ናይ ውሽጢ ናይ ከተማ ስርሒታት እውን ብንጥፈት እያ ትሰርሕ ታጓል እቲ ዛንታ ሕጂ ካብ መጀመሩ ክሳዕ መጨረሽኡ ንዓ ኣብ ግምት እንዳእተወ ክኸይድ ኣለዎ ከም ሕጊ እሳ ኣዝያ ሓያልያ ኣዝያ ቅልጥፍት እያ ምስጢራዊት እያ እቲ ዛንታ ምናልባሽ ምሰንብብካዮ ዝያዳ ይርዳእካ ሕጂ እቲ ናታ ከም ጓል ኣንስተይቲ ሓደ ከም ጓል ኣንስተይቲ ክንሪኣ ከለና ኣበርክቶ ደቂ ኣንስትዮ ኣብቲ ቃልሲ እውን ከተንፀባርቆ ኣገዳሲ እዩ ስለዚ ወተባዕታዮም ክትገብርዎም ክኣልካ ግን ጓል ክትከውን ዝመረፅ ኩሉ ከዓኒ ደቂ ኣንስትዮ ማዕረ ክንደይ ኣብዚ ሃገር እዚ ኣበርክቶ ከም ዝገበራ ማዕረ ክንደይ ሓያላት ምኳነን ስካብ ሕጂ ማለት እዩ እቲ ተሪእዮ ትብዓ እቲ ትገለ ንካልኦት ውን መሃሪ ክኸውን ክእል እዩ ንሕጂ እቲ ታሪክ ከዓ ካብኡ ሕጂ እንተ እዚ ተነቢቡ ስተን ደቂ ኣንስትዮ እውን ከምዚ ከም ዘሎ ፈሊጠን ክሕይላ እውን ክድርኽ ክእል እዩ ቃልሲ ናይ ደቂ ኣንስትዮ ከዓ ክንፀባረቕ ኣለዎ ብዝብል እዩ እሳ ሕጂ እንተ ሪኢካ ኣብቲ መፅሓፍ እቲ ብዙሕ ሰብ ሕጂ ነቲ መፅሓፍ ኣንቢቡ ዝወደአ ስጋዕ መጨረሽታ ዳርጋ ኣይረኽባን ግምታት ገለ ዝጥርጥሩ ሰባት ከምዚ ድያ ክትከውን ክትእሰር ድያ ክትመውድ ድያ ገለ እዮም ድብሉ ዳሕራይ ግን ኣብዘይተፀበይዎ ቦታ ትፀንሕ ከምዚ ረእካ ኣብቲ መቓበር እያ ትፀንሕ እቲ ቃልሲ ዘሕለፈቶ ከዓ ነዊሕ እዩ ብጣዕሚ ፅንዓታ ትብዓታ ብፍላይ ኣብቲ መወዳእታ ብፀላእቲ ምስተኸበበት ትገብሮ ስራሓት እንተዳርኢካዮ ትብዓታ ንገለ መሊያን እስዩ ብል ኣለዋ ስለዚ ብከምዚ ኣንፃር የርአያ ነዛ ሰብ እዚኣ መቐረት ናይቲ ዛንታ እንተሪኢካዮ ምስጢራውነት ናይቲ ዛንታ ምስኡ ተኣሳሲሩ ዝያዳ ምስ እዩ ዘሎ ማለት እዩ
1: ድሕሪ ሳልሳይ ብፍላይ ካልኣይ ሳልሳይ ማዕራፍ ደርግ ናብ ስልጣን ዝመፅሉ ወታደራዊ ስርዓት ኢትዮጵያ ኣብ ስልጣን ዝመፀሉ እዩ ከም ዝፍለጥ ከዓ እቲ መሰለት ናቱ መድረኽ ነይርዎ እዩ ናቱ ትርኢት ነይሩ ወይ ናቱ ተግባራት ናቱ ምንቅስቃስ ናቱ ተሓሳስባ ነይሩ እሞ ኣብቲ ዋንቲ ከተማ ኣስመራ ይኹን ብሓፈሻ መነባብሮን ምንቅስቃስን ህዝቢ ኤርትራ ከመ ይመስል ነይሩ ብመንፅር ናይቲ መፅሓፍካ?
0: ኣብቲ መፅሓፍ ኣብ ኩሉ ምዕራፋት ዳርጋ ተጠቂስኩም ዘሎ ኣብ ሸቁረራ ይትነብር ነይሩ እቲ ህዝቢ ሸለብ ገለብ እዩ ነይሩ እቲ ህወት ንሕና እኳ ቆልዑ ኮይና ኣርኪብና ኣለዉ ዓርቢ ምሸት ኣብኡ ተጠቂሱ ዘሎ ንመጀመርያ ግዜ ተኽሲ ዝሰማዕናሉ እዩ ህፃናት ኮይና ብዙሕ ፍርሕን ብዙሕ ሸገርገርን ኣትዩና ደርጊ ምስ መፀ ብድሕሪኡ ናይ ደርጊ ኩነታት እንታይ ቀፂሉ ጨካን ዝኾነ ነቲ ህዝቢ መልሾ ኸማን ከምዚ ጨክን ከም ድሕርን ዝገበረ እዩ እቲ ህዝቢ ከዓ መዋፅኦ ካልእ ስለ ዘይነበሮ ነቲ ኩነታት ብቓልሲ ክብድሆ ሰውራ ቀዲሙ ተጀሚሩ ነይሩ እዩ ናይ ደርጊ ምምፃእ ከዓ መልሹ ነቲ ሰውራ ኣነ ሒልዎ ዝብል ግምት እዩ ዘለና ምክንያቱ ኣዝዩ ጨካ እንደኾነ ኣተሓሕዛ ምሕረት ዘይገብር ምቕታል ምእሳር ስለ ዝነበረ እቲ ግዜት ዝመረረ እዩ ንህዝቢ ኤርትራ ክብሎ ክእል ኣነ ዋላ ሃብቲ ናይ ሃይለስላሴ ነይሩ ክኸውን ክእል እዩ ኣብ ርሑቅ ገጠራት ደርጊ ምስ መፀ ግን ኣብ ሙሉእ ኤርትራ ንዝኾነ ሰብ ማለት እዩ ስለዚ ኣዝዩ ሕማቅ እዋኒ ነይሩ ዝብላዕ ተሳኢኑ ሓዊ ዝነድድ ተሳኢኑ ዕንጨይቲ የለ ገለ የለ ስጋዕ ድርፎ እናኸድና ብርእስና በለስ ተሰኪምና ዕንጨይቲ ተሰኪምና እናምፃና ንኣሽቱ ኮይና ደቂ 11 ሓደ ዓመት ከምኡ ኢና ሓሊፍና እቲ ህዝቢ ብዙሕ ሽግር ይሕልፍ ነይሩ በቲ ንፃሪ ክትሪኦ ከለካ ግን ምምፃእ ናይ ደርጊ ነቲ ሰውራ ከዓ ኣሒሉዎ እዩ ኣነ ዝብል ብውልቀ ይረአየ ተታሓዘ ኣዝዩ ክሳይ ስለ ዝነበረ
1: ካልእ ምናልባት ሕጂ ኣብ ተዳሕርዋይ ክፋል እውን ብዛዕባ ናይ ዘይተሓስበት ጋሻ ዝብል ኣሎ ዘይተዓደመት ማለት እዩ ዘይተዓደመት ጋሻ ብዘይክኡ እውን ቲዛዕበየ ነገር ድፋዕ ኣብ ውሽጢ ከተማ ዝብል ነይሩ እሞ ስከ ብዛዕባኡ ንዛረብ
0: እታ ዘይተዓደመት ጋሻ ንሳያ ሰብለል እያ ኣብቲ ግዜቲ ሕጂ ከም ድንግል ኮይና እያ ናብቲ እንዳኣቶ ተስፉኡ ትመፅእ ዕላማ ግን ነይሩዋ ንሳ ኣብኡ ነይሩ ሓደ ኣገልጋሊ ናይ ስርዓት ደርግ ገብረ ጨርቆስ ትበሃል ብመንገዲቶም ገዛ ትፈልጦም ስለ ዝነበረት እውን ኣቐዲማ ሌላ ስለ ዝነበራ ንዕኡ ንምስላይን ኩነታትን ምፍላጥን ኣብ ልዕሊ እውን ሓደ ነገር ሓደ ስጉምቲ ንምውሳድ ከተፅኒዓ መፅያ ግን ኣብኡ ድንግል ኮይና ናይ ድንግል ክዳን ተኸዲና መልኣኽ ኮይና ይኣትያ ናብቲ ገዛ ነቶም ገዛ እውን ሓገዛ ትገብረሎም ነራ እቲ ካልእ ትገብሮ ነበረት ምስጢር ግን ኣብኡ ንገብረ ጨርቆስ ነቲ ዕሱብ ናይ ስርዓት ደርጊ ዝነበረ ንዕኡ ምስላይ እዩ ኣብ መጨረሻ እውን እንታይ ዓይነት ድሕሪቲ መፅናዕቲ እውን እንታይ ዓይነት ስጉምቲ ኣብ ልዕሊቲ ተኻ ትብሎ ኣገልጋሊ ናይቲ መግዛእታዊ ስርዓት እንታይ ስጉምቲ ወሲዱ ርኢና ኢና ማለት እዩ ድፍዓት ከዓ እቲ ገለርያታት እዩ ኣንተ ዝበልኩ ከዓ ንሕና ካብ ጫፍ ናብ ጫፍ ከም ቆልዑት ንፈልጦ ኢና ኣብቲ ከባቢ ዝዓበና ንሕና ኣብቲ ገዛ ባንዳ ሓበሻ ጥቃ እድገት ወይ ሞዴሽቶ ዝበሃል ከባቢና ዓብና ግን ክሳዕ እዚ እግሪ ፎርቶ ዘሎ ዚ እግርኩም ዘሎ ዚ ስጋዕኡ በዚ ንኣቱ መፅእ ነርና ኢና እዚ ከም ዝበልኩ ከዓ ድፋዕ እዩ ማለት እዩ ክረአ ዘይክእል ድፋዕ እዩ ምናልባት ኣብኡ እውን ንጥፈታት ከምዝነበረ ናይ ሰውራ ንጥፈታት ከም ዝነበረ ኣንርግፀኒ ንፈለጥዎ ሰባት እውን ዳሕራይ ላዕለሉንሎ እዚ ፅሒፍካዮ ዘለካ ዝበለኒ ሓደ ውድ ገዛውቲ ሓፋሽ ውድባት ነይሩ ናይ ህዝባዊ ግንባር ዳሕራይ ግን ቆልዑት ኮይና ደባላሸናሎም ነገር እውን ነይሩ ዩ ዝሓብእዎ ሽዑ ግን ንሳቶም ደገዛውትና ስለ ዝኾኑ ስለ ዝፈለጥዎ ነቲ ነገር ካልእ መልክዕ ኣትሒዞም ቀይሮሞ ማለት እዩ ስለዚ እሳቶም ከም ድፍዓት ክትወስዶም ትኽእል ኣብኡ ተቐምጠሎም ትኾንካ ንብረትካ ወይ ሓደ ስርሒት ጌርካ ኣብኡ ትሕባእ እንትኾንካ ነብስኻ ከም ድፋዕ ክትሪኦም ትኽእል ከምዚ እቲ ሓሳብ
1: ፅቡቅ ዛንታ ምናልባት ዋሕዚ እዩ ካብ መጀመርያ እንዳ ማዕበለ እዩ ትኸይድ ኣብ ነፍሲ ወከፍ ምዕራፉ ናከፋፍላ ዋላ ርእስቲ ሃለዎ እምበር ተኣሳሰረ እዩ ሓረግ እዩ ሰንሰለት እዩ እንዳተዋሰበ ከይዱ መወዳእታ ውን ናፍታሕ ገፁ እዩ ዝኸይድ ኣብ ነፍሲ ወከፍ ከዓ ታሪካዊ ፍፃሜ ኣሎ ናይ ዝተፈላለዩ ፀሓፍቲ ጥቕስታት ኣሎ ኣባህላታት ኣሎ ንባዕሉ እቲ መድረኽ እውን ዝሕብር መስመር ግዜ ዛንታ ኣሎ እዚ ሓበሬታ እዚ ኣብ ቅምር ናይ ልቦለድ ክትፀምብሮ ተርእ ኮንካ ናይ ግድን መፅናዕቲ ክትገብር ኣለካ መፅናዕቲ ካብ ምንታይ ተመርኮሰ ነይሩ
0: ሕጂ ግድን እዩ ንኣብነት ኢትዮጵያ ኣብ ኢትዮጵያ ኣብ ኣዲስ ኣበባ ደርጊ ክመፅእ ከሎ ዝነበረ ኩነታት ኣውፅዒፈ ኣለኹ ኣነ ግን ኢትዮጵያ ረጊፀ ኣይፈልጥን።

0: ዋላ ኣብዚ ዶባት ትግራይ ዋላ ንበሉ ሰጊረ ይፈልጥኒ ካብ ዶብ ናይ ኤርትራ። ሕጂ እቲ ደርጊ ክመፅእ ከሎ ኣብ ኢትዮጵያ እንታይ ኩነታት ነይሩ ክፈልጥ ኮይነ ግን ኢትዮጵያውያን ድዮም ዋላ ኤርትራውያን ድዮም ፀሓፍዎ ነገራት ሓሰስ ክብል ኣለኒ። ካብኣተን ዘን ናይ ብርሃኑ ዘሪሁን ሓንቲ የኣብዮት መባቻ የኣብዮት ዋዜማ ዝብላ መፅሓፍቲ ንሳተን ኣዘን ሓገዝቲ ናኡ ነቲ ናይ ተምሃሮ ናዕቢ ናይ ህዝቢ ናዕቢ ብኣዲስ ኣበባ ሃይለስላሴ ንክወድቕ ዝነበረ ብቐጥታ ካብኡ ወሲድ እዮም። ብርኣነ ኣይፈልጦ ናይ ኢትዮጵያ ነርካ ዲኻ ኣዲስ ኣበባ ከድካ ነርካ ዲኻ መቐለ ገለ ብሉ ኣይፈልጦ ኣይከድክዎን። ግን ካብ ፅሑፋት እንታይ ኮኑ ህሉ ኢለ ሓሰስ ኢለ ዝረኸብዎ ነገራት ብዙሕ እዩ ማለት እዩ። ምስኡ ዝኸደለይ ካልእ ናይ ፍልስፍና ናይ ገለ ጥቕስታት ትረኽብ ኩላ ሓሰስ ዝብሎ ናይ ከምዚ ናይ ዶክተር ማይልስ ገል ዓይነት መንሬ ገለ ምልታት ናይ ሩዝቨልት እንታይ ካ ትብሎ ጥቕስታት እሱታት ብመደብ ደልዮ ማለት እዩ። ኣብቲ ግዜ እቲ ኢትዮጵያ ኤርትራ ምስ ኢትዮጵያ ክትሓብር ዝነበረ ቃልስስ እንታይ ነይሩ ናይ ኣሜሪካ ረኣያ ንፈልጦ እንዲና እንታይ ይብሉ ነይሩ ምኾኑ ቶም ክስታይ እቲ ፖለቲካዊ ፍልስፍና ናቶም ከይሓሰብካዮ ዝግበር ነገር የለን ኩሉ ተሓሲብሉ እዩ ዝግበር ብዓይኒ ኣሜሪካውያን ተሓሲብሉ እዩ ዝግበር። ኤርትራ ብኢትዮጵያ ክትልሓቅ ከም ዘለዋ ሲ ፕላን ነይርዎም እዩ። ሕጂ ነዚ ክትረክብ ገላ ክትገብር ኣለካ። ካልእ ምናልባት ደስ ዝብለኒ እዚ ናይ ግእዝ ጥቕስታት ሓደሓደ እት ኣለኹ ሓደሓደ እት ኣለኹ ገሊኡ ኣቐዲመ ዝፈልጦ ብቲ ናይ ቅሽነት እውን ጀሚረ ነይረ ቆልዓ ከለኹ ገለ እቲ ግእዝ ጠብላ ሕብለኒ እዩ። ግን ገላ ክኢላታት ናይ ሃይማኖት ከዓ ንኣብነት ሓንቲ ላዛ ማኣር እዩ ጥእሞ ለኣድግ እምበለ እጉስታር ትብል ሓደ መሪጌታ ዮም ሓቢሮም እዚ ምስ ነገርኩም ማለት እዩ። እዚ ሕጂ እቲ ንኣድጊ ሲ መዓር ኣይጥዕሙን እዩ ሓሰር ወይ እዚ ኩስታር ነገራት እዩ ዝጥዕሙ ማለት እዩ። መዓር ሲ ንኣድጊ ስታ ይገብረላ።
1: ብዙሓት ፈላስፋታት እውን ከምኡ ተዛማዲ ይብሉ እዮም። ኣነስ ሃፍታም ሲ ብንጌራ ገይሩ እዩ ፀብሐ ድበልዕ እምበር ብወርቂ ገይሩስ ሳይበልዕን እዮም ድብሉ ኣብ ማለትሲ እንታይ እዩ መዛነቂ ፍልስፍና እዮም ንብሎ ገለገሊኦም ናብስኻ ንምባል እዩ። ግን ብዝኾነ ከምኡ ዝኣመሰለ ነቲ ዘድልዮ ስቲ ዝግብኦ ክረክብ ከሎ ገለ ዝገልፅ እዩ። እዚኣ 224 ኢኻ ሓቲምካያ ዝሓለፈ ዓመት እውን እዚኣ ታሪካዊት መፅሓፍ ኣሕቲምካ ነርካ። ኣበባይ ክብረተይ መሊስያ ናብ ቤተይ ትብል ናይ ስውእ ተጋዳላይ ከመይ ድበለ ፀሓፋ እዩ ፅቡቅ መፅሓፍ ኣቕሪብካ ነርካ ሞ ንእሽተይ ብዛዕባ ክንዛርብ ካልእ ግዜ ብዕምቆት ክንዛትየላ ከመይ ነይሩ እቲ ድሕረ ባይታ ከመይ ጌርኩም ረኪብኩም መንተል ፅሑፋ ዳሓር ከመይ ጌርኩም ረኪብኩም መንሕፅር ኣቢልካ
0: እዛ መፅሓፍ እዚ ሃንደበት እያ ንዓይ ነራ መደብ ኣይነበረኒ ዳርጋ ምስቲኣ እውን ተደሪባት እኒ ኣብቲ ክስታይ ግዜ ማለት እዩ። እዚኣ መፅሓፍ እዚኣ ሓደ ዓንደ ፅዮም መልኣክ ከሰላም ቀሺ ኣፈወርቂ ዝበሃል ወዲ ኣስመራ ወይ ወዲ ኣርባዕተ ኣስመራ እዩ ኣብ 73 ይፅሒፍዋ ግጥማዊት እያ ብምልእታ ትዛንቲ ሓደ እዩ ግጥሚ እዩ። እቲ ግጥሚ እውን ግጥሚ መንባብ ኣብ ባህለና ቁሩብ ድኽም ዝበለ እዩ እምበር ንግጥሚ ዘንብብ ዘስተማቐት ኣዝዩ ብሉፅ ክስታ እዩ። ሕጂ ሓደ ዓርከዩ ብሓንሳ ኣነ ምስ ነርና እንታ ቴድሮስ ግጥሚ ገለ ትፍትን ኢኻ ስኻሲ ኣብውን ብበሎም ነረ ዚ ተኸትሎ እዳ ሻሕታት ነምስየሉ ገለ መለ እሞ ከምዚ ኣላ መፅሓፍ ኢሉ እብለኒ ሞ ከምፃ የብለና ምፃ ኢሉ እዩ። ምስ ምፃ ሒዝያ ገዛይ ከይደ ማለት እዩ ፅቡቅ ገይሩ ሒዝዎ እቲ ወረቐት ዓብዩ ከምዚ ብክስታይ ፀሓፍ ነበረ ቀደም ታይፒንግ ነዊዕ ከምዚ ንሕጂ የፈር እውን ኣይኮነን ቤት ታይፒንግ ተፃሓፈ እዩ። ሕጂ ከይደ ገዛ ምሰንበብ ኳ ብጣዕሚ እየ ተገሪመ እቲ ወዲ ኣየንብባ እንታርጋ ናይ ግጥሚ ምንባብ ወይ ኣብ ስነ ፅሑፍ ብዙሕ መቐረት ስለዘስተማቅር ስለዘይነበረ ምሰምፃ ምሰንበብ ኳ ኣነ ኣዝያ ፍለይቲ ነገር ኮይና ረኺበ እያ ዋ እሞ እዚኣ መፅሓፍ ክንገብር ኣለና ተባሂልና ንሽዑ ወዲ እያ ማለት እዩ።
1: እዛ መፅሓፍ እዚኣ ከዓ ብቲ ስርዓት ኣይተፈቅደላን ብክፍሊ ሴንሱር ሲ ክልክልቲኣ ኣይፍቀድኒ ድብል ከዓ ተረኪቦ ነይሩ።
0: እሱ ይጥቕሙ ነገር ኣቐንዲ እዚ ሰብ እዚ ኣብ 73

0: ሰለስተን ምፅሓፋ ኣብ 74 ናብ ጀርመን እዩ ተሰዲዱ። ኣብ 75 ናብ ሜዳ መፂኡ ኣብ ህዝባዊ ሓይልታት ተሰሊፉ፣ ኣብ 78 ኣብ ግዜ ምዝላቅ እዩ ተሰውዩ። ሕጂ እዛ መፅሓፍ ምስ ተረክበት ከምዚ ትብለካ ከምዚ ገርና ሰሪሕናያ ምስ ሰሎሙን ኮይና ሰሪሕናያ ክብል ክእል ምስቲ ዘምፅኣ ዳሕራይ ስድራ ቤት ክንረክብ እን ቁሩብ ተፀጊምና ነርና። ንእሽተይ ጫፍ ምስ ተረክበት ግን እሱ ውን ዝምድና ብናይ መውስቦ ዝምድና ስለ ዘለዎ ምስቶም ስድራ ናይ ኣዲኡ ከድና ነቶም ስድራ ውን ረኪብናዮም እሳቶም ፈቃደኛታት ኮይኖም ፅሒፍናያ ማለት እዩ። ክመፅሓፍ ኮይና ተዓቲባ ውፅያ እዝያ ታሪካዊት መፅሓፍ እያ ብጣዕሚ መወከሲት እያ። ሕጂ ኣብዚኣ ቀንዲ ግን እዚኣ ደርግ ክመፅእ ኣዋርሒ ምስ ተረፎ ሃይለ ስላሴ ክወድቕ ከዓ ኣዋርሒ ምስ ተረፉ እንዲዩ ሃይለ ስላሴ ዝወድቕ ደርጊ ዝመፅእ ኣብ ናይ ኣዋርሒ ግዜ እያ መፅያ ክእሰር እውን ተገብኦ ነይሩ። ኣይኮነ ዶ ዝፅሒፉ ዝኾነ ነገር ቀሊል ነገር ጌርካ ውን ብዙሕ ሰብ ተቐትሉ ተኣሲሩ እዩ። ሰብ እዚ ግን ምናልባሽቲ መኸሪኡ ንጀርመን እውን ህድማ ድዩ ወይ ከዓ እንካ እዚ ኢሎም ምሃቦም ሓደ ምሽጢር ኣለዎ ምሽጢር ኣለዎ እምበር ክእሰር ግብኦ ነይሩ። ምክንያቱ ነቲ ስርዓት ጭፍጭፎ እዩ ርኢካ ኣለካ። ደንቆሮ ስርዓት እዩ ትብሎ ደንቆሮ ስርዓት እዩ ትብሎ ባህሎም ድሕረት ድሕራት ምኳኖም ከም ባህሎም ኣብቲ ዓዶም ምስ ከደ ዘጋጥሞ ኩሉ ዛንታታት ኣብኡሎ እቲ ቃልሲ ኣብኡሎ እቲ መኸተብ ኣብኡሎ ፅላኣት ናይ መግዛእቲ ብዓብኡ መሪር ዝኾነ ፅላኣት ናይ መግዛእቲ እዩ ነይሩዎ ትወዲ። እቲ ዝገርመካ ግን ሽዑ ወዲ 20 ዓመት እዩ ነይሩ ወዲ 20 ዓመት ኮይኑ ከምዚ ዓይነት ነገር ክፅሕፍ ከሎ ነና እዩ ዘንፀባርቀልና ዘሎ። ነቲ ሽዑ ዝነበረ ወለዶ እንታይ ይመስል ነይሩ እንድሕር ክንሓስብ ጀሚርና እቶም ሽዑ ከይዶም ናፅነት ከምፅ ዝኽኣሉ ሰባት ዝመፁ ኮኑ ዘይመፁ ኮኑ ዝሰንኮሉ ኮኑ ማለት እዩ ማዕረ ክንደይ ብልሒ ከም ዝነበሩ ማዕረ ክንደይ ሓያላት ከም ዝነበሩ ግን ተርእካ እዛ መፅሓፍ እዚኣ ልክዕ ንኦም እያ ትገልፀልካ ንዕዩ ደርእካ ዋላ እዞም ሕጂ ዘለዎ ሓለፍትና ገለ ምለ ክንደኦም ማለት እዩ ዘ ተርእኻዮ እቲ ብደህኡ እቲ ሕራንኡ እቲ ፅንዓቱ ሲ ልክዕ ነዞም ሕጂ ዘለዎ ዓበይቲ ብዛ ሃገር ንዖም ዘዘኻኽረካ ኣብቲ ዕድሚኦም ስደቂ 20 ገሊኦም 20 ከይመልኡ ኣብ ቃልሲ ከይዶም ስነ ሰውራ መሪሖም ኣብያ ምፅኦሞ እንተልካኒ ከም በዓል ዝኣመሰሉ ማለት እዩ ዓብ ውድብ መሪሖም ዓብ ፀላኢ ስዒሮም ኣሰኒፎም ዝለጥሙፅ ዝኾኑ
1: ፅቡቅ ፀዋ ጎልጎል ዛጊት 2 ዓመት ገይራ ኣላ እሞ እንታይ መልሰ ተግባር ረኪብካ ወይ ድማ መልሰ ዕንጋሎ ረኪብካ?
0: እቲ ዘንበበ ብጣዕሚ ፅቡቅ እዩ እቲ ዝበካ ዕንጋሎ ናይ ብሓቂ ከምዚ ኸ ኣሎ ድዩ ዝብሉ እውን ኣለዉ ናይ ብሓቂ ፅዋ ጎልጎል ብዙሓት ኣንቢቦማ ፊድባክ እውን ዝሃቡን ኣለዉ። ግን ርእቶ ኩሉ ሽዕ ኣወንታ ጥራሕ ኣይኮነን ኣሉታዊ ርእቶ ማለት ኣሉታ ደይኮነስ ንቀፌታዊ ክንብሎ ንኽእል ካብቲ ሓደ ዕብይ ዝበለ ዝብሎ ግጥሚ ላ ነዋሕ ግጥሚ ብቶም ወዳእታ ሕጂ ከም መደምደምታ እያ ናሓሲብ እያ እቲ ነገር ከዓ ትድምድማ
2: እያ
0: ትጥርንፍ እያ ሓደ ናትካ ርእቶም ሰምዕኹ ብዛዕባ እሞ ግን ሓደ ክኢላ እንታይ ኢለኒ ቴድሮስ እንድሕር እቲ ሰብሲ ንክመራምር ደይተሓድጎ ዝነበርካ በዕልካ ዓፂኻዮ ደምዲምካዮ ኢሉ እወ ሕጂ ኣነ ግጥሚ ከዓ ስለ ዝፈቱ ክኸውን ይኽእል
2: እዩ
1: ባህላታት እውን ግጥምታት ኣይ ገደፍካ
0: ከም ኣርእቶ መፅኣት እኒኣ ዝበዝሑ ከዓኒ ነዚኣ ከዓ ደነቁ ከዓ ዓይነት መስለካ እዚኦም እቶም ታራ እቶም ታራን በብቲ ብጣዕሚ ፈትዮሞ ብፍላይ እቲ ግጥሚ ኤክስትራ ኦርዲናሪ ፅቡቅ ብጣዕሚ ግጥሚ ገለ ድብሎ ሓደ ከምኡ ዝነጥፍ ሰብ ግን እዚ ኣይመድለየካን ድበለኒ ኣሎ ሽሙ ዋላ ድልየናን እዩ ግን ኣይመድለየካን ምክንያቱ እቲ ሰብሲ ባዕሉ ጓል እያ ጓል እያ ደራሲት ገለ እያ ባዕሉ ደይማራመሮ ነበረ ባዕሉ እቲ መደምደምታ ባዕሉ ክገብር ሲ ኣይሓደካዮ ኔላትኒ ድሓን ገሌለ ናትካ ርኢቶኸመ ይመስል ኹ
1: እቲ ዛንታ ተወዲ እዩ እዚ ካልእ ዛንታ እዩ መግለፂ እውን ኣየድለየኒ ዛንታ ምስ ተወደአ ግን ፅቡቅ ካ እዩ ኣነስ ብግዲ ሓቂ ከም ግጥም ግን ፅቡቅ እዩ ሕብሪ ሰማእታት ዝብል ዘሎ ሲ እቲ ጉዕዞ እቲ ቃልሲ እቲ ግርጭት ጥምር ድበለ እዩ ብርግፅ ሳ ውን ባዕላስ ዛንታ እያ ማለት እዩ ብኸሙያ ቀሪባ ፅቡቅ እሞ ድሮ ራብዒቲ መፅሓፍ ገፅካ ከድካ ኣለካ ማለት እዩ ብሕጂ እንታይ ክንፅበ ኢና ኸባ
0: ቅድሚ ሕጂ ተባሃልናዮ ዝክር ተኾንካ እንታይ ኣብታ ኣኽሊል መርሓ ክንዛረብ ከለና ከምዚ

0: ሕቶ ቅሪብካ ኣለ ነርካ ርግፅ ኢላካ ነረ ዝክራት ኮንካ ርግፅ ክንራኸብ ኢና ካልኣይ ግዜ እዩ ተባሂልና ተራኺብና ማለት እዩ። ሕጂ ካ ከምኡ እዩ ትመልቲ ሕጂ እውን ኣሎ ዝስራሕ ነገራት ብዙሕ ነገራት ኣሎ። ዕድመ ንጥዕና እንተሂቡና ሲ ብፍላይ ሕጂ ከዓ ካብቲ መምህርና ቅሩብ ውፅእ ኢልና ብቲ ናይ ቋንቋ ክንሰርሕ ስለ ተረቑሕና ዘለና ብዙሓት ክፅኦት ኣለዉ ናብቲ ናይ ቋንቋ ምርምርን መፅናዕትን ናይ ቋንቋ ትግርኛ ናይ ኩለን ብሄራት ከምኡ ዓይነት ትካልቀቦም ኣለዉ እምባይ ኣብዚ ተኻትብሎ እምባት ካላ ካብቲ ናይ መምህርና ስራሕ እውን ውፅኢ ኢልና ናብኡ ክነትኩር ዕድል ረኪብና ኣለና ማለት እዩ። ዝበዝሕ ግዜ ረኪብና ዝበለፀ ስራሕ ክንሰርሕ ከዓ ተስፋ ንገብር። ትድልየት ኣሎ ትድልየት ላዕሊ እዩ
1: ክሳዕ ካልእ ምናልባት መወዳእታ ብዛዕባ እዚኣ እውን ንእሽተይ ክብል ኣብዝሓለፈ ብዙሓቶም ስድራ ተሓጒሶም ማለት ፅሑፍ ነባሪ ምዃኑ ኣርእዩ ግዜ ንኩሉ ግዜ ከም ዘህልዎ እውን ኣረጋጊፁ እዩ። ኣብ ውን ኣብቲ ኣብ ሲኖማ ሮማ ዝነበረ ወግዒ ምምራቕ እውን ብዙሕ ነይሩ እዩ እሞ እንታይ ጦብላሕ ተገዲፍልካ እዛ መፅሓፍ እዚኣ ድሕሪ ነዊሕ ዓመት ቲምኩማ ድሕሪ ፍርቂ ዘመን እያ ተሓቲማ ድሕሪ 50 ዓመት በቲ ሓደ ሸነኽ በቲ ካልእ ሸነኽ ድማ ዝስኹም እውን ነዊሕ ሒዝኩም ፅዒኩም ወግዒ ናይ መሰል ዋንነት ኣኸቢርኩም ምስ ኩሉ ኢኹማ ንፅምብል ኣቀሪብኩማ እሞ እንታይ ጦብላሕታ ገዲፋትልካ እንታይ ዕግበትከ ተሰሚዐካ ናይ ሓደ ስውእ ዝተኸልከል እሞ ናብ ኣንበብቲ ክበፅሕ ዝፀዓርካሉ መፅሓፍ?
0: ሕጂ እዘን መፅሓፍቲ እዛ ፀዋ ጎልጎል እውን ርኢና ኣለና እታ ናይ ቀደም ማክሊል መርሓውን ርኢና ኣለና ካብዘን ኩለን ነየነይቲ ትፈቱ እንተ ትብለኒ ነዚኣ ትፈቱ ኣነ እዛ ናይ ዝስውእ ምክንያቱ ሓደ ሕድሪ ናይ ሓደ ስውእ ኢና ሰሪሕና ክብል ክእል ኣነ ኣብ ኩሉ ንጥፈታት ከዓ እቲ ህዝብና ከምኡ ስለዝኸይድ ሕድሪ ስውኣቱ ስለዘኽብር ምክንያቱ ብዙሕ ነገር ክግበር ክኣል እዩ። ሽዕ እውን ጠቂስካያ ነርካ ደይናቶም ናህና ድብሉ ኣለዉ ኢልካ ነርካ ዝከረኒ ሕጂ ንሕና ግን ከምኡ ክንገብር ዘይኮነሲ በዛ መፅሓፍ እዚኣ ኮሪዕና ኢና ንነብል ክንዲ ውላዱ ሕጂ ዝወዲ እዚ ኣይወለደን ከምቲ ናይቲ ስድራ ቤት ስምዒታ ሽዑ ድበኽ እዩ ነይሩ ዝነብዓ ኣንስቲ ነረን ድበኽያ ነረን እዚ ሰብ እዚ ኣይወለደን ምእንቲ ሃገር ምእንቲ ናይ ፅምነት ከይዱ እዚኣ ግን ከም ውላዱ ኢና ንሪያ ኢሉ እቲ ቤተሰብ ብምልኡ ብቲ ሽዑ ዝነበረ እውን ክስትያት ብዙሕ ስምዒታት ይፈጢሩ ኣዝዩ ዘሕጉሰካ ከዓ ብጣዕሚ ብጣዕሚ ኣነ እዛ መፅሓፍ እዚኣ ሲ ልዕልተን ናተይ ዝብለን መፅሓፍቲ የ ዘኽብራ ዝፈትዋ ከዓ ቀፀሊ ሕጂ ንዓየ ዘንብብ እቲ ግጥሚ ከዓ ቅሩብ ስለ ዝስወጠኒ ዜማየ ዝገብረሉ ኣነ ንበይነያ ብልበይ ሕጂ እዚኣ እዛ መፅሓፍ እዚኣ ሞ ከባድ መፅሓፍ እያ ናይ ብሓቂ ከባድ መፅሓፍ
1: እያ ሞ መምህር ቴድሮስ ሃብተ ስለቲ መቕሉልን ሰፊሕና ሓበሬታካ ብስም ተኸታተልቲ ኣመስግነካ ካልእ ግዜ ክንረሃብካ በዓል ሙሉእ ተስፋየ ይቐኒለይ
0: ይቀኒለይ ክንረኸብካ ኢና ከምቲ ኩሉ ሻዕ ንብሎ ማለት እዩ።
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናዮ መደብ በዚ ንዛዝም ከምሎም ባህሉ ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቅ

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መረባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 12 ክፋል መደብና ሓደ ብዝሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎም መዓንቲ ተዳልዩ ዘሎ መደብ ኩሎ ብዛዕባ ኣብ ዝሓለፈ እዋናት ብሞያ ናይ ኣርቲፊሻል ኢንቴሊጀንስ ዝሰልጠኑ መንእሰ

ዎ ትሕዝቶታት ዘዳለወ መደብ ይኸውን። ኣብዚ ናይ ሎም መዓልቲ መደብና እዞም ብሞያ ናይ ኤኣይ ወይ ኣርቲፊሻል ኢንተሊጀንስ መተግበር ዝሰልጠኑ እሞ ዝተፈላለዩ ስራሓት ዘቕረቡ ብዙሕ ሕቶታት ዝምልስ መደብ ከም ዝኾነ ፍሉጥ እዩ። ምክንያቱ ኣብዚ ዝቐረበ መደባት ወይ እቶም ተምሃሮ ዘቕርቦ ዝተፈላለዩ ስራሓት ብኤኣይ ተጠቂምካ ክግበር ዝከኣል እንታይ ዓይነት እንታይ ብዙሕ ነገራት ኣሎ ማለት እዩ። መብዛሕትኡ ግዜ እዞም ተመረቕቲ ዘተኮርሉ ኣብዚ ናይ ኮንተንት ክሪኤሽን ወይ ነገራት ምቕራብ ወይ ዛንታ ክኸውን ክእል፣ ስነ ጥበባዊ ስራሕት ክኸውን ክእል፣ ዝተፈላለዩ ንሜድያ ዝኸውን ትሕዝቶታት ምቕራብ ኮይኑ ብፍላይ ታሪክናን ባህልናን ዝገልፁ ነገራት ክሳብ ክንደይ ብኤኣይ ክግለፁ ከም ዝኽእሉ ተንቢህ ነይሩ። ብፍላይ ብምክንያት ኣብዚ እዋን እዚ ዝምረቑ ዘለዉ መበል 38 ዙርያ ተመረቕቲ ሃገራዊ ኣገልግሎት ናይ ሳዋ እንተዳርእናዮም ሓደ ናይ ኤኣይ ሞዴል ብዛዕባ ተዓለምቲ ኣብ ሳዋ ወይ ብዛዕባ ሳዋ ግጥሚ ግጠመለይ ምስ በልካዮ ብከምዚ ኣገባብ ከቕርቦ ክትርኢ ከለካ ክሳብ ክንደይ ስነ ጥበባዊ ስራሓት ናይ ብኤኣይ ተጠቂምካ ክግለፅ ከሎ እሞ ዕምቆት ዘለዎ ትሕዝቶታት ንውሽጥና ሃገርናን ብፍላይ ከዓ ንመዲና ከተማና ዝኾነት ሳዋን ክገልፃ ምክኣሉ ሓደ ካብቲ መሳጢ እዩ ነይሩ። ምናልባት መደብና ድሒርና ነቲ ደርፊ ነቲ ክሊፕ ተሰሪሑ ዘሎ ክንርአና፣ ግን ንመደብና መጀመር ክኾነና በታ ግጥሚ ከብለኩም እየ። እወት ፀሓይ ኣብ ቆርበትካ ከም ዘቃፅል እፈልጥ ኣለኹ። ኣብ ሽዳኻ ሕፃ ኣብ መንኮብካ ፀሩ ከም ዝኸብደካ፣ ግን ነፍስ ወከፍቲ ወስዳ ስጉምቲ ስምካ ተሃንፃላ። ሳዋ ኣብ ደምካ ኣትያ ሓደ ካብቲ ባርዕ ኮንካ ኣጆኻ ተንስእ። ሕጂ ግዜኻዩ ፅናዕ ከቶ ንድሕሪት ኣይትበል። ሳዋ ስሙ ዓዋ ቢልካ ስምዓዮ፣ ንስድራኻ ኣኹርዕ፣ ንሃገርካ ኣኹርዕ ይብል ናይ ኣያታትካ ውሰድ። እቲ ወርቂ ብሓዊ ዝፍተን ሓፂን ካብ ሓመድ የውፅእ። እቲ ትመሃሮ እትዕለሞ መለለይ ጅግንነትካ እዩ ካብ ህፃንነት ናወዲ ተባዕታይ። እቲ ጉዕዞ ጉዕዞ ሓቂ እዩ ንህዝብኻን ንመሬትካን። እቲ መብፅዓ እቲ ሕድሪ እዩ ናይ ኣቦታትካ ኣጆኻ ፅናዕ ተንስእ። ርእስኻ ክባቢልካ ሓዞ ኣብቲ ቃልሲ ጫፍ ንሰማይ ተንኪዮ። ሓደ ፍቕሪ ሓደ ልቢ ብውሽጥኻ ፅናዕ። ሕጂ ሰብኣይኻ ብመንፈስ ጀጋኑ ተመራሕ። ተንስእ ከይትወድቕ ኣንጆኻ ኣይትውድቕ። ኣብ ማእከል ሓዊ ትኺልካ ደበል ትኽበል። ንህዝብኻ ንስምካ መልሲሃብ። ፃውዒት ክመፅእ ከሎ መልሲሃብ። ወጋሕታ ድቃስ የለን ተመሊስካ ትትንስእ። ኣብ ኣፍልብኻ ቃንዛ ግን ብውሽጥኻ ትቃለስ። የድኩሙኻ መታን ዝበለፀ ክሃንፁኻ። ንድኻምካ ናብ ሓይሊ፣ ንፀብልማት ናብ ብርሃን ለውጦ። እቲ ጉዕዞ ጉዕዞ ብርሃን እዩ። ኣብ ዙርያኻ ሕውነት ኣሎ ንበይኒ ኣይኮንካን ነፍሲ ወከፍ ተዓላማይ ኣብኡሎ። ምሳኻ ንሃገር እዩ ዝቃረስ ካብ መሬት ክሳብ ሰማይ ትብዓትካ ይፈለጥ። ንስኻ ውን ጅግናኢኻ ከም ኣቦታትካ ከም ኣያታትካ ክትከውን ኢኻ። ናብ ዕላማኻ ሰጉም ክትበፅሕ ኢኻ ኣጆኻ ሰጉም ናብ ዕላማኻ። ኣጆኹም በሎም ደቂ ኣሃዱኻ ንደቂ ጋንታኻ ንደቂ ሓይልኻ። ብሕሹኽሹኽ ፆር ምስ ከበደካ ኣስተንፍስ። መገዲ ባዶ ምስ መሰለካ እመን ወዘተ እንዳበለ እዩ ዝኸይድ። እዚ ሙሉእ ሙሉእ ወይ ዳርጋ ቅሩብ ምትዕርራይ ተገይሩሉ፣ ግን ብኤኣይ ዝተገጥመ ግጥሚ ናብ ዜማ ተወሲኽዎ ናብ ሙሉእ ደርፊ ኸይዱሎ። እምባርከስ ናብቲ ተዳልዩ ዘሎ ሙሉእ መደብ ከብለኩም እየ። ዝኸበርኩም ተኸታተልቲ መደብ ቴክኒሳይት ኤርትራ ደጊመ ንሙሉእ ምክታልኩም ይዕድም። ናብቲ ሙሉእ መደብ ንኸይድ። ኣብዚ ዘለናዮ ናይ ቴክኖሎጂ እዋን ሓንቲ መዓልቲ እውን እንተኾነት ሒዛቶ ትመፅእ ዘላ ለውጢ ኣዝዩ ንቕድሚት ዘሕምብብ እዩ። ነዚ ዝመፅእ ዘሎ እዋናዊ ናይ ቴክኖሎጂ ለውጢ እግሩ እግሩ እናሰዓበ ንረብሓ ሃገርን ህዝብን ንኽውዕል ዝገብር ዜጋ ድማ በቲ መንግስቲ ዘንፀፈሉ ናይ ትምህርትን ስልጠናን ባይታ እናተደገፈ ክምዕብል ክትርኢ ከለኻ ሃገርና ብኩሉ መደያዊ ወይ ማልቲ ዳይመንሽናል ብዝበሃል ኩርናዓት ተካይዶ ዘላ ንጥፈታት ዘብር እዩ። ኣብዚ እዋን እዚ ብዓለም ደረጃ ዝበዝሕ ግዜ ዝደጋገም ቃል ኤኣይ ዝብል እዩ። ዓበይቲ ኩባንያታት ዓለምና ቢልዮናት ብዝግመት መጠን ናብዚ ዓውዲ ወፍሪ ይገብራ ምስ ምህላወን
እቲ ሎሚ ዝጅምር መጻኢ ኣበይ ዘተኮረ

0: ዝኸውን ኣይጠፍአካን። ኣብ ሃገርና ውን ብመጠንቲ ዝህነፅ ዘሎ ፀጋ ሰብ ኣብ ቴክኖሎጂ በብፅላቱ ዓመታዊ ዝምረቑ መንእሰያት ሓያል መሰረት ናይ ተኣቲናዮ ዘለና መድረኽ ምዃኑ ብሩህ እዩ። ትምህርትን ስልጠናን ኣብ ዘመናዊ ቴክኖሎጂ ሓደ ካብ ዓበይቲ ንጥፈታት ብምዃኑ ኣብ ዝሓለፈ ሰሙን ኣስታት 5 ኣዋራሕ ብኣጠቃቅማ መተግበሪታት ወይ ሶፍትዌራት ናይ ኤኣይ ክስልጥኑ ዝፀንሑ ተምሃሮ ብኽብ ዝበለ ስነ ስርዓት ኣብ ኣዳራሽ ሃኮ ዘአ ተመሪቖም ነይሮም። እዞም ተመረቕቲ ዕቑር ዓቕሚ ኤርትራውያን መንእሰያት ዝረአዩ ኮይኖም እቲ ኣብ መምረቕታ ዝቐረበ ዝተፈላለዩ ስራሓት ነዚ ዘረአየ እዩ ነይሩ። ብናይ ኤኣይ ሶፍትዌራት ተጠቂምካ ዓበይቲ ስራሓት ብዝወሓደ ወፃኢታት ክትሰርሕ ከም ዝከኣል ድማ ዘርአየ እዩ። ከምቲ ንሽሮ ጠስቢ እንተተወስኮ ዝበሃል ንዝፀንሐ ስራሓት ስነ ጥበብ ብዘመናዊ መሳርሒ እንተጠቂምካ ኣዝዩ ገላፂ ከም ዝኸውን ድማ ዘርኢ እዩ። ተመረቕቲ ኣተኪሮም ዝሰርሕሉ ንምድራዕ ስነ ጥበባዊ ስራሓት ኣብ ዘተኮረ ናይ ኮንተንት ክሪኤተር ስራሕ ኮይኑ ንሃገርና ባህልናን ታሪክናን ብዘመናዊ መሳርሒታት ከተቐርብ ምኽኣል ድማ እዩ።
1: ኦኬ፣ ትምህርቲ ብጣዕሚ ፅቡቅ ነይሩ። ልዕሊ ኩሉ እቲ ተወዳዳርነት ነይርዎ፣ ቃልሲ ነይርዎ፣ እቲ ክላስ ብጣዕሚ ፅቡቅ ነይሩ። ዝያዳ ከዓ እቲ ምዕውል ነገራት ዝኾነ እቲ ሓሳብ ከዓ ብጣዕሚ እዋናውን ደሎ ሓሳብ ዝኾነ ከዓ ብጣዕሚ ሳ ዝኾነ ዝያዳ ተመሲጥና ኣብ ክላስ ተማሂርና ማለት እዩ። ብመጀመርታ እታ ክሊፕ ክሰርሓን ከለና እቲ ሓፈሻዊ ምስ ኣሌክሳንደር ካሕሳይ ሳንድሮ ምስተዘራረብና ኦልሬዲ እታ ስራሕ ከምዚያ ከምዚያ ኢሉ ምስ ነገረኒ እታ ስራሕ ጀሚርና ማለት ብዓብይታ እዩ። ኩሉ ሰብ ታሪክ ኣለዎ ኣብ ርእሱ ኣለዎ ዓብይ ታሪክ ዝባሃዊ ግንባር ኣብ ርእስና ሰሪት ዓብየ እዩ። ሕጂ ነቲ ታሪክ ከመይ ጌርና ነቲ ናብቲ ደሎ ናብቲ ኤኣይ ጌርና በቲ ምዕቡል ዘሎ ግዜ ጌርና ንሰርሖ ነሩ ተሓሳብ ኦልሬዲ ከዓ ተሓሳብ መፅኡ ሰሪሕናዮ ማለት እዩ።

0: ክላስ ናይ ኤኣይ ብጣዕሚ ፅቡቕ ነይሩ። እቲ ፅቡቕ ዝገብሮ ነገር እንተደኣ ነይሩ ቅድሚ ትምህርቲ ምእታውና ዝነበረ ኩነታት ነብስኻ ክትግምግም ከለካ እንዲ ኩሉ ግዜ ፅቡቕ ሕጂ ኤኣይ ሓፈሻዊ ኣፍልጦ ዋላ ናይ ኩሉ ሞዴላት ሓፈሻዊ ዋላ እኳ እንተዘይነበረና ካብ ሪሰርች ምግባር ዘይሓልፍ ነይሩ። ስለዚ ኣብ ዝተፈላለየ ኣጋጣሚ ከዓ ኤኣይ ክኽፈተልና ብዙሕ ግዜ ኢና ንፅበ ነርና። ካብቲ ዝተኸፍተሉ ግዜ ጀሚርና ድማ ኣብቲ ትምህርቲ ምስ ተሳተፍና ኣዝዩ ፅቡቅ ዝኾነ ገስጋሲና ኣርእና ዝብል ውልቀው ርእቶ ለኒ ማለት እዩ። ስለዚ ኣብቲ ክላስ ኣብ ጀበርናሉ ግዜ ብዙሕ ሰብ ይሓተካ እዩ ኤኣይ እንታይ ክትመሃረሉ ኢሉ ይሓትት እዩ። ዝያዳ ትምህርቲ ዋላ እውን ኣነ ንባዕለይ ከምኡ የዳ ሓስብ ነረ። እንተኾነ ግን ኣብኡ ዝያዳ ኣቲኻ ክትሪኦን ከለካ ኣዝዩ ኣድማዕ ዝኾነ ውፅኢት እያካ ትረክበሉ። ምክንያቱ ኤኣይ ምስ ተማሃርካ ካብቲ ዘይተማሃረ ሰብ ኣዝዩ ዝፈልየካ ብዙሕ ነገራት ኣሎ ማለት እዩ። ምናልባት ክንመሃሮ ከለና ዝነገረና ዝነበረ ጂጎ ድብል ነሩ ጋርቤጅ ኢን ጋርቤጅ ኣውት ድብል ነሩ ማለት እዩ። እዚ እንታይ እዩ ዘብረሃልካ ሕጂ ንስኻ ኣብቲ ተማሂሩ ሓደ ሰብ ክሰርዖን ከዳልዎን ዝኽእል ፕሮምፕትን ሓደ ኖርማል ሰብ ሞዴል ጥራይ ረኪበ ኢሉ ዝገብሮም ነገራት ኣብቲ ሪዛልቱ ዝፈላለዮም ነገር እንተዳሃሊ ኮይኑ ኣብቲ ፕሮምፕት ሓደ ዝተማሃረ ሰብ ማዕረ ክንደይ ኣፅፊፉ እቶም ዘድልዮም ነጥብታት ጠቂሱ ስለ ዝህቦ ኣዝዩ ከምቲ ርእስኻ ዝሰኣሎ ከምኡ ሓሳባ ምክህበካ ኣይትሽገርኒኻ ማለት እዩ። ኣብዚ ናይ ኣይ ኮርስ ኣብ ዝኣተናሉ ግዜ ካብቲ ዝሓሰብናዮም ንላዕሊ ነገራት ኢና ተመሂርና ወይ ድማ ከሲምና ኢልካ ክዛረብ ይኽእል እዩ ማለት እዩ። ተቐንዲ ምክንያት እንታይ እዩ እንተርኣየና ሓደ ሰብ ኤኣይ ተጠቂሙ ኣብ ምንታይ ክነጥፍ ይኽእል ወይ ድማ እንታይ ሞያ ከጥሪ ይኽእል። ሕጂ ኩሉ ሰብ መብዛሕትና ኣብኡ ነበርና ካብ ሓደ ክልተ ሞያ ዘይሓልፍ ሰብ ዋላ እኳ እንተነበረ ድሕሪ ትምህርቲ ድሕሪ ዝኩሉ ፍልጠት ድሕሪ ምቕሳሙ ግና ሰብ ዝተፈላለየ ሞያታት ሎሚ ሰብ ዝተፈላለየ ነገር ንክሰርሕ ኣብ ክልተ ሰለስተ ሰባት ምርኮስ ተደኣ ነይሩ ሎሚ በዚ ኣጥሪዎ ዘለዎ ሞያ ድማ ነብሱ ክኢሉ ኣብ ሓንቲ ገዝኡ ኣብ ሓንቲ ኮምፒተር ኣብ ሓንቲ ሞባይል ጥራይ ኮይኑ ብዙሕ ስራሓት ብዙሕ ሞያታት ከድምዕ ይኽእል እዩ።
1: መጀመርታ ክንጀምር ከለና ኣብ ኩላሃና ካባይ ጀሚርካ ዝነበረ ማለት እዩ ከመይ ዓይነት ኣቀራርባ ክህልወና እዩ እቲ ትምህርትስ ናብ ከመይ ከምቲሶም ዘቕርቡ ክነቐርብ ንኽእልዎ ንብል ነርና እታ ምስጢር ትምህርቲ ናይ ኤኣይ ተማሂርካን እታ ኢንተርነት ከዓ ተጠቂምካን ከም ዝስራሕ እምበር ፍሉይ ካልእ ከምዘይትጥቀመሉ ኢና ተማሂርና ኣብቲ ክላስ ከም ንሪኦ ዝነበርና ልክዕ ከምቲ ኣብ ዩቲብ ይኹን ኣብ ካልእ ቻነላት ናይ ኤኣይ ኢሎም ዜና ክምፅሉና ከለዉ ልክዕ ከምኡ ድማ ኣብ ቤት ትምህርትና ንርኢ ነርና። ኣሰራርሑ ኣተገባብሩኡ ድማ እቶም ትምህርቲ ምስ ተማሃርካዮም ብስነስርዓት ተናብኣ ዘለ ሕግታት እናርእኻ ከዓ ኢንተርነት ተጠቀምካ እዩ እምበር ዋላ ሓንቲ ካልእ ከምዘይብሉ ትምህርቲ ከዓ ኣገዳሲ ምዃኑ ኖርማል ክሰርሐሉ ዝኽእል እንዲኻ ነይሩ እንዲዮም ዝሰርሑ ብትምህርቲ ክትከይድ ከለካ ግን ነቲ ኤኣይ ልክዕ ኢካ ትጥቀመሉ ሓሳባትካ ከዓ ክተፍሰሉ ትኽእል ከም ዝኾነስ ተማሂርና። ኣብ ፋሽን ዲዛይን መጀመርታ ክንሰርሕ ከለና እንታይ ኢና ንገብር ነርና ምነቲ ስእሊ ስኬች ንድፊ ነውፅእ ሞ ምስ ሰኣልናዮ ድማ እቲ ስእሊ ተሳኢሉ ተቐሚጡ ድሓር ኣብ ቆሪፅና ሰፊና ኣብ ሞዴል ጌርና ኢና ንሪኦ ነርና። ሎሚ ኤኣይ ምስ መፀ ግን እታ ስኬች ትህባ ሞ ነታ ስኬች ሂወት ለቢሳ ስእሊ ተምፀልካ ምስኡ ድማ ሾው ክነዳሉ ምስ ናይ ሾው ቦታ ድማ ኣዳልውለይ ምስ ክዳውንቲ ዝኸይድ ኢልካ ትሪኦ። ሕጂ ትረብሓ እንታይ ረኪብናሉ መጀመርታ ሲኢ ኢልካ ቆሪፅካ ሰፊኻ ኢኻ ሰብ ስሩ ሕጂ እዚታይ የምፅእ ነይሩ ብዙሕ ባጀት ይለውፅ ነይሩ ሰፊኻ ቆሪፅካ ክተምፅኦ ከላ ድንሕር ደይመፀ ድማ ትደግሞ ነርካ። ሕጂ ግን ከምኡ የለን ኣብ ኤኣይ ምስ ምፀናያ ታስኬች ምሳብናያ ነታ ክዳን ሂወት ልቢሳ ኣብ ሞዴል ከመይ ከም ትመፅእ ተርእየና ከምኡ ድማ ሸው ክነዳሉ ከለና እቲ ድካየደሎ እቲ ዲዛይን ናይቲ ሩም ንዕኡ በዕላት ኤኣይ ኣዳልውልና ምስ ክዳውንቲ ዝኸይድ ዲዛይን ምስ ናትና ቴም ናህና ዝኸይድ ምስ ኣዳልያ ድማ ተቕርበልና ማለት እዩ። ሕጂ ከምኡ ዝተገበረ ስራሓት ኣሎ። ስለዚ እቲ ግዜ ንምቁጣብ ግዜ ሓጊዛትና ቀዳማይ ነገር ካልኣይ ከዓኒ ሓደ ራእይ ንክህልወና እውን ሓጊዛትና። ስለዚ እቲ ክዳውንቲ ዳይሬክትሊ ዘይኮና ንቆርፆ ብኤኣይ ሰሪሕና ኣዳሊና ሙሉእ ሸው እውን ኣዳሊና ክንደይ ግዜ ክወስድ እዩ ኣብ ከመይ ዓይነት ሰባት ክኾኑ ኣለዎ ፖዚሽኑን ንክንሕግዝ ኣደላትና። ስለዚ ግዜ ንክንቅጥብ ሓጊዛትና ኣኤኣይ ማለት እዩ።
2: ክላስ ብጣዕሚ ፅቡቅ ነይሩ። ኣብቲ ናይ ዝውሃብ ዝነበረ ስልጠና ናይ ክላስ ብፕሮጀክት ሲሆን ፕራክቲካል ቲዮሪ ኢቨን ብጣዕሚ ኣድማዕ ዝነበረ እዩ ነይሩ ማለት እዩ። ከም ያፌት ከይነክሪኦ ከለኹ ንኤኣይ ዝወሰድኮ ክላስ ከዓ ቅድሚ ሕጂ ፕሪ ትምህርትታት ብናይ ኮምፒተር ሳይንስ እንደይወድአ ሕጂ ኢቨን ኣብ ናይ ኣርቲፊሻል ኢንቴሊጀንስ ንምዕባል ይነጥፍ ነይረ ማለት እዩ። ሕጂ ሞር ኢንተረስቲንግ ከይኑ ዝረከብኮ ወይ ፍሉይ ዝገበሮ ነጥቢ እዚ ግን ካብ ከተማዕብሎ ንባዕሊ ኤኣይ ክትጥቀመሉ ከለካ ዝበለፀ ተጠቃምነት ኣለዎ። ሕጂ ክትጥቀመሉ ከለካ ኢት ሜክ ኢት ኢዚየር በቃ ንዝኾነ ነገር ብዝቐለለን ብዝሓፀረን መገዲ ከምቲ ጥቀሚ ዝገብረካ ሰብ ኤኣይ ንምንታይ ይጥቀሚ ኢልና ንድሕር ክንዛረብ ከና ወይ ከም ሓሳብ ማለት እዩ ኢቨን ምሽ ንክሰርሓሉ ሲ ንመዓልቲ ዋላ ፍርቂ ሰዓት ንኤኣይ ንድሕር ክጥቀመሉ ጥራይ ክኢሉ ክዛረብ ጥራይ ክኢሉ ብርኡይ ኣብ ውሽጢ 6 ወርሒ ወይ ዓመት ፐርሰናል ዲቨሎፕመንት ናይቲ ሰብ ይውስኽ እዩ መጀመርታ ፕሮግራሚ ናብ ናይ ፕሮግራሚን ዓለም ዝኾነ ነገር ከተዳሉ ከለካ ኮድስ ክፅሕፍ ኦልሞስት ክሳብ 6,000 ላይንስ ኦፍ ኮድስ ትፅሕፍ ማለት እዩ በቶም ላንጅ ሃይር ላንጅ ተጠቂምካ ማለት እዩ ሕጂ ኣብዚ ክፅሕፍ ከለካ ልዕሊቲ ከተዳልዎ ትወስዶ ግዜን ፀዓትን ነቲ ኮድ ቸክ ክትገብረሎ ኮስት ኣለዎ ንባዕሉ ብሰብ ተስርሑ ተሊካ ዝኾነ ፕሮጀክት ናትካ ማለት እዩ ሕጂ ኤኣይ ብምጥቃም ዝረከብኮ ዝቐለለ ነጥቢ ግን እንታይ ዊዝን 2 or 3 minutes ብሙሉእ እዚ ክትሰርሖ ዝግደካ ነገር ቀልጢፉ ኣፃሒፉ ህበካ ማለት እዩ ኤኣይ እዚ ካብ ሓደ እቲ ዝዓበየ ረብሓታቱ ማለት እዩ ሲምፕል ዝኾኑ ሲምፕል ፍሬንድሊ ወይ ዩዘር ፍሬንድሊ ዝኾኑ ዓይነት ፕሮጀክትስ ከተዳልዩ ይሕግዘካ ነቲ ስኻ ተዳልዎ ፕሮጀክት ሶፍትዌራት ይኹኑ ዳታቤዝ ይኹን ዌብሳይት ዋላ ውን ሞባይል ኣፕሊኬሽን ማለት እዩ ሰኪሪቲ ፉል ሰኪሪቲ ህበካ ማለት እዩ ኤኣይ
3: ናይዚ ኣብነት ነታ ንብዙሓት መንእሰያት ሓብሒባ ናብ ጀጋኑ ዝቐየረት መዲና ሳዋ እንተርኢና ንዝሓለፉ 30 ዓመታት ብብዙሓት ስነ ጥበባውያን ተዘይምላን ተዘሚርላን እዩ ኣብዚ እዋን እዚ ሞዴላት ናይ ኤኣይ ብዕምቆት ክገልፅዎ ክትርኢ ከለኻ ኤኣይ እውን ድሮ ንታሪክና ተረዲኡ ብግጥሚ ክገልፆ ምርኣይ ዋላ እኳ ገና ዝምጥናና ብሕጂ ክመፅእ ንፅበዮ እንተኾነ ምጅማሩ ግን ዘሐጉስ እዩ እቲ ኣብ መእተዉ ዝቐረበ ግጥሚ ብዜማን ትልሂትን ብኸመይ ከም ዝቐረበ ድማ ካብ ዝቐፂልና ንተዓዘብ
4: ህወት ይፅሓይ ኣብ ቆርበትካ ከምዘካዕስ ዝፈልጥ ኣለኹ ኣብ

ካብ ሰባት ክመፅ ከሉ ሕጂ ንሕና ድሩት ሓሳባት ኣለና። እተን ሓሳባትና ጌርና ቀዳመይቲ ስራሕ ንሰርሓ ሽዑብ ድሕሪ ካልእ ሓሳባት ምስ መፀ ኦሬዲ ስራሕ ተሰሪሑ እዩ ዝፀንሕ፣ ገንዘብ ፈሲስዎ እዩ ዝፀንሕ። ሕጂ ብዚ ኤኣይ ግን ሓንቲ ትሰርሕ ሞ ትሪዮ ምስ ረኣኸያ ድማ ተመሊስካ እዚኣ ከዓ ሓሳብ ኣላት እኒልካ ወሲኽካ ሲ እታ ዘላትናስ ኢንተርነት ተጠቂምና ኢና ክንሰርሐላ። ሕጂ ብዙሕ ገንዘብ ሲ ኣብቲ ኢንተርነት ኢና ክንውፍር ዘለና እምበር ንክሶ ክንፅውዕሞ ግዜ ክንቆፅሮሞ ኢልካስ ብዙሕ ተጥፍኦ ግዜ የለን። ነብሶ ከፍ ሰብሲ ነብሲ ክኢሉስ ናቱ ቢዝነስ ክኽፍት ይኽእል እዩ። ከምዚ ዲጂታል ማርኬቲንግ ዝብልዎስ ቀደም ኢንተርነት ነይሩ፣ ኢንዱስትሪላይዜሽን ነይሩ፣ ድሕሪ ኢንተርነት መፅኡ፣ ሕጂ ከዓ ኤኣይ መፅኡ። ሕጂ ኤኣይ ምስ መፀሲ ንስኻ ነቲ ኤኣይ ፕላትፎርም ናትካ ጌርካ እቲ ዘለካ ሓሳባት ከተፍረሉ ትኽእል፣ ማርኬት ትገብረሉ ትኽእል ብኢንተርነት ማለት እዩ። እቲ ብዙሕ ሰባት ዝስራሕ ዝነበረ ድማ ሎሚ ሓደ ክልተ ሰብ ኮይንካ ክትሰርሖ ትኽእል። ካልኣይ ድማ ዓበይቲ ሓሳባት

0: تركب بس هذا الشيء حسبته بامو بس أسفيها مستني عالم زل حسابات جيران تن AI موديلات AI تولات نقرأها مالتي
1: بحبشة أب AI كم طول انت دارين ايو لومي أب عالم ولو زغلغلول زولو نقرأ أزيو مع بيز زخون مبوياتات بي AI تحقيزون ميكايدو لو نابنت أب إنجينيرين تدارين ايو كم زي زرعان ايو أبتما مرقتاون أبليكيشنات يكون سوتويرات قوون قيل ስፍራ ላይ አብ መላይ ህክምናው እንተዳሪና በአይ ተሐጊዙ ስፍራ ላይ ነገራት ከእመም ክስራህ ንሬና ሁድ ግዜ ማለት ነው ካው ዘሐለፈ አብ ስፍራ ላይ ናብነት ከምዚ ዘለና የሎሚ ናይ ዋንጫ ዓለም ክልተሽን ኢንሳን ሹድሽና ምስካይድ ዘሎ ሆነታት በሙሉ እቲ ናይ ሎሚ አመት ዋንጫ ዓለም በአይ ተሐገዘዩ ካብ ስታዲየም ጀሚርካ ካብ ኩዕሶ ጀሚርካ በሙሉ ነገራት በአይ ተሐገዘዩ ስለዚ አይ ዘይድሙዖ ወይ ድማ ዘይአትዎ ሞያ የለን ስለዚ አብ ስፍራ ላይ ሞያታት ክሳብ ዘሐለና በአይ ተጠቂምና ሎሚ ንዑ ዝያዳ ከነማዕብሎ ነቲ ኣብ ርእስና ዘሎ ሓሳባት ድማ ልክዕ ተግባራዊ ንክንገብር ዝያዳ ሎሚ ክንጎየሉ ዝግበኣና ግዜ ምዃኑ ከነፅር ይፈቱ ማለት እዩ
2: ካብቲ ኤኣይ ተጠቂምካ እቲ ዝስራሕ ፕሮጀክትስ ማለት እዩ ከምዝንብሎ ፅናሕና ናይ ሞባይል ኣፕሊኬሽን ሶፍትዌር ተዳሉ እንተሊኻ ሓደ ኣብዝሓፀረ ግዜ ከዳልወልካ ክእል ካልኣይ ሬላያብሊቲ ዘዳልወልካ ኤኣይ ማለት እዩ ኮንፊደንሻሊ ንስኻ ክተኣምንሉ ትኽእል ኢኻ ባክዶርስ ክህልዎ ይክእልኒ እዩ ንክገብሮ እውን ኣፀጋሚ ስለዝኾኑ ማለት እዩ ከም ተወሳኺ ኣብ ኖርማል ሶፍትዌርስ ወይ ድማ ኣብ ዳታ ቤስ ትሰርሑ ድማ ብዙሕ ላርጅ ዳታ ሰት ንዓኻ ኣናላይዝ ናይ ምግባር ሓይሊ ህበካ ካብኡ ፓተርን ስለዘፅንዕ ኤኣይ ፕረዲክት እናገበረ ትንተናታ ትበካ ኣብትናትካ ዳታ ማለት እዩ ኣብ ፋይናንሻል ምኽሪ ከይተርፈ ክበካ ክእል ከምዚ ክትገብር ኣለካ ከምዚ እቲ ፕረዲክትስ ገይሩ ፕሮባብሊ ከምዝኸውን ኣለዎ ኢሉ ስለዝነግረካ ኢፌክቲቭ ዝኾነ ኣካይዳ ስቴፕ ንክትወስድ ኣብናትካ ቢዝነስ ይኹን ኣብ ትሰርሖም ሶፍትዌርስ ይሕግዘካ ማለት እዩ ባህርካ እንዳፅናዓካ ስለዝመፅ እውን ናይ ኤኣይ ፅቡቅ ባህሪ እቲ ስኻ ኤኣይ ተጠቂምካ ትሰርሖም ዌብሳይትስ ፐርሶናላይዝ ሪኮመንዴሽን ከምጣልካ ክእል ነቲ ኣብናትካ ዌብሳይት ዝመፅ ሰብ ቀዲሙ ስለዘፅንዖ ወይ ድማ ፓተርን ስለዝሪዮ ኤጅናቱ ድዩ ዲሞግራፊ ድዩ ተጠቂሙ ስለዝፈልዩ ካታጎርስ ኤኣይ እቲ ብ ዝቀርበሉ ነገር እቲ ሱ ዝደለዮ ዝበለፀ እዩ ዝኾን ስለዚ ኣብ ማዓነት ናይ ትስኻ ተብሎ ዘለካ ላዕሊ ዝበፅሕናትካ ፕሮጀክትስ ማለት እዩ
3: እጅታ እዩ ዓብዩ ብጣዕሚ ብድህ ኣለዎ ሓቂ ሓሽ ብድህ ኣለዎ ልዕሊ ኩሉ ሙለይት ከይደቀስካ ከተሓድር ኢንተርነት ትገብር ብዙሕ ሓሳባት ይድመፀካ እቲ ሓሳባት ከመርካ ናብ ደረቕ ስእሊ ጌርካ ካብ ደረቕ ስእሊ ከዓ ናብ ቪድዮ ትገብሩ ማለት ብዙሕ ፀዓቅ ኣለዎ ነቲ ፀዓቀ ግን ብዓብዪ ሽቡ ግን ድሌት ንሕራለዎ ሲ ኩሎ ስግበር ይኽእል ማለት እዩ እቲ ናትካ ድሌት ይወሳኒ ድሌትካ ንድሕር ጌርካ ኸ ትበፅሖ ዝተኽእል ኢኻ ማለት እዩ ብሓፈሽ እቲ ቅድሚ መጀመርታ ሲ ኤኣይ ደፈረት ከለኹ ወይከዓ ኣብ ተምሃራይ ንከለኹ ሲ ዝኾነ ነገር ክሪኦ ንከለኹ ሓደ ቪድዮ ወይከዓ ሓደ ነገር ተሰሪሑ ክሪኦ ንከለኹ ብጣዕሚ ግርም ነረ ከመይ ገሮም ሰርሑ ብል ነረ ግን ፕላስ ተማሂርካ ምስራእኻየ ግን ክግበር ከም ድኽእል ሲ ትምህርቲ እዩ ማለት እዩ ብዓብዩስ ክሰርሑ ትኽእል ኢኻ ግን ብጣዕሚ ፃዕርሓተካ ትፃዕርካ እንድሕር ተማሂርካ ኸ ትዕወተሉ ኢኻ ማለት እዩ
4: ገለ ካብቲ ኣብ ምሬት ዝቐረበ ህፃናትና ታሪኾም ብዛንታን ፅውፅዋይን ክሰምዑን ክመሃርሉን ዝኽእሉ ኣገባብ ብኤኣይ ክግበር ናይ ዝኽእል ናይ ኣኒሜሽን ስራሓት ዝቐረበ እዩ ነይሩ ደጊም ድማ ዛንታ ተጠቂሞም ብዝቐለለ ክረኽብዎ ከም ዝኽእሉ ዘርኣየ ናይ ኣኒሜሽን ስራሓት እውን ገለ ካብቲ ትሕዝቶታት እዩ ነይሩ
5: ካብ ዕለታት ሓደ መዓልቲ ኣብ ውሽጢ ሓደ ልሙዕ ጫካ ሓደ ህበይ ነበረ እቲ ህበይ ኣዝዩ ዝፈትዎ ዝነበረ ነገር ባናና እዩ ሓንቲ ባናና ድያ መሲላትኩም ኣይኮነትን ክልተ እውን ኣይኮነን እቲ ህበይ ኩሉ ግዜ ባናና ክበልዕ እዩ ዝፈቱ ዝነበረ ሓደ መዓልቲ ባናና በሊዑ ደቀሰ ሓደ ዘፈርሕ ሕልሚ እውን ሓለመ ኣብ ሕልሙ ኣዝዩ ዓብዪ ኩምራ ባናና ረአዮ ሞ ኣዒንቱ ብሓጎስ ተኸፍተ ኣፉ ድማ ማይ መልአ ዋው እዚ ኩሉ ባናና ንዓይዱ በለ ብኣግርሞት ባናና ምብላዕ ከዓ ጀመረ ንጉስ ጫካ ክስዕሮ የ ኢሉ ድማ ጸደረ ኣነ ሓያል ኢሉ ፍኸረ ዓጸለ እንስሳታት ድማ መሊሶም ሰሓቑ እቲ ኣንበሳ እዚ ኩሉ ወረ ሰሚዑ ድማ ናብቲ ህበይ መፀ ጫካ ብምሉእ ድማ ፀጥ ኮነ ኣንበሳ ድማ ኣንተ ሓያል ህበይ ከምቲ ዝበልካዮ ክ

ኣረኒ ትኾንካ ተንስ እሞ ተቓለሰኒ እቲ ህበይ ድማ ብብኽያት እናለመኖ ወይ ጎይታ ኣንበሳ ይቕረበለለይ እዚ ኩሉ ብሰንኪቲ ዝበላዕኽዎ ባናናዩ በሎ ኣንበሳ ድማ ሓያል ክትከውን ብትዕቢት ኣይኮነን ሓያል ክትከውን ብጥበብን ብትሕትናን እዩ ትዕቢት ግና ንውርደት እዩ ኢሉ ገዲፍዎ ኸደ

0: ካልእ እውን ኤርትራውያን ስነ ጥበባውያን ብዘመናዊ ናይ ቴክኖሎጂ ከቅርቦ ዝኽእሉ ከም ኣብነት ዝቐረበ ናይ ኣክሽን ፊልም ስራሓት እውን ሓደ ካብቲ ዝተረኣዩ እዩ። ስነ ጥበባውያን ሃገርና ታሪክናን ባህልናን ንምንፅብራቅ ዝገብርዎ ዘለውን ክገብርዎ ዝፀንሑን ፃዕርታት ብዝያዳ በዞም መፂኦም ዘለው ሶፍትዌራት ብዝቐለለ ክድራዕ ከም ዝኽእል ድማ ዘብርሀ እዩ። ድሕርና ፅነት ዝተወልዱ ናይ ትማሊ ህፃናት ናይ ሎሚ ሰብ ራእዩ መንእሰያት ነቲ ብደም ዝመፀን ብደም ዝፀንዐን ሃገር መፃኢኡ ኣብ ዓይኒ ሕልንኦም ከም ዘሎ ዘርኣየ እውን እዚ ዝስዕብ ሓደ ምርኢት እዩ ነይሩ።
1: ኣብ ነፍሲ ወከፍ ሃገር ዓብ ለውጢ ብሓደ ሕልሚ ይጅምር። እዚ ድማ ታሪክ ሓደ ኤርትራዊ መንእሰይ እዩ።

ህዝቢ ይሰርሕ፣ ህፃናት ይፃወቱ፣ ስድራ ቤታት ብሰላም ይነብሩ። እንተኾነ ግን ኣብ ልቦ ሓደ ሕቶ ነበረ፣ ሓደ ሕልሚ ንሓንቲ ሃገር ክቕይራ ይኽእሎ። ዓይኑ ዓፀወ።

0: ልሙዕ መሬት ብዘመናዊ ቴክኖሎጂ ዝሕገዝ ሕርሻ ሓረስቶት ብሓጎስ ይሰርሑ፣ ቤት ትምህርቲ ብፍልጠት ይበርህ፣ መምህራን የነቃቅሑ፣ ተምሃሮ ንመጻኢ ይዳለው፣ ሕክምና ህይወት የድሕን፣ ሳይንስ ተስፋ ይፈጥር፣ መንእሰያት መሃንድሳት ድልድላትን ጽርግያታትን ይሃንፁ፣ ናይ በዓሎም ስራሕ ይፈጥሩ፣ ሓሳባቶም ናብ ዕድል ይቕየር፣ ባህሊ ይኽበር፣ ኣስመራ ብጽባቐኣ ትበርህ፣ ቀይሕ ባሕሪ ብጽሬቱ ይበርህ፣ በጻሕቲ ንጽባቕ ኤርትራ ይርእዩ፣ ሰራሕተኛታት ኣባይቲ ይሃንፁ፣ ስድራ ቤታት ንመጻኢ መሰረት ይሃንፁ፣ ሳይንቲስታት ይመራመሩ፣ ሓደስቲ መፍትሒታት ይፈጥሩ፣ ደቂ ኣንስትዮ መራሕቲ ዕዉታት ትካላት ይኾና፣ መንእሰያት ፕሮግራመራት ንመጻኢ ቴክኖሎጂ ይፈጥሩ፣ ሰኣልቲ ታሪክ ኤርትራ ብሕብሪ ይሕውዩ፣ ሙዚቀኛታት ባህሊ ኤርትራ ናብ ዓለም የብፅሑ፣ ህፃናት ኣእዋም ይተኽሉ፣ ንሓምናይ መጻኢ ድማ ይሃንፁ። ሽሕ ህዝቢ ኤርትራ ብሓደ ኣስመራ ይጓዓዝ፣ ኩሉ ሰብ ንንእሾ ብርሃን ኣልዒሉ ተስፋ የብርህ፣ እቲ ብርሃን ናብ ሰማይ ይድይብ፣ እቲ ብርሃን ናብ ሽሕ ድሮናት ይቕየር፣ እቶም ድሮናት መጽሓፍ ልቢ ኦምን ማሽንን ይፈጥሩ። ኣብ መወዳእታ ኣብ ሰማይ ኣስመራ ወርቃዊ ቅርፂ ኤርትራ ይበርህ፣
1: ሓዳስ ኤርትራ ትበርህ።
0: እዚ ኩሉ ሕልሚ ነበረ። መጽሓፉ ከፊቱ ኣብቲ ገጽ ከምዚ ኢሉ ይጸሓፈ፣ መጻኢ ብሓንቲ ውሳኔ ይጅምር፣ ሎሚ ይጀምር፣ ናብ ኣስመራ ብተስፋ ይኸይድ፣ ፀሓይ ትበርህ፣ ሓንቲ ዓባይ ዝኾነት ሃገር መጀመርታ ሕልሚ ሓደ ሰብ ነበረት። ስለዚ

0: ብዕላማ ስራሕ ባህልኻ ሓሉ ብፍልጠት ህነፅ ብፈጠራ ድማ ማዕብል ብሓደ ዝበለፀት ኤርትራ ክንሃንፅ ና
1: ፕላስታ ካልኢትኻ ኤርትራ ንድም ትብል ንሳኻ ሕልሚ ኩሉ ነፍሲ ወከፍ ኤርትራዊ ማለት እዩ ሕልሚ ዚ ኤርትራ ነፍሲ ወከፍ ኤርትራዊ ክበፅሐ ሎ ቪዥን ማለት እዩ ብዓብዩ ኤኣይ ድባሃል ነገር ክከሎ ከምዚ ቪዥን ኢኖ ቪዥን ማለት ከዓ ፅባሕ ንጎሲ ወላ ኣብዝህልው ዘለካ ይኮንካ ፅባሕ ንጎስ ተሓስቦ ነገራት ወይከዓ ተሓልሞ ነገራት ናትካ ኣይድያ ብዓብዩስ ብቪድዮ ጌርካ ወይከዓ ብካል ማለ ጌርካ ሰሪሕካ ክትገብሮ ትኽእል ኢኻ ብዓብዩስ እዩ ሓሳብ ማለት እዩ ነቲ ሓሳብ ከዓ ኣብ ሓሳብ ዝነበረ ኣብ ቪድዮ ጌርናኻ ነቲ ክሳይ ሰሪሐ ማለት እዩ ብሓፈሻ ውሲ እቲ ታሪክ ነብሲ ወከፍ ኤርትራዊ ማለት እዩ ዘሎ ሓሳብ ማለት እዩ
2: ኣብ መወዳእታ ኤኣይ ተጠቂምካ ክብፃሕ ተደልዩ ዘለዎ ዩ ቪዥን ከምቲ ኩላና ተምሃሮ ንሓስቦ እንታይ እዩ ሕ ኣብ ኩሉ ዓይነት ኣብዶኣት እዩ ስለ ዘሎ ሜዲካል ስኮፕ ይኹን ዝተፈላለዩ ስኮፕስ ከም ብውልቅኻ ፐርሰናል ኣነ ከማዕብሎ ደልዩ ዘለኹ ማለት እዩ ሓደ ላርጅ ሞዴል ኮይኑ ዌል ትሬንድ ማለት እዩ ናይ ብምሉኡ ናይ ሸዓተን ብሄራት ቋንቋታትን ናይ ኤርትራ ብዓብዩ ማዘር ላንጌጅ ናይ ትግርኛ ቋንቋ ዝተምሃረ ባህልታቱን ክብርታቱን ተወሳኺ ድማ ብምሉእ ታሪክ ናይ ህዝቢ ኤርትራ ካብ መጀመርቱ ክሳብ ዝሕጂ ዘሎ ማለት እዩ ዝፈልጥ ሞዴል ትሬን ጌርካ ናብ ዓለም ሊስ ምግባር እዩ ዘሎ እቲ ሓሳብ ንከምዚ ከዓ ዝበለፀን ዝቀረለ መገዲ ንኤኣይ ንባዕሉ ኤኣይ ተጠቂምካ ከተዕብየሉ ትኽእል መገዲ ስለዝኾነ ኣይ ሪኮመንድ ብዙሓት ምእንፍያት ኤኣይ ክምሃሩ የተባብዕ ማለት እዩ
3: ኤኣይ ሲ ንሰብ ሓደ ግዜ ካብ ስራሕ ከውፅኦ እዩ ዝብል ኣተሓሳስባ ወይ ድማ ሕቶ ኣሎ ኩሉ ሰብ ሸቕላ ዝፈጥር ማለት እዩ ኤኣይ የውፀናኒ ካብ ስራሕ ዝያዳ እዩ ክሕግዘና ምክንያቱ ኣብ ሆም ዲዛይኒንግ ክንብል ከለና ስኒ እዛ ገዛ እዚኣ ዲዛይን ግበረለይ ይብልካ ሞ ንዕኡ ሲኢልካ ዲዛይን ጌርካ ክተምፅኦን ከለካ ሰሙናት ከባዋርሑን ይወስድ እዩ ምክንያቱ ሲኢልካ ብምሉእ ሰራሪዕካ ኢካ ተምፀሎም ምስኡ ዝኸይድ ሕብርታት ንክደሉ እውን ግዜ ይወዘልካ እዩ ምስ መንደቕ ምስ ሳሎናት ዝኸይድ ሎሚ ግን ካብተን ኤኣይ ሞዴላት ተጠቂምካ እዚኣ እዚኣ ዲዛይን ምስ ከምዚ ሕብሪ ምስ ክንዚ ስድራ ከምዚ ተሓሳስባ ዘለዎም ስድራ ኢልካ ምስሃብካያ ኣብ ውሽጢ ሰሙናት ወዲእካ ውሽጢ ሰሙን ሲ ነቶም ህዝቢ ነቶም ሰባት ክተረክቦም ትኽእል ስለዚ ብከምኡ ስራሕና የቀላጥፈልና እምበር ኣይሃሴናን እዩ ኤኣይ ዘይኮነ ስራሕና ክምንጥለና እቲ ኤኣይ ዝተምሃረ ሰብ ኤኣይ ተጠቂሙ ዝሰርሕ ሰብ ንስ እዩ ነቲ ስራሕ ክወስዶ ማለት እዩ
4: ሕጂ ኣብ መብዛሕትኡ ሰብ ዝለዓል ነገር እንተዳሃሊ ኮይኑ ገለ ነገር ብኤኣይ ተሓጊዙ ዝተሰርሑ ነገራት ደይዝራ ብኤኣይ ተሰሪሑ ተባሂሉ ክቆናፀብ ትሪኦ ከዓ ገለገለ ስራሓት ልክዕ እዚ ብኤኣይ ዋላ መቃለሊ ናይ ገለ ንጥፈታት ናይ ስራሓት እዩ ዋላ እኳ እንተተባህለ እሱ ከምኡ ኮይኑ ንክርከብ ግን ብዙሕ ድኻም ይፈሶ እዩ ማለት እዩ ስለዚ ናይ ኤኣይ ስራሓት ክንሪኦን ከለና ኩሉ ግዜ ብድሕሪኦም ብዙሕ ዝረሃፀ ሰብ ከም ዘሎ ብዙሕ ዝደኸመ ሰብ ከም ዘሎ ነዚ ተገንዚብና ዝያዳ እቶም ስራሓት ናይ ኤኣይ ተባሂሎም ዝያዳ ዕዳጋታት ኣብ ዝመፅሉ ወይ ኣብ ዝተፈላለዩ ነገራት ተሰሪሖም ኣብ ዝመፅሉ እዋን ዝያዳ ከምቲ ካልእ ሞያ እውን ንሳቶም እውን ክብሪ ከም ዝግብኦም ምግላፅ የገድስ
5: ደጊመ መንግስትን ህዝብን ነቲ ብከቢድ መስዋእቲ ዝመፀን ዝተዓቀበን ናፅነት ኤርትራ ናብቲ ዝድለ ጥርዚ ንምብፃሕ ዝግበር ዘሎ ኣብ ትምህርትን ስልጠናን ዝካየድ ዘሎ ፃዕሪ እናመስገንኩ ንተመረቕትን ዓለምትን መበል 38 ዙርያን ንኩሎም ካብ ኮሌጃት ዝምረቑ ዘለው ተመረቕትን ዮሃና እንቋዓብ ዝብቃዓኩም ክብል ፈቱ እምበርከስ ዝኸበርኩም ተኸተልቲ መደባት ቴክኢንሳይት ኤርትራ ካብዚ ሎም መዓንቲ ዝተዳለወ መደብ ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ደጊመ ስለምክታልኩም የመስግን ሰናይ ቅና

ኩነታት ጥዕንኡ ይምርምር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቑሖ ህይወት ኣሎ ድዩ ንምርግጋጽ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቑሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቑሖ እዩ። ኣብ ኩለን እዘን ዝረኽብናየን እንቋቑሖ ድማ ከምዚ ክንርኢ ንምነት ትብል ክሩሽያ። ሕጂ ነዞም እንቋቑሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቑሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይት ዝቕፀሩ እንቋቑሖ ከጫጭሕ እንከሎ ልዕሊ 1,000 ካብ ዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቑሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቑሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

እዞም እንቋቑሖ ንኽጫጭሑ ነቲ ሽፋን ክሰብርዎ ምስ ጀመሩ ክሳብ ምሉእ ብምሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቒት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቒት ኣብ ውሽጢ 36 ሰዓታት እያ ነቑሓ።

ኣብተን ዝቐጸላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋላ። እዚኣ ትማልያ ክትነቁሕ ዝግብኣ። እንቋቑሖ ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሻ በዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትንስ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽን ከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞትኩብ ናይዛ ጫቑት ካብዚ እንቋቑሖ ከም ዝወፅእ ክትገብሮ ኣለዋ።

እቲብቲ ናይዛ ዑፍ ተፈልዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪካዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተዩ። እዝን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቓዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሽያ ንኸተቕርሶም ሰዓት 5 ወጋሕታ እያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ። ነዞም ሳርዲን ምስ ማይ ሓዊሳ ድማ ን7 ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ብዙሕ ሽታ እዩ ዘለዎ ንገዛኻ ዓሳዓሳ እናሸተትካ ኢኻ ትኸይድ ግን ምስ ግዜ ትለምዶ ኢኻ ትብል ሜል ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም ዳርጋ ሰለስተ ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም ክሮሽያ ከም እትገልጾ ኣብዚ ሕጂ እዋን 9 ዝኾኑ ጨቃዊት ኣለዉና ንኹሎም ከተዳልወሎምን ክትምግቦምን ብዙሓል ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ፀኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል

ንእሽተይ ቱቦ ተጠቂመንን ዝምግብኦም። ግን ሓደ ጨቒት ምምጋብ ኣብሎ ንሱ ድማ 198 እዩ። ከብዱ ተነፊሑ ሓሚሙ እዩ ዘሎ። ድሕርቲ ንቁርሲ ዝሃብናዮ መግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ። መብዛሕትኦም እዞም ብሓገዝ ዝነቑሑ ጨቓዊት ብቐጻሊ ክሓሙ እዮም ዝረኣዩ። ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዚና ኢና ንጭነቕ ትብል ክሮሻ።